0: ሲሊንደርን ኣይሰማምዓሎ ወይ ከዓኒ ንዑ ዝፈልጦ ጥዑይ ገይሩ ተመክሮ ዘለዎ ሰብ ከጥሞ ኣሎ እንተደይ ኮይኑ ግን እዛ ሲሊንደር እዚ ኣይተልየኒ ኢና ኢልካ ምቕማጣ ማለት እዩ። ተሳዕበይ ንኸብድ ኩሉ ነብስኻ እሞኻ ጋዝ ክትኮስ ከለካ ነብስኻ ጥራሕ ደይኮነ ንብረትካ ከባቢኻ ኩሉ ይድልክመልካ። ሕጂ እዚ ሓሲብካ ቅድመ ኩነት ክትከላኸሉ ኣለካ ማለት እዩ። መወዳእታ ድማ እታ ቀንዲ ብዙሕ ግዜ ሰብ ሸለል ኢሉ ድሓልፋ ተጠቂምና ምስ ወዳእና ዘይምዕፃ ክንጅምር ከለና ድማ ክንጥቀመላ ክንጅምር ከለና ድማ ውሕስቲ ምዃና ኩለን ጠፊአን መላወ ጨና ኣብቲ ከባቢ ከምዘየለ ኣስተብሂልና ክንጅምር ኣለና ቅድሚታ ቀዳሜቲ ክድቤት ምሽጣጥና ማለት እዩ። ብሞመንት ክድቤት ክንሽርጠጥ ከለና ግን ድሕር ድኣ ነፋስ ፀኒሑ ኩሉ ናባና መፅእ እሞ ገፅና ሰብነትና ንብረትና ገዛና ኩሉ ይዓኑ ማለት እዩ።
1: እቶም ክኢላታት ክገልፁ ከለዉ ነቲ ናይ ሲሊንደር ዝሰርሑ ሰባት ክገልፁ ከለዉ እውን ኣብ ሚድያ እውን ብዙሕ ግዜ ደምፀና እዮም። ጥራይ ዝተወደአ እውን ከም ሓደ ዘለዎ ጌርካ ክትሓስቦ ኣለካ። ምክንያቱ ቆርብ ተረፍ ኣብኡ ክህሉ ስለ ዝኽእል ሸለል ኢልካ የብሉን ኢልካ ትገብሮ ነገራት ሓደገኛ እዩ። ናይ ምንፋሕ ምልክት ናይ ቅርፂ ምቅያር ምልክት እንተ ኣለዎ እቲ ሲሊንደር እውን ሓደገኛ ምዃኑ ይነግርዮም። ስለዚ ከምዚ ዝገለፅ ከዮ እቲ ሳዕቤን ከቢድ ስለ ዝኾነ ሓደ መዓልቲ ኩሉ መዓልቲ ድሓን ሓደ መዓልቲ ዘይድሓን ስለዝኾነ ኩሉ ግዜ ጥንቃቐስ የድልዮ ማለት እዩ። ፅቡቅ
0: ድሕሪ ሲሊንዳራዊ ጋዝ ትመፅእ ዘይውሕስ ኣጠቃቅማ ዳፎር ማለት እዩ። ዳፎር ናይ ላምባ እሳ እውን ብዙሕ ስቅያት ተምፅእ ዘላ ግን ከዓ ኣገዳሴት መሳርሒት እያ። ተንቀንዲ ነጥብታት ኣብ ዳፎር ድማ ዳፎር ከይጠፈአት ከላ ምስ ሓዋ ካብ ሓደ ገዛ ናብ ሓደ ገዛ ክትወስድ ክትፍትን ሓፍ ከተብላ ከለካ ሃል ድብል ባልባልታ እዩ
1: ትገብርእቲ
0: ላምባው ስለ ደሎ ሕጂ እዚ ነብሲ ነቲ ክዳን ናይ ታሕቲ ይሕዝ ሞ እንዳተቃፀለ ይመፅእ ብከምኡካ ብዙሕ ሓሰያ ተምፅእ። ካልኣይ ተወሊዓ ከላ ላምባ ምእታ ጌና ከይጠፍአት ከላ እታ ዳፎር ክሰልጠካ ብምባል እዩ ተሓሳብ ዝኸውን ተወሊዓ ከላ ሓፍ ኣቢልካ ላምባ ትገብረላ ሞ ልክም ተብለካ ሳኻ። ሳሳይ ካልእ ዓይነት ነዳዲ ትጥቀም ኣብ ክንዲ ላምባ በንዚን ትጥቀም ዝያዳ ተቃፃሊ እዩ ዝያዳ ተቃፃሊ እዩ ይልክመካ። ካልእ እውን እሳ ኣብዚ እንዳሰርሐት ከላ ብጎና ኣብዚ ነዳዲ ተቐምጥ ላምባ ተቐምጥ በንዚን ተቐምጥ እንጂ እዚ ባዕልኻ ንነብስኻ ትፈርዳ ኣለኻ ማለት እዩ።
1: እዚአን ብንብረት እየን። እዚ ከምዚ ዓይነት ቀፀሎ ብብዝሒ ዶ ይረአ ኣብ ሃገርና ዝኽሉ ክጠቕስ የፀናሕ ካብ ህፃናት ጀሚርካ ክሳብ እዚ ናይ ዓበይቲ ዘጋጥም ከመይ እዩ ብብዝሒ ዘሎ ሸለልትነት እንዲያ መወዳእቱ
0: እወ ኢልካ ኢልካ ቃፀሎ ዝበዝሕ ክፋል ናቱ ሸለልትነት እንዲዩ ብብዝሒ እውን ይረአዩ መናድ ኣብ ህፃናት ብግምት ክንዛረብ ኣስታት 20 ስ 30 ሓደሽቲ ቃፀሎታት ኣብ ሰሙን ንሕክም። ሕጂ ሓሰያ ኣብቲ ቆልዓ ሓሰያ ኣብ ስድራ ቤት ዋላ ኣብቲ ሄልስ ኬር ሲስተም ኣብቲ ሕክምና እውን ከቢድ ዝኾነ ሓሰያ እዩ።
1: ብዙሕ ቁፅሪ ኣብ ንብረት ክንቅፅል ጠቂስ ኬና ኣለኹ በዓል ፕሬር ኩከር
0: እዚኣ ንብዙሓት ደቂ ኣንስትዮ ተባላሽ ዘላ ንብረት እያ። ፕሬር ኩከር መግቢ ቀልጢፋ ከተብስል ብመገዲ ናይቲ ውሽጣ ዝፍጠር ፕሬር ወይ ስቲም እያ ማለት እዩ። ኣሓ ዝኾነ ኣሓ ክግዛእ ከሎ ምስኡ ዝመፅእ ማንዋል ኣሎ ኢንስትራክሽን ኣሎ እዚ ሓበሬታ እዚ ብግቡእ እንድሕር ዘይነንብቦ ኮይና ኣንቢብና ድማ ብግቡእ እንድሕር ዘይነተግብሮ ኮይና እቲ ኣቕሓ ካብ ናቱ ፅቡቅ ነገር እቲ ጉድኣቱ ይኸፍእ። ናይዛ ፕሬር ኩከር ድማ ልክዕ ከምኣ ምስኣ ዝመፅእ ማንዋል ኣሎ ክነግረና ከሎ ቀዳማይ ነገር ፕሬር ኩከር ተሃዊካ ዘይምኽፋት ረስኒ እንድሕር ኣለዋ እዛ ክስታይ ክትከፍታ ከምዘይብልካ ንፁ ዝኾነ ሓበሬታ እዩ ዘሎ። ካልኣይ እቲ ኣብ ኣነእትዎ መጠን መግቢ ብዓይነት መግቢ ይፈላለ እዩ። ንኣብነት ፈሳሲ ከተእቱ እንትኾንካ ክሳዕ ክንዲምንታይ ትመልኣ ድሩቕ መግቢ እንድሕር ተብስል ኣለካ ክሳዕ ክንዲምንታይ ትመልኣ ኣፍራ ዝገብር መግቢ ኸ እንተኮይኑካ ክሳዕ ክንዲ ትመልኣ መምርሒታት ኣሎ። ሕጂ እዚ መምርሒታት እዚ እንድሕር ደይ ተኸተልናዮ እታ ፕሬር ኩከር ወይ ልዕሊ ዓቐን ፕሬር መለያ ፀኒሓ ብሓይሊ ክንከፍታ ከለና ሒዛቶ ዝነበረት መግብን ስቲምን ኩሉ ናብ ነብስና ይኸይድ። ወይ ድማኒ እቲ መግቢ ድሕዳ ልዕሊ ዓቐን ኮይኑ ነቲ ስቲም ከውፅእ ዝግብኦ ክፋል ናይታ ፕሬሽር ኩከር ይዓብሶ። ምስ ዓበሶ ብምልእታታ ፕሬሽር ኩከር እያ ትትኮስ። ምኽፋት ጥራሕ ደይኮነ በዓላ እውን ተዓፅያ ከላ እውን ፕሬሽር በዚሕዋ ክትኮስ ትኽእል እያ። ሕጂ እዚ እንድሕዳ ዘይግበርና እቲ ናታ ተምፅኦ ክፉእ ነገር ካብቲ ፅቡቃ ይበዝሕ ኣሎ ማለት እዩ።
1: ልዕሊ ፀቕጢ ኢዶ ኣሎ ኣብ ምእንቲ ቀልጢፍ ክበስል ምእንቲ ቀልጢፍ ክረስን ተባሂሉ ሓቀ ምክንያት እዮም ፕሬር ኩከር ኢሎም ፕሬር ፀቕጢ ስለዘለዋ
0: ፀቕጢ ኣለዋ
1: ናይ ምትኳስ ተክሉስ ሰፊ
0: ቦምብ ትኸውን ኣላ ማለት እዩ። ኣብ ክንዲ ኩከር ትኸውን ፕሬር ቦምብ ከም ዓይኒ ሓቂ እውን ከም መሳርሒ ናይ ሕማቕ ነገራት እውን ዝተጠቀምሉ እዋናት ነይሩ ከም ቦምብ ማለት እዩ። ሕጂ እዚ ተረዲእና ኣብ ኢድና ቦምብ ከም ዝሓዝና ኢና እዚ ተረዲእና ብጣዕሚ ጥንቃቐ ክንገብረላ ኣለና። ዘይንኽእላ እንተኮይና ኸ ናፍታ ንቦርና ድስቲ ባክነብስል ከም ደለና ክምህፀን ንደሊ። ብድሕሪ እዚ ሕማም መንፈፋር ወይ ናይ ኣእምራዊ ፀገም ዘለዎም ክፋላት ሕብረተሰብና ኣለዉ። እዚኦም ሕጂ ዝተፈላለዩ ኣብ ብዙሕ እዋናት ነዲዶም ይመፁና እዮም። ካብቲ ቀንዲ ጠንቂ ሓደ ሕማም ከለዎም ናብ በዓል ሞያ ዘይምቕራብ። ንኣብነት ሕማም መንፈፋር እንድሕር ኣለካ ኩሉ ሻዕ ኣብ ዝኾነ እዋን ክትወድቕ ትኽእል ኢኻ። ኣብ ጥቃኻ ሰብ ዝረዳእ እንድሕር ደየለ ድማ ትወድቀሉ ቦታ ዘይምችው እንድሕር ኮይኑ ክሓሴካ እዩ ማለት እዩ። ሕጂ ኣጋጣሚ ሰብ እንዳሰርሐ እንድሕር ሓዊ እንዳገበረ እንድሕር ወዲቑ ኣብ ምስ ወደቐ ንነዊሕ እዋን ይፀንሕ ይኽእል። እቲ ደምፁ ዓይነት ቃፀሎ ሕጂ ብጣዕሚ ከቢድ ይኸውን ማለት እዩ። ካልኣይ ዝተዋህበካ መድሓኒት ብግቡእ ዘይምውሳድ ከይዶም ይረኣዩ እሞ ከምዚ ሕማም ኣለኩም ይበሃሉ ወይ ብሰንኪ ነቲ ሕማም ዘይምቕባል ክኸውን ይኽእል ወይ ድማ ብካልእ እምነታት ኣዝያ የለይኩም ዩ ተባሂሉ ድዩ ዋላ ገለ ተባሂሉ ድዩ እቲ መድሓኒት ኣይወስድዎን። እቲ ናቶም ፀገምካ ኣብ ቁፅፅር ይኣቱን እሞ ናብ ቃፀሎን ካልእን ይኸይድ ማለት እዩ። ሳሳይ ከምዚኦም ዓይነት ሰባት እንድሕዳ ኣብ ጥቓና ኣለው ኩሉ ሻዕ ምስኦም ክንህሉ ኣለና። ዝተኻእለና መጠን ካልኣይ ክንገብረሉ ኣለና፣ ክንሪኦም ክንሕልዎም ኣለና። ዋላ ወዲኦም እቲ ዘልዕሎም ተደይ ረኺቦም ከም ዝበልክዎ ንነዊሕ እዋን ኣብ ፀንሑ ሞ ቃፀሎ የጋጥም ማለት እዩ። ኦኬ ብድሕሪኡ እቲ ኣከዛዝና ናይ ነዳዲ ኣብ መንበሪ ገዛ እዩ። እዘይ ውሑስ ኣከዛዝና እንድሕር ኣለና ጥቃ ሓዊ ንቐምጦ እንተኮይና ወይ ጥቃ ቆልዑት ኬሚካል እንድሕር ኮይኑ ጥቃ ቆልዑት ከም ዝበልናዮ ናይ ላምባ እዚ መንደቲ ኣብ ቆልዑት ወይ ኣብ ገዛ ከጋጥም ይኽእል። መወዳእታ ድማ ብዘይ ኣፍልጦን ግቡእ ኣገባብን ኣሲዳዊ ቀመም ንመፅረይ መንበሪ ገዛ ምጥቃም ንሻቅ ንኣብነት ኮምን ኣያዝያ ንሻቅ መፅረይ ተባሂሉ ዝመፅእ ኣሲድ ተጠቂምና ምስ ወዳእና ኣፍታ ሸቃ ትቕመጥ ካልእ ሰብ ብድሕነና መፅኡ ማይ መሲልዎ ብሕፀ እዚ ሕጂ ቃፀሎ ይካጥም። ወይ እውን ኣብዘይ ግቡእ መትሓዚ ይቕመጥ እሞኒ ንዕኡ በሊዑ ይወፅእ ሽዑኡ ናብ ኣእዳውና ድዩ ናብ ነፍስና ድዩ ይከኣሞ ከምዚ ዓይነት ቃፀሎ የምፅእ ማለት እዩ። ነንብድሕሪኡ ቃፀሎ ብበርቂ ቃፀሎ ብበርቂ እዚ ወዝቢ እዩ። እቲ ክንገብሮ ንኽእል ንሕና ጥንቃቐታት ማይ ኣብ ተሃርመሉ ወይ ብርቱዕ በርቂ ኣብ ደለዎ መፅለሊ ዘለዎ ቦታ ክንረክብ ዝበለፀ እዩ። ካልእ ካልእ እውን ከምዚ ናይ በርቂ ተባሂሉ ዝትከል ኣብ ገዛ ኣሎ ግራውንዲንግ ዘለዎ ኮሚታት ኣብ ንኽእለሉ እዋን ከዓ ከምኡ ክንገብር ኣብቲ ብርቱዕ በርቂ ዘጋጠሞ ከባቢታት ማለት እዩ። እዚኦም ዘቤታዊ ዝበዝሕ እዚኦም ዘቤታዊ ቃፀሎ ኣብ ገዛ ዘጋጥሞ ቃፀሎ እዮም። ብድሕሪኡ ቃፀሎ ኣብ ናይ ስራሕ ቦታ እዞም ዘቤታዊ ኢልና ጠቃስናዮም እውን ኣብ ናይ ስራሕ ከጋጥሙ ይኽእሉ እዮም። ብፍሉይ ግን ኣብ ስራሕ ዘጋጥም ቃፀሎ ብሰንኪቲ ባህሪ ናይቲ ስራሕ እዩ። ንኣብነት ሕጂ ምስ ኦክሲጅን ዝውዕል ሰብ እንድሕር ኮይኑ ቃፀሎ ናይ ኦክሲጅን ከየጋጥም ክጥንቀቕ ይግብኦ። ከመይ ገይሩ ይሰርሕ፣ ከመይ ገይሩ ጥንቃቐታት ይገብር፣ ከመይ ገይሩ ይኸፍት ይዓፁ ከስተውዕሉ ይግብኦ። ምስ ወርቂ ምፅራይ ዝሰርሕ ሰብ ኣሲድ ናይ ወርቂ ኣሎ ንዕኡ ተባሂሉ ዝግበር ሓዊ ኣሎ። ሕጂ እዚ እውን ብግቡእ ኣገባብ በቲ ዝተዋህበና መምርሕን ማንዋለን ብኡ ተጠቂምና ክንከይድ
1: ከምንኩሉ ግዜ ከዓ ለሚደየ ልካ
0: እዋ እሳ እንዳያ ፋሕ ተብል
1: ናብተን ደረጃታት ዕምቀት ቃፀሎ ክንከይድ ኢና እታ ግዜ እውን ተኸደና ስለዘ

0: ዓሰርተ ደቂቃ ተሪፋትና ኣሎ ዶ ዶክተር ነዚአን ትንክፋ ኣቢልናን ነተን ክንገብሮ ዘለና ከነድህበለን ምእንቲ
1: ብሓፈሻ ቆርበት ክንብል ከለና ሰለስተ ክፋል እዩ ዘለዎ። እዚ ድማ እቲ ላዕለዋይ ኤፒደርሚስ ንብሎ ብድሕሪኡ ደርሚስ ትበሃል ሳሳይ ከዓ እቲ ሰብኩቶኒስ ቲሹ ዝበዝሕ ፋት ዘለዎ ማለት እዩ። ሕጂ ደረጃታት ዕምቆት ናይ ቃፀሎ ናብ ኣርባዕተ ደረጃ እዩ ዝምቀል። ቀዳማይ ደረጃ እቲ ሱፐርፊሻል ብርን ዝበሃል ላዕለዋይ ሽፋን ናይ ቆርበት ጥራሕ ዝነድድ እዩ። ኣብዚ ቀይሕ ከምዝነዛዒ ሕብሪ ዘለዎ እዩ ዝኸውን። ኣዝዩ ኣቐንዛዊ እዩ፣ ግን ኣብ ውሽጢ 3 ክሳብ 6 መዓልቲ ይሓዊ፣ በሰላ እውን ኣይገድፍን። እዚ ቀዳማይ ደረጃ እዩ። ብድሕሪኡ ካልኣይ ደረጃ ኣለና። ካልኣይ ደረጃ ናብ ክልተና ንመቕሎ፣ ሱፐርፊሻል ወይ ላዕለዋይ እቲ ቀዳማይን ፍርቂ ናይቲ ካልኣይን ቀፀላ ዝነደሉ ኣሎ። እቲ ዲፕ ንብሎ ከዓ እቲ ውሽጢ ዝኣቱ ክልቲኡ ክፋል ናይ ቆርበት ይቃፀል ማለት እዩ። ዕሙቕ ድበለ እዩ ማለት እዩ። ሕጂ ከምዛ ንዕዘቦ ዘለና እታ ሱፐርፊሻል ንብላ ተቐዳሜይቲ ደላ ስእሊ ቀይሕ ዝበለት
0: ኣብርክ
1: ደላ ቀይሕ ክፋል ዘለዋ ንሪኣ ደለና። እታ ብድሕሪኣ ትመፅእ ግን ኣብታ ማእከል ከምዚ ቺዝ ዝመስል ፃዕዳ ክፋል ይሰርሕ። እዚ ሕጂ እቲ ዕምቆት ዘለዎ ካልኣይ ደረጃ ይበሃል ማለት እዩ። ብድሕሪኡ ድመፅእ እቲ
0: ዕዱብ ተይሉስ ዝያዳ ተቓፂሉ ኣሎ ማለት
1: እዩ። እሳ ሕጂ ከም ነጥቢ ክንወስዳ ደለና ዝበዝሕ ሕብረተሰብና ፅዕዱብ ተይሉ ድሓና ኣሎ ኢሉ እዩ ድሓስብ። ፅዕዱብ እንተይሉ ግን እቲ ቃፀሎ ዓሙቕ እዩ ደሎ፣ ዕምቀት እዩ ድወስኽ ደሎ። ሕጂ ንኣብነት ኣብዛ ሳሳይ ደረጃ ቃፀሎ እንድሕር ኢና እቲ ቆርበት ከም ሌዘር ዘይምጠጥ ተሪር ዓይነት ቆርበት ሰሪሑ ኣሎ። ሕብሩ ሓምኩሽታይ ቀይሩ ኣሎ። ንምሕዋይ ድማ በሰላ ይገድፍ፣ በሰላ ይገድፍ ጥራሕ ደይኮነ ዝበዝሐ እዋን መጥባሕቲ የድልዮም ማለት እዩ። ናይ መወዳእታ እቲ ራብዓይ ደረጃ ቃፀሎ ዝበሃል ዝዓበየ ማለት እዩ። ካብ ቆርበት ሓሊፉ ጅማውቲ በፂሑ ናብ ዓፅምን ካልኦት ኣካሊታትን ዝኣቱ ናብ መቕረፅትን ካልእ ምጉዳእትን ዘብፅሕ ዓይነት ቃፀሎ እዩ ማለት እዩ።
0: እዚኣ ናይ ብመንፅር ስፍሓት ክንሰግራኢና ነብዚኣ ክንከይድ ቃፀሎ ዘጋጥመና ክንሪያሞ ግዜ ተረኪብና ናብቲ ኣንምለስ ዶክተር።
1: ቃፀሎ ምስ ዘጋጥመና ክንገብሮ ዝግበኣና ነጥብ ኣሎ። ተቐላጢፍና ነቲ ሰብ ካብቲ ምጉዳእቲ ዘለዎ ቦታ ተሓዊ ማለት እዩ፣ ካብኡን ኣልዮ ናብቲ ዝነደደ ክፋል ኣካላት ድማ ማይ ንገብረሉ ወይ ማይ ነፍስሰሉ። ማይ ክብል ከለኹ በረዳ ይኮንኩ ንብል ኣለኹ፣ ዝሑል ብጣዕሚ ክኸውን የብሉ ናይ ፌስቶ ማይ እታ ማይ ፀሓይ ንብላ ከምኣ ንገብረሉ ማለት እዩ። ማይ በረድ እንድሕር ኮይኑ ካብቲ ንገብሮ ዘለና እቲ ምጉዳእትኡ ይበዝሕ። ብልሙድ ዝግበር ከነወግዶ ዝግበኣና ነገራት ግን ኣሎ። ንኣብነት ኮልጌት፣ ላምባ፣ ተምሪ፣ ሽኮር፣ ቆፅለ መፅሊ፣ ቡን፣ እዚኦም ሕጂ ብልሙድ ሕብረተሰብና ሰብ ነዲዱ ኢሎም ይገብርሉ። ነቲ ቁስሊ ድማ ናብ ድገደደ እዮም ዝገብርዎ። ምክንያቱ ምስኦም ዝመፅእ ረክስታትን ኢንፌክሽን እናሎ ገሊኦም ንባዕሎም ኬሚካላት እዮም። ኬሚካል ካ መልሹ ናቶ ሓሰያ እዩ ዘምፅእ። ሕጂ እቲ ሕብረተሰብና ነዚ ኣወጊዱ ነቲ ሰብ ካብታ ዝነደደላ ኣልዩ ማይ ክገብረሉ ይግባእ ማለት እዩ። ማይ ብምግባርና ነቲ ዘለዎ ሙቐት ናይ ቆርበት የጉድል ኣሎ። ሙቐት ንምጉዳእያ ተቐንዲ ነጥቢ ማለት እዩ።
0: ድሕሪ ናብ ሕክምና ምግያ እዩ
1: ብድሕሪ ኣሽ ናብ ሕክምና ንመፅእ። ሕጂ መን ናብ ሕክምና ክመፅእ ዘለዎ እንተይልና ኩሉ መንደቲ ዘጋጠሞ ሰብ ናብ ሕክምና ክመፅእ ኣለዎ። ደረጅኡ ብዘይገድስ ኣይ እዚኣስ ቀላልያ እዚኣስ በዓላት ሓዊኣ ብለና ሕብረተሰብ ግን ብዙሕ ከምኡ ዝተባሃለ ሞ ከምኡ ዘይኮነ ንረክብ ስለ ድኾና ኩሉ መንደቲ ዘጋጠሞ ሰብ ናብ ሕክምና ክመፅእ ኣለዎ ማለት እዩ። ሓኪም ርእዎ ፍኹስ ዝበለ ደረጃ እዩ እንድሕር ተባሂሉ እንዳተመላለሰ ከም ዝሕከም ይግበር ወይ ቲ ኣውት ፔሽንት ንብሎ ማለት እዩ። እንድሕዳ ከቢድ መንደቲ ኮይኑ ግን ኣብ ሕክምና ደቂሱ ይሕከም እንጂ ከቢድ መንደቲ ንብሎ እቲ ልዕሊ 25 ስፍሓት ናይ ሰብነት ኣብ ዓበይቲ ወይ ልዕሊ 20 ስፍሓት ሰብነት ኣብ ቆልዑት እንድሕዳ ኣሎ ወይ ድማ ከምቲ ሳሳይ ደረጃ ዝበልናዮ ልዕሊ 10% ስፍሓት ዘለዎ እንድሕዳ ኮይኑ ካልእ ቃፀሎ ኣብ ገፅ፣ ኣብ ኣእዳው፣ ኣብ ኣጋር ዘጋጥም ዝኾነ ኤሌክትሪካዊ ቃፀሎ ወይ በርቂ ቃፀሎ ምስ ዘጋጥም ወይ ከዓ ካልእ ተወሳኺ ማህሰይቲ ቃፀሎ ኣጋጢሞ ክወድቕ ይኽእል። እዚ ሰብዚ መስበርቲ ክህልዎ ይኽእል። ከምዚ ዓይነት ማህሰይቲ ዘለዎ እዚ ኣብ ትሕቲ ሕክምና ደቂሱ ይሕከም ማለት እዩ።
0: ቲሳዕብኑ ከምቲ ዝበልክ ናይ ኤሌክትሪክ ተኮይኑ ኣብ ውሽጢ ኣካላት እውን
1: ካልእ ነገራት ተንኪፉ ስለ ድኸውን ግድን ኣብ ሕክምና ክመፅእ ኣሎ።

0: ነው እንጂ ብሓፈሻ ዝኾነ ሰብ ቃፀሎ እንተጋጢሞ ክመፅእ ይግብኦ ማለት እዩ።
1: ሕክምና እንታይ እዩ ዝግበረሉ ድሕሪ
0: ሕክምና ምስ ቀረበ? እቲ መጀመርታ ዝግበረሉ ቀዳማይ ረድኤት እዩ። ዓብ ቃፀሎ እንተኮይኑ ምስትንፋሱ ክዕበስ ይኽእል፣ ኦክሲጅን ክውሕዶ ይኽእል፣ ደም ታሪሙ ደም ፈሶ ክህሉ ይኽእል። ብዝተፈላለየ መገዲ እቲ ቃፀሎ ንባዕሉ እውን ብዙሕ ፈሳሲ ስለ ዘህልኽ ፈሳሲ ብመገዲ ኢንፊዥን ይትከኣሉ ማለት እዩ። እዚኦም ነጥብታት እዚኦም ዝተገበሩ ሽዑ እቲ ናይ ቁስሊ ምሕካም ወይ ድማ እቲ ውን ድረሲንግ ዝበሃል ይግበረሉ። ቁስሊ ናይ ቃፀሎ ክሕከም ከሎ በብዓይነቱ በብደረጅኡ ዝተፈላለየ ዓይነት ማተርያል እንዳተጠቀምካ ነቲ ቁስሊ ትሕክሞ። ዝበዝሕ ቁስሊ ናይ ቃፀሎ ይሽፈን እዩ። ሕብረተሰብና ከምኡ ዝብል ባህል ኣለዎ፣ ቃፀሎ ኣይሽፈንን እዩ ይብለካ። ቃፀሎ ግን ክሽፈን ኣለዎ። ምክንያቱ ቁስሊ እንድሕር ዳጋ ሃቢልና ከፊትናዮ ናብ እቲ ከባቢና ንፍንዎ ደለና ረክሲ ክገብር እዩ ክረስሕ እዩ መሊሹ ካብቲ ዝነበሮ ደረጃ ክጋደድ እዩ እንጂ ናይ ቃፀሎ ቁስሊ ተሓኪሙ ይሽፈን ማለት እዩ።
1: ኣብ ገዛ ክትገብሮ ዘለካ ነገራት ኣሎ ማለት እዩ። ካብ ሕክምና ስመፅኻ እቲ ሓኪም ዝበለካ ሰሚዕኻ ብ መሰረት ክትከይድ ኣለካ ማለት እዩ። ብምክንያት ኢና ክትገልፅ የፀናሕ ግን ኣብ ሕክምና ንክደሉ ምክንያት ከዓ እዚ ኮይኑ ስማዓኒ እቲ ኣብ ገዛካ ጥራሕ ትገብሮ እኹል ስለ ዘይኮነ
0: እኹል ስለ ዘይኮነ እወ ኣብ ሕክምና መፂኻ እውን ሓሳብ ቁስሊ ምስተሓከምካ ብድሕሪኡ ትነግሮ ነገራት ኣለዎ። ንኣብነት እግሪ ሓፍ ክብል ተለዎ ሓፍ ተብሎ እቲ ዝሸፈንካሉ ማተርያል ከይረስሕ ማይ ከይሕዝ ተጠንቀቖም እቲ ትኸፍተሉ እዋን ከዓ ከም ካልእ ቁስሊ ኣይኮነን። ኣብ ሳለስቲ ይበሃል ካልእ ቁስሊ፣ ናይ ቃፀሎ ግን ከምኡ ኣይኮነን። ንውሕ ዝበለ እዋን ይተሸፊኑ ፀንሕ። ምክንያቱ ሓድሽ ቆርበት ክሰርሕ ስለ ዘለዎ፣ እቲ ነብስና ባዕሉ ቆርበት ክሰርሕ ስለ ዘለዎ ፀፀኒሕና ከፊትና ኣይንሪኦን ኢና። ቁሩብ ግዜ ካብቲ ካልኦት ውስድ የብል ማለት እዩ። ሕጂ ስጋዕታ ካልአይቲ ምሕከሙ ትመፅእ ኣብ ገዝኦምካ ፅዑቅ ዝኾነ ምክንኻን ክገብረሉ ይግባእ ማለት እዩ።
1: መጥባሕቲ ዘድልዮ ነገራት ኣሎ ማለት ብመጥባሕቲ ደረጃ በፂሕካ ክመሓይሽ ዝኽእል ነገራት
0: እዋ ሓኪምና ኣብ ሓደ ደረጃ ምስ በፅሐ እቲ ኮክማስ እቲ ላዕለዋይ ድሞተ ኣካል ምስ ከደ እቲ ታሕተዋይ ፅቡቕ ምስ መፀ ቆርበት እንድሕዳ ክሽፍን ደክኢሉ ነብስና እቲ ናይ መጥባሕቲ ናይ ቃፀሎ ይመፅእ ማለት ቆርበት ንምሽፋን ተባሂሉ ዝግበር ካብ ካልእ ክፋል ሰብነት ረቂቅ ቆርበት ተወሲዱ ተመፂጡ ናብቲ ዘድልዮ ክፋል ይግበር ማለት እዩ። ስኪን ግራፍቲንግ ንብሎ እዚ ማለት እዩ።
1: ፅቡቅ። ንምንታይ ና ዝንፀቕጠሉ ዘለና እቲ ኣገዳስነት ሕክምና ንምፍላጥ እዩ። እንተ ብግቡእ ዘይተሓክምናዮ እንተ ናብ ሕክምና ኣብ ግዜና ዘይከድና ከጋጥም ዝኽእል ሳዕብን እንታይ እዩ?
0: ቃፀሎ ሓንሳ እንድሕር ዳ ኣጋጢሙ ኣብ ሰብነትና ከቢድ ዝኾነ በሰላ እዩ ዝገድፍ። ሕጂ እዚኦም ምስ ሓልክታት ናይ ቃፀሎ ንቆፅሮም ማለት እዩ። ቀንዲ እቲ በሰላ በሰላ ናይ ቃፀሎ ሳሓ ኣለዎ፣ ቃንዛ ኣለዎ፣ ምድራቕ ኣለዎ። ከምቲ ካልእ ቆርበት ኣይኮነን። ቀፃሊ ክትለኽዮ ኣለካ ከሳሕየካ እዩ። ሕጂ እቲ በሰላ ከም ካልእ በሰላ ብቐሊሉ ሸፈፊልካ ተሓልፎ በሰላ ኣይኮነን። ካልእ ሕብሪ ሰብነት ይባላሾ ወይ ይሃሰስ፣ ሃሳስ ይኸውን ካብቲ ካልእ፣ ወይ ድማ ልዕሊ ዓቐን ይደምቕ። ሃይፐርፒግመንቴሽን ንብሎ ልዕሊ ዓቐን ይደምቕ። ሳሳይ ልዕሊ ዓቐን ይሓዊ። ልዕሊ ዓቐን ማለት ይድራዕ። ሓዊሎ ፅቡቅ ቁስሊ ኣይትርእን ኢኻ፣ ትቆርበት ግን ይድራዕ። እዚ እቲ ሃይፐርትሮፊክ ስካር ንብሎ ኣዝዩ ኣሳሓያዊ ዝኾነ ሓልክ ናይ ቃፀሎ ማለት እዩ። ብድሕሪኡ ምኹምታርን ብጭባጥን ናይ ኣፃብዕቲ ወይ ናይ ካልእ ኣካላት ይመፅእ። ኢድ ጭበጥ እሞ ምንቅስቃስ ይስእል። ንኣብነት ሕጅፍታ ሓንቲ ስእሊ ክንርኢ ንኽእል ኢና። ቃፀሎ ኣጋጢሞ ቆርበት ተገይሩሉ ብድሕሪኡ ዘጋጠመ ግን እቲ ምኹምታር ምጭባጥ ናይቲ ኣዳው መፅኡ፣ እዚ ድማ ዳሕራይ ቀሲሉ ብመጥባሕቲ ተፈቲሑ ማለት እዩ። ዳሕራይ መወዳእታ መቁረፅትን ሞትን እውን ከስዕብ
1: ይኽእል ማለት እዩ። ዶክተር ኣዚና ነመስግነኪ። ክሳብ ክንደይ ሓደገኛ ምዃኑ ክትገልፅና ፀኒሕኪ። ከም መጠቓለሊ እቲ ክንገብሮ ዘለና ጥንቃቐ ኣብ መወዳእቱ ሓደጋ ስለዝኾነ መብዝሕትኡ ከዓ ተፈጥራዊ ዘይኮነ ሰብ ዝሰርሖ ሓደጋ ስለዝኾነ መልእኽቲ ከተሕልፍ ሞ ክንዛዝም እንታይ ዓይነት ጥንቃቂ ኢና ካብቲ መዓልታዊ እውን ስራሕ ክትርእየ ዘለኹ?
0: ሓደጋ እዩ። ሓደጋ ከምቲ ካልእ ወዝቢ እኳ እንተበልካ ኣብዚ ናይ ቃፀሎ ግን ዝበዝሕ ሸለልትነት እዩ። ነዚ ድማ ንሕና ክንገብሮ ዘለና እታ ንገብራ ዘለና እንታይ ሳዕብን ከምተምፅእ ተረዲእና ብኣግኡ ክንገትኣ ክንፍትና ኣለና። ምናዳ ኣብ ህፃናት ዘጋጥም ቃፀሎ እዚ ቶታሊ ክንኣልዮ ክነወግዶ ንኽእል ስለ ድኾነ እቲ ኣላይ ኣደይ ይኹን ኣቦ ይኹን ኣላይ ዘለዉ ኣብታ ገዛ ነዞም ህፃናት እዚኦም ሓልዩ እንታይ ክገብሩ ከም ድኽእሉ ምስትናቶም ዋዒ ምስትናቶም ሓሳባት ኣስተብሂሉ ውዕያት ነገራት ካብ ከባቢኦም ከርሕቕ ወይ እውን ቆልዓ ንባዕሉ ካብቲ ቦታ ክኣሊ ይምህፀን ማለት እዩ። እቲ ኣብ ካልእ ዝግበር ድማ ፅቡቅ ዝኾነ ናይ ኢንስትራክሽን ወይ ናይ ትማንዋል ምንባብ ከም ዘድሊ ክሕብር ይደሊ ማለት እዩ።
1: ዶክተር ፍናን ኣዚና ንመስግነኪ ያቐኒልና ዝኸበርኩም ተኸታተልቲ ናይ ሕጂ ዶክተራት ኣብ ስቱድዮ ኣብዚ ዛዚምና ኣለና ዕድምትና ዶክተር ፍናን ገብሪ ህይወት ሓላፊት ክፍሊ ቃፀሎ ኣብ ሆስፒታል ሓሊበት እያ። ስለ ምክትታልኩም ኣዚና ንመስግን ዝመፅእ ሰሙን ኢና ክንራኸብ ድሓንቀኒ ዶክተር

ኣብ ዝተፈላለዩ ኩርናዓት ዓለም ብምዃን መደባት ሞዛይክ ኣብ ምክትታል እትርከቡ ክቡራት ተዓዘብትና ኣብ ዘለኹም ዕዙዝን ልባውን ሰላምታ ናብፃሕኩም ከመይ ቀኒኹም። ዝተፈላለዩ ትሕዝቶታት መደባት ሞዛይክ ጣዕመ ዜማታት ከምኡ ውን ተኸታታሊት ፊልምን ኢና ሒዝናልኩም ቀሪምና ዘሎና። ክሳብ ፍፃመ መደብና ምሳና ሓቢርኩም ክፀንሑ ብኸብሪ ንዕድመኩም። ዘለናዮ ቅንያት መርዓታት ተጀሚሩ መርዓታት እዩ ዝካየድ ዘሎ። ከምኡ ውን ተምሃሮ ፍረፃምኦም ዝሓፍስሉ ድማ ናይ መምረቕታ ግዜያት እዩ ዘሎ። በዚ ኣጋጣሚ ንኩሎም እንቋዓብቃዓኩም እናበልና እዛ ስዒባ ተቐርብ ደርፊ ከነስግረኩም።

ኣብ ስደት ዝርከቡ ኤርትራውያን ደቆም ባህሎምን መንነቶምን ክፈልጡ ዝገብሮ ጻዕርታት ኣዝዩ ብዙሕ እዩ። እዚ ድማ ኣብቲ መሃነትካ ዘጥፍእ ባህልን ከምኡውን ናብራ ስደትን ክኢሎም ደቆም ኣብ ዝተፈላለዩ ናይ ሃገራዊ ንጥፈታት ይኹን ባህሎምን ታሪኮምን ኣብ ምፍላጥ ዝገብሮ ጻዕርታት ኪንዮ ኣብቲ ዘለዎ ሃገር ኣብ ሃገሮም ብምምፃእ ድማ ከዛውርዎም ባህሎምን ስድራ ቤቶም ንክፈልጡ ዝገብሮ ጻዕርታት ኣዝዩ ብዙሕ እዩ። ሓደ ካብኡ ድማ ካብ ስዊዘርላንድ ዝመፁ ስድራ ቤታት ንደቆም ባህሎምን መንነቶምን ታሪክ ናይ ሃገሮም ንክፈልጡ ዳርጋ ናብ መላእ ሃገርና ከዛውርዎም ወይ ከላልዮም ክኢሎም ኣሎ። እዚ ዝድስስ ትሕዝቶ እምበር ኣብዛ ስዒባ ተቐርብ ትሕዝቶ መደብና ክቐርበልና እዩ። ብሓባር ንከታተል።

ሃገርን ሃገራውነትን ኣብ ልክዕ ግዜን ሰዓትን ዝተንፀባርቐሉ ህሞት እዩ። ኣበይ ሃገራት ዓለም ዝቕመጡ ክንሶም ሃገር ከም ፀሓይ ብራቕ ዘቋምቱ ኤርትራ ዝወለደቶም ደቂ ሓንቲ ማህፀን ኣብ ሓደ ቅርዓት ተኣኪቦም ዘለዎም ፍቕሪ ሃገር ክገልፁ ምዕዛብ ሓደ ካብቲ ተምሳጥ ዝፈጠረልና ኣጋጣሚ እዩ ነይሩ። ሽሕኳ ብስደት ካብ ዓዶም እንተረሓቑ መንፈሶም ምሳገሮም እዩ። ኣብ ስደት ዝተወለዱ ፍረ ኮርሶም ብባህሊ ባዕዳውያን ተዋሒጦም ካብ ህዝቦምን ሃገሮምን ከይፍለዩ ብዓብኢ ድማ ኤርትራዊ ክብርታት ከይንፈጎም ምስ ባህሎምን ክብርታቶምን ክላለዩ ዝኽእልሉ ኣጋጣሚ ክፈጥሩ ዝረአዩ። ናይ ሎሚ ትሕዝቶ መደብና እውን ነዚ ድድስሲ ክኸውን ሰናይ ምክትታል።

0: ኣብ ሃገረ ስዊዘርላንድ ከተማ ጀኔቫ ዝመፁ ኤርትራውያን እዮም። ኣብቲ ዝተወደበ ናይ ዑደት መደብ ብሓባት ተጠርኒፎም ታሪካዊ ቦታታት ክበፅሑ ምስ ሃገሮምን ህዝቦምን ክላለዩ ዝዓለመ እዩ ነይሩ። ሰንሰለት ዓድነት ከይብተኽ እቶም ኣብ ስደት ተወሊዶም ዝዓበዩ ዜጋታት እንታይነት ሃገሮም ክፈልጡ ብዓብኡ ስምዒት ሃገራውነት ሓዲርዎም መንነቶም ክፈልጡ ሓደ ካብቲ ዕላማታት ናይቲ ዝተወደበ ዑደት እዩ።
1: ንሕና ናብቶም መንእስያት ኢና ዝተውዒልና። እቲ ፀገም ደስተውዓልናሉ እቶም መንእሰያት ከም ተረዳእና ብስድሮኦም ሓሊፎም እዮም ኤርትራውያን ክኾኑ ስለ ዝተሰምዖም እዩ መጀመርታ ተረዲእና። ግን ሓንቲ ነገር ኣስተውዒልና እቶም መጀመርታ ዝተውዓልና ኣሎ ኣብ በዓልና ፅነት ክኾን ከሎ እቶም ስድራ ባንዴራ ኤርትራ ገይሮም ገለ መለኸዱ እቶም ኣቁልዑት ግን ኖ ብዙሕ ኣይኮነን። ግን ካብ ደገ ምስ ወፁ ትምህርቲ ክኸዱ ስፖርቲ ክኸዱ ታብ ማልያ ኤርትራ ኩሉ ግዜ ዘገብርዋ ሕጂ ክንዘራረቦም ከለና ነቶም ስድራ ነቶም መንእስያትን ሓደ ኣይኮነን። ሕጂ ሓቲትናዮም ከመይ ርእይዎ ኤርትራ ኢልናዮም ንሕና ዓድና ንፈቱ ኢና። ግን ንዕና ኢልኩም ሒዝኩምና ትኸዱ ገዛ ገዛ ተእትውና ካቴድራል ዘዊልኩም ካ ትመልሱና ዓድና ሳይ ንፈልጦን ኢና ስለ ድበሉ ናብኣቶም መፅናዕቲ ኣስተውዒልና ማለት እዩ። ሕጂ እቲ ዘሎ ክንውሱነ ይደለናን በርከ እሶም ከንታይ እዮም ድደልዩ ከነስተውዕል እውን ደሊና ዳርጋ 3ለስተ ዓመት ወሲድልና ክነፅንዖ ከመይ ስለምንታይ እንታይ ትድልየቶም እንታይ ምደይፈትውዎ

0: እቶም ዘይፈልጡ ቆልዑ ብዙሕ ዘይመላለሱ ክህልዉ ክእሉ በቃ ንምፍላጥ ንዓድካ ምልላይ እዩ ተቐንዲ እቲ ምልላዮም ብጣዕሚ እዩ ደስ ዝብለካ። ዓዶም ንክፈልጡ ከዓ ግዴታ እዩ ሻሎ እንድሕር ደኣኒ ዓድኻ ዘይፈለጥካ ስመን ምዃንካ ከማ ናይ ዝፈልጥኒ ኢኻ ማለት እዩ። ግድን ዓድኻ ስክትፈልጥ ኣለካ ስድራ ቤትካ ኩሉ ነገር ክትፈልጥ ክትክእል ኣለካ። ነቶም ዘይፈልጡ ከዓ ብጣዕሚ ኣነ ብወገነይ ብጣዕሚ ፅቡቅ ኢለ ዝገልፆ
1: ዕላማ እቲ መደብ ካብ ስዊስ እዮም ተጠርኒፎም መፂኦም ኣነ ቀዲመ ዮም ኣብዚ ነይረ ዕድል ከዓ ስለ ዝረኽብኩ ምስኦም ቱር ክገብር ዕድል ረኺበ። እቲ ዕላማ ንዓድኻ ንዓድና ፅቡቅ ጌርና ክንፈልጣ ታሪክና ክርዳእና ታሪክ ቦታታት ክንርኢ ፅቡቅ ጌርና ክንላለይ እንድዩ ሶ ከምኡ እዩ እቲ ዕላማ።

ኣብ ዝተፈላለዩ ታሪካዊ ቦታታት እዮም ዑደት ኣካይዶም። ካብ ከተማ ኣስመራ ተበጊሶም ታሪካዊ ህንፃታት ዝዳሰሰ ዑደት ድሕሪ ምክያድ ድማ ኣብቲ ዓበብ ፕሮጀክት ዝካየደሉ ዘሎ ዲጋ ዓዲሃሎን ከባቢኡን በፂሖም ክሳብ ኣሎ ዝተባሃለ ታሪካዊ ሓዘል ቦታታት ብምምፃሕ ንሰለስተ ሳምንቲ ዝወሰደ ዑደት ኣካይዶም።

በጻሕናዮ መጀመርያ ኣብ ውሽጢ ከተማ ኣስመራ ኢና ጀሚርና። ኣብ ብዙሕ ከተማታት ከድና፣ ኣብ ብዙሕ ቦታታት ከድና፣ በዓል ፍያት በፂሕና ኩሉ እቲ ማለት ኣብ ድርድ ከድናዮስ መግለፂ ነይርዎ። ሕጂ እቲ ዝገለፁልና እዚ ኢለ እኳ ተደይ ኣበልክዎ ብጣዕሚ ግን መሳጢ መግለፂ ነይሩ። በዓል ፍያት ኹን ኣብ በዓል ስኒማ ኣዝመራ ውሽጢ ኣቲና ኩሉ ገሊፆምልናቶም ምሳና ዝነበሩ ብዛዕባ እዚ ናይ ሆቴል ከረን ሆቴል ይበሃል እወ በዓል እሱ በዓል እዚ ፋርማሲታት፣ መስጊድ፣ ቤተክርስትያን፣ መደበር ብጣዕሚ ፅቡቅ እኒሆ። ማተሰ ኩሉ ዋላ ንፍለጦ ከም ዝበልክኩስ ተክገልፁልካ ከሎ ግን ብጣዕሚ መስጠካ በርኣነስ ኣብ ዓደይ ተወሊድ ዓበየ ኣብ ዓደይ ዓባይ ኮይነ እየ ወፅየ ግን ዋላ ሕጂ መደበር እናፈለጥናዮስ ክገልፁልካ ከሎ ከዓ መልሹ መስጠካ

0: ካልኦት ዞባታት ብዓድሃሎኢና ጀሚርና ዓድሃሎ ርኢና ኣነ ኳ ረብዓዮ ዲ ሓምሳ ካብኡ ንክእል ግን ርኢናዮ ብጣዕሚ ደስ ዝብል እዩ። ካብኡ ከዓ ሓልሓለ ከድና ኣብቲ ናይ ከብቲ ዘለውኦ ርኢና ገሊፆምልና ከኣሱ እንታየን ካበይ መፅአን እንታይ ክሕለባ ከመይ ከአን ድነብራ ኩሉ በቃ ገሊፆምልና።
1: ታንቋ ብድሓን መፀኹም ኣራይ ዘለዋና ሰለስተ ዓሌት ከብቲ እየን። ሆሎስታይን ፍሬጃን፣ ብራውኒ ስዊዝ ሰመንታል እየን ዝበሃላ። እተን ሆሎስታይን ፍሬጃን ንብለን እተን ፀሊምን ፃዕዳን፣ ብራውኒ ስዊዝ ንብለን እተን ፋሓሮት፣ እተን ሰመንታል ንብለን ከዓ እተን ቀይሕን ፃዕዳን እየን።
0: መሊስና ከንሓልሓለ ከዓ መንደፈራ ከድና ኣብኡ ተመሲሕና ከዓ ገርገራ ከድና ገርገራውን ከምኡ ካልኣይ ሳልሳይ ግዜ ኣነ ግን ብጣዕሚ መሳጢ ነይሩ። እንታይ ሞ ተውፃሉ ኢኻ

ንባንኪ ፅቡቅ ነይሩ ንዓድና ፅቡቅ ግና ዝተላለየናሉ ግዜ እዩ። ኣነ ካልኣይ ግዜ ኣብ ኤርትራ ዝመፅእ ዘለኹ መጀመርታ ኣብ ኣስመራ ንማሳዋን ጥራሕ ከይደ፣ ግን ኣብ ኣስመራ ከማን ፅቡቅ ገይሩ መ

መግለፂታት ተገይሩልና ታሪኪ ቦታታትን ኢና ኩሉ ነገር ሲ ኩሉ ቦታታት ተሰቂልና ንሓልፎ ዝነበርና ብዙሕ ታሪክ ከም ዘለዎ ፈሊጥና ፅቡቅ መግለፂታት ተገይሩልና ካብ ኣስመራ ከማን መፂና ብዙሕ ቦታታት ርኢና ተዘናጊዕና ዓድና ፅቡቅ ገይርና ርኢና እያ።

ኣብ ደገ ተወሊዶም ዝዓበዩ ኣብ ንስ ዕድሚኦም ናብ ስደት ዝተሰዱ መንእስያት ኣብተን ዝዓበዩለን ዝተማሃሩለንን ሂወቶም ዝመርሑለንን ሃገራት መንነቶምን ሰብኣዊ ክብርታቶምን ዓቂቦም ስነኣእምራዊ ርግኣትን ቅሳነትን ዘለዎ ፃንሖት ብሂወት ክሓልፉን ብዙሕ ብድሆታት ስደት ከም ዘጋጥሞም ርእሰ ርጉፅ እዩ። ስድራ ቤት ዝዓበየ ሓላፍነት ተሰኪሞም ብባህሊ ባዕዳውያን ተዋሒጦም መንነቶም ከየስሱ ዝዓበየ ተራ ክፃወቱ ከም ዘለዎም ርእሰ ርጉፅ እዩ።

بحق important تورينيرو نعنا especially نعي سالساي generation ندك اي منتان مجمر تاقيزي سلد موت دولو نقوالي وديهن عمت فرعاني نيرو سواي ذكرانيو حجيتي قدما علاما ندك اي منتان كلاديو مستي هاجر مستي بحلي مستي historical ሳያነራትያ ቀዳማይ ዕላማ ብኡ ምክንያቴ ምስሰማዕኹዋ ኣብ ጀኒቫ ዓሲ ነይሩ ከምዚ መስከረም እዩ ነይሩ ከምዚ ዕላል ቀሊል ዕላል እዩ ነይሩ ድሕረ ምስሰማዕኹዎ ኦ ንገርኒ እቲ ኮንፈርሜሽን ክህሉ ከሎ ሽዑ በቃ ተመዝጊበ ኖቨምበር ተመዝጊበ ስንታያኒ ኣብ ወፃየ ተወሊደ ዩማ ካልኣይ ጀነሬሽን እዩ ሕጂ ስድራይ ነፃነት ምስ ኾነት ሰዲዶም መይመላለስ ነረ ንኤርትራ ግን እቲ ማእኸል ከተማ ዘዊረ የወ ስኢለ የወ ግን እቲ ንዓይ ግን እቲ ሓድሽ ዝነበረ እቲ መግለፂ ኣይነበረንን ሕጂ ናይ ብሓቂ እቲ ኢንጂነር ኣብቲ ሂስቶሪካል ቦታ ወሲዱና

ዝፈላለየ ቦታታት ወሲዱና ስኢለ የ ግን እቲ መግለፂ ዝሃበና ጨሪሰ ኣይረኸብኮን ኣብ ኢንተርነት እዩ ዘይኮነ ሕጂ ንዓይ ድማ ብዙሕ ተማሂረ ንደቂ ንዕሙ ኸማን ሓድሽ ነይሩ ግን ናይ ወደይ 9 ዓመት እዩ ደለዎ ብዙሕ ኣይዛረም እዩ ማለት ብዙሕ ኣይገልፅ እዩ እቲ ናቱ ስምዒት ግን ክልተ ነገር ነጊሩኒ ቀዳማይ ነገር ኣብቲ ሄሪቴጅ ኦፊስ ምስከድና ናይ 3D ማኬት ኣሪኦምና 3D መንሽን ብኮምፒተር ዝተገበረት ናይ ኣስመራ ሕጂ ንዓ ምስራየ ኢሉኒ ማማ ኣብ ጂኒቫ ምስ ተመለስኩ ልክዕ ከምኣ ብሌጎ ገይረ ክገብራየ ዕላማ ናይ ስራሕ ናይ ሂወት ክገጸለ ይኽኢሉ ኢሉ ማማ ምስ ተመለስኩ ናይ ኢንጂነሪንግ ተማሂረ ናተይ ትካል ምስ ከፈትኩ ሓላፊ ኮይነይ ናትያ ትካል ምሳይ ዝሰርሑ ንኤርትራ ተመሊሰ ሓንቲ ኮመርሻል ሰንተር ኣብ ጂኒቫ ላ ባሌክሰር ትበሃል ይፈትዋ እዩ ናብኡ ምኻል ስለዚ ፈትዋ ከምኣ ዝኾነት ኮመርሻል ሰንተር ክሰርሓላየ ኢሉኒ ሕጂ ከምኡ ምስ በለኒ ናይ ባሓቂ ተሓጉሸ ንክልተ ነገር ቀዳማይ ነገር እስካብ ሕጂ ናይ ዕላማ ሂወት ብዙሕ ኣይነበሮን ኣብዚያ ግን መፅኡ ዕላማ ናይ ሂወቱ እንታይ ከም ዝገብር ኣርዩኒ ካልኣይ ድማ ንኤርትራ ምስርሓላ ኸማን ካልኣይ ማለት ተሓጉሸ

0: ኣብ ደገ ዝዓበዩ ኤርትራውያን ቋንቋም ኣፅርዮም ባህሎም ፈሊጦም ሃገሮምን መንነቶምን ኣዳቂቖም ፈሊጦም ኣብ ሃገር እትሓቱ ዕላማታት ዜግነት ክሳብ ምስታፍ ተማጣጢሮም ንኩሉ ተፃዊሮም ክዕወቱ ምርኣይ ንዓወት ዝካየደሉ ፃዕርታት ዕላማታትን ዘጉልሕ እዩ። እቲ ዝተካየደ ዑደት እውን ካብቶም ዝተገለፁ ዕላማታት ሓደ እዩ።
1: ዕላማ ከምቲ ዝበልኩ ኺ ታሪክ ንምፍላጥ ማለት መዓስ ተሰሪሑ ብኸመይ ተሰሪሑ። ኣነ ሕጂ ብናተይ ወገን ብዙሕ ነገር ተማሂረ ወላ እንተፈለጥኩዎት ቦታታት ስድራይ ወላ ወሲዶምኒ እንዲኦም ቅድሚ ሕጂ ግን ኣውራ ካብ ዕለት ክንቲ እዚ ክስቶ ሰሪሕዋ ክስቶ ኣቢልዋ ክትበሃል ከለኻ እሱ እዩ ነይሩ ዕላምኡ ምፍላጥ ንደቅና ኸዓ ምልላይ። ሕጂ ኣነ ክልተ ቆልዑት ኣለውኒ ነዚ ዓዲ ሪኦማ ምስ ታሪኹ ፈሊጦማ ማለት እዩ
2: ኩልሻዕ ብዛዕባ ዓደይ ክመሃር ኣነ ፃዕሪ ይገብር እየ ከነብብ ቪድዮታት ክርኢ ግን ከዓ ተንብቦን ብኣካልካ ኬድካ ትሪኦ ዝተፈላለዩ ሰ ሕጂ ፅቡቅ ገይረ እቲ ግራስ ገይረ እዩ ናትና ሂስትሪ ናትና ታሪክ ፅቡቅ ገይረ ቲዮሪ ጥራሕ ዘይኮነ ብኣካል ከዓ ዝተዝረእኽዎ ይጠቕመና እዩ ማለት እዩ። ብዙሕ ሰባት ረኺብና ኣብቲ መንገዲ ሕጂ ብዙሕ ታሪካዊ ቦታታት ዲጋታት ኩሉ ስለ ዝረአና ፅቡቅ ጌርና ተላሊና ኣለናዋ
3: ዋላ እኳ ካብኣቶም መልሲ ኣይትርከብ ትሪኦ ኢኻ ትፈልጦ ኢኻ ግድምካ እዩ ክህልዎ ምክንያቱ ለብዘበን ከምዚኣ ርኦም ኣለው ንዓመታ ከምኡ ተጠኒፉ ንድሕ መፅኡ እቲ መንእስ እቶም ቆልዑ እቲ ስድራ ቤት ሕጂ ደይመፁ እውን ክመፁ እዮም ማለት እዩ። ሕጂ ብጣዕሚ እየ መሳጢ ብጣዕሚ ነቶም ቆልዑ ሰ ዋላ ኣይግለፅዎስ ይረኣየካ እዩ።
0: ብዕለት 22 ሓምለ ድማ ኣብ ኣዳራሽ ሃኮስአ ነቲ ንሰለስተ ሳምንታት ዝተካየዱ ዕደት መኸተምታ ተኻይዱሉ።

0: ትሕዝቶታት መደባት ሞዛይክኹም ትከታተሉ ዘለኹም ክብራት ተዓዘብትና ሕጂ ድማ ናብታ ዝተፈላለዩ ዓይነት ኣሰራርሓ መግቢ እተርእየና ወይ እትምህረና ዘላ ትሕዝቶ መደብና ኢና ክነስግረኩም። ናይ ሎሚ ትሕዝቶኣ ኸ እንታይ ክኸውን ብሓባር ኢና ክንከታተሎ ናብ መምህር ዝጋሃር ክንሰገር።
1: ሰላም ክብራት ተዓዘብትና፣ ከመይ ቀኒኹም? ናይ ሎሚ መዓልቲ ንሰርሓ ብዛዕባ ሰላጣ ሕጂ ምስ ኣዳጉራ ኣሊኽናዮ ሓዲርና ዳሓር ኣብሲልናዮ ድሕሪ ምብሳልና ኣብዚ ኮሚደረን ሽጉርትን ንቐሉ ኣለና። ምቕላው እኳ ተዘይኮነ ዘ ነሰማምዑ ኣለና፣ ብሓፂሩ ነሰማምዑ ኣለና። ኩሉ ቃሚምን ሕጂ ኣዳጉራ ድሕሪ ክንገልፅ ኮይና ኣብ ሰውነትና ዝህበና ጥቕሚ ካብ ሕማም ልቢ ይከላኸል፣ ካብ ደም ዘለዎ ሽኮር ከዓ የውሕድ፣ ኣብ ዘም ዘለዎ ሽኮር የውሕድ፣ ዝተፈላለየ ፅሕጊ ኣለዎ፣ ሓይሊ ይበና ወዘተ ብዙሕ ክግለፅ ይኽእል። ካብ ብዙሕ ግን ውሑድ ንገልፅ ኣለና። ሕጂ ኣብቲ ክቐልዎ ዝፀናሕኮ ወይ ከብስሎ ዝፀናሕኮ ሽጉርቲ ቀይሕ ምስ ኮሚደረ ሰላጣ ናይ ኣዳጉራ ሕጂ ዘይትምገቦ ነገር ወን ሓንቲ የለን። ሰላጣ ናይ ኣዳጉራ ሕጂ እሱ እንዳበሰለልና ከሎ እሱ ጥራይ ዘይኮነ ሲ ንኣብነት ቀይሕ ስር ንስፖርተኛታት ዝጠቅም ካብ ጨዋዳታት ካብ ምቅንዛ ካብ ኩሉ ዝከላኸል ብዙሕ ክግለፅ ይኽእል። ካሮት እውን ከምኡ ኮኮምበር ናይ ፅምኢ ማይ ከርቤየና ኽእል ሕጂ ኩሉ ተደሚሩ እዚ ከዓ ብሓርጭ ዓተር ክንጠብሶ ንኽእል፣ ብፊኖ ክንጠብሶ ንኽእል፣ ብብርስን ክንጠብሶ ንኽእል። መዘናግዒ በሊዕኻ ምስ ወዳኻ ዚ ብጌርካ ዝትዘናጋዕ መዘናግዒ እቲ ምስ ሰላጣ ንቕድሞ ዘለና ኣኺልና በቃ ወይ ድራድና ወይ ምሳሕና እዩ። ሰላጣ ኢልና ዘይኮነ ሕጂ ጌርናሉ ዘለና ኣብዚ ዝጠበስናዮ ዝተፈላለዩ ሓርጭ ኣሉ ሰጢጥናዮ። ድሕሪ ምስጣጥና ከዓ ትኮ ጌርና ቆሪፅና ኣብዘይ ተጠቢስናዮ ሕራይ እሱ ክንብል ከለና ሕጂ ኮኮምበር ካብ ፅሙ ማይ ካብ ዝተፈላለዩ ከርቤካ ክእል ሕጂ ክንሕውሶ ኒና ኮኮምበር፣ ቀይሕ ስር፣ ካሮት፣ ኣዳጉሮ ሕጂ ኣሊኽናዮ ሓዲርና ድሕር ኣብሲልና ድሕሪ ምብሳልና ከዓ ምስ ሽጉርቲ ምስ ኮሚደረ ሕጂ ቀንዲ ከጥዕመልና ዝኽእል ንዕኡ ፃዕዳ ሽጉርቲ ንገብረሉ ጨው ነመቅሮ ጨው በርበረ ፀሊም ጨውን በርበረ ፀሊምን ጥቡቅ ስለ ዝኾነ ሰላጣ ናይ ኣዳጉራ ፅቡቅ ጌርና ቀሪብና ኣለና ወይ ሓፂብና ኣለና። ሰላጣ ናይ ኣዳጉራ ሕራይ ባዕድ ክብራት ተዓዘብትና እዛ ናይ ኣዳጉራ ክቐርባ ዝፀናሕኩ ከምዚ መሲላትልና ዝሕል ምስ በለ ኢና ከዓ ሰላጣ ንሕውሶ ሕጂ ብዛዕባ ሰላጣ ክንገልፅ እንድሕር ኮይና ቀይሕ ስር ከምዚ ንጨዋዳታት ብሕልፍ ንስፖርተኛታት ይሕግዝ ኢልና ኣለና። ቀይሕ ስር፣ ካሮት ኮኮምበር ኮኮምበር ኮኮምበር ካ

ሕጂ ቁሩብ ክዝሕል ኣለዎ እሱ። እዚ ከምዚ ጌርና ሓዊስናዮ ሰላጣ ፅሩይ ጌርና ሓፂብናዮ ሰላጣ ንነገሩ ኣብ ጣውላ መክተፊ ኢኻ ኩሉ ግዜ ኣይትኸትፎን ኢኻ። ኣብ ስጋ ትኸትፈሉ፣ ኣብ ኣሕምልቲ ትኸትፈሉ ኣይትኸትፍን ኢኻ። በይና ንሕና ሕጂ ኣብዚኣ ኢና መቲርናያ። እዚኣ ወላ ሓንቲ ንጥቀመላኒ ኢና ኣብዚኣ ኢና ሃቲፍናዮ ምክንያቱ

ቀንዲ ዝሕምም ማለት ዘይተደለየ ሕጂ ኣብ ኩሉ ሰብ እንታይ ብ ሰላጣ ይበልዕንእየ ገለ እዩ ዝብል እወ ሰላጣ ተነቃፊ ስለ ዝኾነ ከመይ ዓይነት እዩ ካራኻን መምተሪኻን ብተፈለዩ በቲ ስጋ ንመትረሉ ብጌርና ንመትር ኒና በቲ ኩሉ ወላ ኣሕምልቲ ገለ ንመትረሉ ንመትር ኒና ሰላጣ እንታይ ኮይና በይና ዝኾነት ንእሽተይ ኢና ነዳሉ ሕጂ ንሕና በዚ ኢና መቲርናዮ ዝኾነ ጌርና ይመትርናዮ ድሓር ንዕኡ እንታይ ኢና ክንገብር ኦይል ኦሊቫብ ዝቐሪበ ኣለኹ ኣቸተር ዝቐሪበ ኣለኹ ጨው ሕጂ ንምንታይ ንመፅእ ኣለና ነዛ ናይ ኣዳጉራ ፈውሲ ሕማም ልቢ ይኸውን ዝተፈላለየ ዓይነት ንጥዕናና ጠቃሚ ስለ ዝኾነ ሕጂ ምስ ምንታይ ጠጢቕካ ክትምጎበ ትኽእል መረቕ ጌርካ ክትምጎበ ትኽእል እዚ ዓይነት እዚ ከዓ ሰላጣ ከዓ ምሳሕና በቃ ወይ ድራርና ወይ ኣቸቶ ኦይል ኦሊቭ ክገብር ፀኒሐ ኣቸቶ ከዓ ሕጂ ፅሩይ በቃ ኣብ ናይ ሰላጣ ሲ ፅሩ ኢና ኣብ ኩሉ ፅሩይ እንድዩ እቲ ክትገብሮ እቲ ድበለፀ ብሕልፊ ግን ኣብ ሰላጣ እዚ ከዓ ፅቡቅ ጌርና ጠቢስኒ ኣለና መዘናግዒ ኢካ ትብሎ መዘናግዒ ጠቢስኒያ ዘለና መዘናግዒ ፅቡቅ ጌርና ዋላ ብኢድካ ርምስስ ኣብልካ ኢካ ተዳውሶኖ እዚ ብኢድካ ዋላ ኢካ ጓንቲ ጌርካ ምክንያቱ ጨው ክጠዓዓም ዘይቱ ኣቸቶ ክጠዓዓም ምእንቲ ርምስስ ተብሎ ሕጂ ፅቡቅ ጌርካ ተወሃህዶ እዚ ስከዓ ዝሕለልና ኢለየ ሕጂ መቐረቢና መቐረቢና መቐረቢ ናይ ሰላጣና ሕጂ ካሮት ድበለፀ እንደገና ቀይሕ ስር ብዙሕ ጣዕሚ ስለ ዘለዎ ፅሩይ ብሕልፊ ኩሉ ፅሩይ ክኸውን ስለዝበለፀ እንድዩ ብሕልፊ ኣብ ሰላጣ ክንግደስ ዝግባአና ብፅሬት እዩ ኣዳጉራ ሕጂ ወይ ምሳሕና ወይ ድራርና እዩ ካልእ ሰላጣ ኢልና ሕጂ ንሕና ዝሕል ምስ በለ ኢካ ትሕውሶ ሰላጣ ኢልና ንሕና ካልእ ሕጂ ኣይኸ ክንበላ ዓይንክእል ኒና ምክንያቱ ኣኽልና እዚ ፀፈፈ ኣቀሚም ኣቢልናዮ ኣለና ፀፈፈ ገርና ቀሚምናዮ መዘናግዒ ከዓ ናይ ዓተር ክትገብር ትኽእል ናይ ስገም ክትገብር ትኽእል መዘናግዒ እዚ ሕጂ መፃወት እንዲ ዝበሃል ሕጂ መዘናግዒ እንዳበላዕካ ከለካ ስከትዕልል ትደሊ ብልዓ ቢልካስ ኣልዕል ተቢልካያ ሲ ብዙሕቲ ዕላላይ ስሕበካኒ ሕጂ እንዳበላዕካ እንዳተዘናግዕካ ከለካ ሰላጣ ሕጂ ምሳሕ ወይ ድራር ኣይሓስቦን እዩ ሰብ ምሳሕን ድራርን ክኸውን በር ዝበለፀ ሕጂ እዚ እንታይ ጌርና ኣለና ፅቡቅ ጌርና ዝቐለናዮ ናይ ዓተር ሕውስዋስ ከዓ መዘናግዒ ኣልዕል ኣቢልና ከይንመለሰ ዋላ እዚአን ሕጂስ ኣብኢድካ ሒዝካ እለት እንዳዕለልካ ትዘናጋዕ ትኽእል እንዳዕለልካ በቃ እጂ ብነዊሑ ክትገብሮ ትኽእል ከምዚ ድቐቕ ድበለ ከምዚ ዓይነት እዚ ክትገብሮ ትኽእል ንኣኻ ከምዚ ጣዕመካ ጌርካ ክትገብሮ ትኽእል ሕጂ መልክዕ ከዓ ኮፍ ነብለላ ነዚኣ ኮሚደረ ቆፅሊ ቫዘሊ ኮ እዚ ሕጂ ቆፅሊ ቫዘሊ ኮ ፅቡቅ ጣዕምን ፅቡቅ ጨናን ኣለዎ ክንጥቀመሉ ፅቡቅ እዩ ሕራይ እምበር ክብራት ተዓዘብትና ብሰራሕናዮ ናይ ሰላጣ ሕውስዋስ ናይ ካርወት ኮኮምበር ካብ ፅምኢ ርዊ ከምዚ ክብሎ ዝፀናሕኩ ናይ ቀይሕ ስር ከዓ ትድበለፀ ኣዳጉራ ከዓ ካብ ሕማም ልቢ ካብ ዝተፈላለየ ክከላኸለና ኸ ኣብዚ ሲ ዘየለ ነገር የለን እዚ ኣገባብዚ ጌርና ሕጂ ክንዝደለናዮ ንቕርብ ክንዝደለናዮ ጌርና ክንቅርብ ንኽእል ሕጂ እታ መዘናግዒ ዝበልኳ ከምዚ ጌርና ምስ ቀረብና

ኣቐን ክንዲ ዝደለና ዩ ንወስድ ክንዲ ዜና ነቐሪበ የን ዘለኹ ዘይኮነስ ክንዲ ንዓና ዝኣኽለና ንወስድ ሕራይ እምበኣር ኩራት ዓዘትና ግዜ ኣየወስድ ሓዊ ኣየድልዮ ጥረታት

ከለ ምስሓካ ብጥረታት ከለ ድራርካ ክኸውን ይኽእል። እዛ ሰሪሕናያ ዘለና እዚ ኩላ ትሕዝቶ ኣላታ፣ ናይ ሕምልቲ ትሕዝቶ ኣላታ። ናይ እኽሊ ዶ ክንብሎ ነቲ ብኣዳ ጉራ ከዓ ናቱ ትሕዝቶ ኣለዎ። ናይ ዝድጠበስ ናይ ሆሞ እጂ ካልእ መወሳኽታ የለና። መወሳኽታ ንድሕር ኮይኑ እዚ እዩ እዚ ወሲኽና ኣለና ማለት እዩ። ዝጠበስናዮ ብፊኖ ክትጠብስ ትኽእል ኣርቂቕካ ትሰጦ ማለት እዩ። ማይ ጥራይ ኢኻ ማይ ጌርካ ከተብዕጦ ኣርቂቕካ ከዓ ትሰጦ ብዙሕ ግዜ ሰጢጠ ብሽኖ ክትገብሮ ትኽእል። ብዓተር ብብርስን ብድላይካት ብስገም ተሓርጭ ብድላይካ ክትገብሮ ትኽእል። እምበረይ ክብራት ተዓዘብትና ናይ ሎሚ ድሰራሕናያ ናይ ሰላጣ ሕውስዋስ ነዚ ትመስል ንዝመፅእ ዘሎ ሰሙን ብካልእ መደግሳ ንረኸብ ትሓንቀኒ እዩ።

ክቡራት ተኸታተልቲ መደባት ሞዛይክ ትስዕብ ትሕዝቶ መደብና መደብ ዜና ሞዛይክ እያ ክትከውን ዝተፈላለዩ ኣብ ሰሙን እዚ ዝተኻየዱ ኣገረምቲ ዝኾኑ ፍጻመታት ከምኡ ውን ኣብ መዝገብ ክብረ ወሰን ናይ ዝሰፈሩ ትሕዝቶታት ሒዛልና ቀሪባ ኣላ።

ሓሸራ ኣብ ኣየር ከለዉ ክትቀተል እትኽእል ድሮን ማዕቢላ። ኣሜሪካዊ ትካል ቴክኖሎጂ ሓሸራታት ኣብ ኣየር ከለዉ ተኪሰን ክቐትላ ዝኽእላ ንኣሽቱ ሰብ ኣልቦ ነፈርቲ ኣማዕቢሉ። እቲ ቶርኒዮል ዝበሃል ጀማር ትካል ብሰብ ዝሰርሖ ብልሒ ዝሰርሓ ንኣሽቱ ድሮን ቀንዲ ዕላምአን ጣንጡ ንምጥፋእ ከም ዝኾነዩ ሓቢሩ። ጣንጡ ንምቁፅፃር ኣብ ክንዲ ኬሚካላት ወይ ካልእ ዝኸበረን ሓደገኛን መፍትሒታት ምጥቃም እታ ድሮን ዝበለፀት ኣማራፂት ኮይና ምህላዋ ይንገር። ካብ መስረቲ ትካል ቶርኒዮል ኣሌክስ ቱሳንት ሓንቲ ድሮን ደድሕሪ ግዝዋና ዘንቤት ክትኩስን ከላ ዘርኢ ቪድዮ ኣብ ማሕበራዊ መራኸቢታት ዘርጊሕሎ። ዋላ እኳ ትፈተነ ኣብ ጥብብ ዝበለ ቦታን ግዝዋን ምቕታልን እንተወዓለ ጣንጡ ኣለለያ ክተጥፍእ እትኽእል ሰብ ኣልቦ ነፋሪትን ምምዕባል ዝተገበረ ስራሕ ግና ዓብ ስጉምቲ ምዃኑ እዩ እቲ ትካል ቴክኖሎጂ ዝገልጽ። ቶርኒዮል ትካሎም ጣንጡ ንምጥፋእ ኣልትራሶኒክ ሰንሰራት ማይክሮፎናትን ዝዓጥቓ 40 ግራም ጥራይ ዝምዘና ድሮናት ኣብ ምምዕባል ተጸሚዱ ከም ዘሎ እዩ ዝሕብር። ክንፊ ጣንጡ ፍሉይ ድምፂ ስለ ዝፈጥር እተን ሰብ ኣልቦ ነፈርቲ ንጣንጡ ካብ ካልኦት ሓሸራታት ፈልየን ዘለለያ ኮይነን የን ማዕቢለን። በዚ ድማ እዩ ንጣንጡ ጥራይ ዕላማ ክገብራ ከም ዝኾና ክረጋገጽ ተኻኢሉ ዘሎ።

ፖላንዳዊት ስነ ጥበበኛ ሄለና ሜንጅኖቪች ሓሳባታን ስምዒታን ኣብ ክንዲ ብቓላት ብቕብኣያ ትገልጾ። ቅብኣታታ ግን ኣብ ካንቫስ ዘይኮኑ ኣብ ሶፍ ተቐቢኦም ኢና ንረኽቦም። ዋላ እኳ ሶፍት ኣዝዩ ልስሉስን ብቐሊሉ ዝቕደድን እንትኾነ ሄለና ነቶም ኣደነቕቲ ቅብኣታት ኣብኡ ክትቀብኦም ንዓ ኣዝዩ ምቹእ ምዃኑ እያ ትዛረብ። ኣብቲ ሶፍት ሓፈሻዊ ዲዛይን ጥራይ ኣቐዲማ ብምቕማጥ ብድሕሪኡ ነቲ ስእሊ ብጥንቃቐ ብኤር ብራሽ ብጸቕጢ ኣየር ሕብሪ ንምልካይ ዝዝውተር መሳርሒ ትቕጽሎ። መጽሔት ኮሎሳል ሄለና ኣብዚ እዋን እዚ ኣብ ፓሪስ ጋለሪ ፕሪማ ናይ ቤና ምርኢት ንምቕራብ ትሰርሕ ከም ዘላ ብምጥቃስ እቲ ምርኢት ን8 ጥቅምቲ ክኽፈት ምዃኑ ትሕብር።

ተመራመርቲ ባዕሉ ዝኽደን ሮቦት ክዳን ኣማዕቢሎም ካብ ኣድቫንስድ ኢንስቲትዩት ሳይንስን ቴክኖሎጂን ኮርያን ዩኒቨርሲቲ ስታንፎርድን ዝተኣኻኸቡ ተመራመርቲ ብዘይ ናይ ሰብ ሓገዝ ባዕሎም ዝልበሱ ክዳውንቲ ሰሪሖም ናብ ምርኢት ኣቕሪቦም። ነቲ ክዳን ስዋግ ዝብል ስም ሂቦሞ ዘለዉ እቶም ተመራመርቲ ልክዕ ከምቲ በዕለን ዝዝወራ መካይን ዝፈርያ ዘለዋ እሞ ንመጻኢ ባዕልኻ ምዝዋር ክተርፍ ዝኽእል ክዳንካ ምልባስ ንመጻኢ ከትርፍ ዝኽእል ምህዞዮም ኣማዕቢሎም። እቶም ተመራመርቲ ብሰንኪ እርጋን ወይ ዝተፈላለየ ሕክምናዊ ኩነታት ነቲ ባዕልና ናይ ምኽዳን ህያብ ፈጣሪ ዝኾነ ክእለት ሓደ መዓልቲ ክንስእኖ ንኽእል ኢና። ሽዑ እጅገና ናይ ምስሓብ ይኹን ክዳንና ናይ ምኽዳን ዝኣመሰሉ ቀለልቲ ተግባራት ሃንደበት ጻዕሪ ዘድልዮም ተግባራት ክልወጡ ከለዉ ንዕዘብ። ነዚ ብምርዳእ ኢና ነቲ ሮቦታዊ ዝኾነ ክዳን ክንምህዝ ዝተደፋፍአና ክብሉ ገሊጾም።

ኣባልታ ጉጅለ ዝኾነ ኪምናም ብሽክለተ ክዝውር ከለኹ ዝናብ ክዘንብ ጀሚሩ ናይ ዝናብ ካቦት ባዕሉ ብሽክለታ እናዘወርኩ ክኽደነን እንተዝኽእል ሓጋዚ ምዃነ ነይሩ ዝብል ሓሳብ መጺኒ ክብል ምስ መርበብ ሓበሬታ ሮይተርስ ኣብ ዘካይዶ ዝርርብ ሓሳቡ ኣካፊሉ። እቲ ክዳን ንክኽደነካ 10 ካሊእ ጥራይ ከም ዝወስደሉ ይሕበር።

ናይ ሰብ ፍሪጅ ማዕቢላ። ጃፓናዊ ኩባንያ ኤስዲአርኤስ ንዶሂሞን ቦክስ ንሰባት ከም ውልቃዊ መዝሓሊ ከብሒ ኮይና ከተገልግል ሰሪሕዋ። ኣብ ጃፓን ክረምቲ ብርቱዕ ዋዕ ዝምዝገበሉ ወቕቲ ብምዃኑ ብ15 ሓምለ ኣብ ከተማ ቶክዮ ዋዕ ዝጠንቁ 48 ሰባት ኣብ ሆስፒታል ተዓቒቦም ምንባሮም ይፍለጥ። በዚ ድማ ውልቀ ሰባት ይኹኑ ኩባንያታት ሰባት ዝዘሕልሉ ሓደስቲ መገድታት ሃሰው ብምባል ከናድዩ ጸኒሖም። ኩባንያ መዝሓሊ ኤስዲአርኤስ እውን ኣይሓመቑን ፍታሕ ክትከውን ትኽእል እያ ዝበልዋ መዝሓሊት ከብሒ ሰሪሖም።

ዶሂሞን ቦክስ ኣሕሊፉ ዘርኢ ቬትሮ ማዕጾ ዘለዋ ካብ ሓጺን ዝተሰርሐት ከብሕያ ኣብ ውሽጢ ዝተሃነፀ መንበር ኮፍ ብምባል ናብ ርእሲ ክሳድ መንኮብን ሕቆን ዝቐንዐ ናይ ኣስታት 5 ዲግሪ ሰንቲግሬድ ዝዓቐኑ ኣየር ድማ ተስተማቕር። ብመሰረት እቲ ኩባንያ ዝሃቦ ሓበሬታ ኣብ ዶሂሞን ቦክስ ን10 ደቓይቕ ምጽናሕ ሙቐት ኣካላት ብ

ቅልጥፍ ብምንካይ ምልክታት ምስ ሙቐት ዝተኣሳሰር ድኻም ንምቅላል ይሕግዝ። እታ ፍሪጅ ድሮን ዕዳጋ ወሪዳ ኣላ። ዋጋኣ 1.5 ሚልዮን የን ወይ 9200 ዶላር ይበፅሕ። ኮይኑ ግን ሰራሕተኛታት ብንጡፍ ስርሖም ምእንቲ ከካይዱ ኣብዚ እዋን እዚ ንኩባንያታትን መንግስታዊ ትካላትን ጥራያት ሓፂራ ዘላ። ውፅኢታዊት ኮይና እንተተረኺባ ግን ንናይ ውሽጢ ሃገር ዓደግቲ እውን ክትቀርብ ከም ዝኾነት ክፍለጥ ተኻኢሉ ኣሎ።

ኣብ ሃገረ ቱርኪዩ በሩም መርቨኩል እትብሃል ናይ ሕጊ ተምሃሪት ዓይነ ስውርቲ ካብ ቁልዕነታት ሓልሞ ዝነበረት ናይ ሕጊ ክኢላ ናይ ምዃን ጥሙሓ ብፍሉይን ከቢድን ሓገዝ ወላዲታ ከም ዝበጽሓቶ ዝገልጽ ዜና እዩ። እዛ ኣብ ዩኒቨርሲቲ ሳካርያ ቤት ትምህርቲ ሕጊ ትምሃር ዝነበረት ዓይነ ስውርቲ ብዙሕ ካብቲ ንትምህርቲ ዝኸውን ማተርያል ንዓይነ ስውራን ክጥቀምሉ ዘይክእሎ ብምዃኑ ወላዲታ ኣብ ሓያሎ ናይ ትምህርቲ ግዜ ምስኣ እናተሳተፈትን ብዙሕ መጽሕፍትን ካልእ ናይ ሕጊ ጽሑፋትን ንኣርባዕተ ዓመታት እናንበበት ከም ዝሓገዘታ ክፍለጥ ተኻኢሉሎ። ወላዲታ ኣሰንያታ ጥራሕ ኣይኮነትን ናብ ቤት ትምህርቲ ሕጊ ትኸይድ። ቀንዲ ኣንባቢት ጓላን ሰዓታት ብምጥፋእ ዝተሓላለኹ ናይ ሕጊ ሓሳባት ኣብ ምርዳእን ንፈተና ኣብ ምድላዋን ከምኡ ውን ዝተዋሃባ ዕዮታት ኣብ ምሕጋዝን ነጢፋ እያ። ዓወት ናይዛ ዓይነ ስውርቲ ቱርካዊት ንብቕዓታን ጽንዓትን ኣብ ኣካዳምያዊ ዓወት ዘርኢ ምዃኑ ዝጠቐሰት ሓበሬታ ስንክልና ዓይኒ ካብ ዝኾነ ከምዘየትርፍ ግብራዊ መርትዖዮ ክብል ይጠቅስ። በሩ መርቨኩል እቲ ዝዓበየ ብድሆ ንዓይነ ስውራን ዘሸግር ትምህርታዊ ነገራት ምህላው እኳ እንተኾነ ብሳላ ጻዕሪ ወላዲታ ግን ነቲ ዝጸንሐ ሃጓፍ ከም ዝሸፈነትላ ትሕብር። ኣብ እዋን መመረቕታ እቲ ዩኒቨርሲቲ ነቲ ወላዲታ ዝገበረቶ ፍሉይ ሓገዝ ብምጥማት ናይ ክብሪ ናይ ሕጊ ዲግሪ ንወላዲታ ከም ዝሃበ ተፈሊጡሎ።

ስነ ቅርፃ ዝበሃል ጥበብ ካብ ጥንቲ ኣትሒዙ ዝነበረን ብሰለስተ ኩርና ዓርኤት ማለት ስሪ ዳይመንሽናል ኮይኑ ብዝተፈላለዩ ማለት ብዕንፀይቲ ሓፂን ብካይላ ኣብ እምኒ ኣብ ኣኸውሕ እናውቐርካ ዝግበር ዓይነት ስነ ጥበባዊ ስራሕ እዩ። ኣብዛ ስዒባ ተቐርብ ትሕዝቶ መደብና እምበር ኣብ ስነ ቅርፃ ዝነጥፍ መንእሰይ ተመክሮ ናይ ስነ ቅርፃን እንታይ ይመስል ዘካየድና ይዕላል ስዒቦ ክቐርበልናዩ ብሓባር ንከታተል።

ስነ ጥበብ ኣብ ሃገርና በብዓይነቱን እናሰፍሐን እዩ ዝመጽእ ዘሎ። እቶም ምኩራት ዝነበሩን ሕጂ ዘለውን ድማ ተመክሮ ወሲዶም ኣብ ዝተፈላለየ ዓውዲ ስነ ጥበብ ይሳተፍ እዮም። መኮነን ጎስጓስን ሓበሬታን ሚኒስትር ምክልኻል እውን ጎነቲ ዝዓ

0: ኩለን ብሚኒስትሪ ምክልኻል ንሳተፍ ኢና። ኩሎም ሰራሕኩም ጥብኣ ይኹን ቅርፃ ከዓ ኣብቲ በዓል ሃገራዊ በዓል ናይ ሃገር ኩሉ 24 ጉንበት ፌስቲቫል ናይ ሳዋ ፈንቅል መእሰያት ናይ ሳዋ ኣብ ኩሉ የተሳተፍ ኣብዘን ክልተ ዓመት የደ ዝተሳተፍኩ እምበር ካብ 99 ጀሚርኪ ስጋዕ እዛ ዝሓለፈት ቅፃል ኣለኹ ማለት እዩ። ዓመት ዓመት እዚ ኣብ ስታድየም ብናይ ኮንክሪት ናይ ሲሚንቶ ስራሕ እያ ዘላ 10 ሜትሮ ብ3 ሜትሮ ዓባይ ስራሕ እዚ ድሕሪ እዛ ናይ ስታድየም ናብ ካልእ ዓይነት ማቴርያል ወይ መሳርሒ ናብ ሓፂን ክቕይር ኣለኒ ኢለ ስለ ዝሓሰብኩ ነዊሕ ግዜ ወሲደ እናቱ መፅናዕቲ ከመይ ጌርካ ንቅርፃ ካብ ትንሰርሑ ነበርና ካብ ጀሶ ሽዑ ናብ ስሚንቶ ካብ ስሚንቶ ሕጂ ናብ ሓፂን ከመይ ጌር ክቕይሮ ኣለኒ ኢለ ነዊሕ ግዜ ሰሪሐ ኣብ ነዊሕ ግዜ መፅናዕቲ ወሲደ ሕጂ ድማ ብሰዓት እዚ ንቅርፃ ናተይ ካብ ጭቃ ዝነበረ ናብ ናይ ብሮንዝ ወይ ናይ ብሮንዞ ቅርፃ ኣዳልየ ኣለኹ ንመፃእ ማለት እዩ። ኣብ ከምኡ ደረጃ ግን በፂሐ ኣለኹ።
1: ከምቲ ኣብ ዝተፈላለየ በዓላትን ዝኽርታትን ብዙሕ በብዓይነቱ ስራሓት ጥበብ ዝቐርብ ነታ ኣብታ እዋን ትዝከር ዘላ መዓልቲ ዝውክል ዝገልጽ ስራሓትን መግለፂታትን ምስ ቀረበ እቲ መዓልቲ ድማ ዝያዳ ደሚኡ ይርአ። ኣብዝ ሓለፈ ወርሒ ሰነ ዝተዘክረ ክቡር መዓልቲ ዝኽሪ ስዋኣትና ድማ ኣብቲ ኣባሕቲ መስከረም ዝወዓለ ናይ ምውላዕ ሽምዓ ምሸት ንዕኡ ዝገልጽ ካብቲ ብዙሕ ውሑድ ብወዲ ዒሳ ዝተሰርሐት ዓባይ ሽምዓ ቀሪባ ነይራ። መበገሲ ናይ ዝዓብ ሓሳብ ከመይ ነይሩ ክምልሰልናዩ?
0: እቲ ሓሳብ ክመፀካ መቸም ከም ኩሉ ኤርትራዊ 20 ሰነ ክመፅእ ከሎ ልዑል ሓበኒ ድስማዓካ ልዑል ኒሒ ድስማዓካ ስለ ሰማእታት ክትገብሮ ደለካ ነገራት ኩሉ ሰብ ይሓስብ እዩ። ኣነ ከዓ ብወገነይስ እንታይ ክሓስብ እንታይ ክገብር ኣለኒ ኢለ ይሓስብ እያ ኩሉ ግዜ ኣብ 20 ሰነ ቅድሚ ሕጂ ብሚኒስትሪ ምክልኻል ኣብ ብዙሕ ነገራት ንሳተፍ ኢና። ኣነ ግን ብውልቀይስ እንታይ ክገብር ኣለኒ ኢለ ሓስብ እያ ኩሉ ግዜ። ሕጂ እታ ሓሳብ እዛ ሽምዓ ናይ ብሓቂ ሽምዓ ዓባይ ሽምዓ ክሰርሕ ገለ ድብል ሓሳብ ምስ መፀኒ ንነዊሕ ሓሲበላካ ምሕሳብ ሕጂ ግን ኣብዛ ዓመት እዚኣ እታ ዝሓለም ከዋ ወይ ሓሳብ ከዋ ተግባራዊት ኮይና ማለት እዩ። ሕጂ ዋላ ቁመታ ልዕሊኡ ከይዲ ኢላሓሰብ ነራ ሕጂ እዛ ዝሰራሕ ኳ ሽምዓ ናይ 3 ሜትሮ ቁመት ኣለዋ ሙሉእ ሽምዓ እያ። ንጎና ናይ 50 ሰንቲሜትር እያ። ሕጂ እቲ ሽምዓ ከመይ ጌርካ ክተምክኮ ከመይ ጌርካ ደው ከተብሎ ድብል ሓሳብ ቢመፀካ ዩ ሽዑነት ስራሕቲ ክትሓስቦ ከለካ ከም ዝበልክ ቀዲመ ኣብቲ ናይ ብሮንዝ ምምካክ ገለ እቲ ስቱድዮ ስለ ዘለና ኣብኡ እስከ ደይ ንፍትኖ እንዳበልና ምሳይ ድሰርሑ ኣባላት ናይ ሚኒስትሪ ምክልኻል ናይ ፎልደርያን ናይ ሰንበል ፅርበት ዕንጨይቲ ኣባላት እውን ኣለዉ ምሳና ምስኦም ኮይነ እስከ ከምዚ ንፈትን ምስ በልኩም ፈቲና ከዓ ዕውት ስራሕ ሰሪሕና ማለት እዩ። ሕጂ እቲ ሽምዓ ከም ተመክሮ ኣብ ቅርፃ ትሰርሐሉ ኢኻ እቲ ቀንዲ ኣድፊሮ ንሽምዓ ምኪኸስ ክንዱ ዳኣክል 3 ሜትሮ ቁመት ሓፂን መወሊ ገይራ ክመልእ ኢለ ምሕሳበይ እቲ ተመክሮ ስለ ዝፀንሐ እዩ። ነቲ ቅርፃ ዝበልኩ ኸ ሓደ ቅርፃ ብጭቃ ምሰራሕናዮ ናብ ሽምዓ ኢና ንቕይሮ ካብ ሽምዓ ይሽዑና ብሓፂን ንቕየር። ሕጂ ምስትኸምኡ እቲ መሳርሒ ምሳና ስለ ዘሎ ምስቶም ኣባላት ኮይና ከዓ ደፊርና ሰሪሕናዮ ማለት እዩ። ሕጂ እታ ሽምዓ ኣብ 3/4 ቀፀላ ጌርና ውፅኢናያ እንዳተተረኣእሰት ከዓ ስጋዕ 3 ሜትሮ ከይድና
1: ሽምዓ ከምቲ ስማ ዝሕብሮ ንነብሳ እናመኸኸት ብርሃን እትዕድል ዝባና ብጭሩኣ ብርሃና ጸላም እተብንን ንነብሳ ከይበለት ንኸባቢኣ እትኸውን ከም ምዃና መጠን ኣብቲ ዝኽርሓብን መዓልቲ ድማ سمعتنا أن مخهون أن تسوؤن نزركونا لاتنة حرنة بعبئو تقلت أبنتيا.

0: መሓመድ ወዲ ዒሳ እውን ክብደትን ትርጉምን ሽምዓ ተረድእዩ ነዚ ሓሳብ እዚ ኣበጊስዎ።
1: ሕጂ እታ ሽምዓ ክንሰርሓ ብዙሕ ምስቲ መጀመርታ ምዃኑ ብዙሕ ነገር ሓሲብና ኢና። እቲ መምልእ ሽምዓ ዝበሃል ሞልድ ንብሎ እሱ ብሓፂን ሰሪሕና ቅድም ብ3 ሜትሮ ዶ ክንገብሮ ተባሂልና ድሓር ምስ መላእናይ ክፈስሱ ንኽእል እዩ ወይ ክብርታዓካ ክእል እዩ ምስ ረስኑ ስለ ዝኾነ ገለ ኢልና ብዙሕ ሓሳብ ኣምፂና ምስቶም ብፆተይ ማለት እዩ። ድሓር ግና መጨረሻ ብንእሸይ ክትወፅእ ኣለዋ ኢልና ኣብ 60 ሴንቲሜትር ሓንቲ 60 ሴንቲሜትር ኮይና ሓፂን ትዕፆ ትኽፈት ሓፂን ኣዳሊና ኣላ ማለት እዩ። እዚ ሓፂን እዚኣ ምስ ኣዳለና እያ 60 ሴንቲሜትር ንቁመታ ንጎና ከዓ 50 ሴንቲሜትር ትኾና ኣለዋ። ሕጂ ኣብቲ መፈተኒ ሽምዓ ሽዑ ቀስ እንዳበልና ሽምዓ እንዳምክኽና ክንመልኣ ምስ ጀመርና ኢና ሕጂ ትቁፅር ንፈልጦ ዘለና። ሕጂ ክንዲዚ ክትብል ኣይትኽእልን፣ ግን ብዙሕ ሽምዓ ቀሪብካ ኢና ጀሚርና እያ። እቲ ሓንቲ መወልዲ ሽዑ ምስ ኣፍላሕና እያ ኣፍሊሕና ፈሳሲ ምስ ቀየርና እየን ምስ መላእና እያ። ሕጂ ፍቲ ብዙሒ ሓንቲ 60 ሴንቲሜትር ብ50 ከባቢ ብንእሸይ ናይ ሽምዓ ዝንፈልጦ ሽምዓ 1000 ሓባ ወሲዳ 1000 ሓባ ሽምዓ ማለት እዩ። ሕጂ ተን 6 ከዓ ብርእሲ ርእሲ እንዳተደራርባ ብ6 እንዳሕራርቢሕካ ናብቲ 6,000 ኮን ኣለዋ። ኣብ ማእከላ ሕጂ ሞልድ ኣለዋ ካልእቲ ሞልድ ቃል ሃገርና ቦታ ትሒዝኒ ኣለና ተቐልሃ ምስ ወፀት ከዓ እሳ ከዓ ሽምዓ ትመልአ ከምኣ ልክዕ ማለት እዩ። ሕጂ ተን 6,000 ካልኣይ ግዜ 6,000 ተቢል ክለን ከባቢ 16,000 ሽምዓ ኮይነን ማለት እዩ። ብክብደት ከዓ ነቲ ሓንቲ ስለዝበልናየ ጠቕሊለን ኩለን እታ ሽምዓ ብምልእታ 3 ኩንታል ክብደት ኮይና ኣላ ማለት እዩ። ሕጂ ኣብቲ ናይ ፈትሊ ጉዳይ ሽዑ መፂኡ እታ ፈትሊ እንታይ ዓይነት ፈትሊ ክኸውን ኣለዎ ከምቲ ናይ ሽምዓ ናይ ኮቶን ናይ ጡጥ ፈትሊ ክኸውን ስለ ዘለዎ ሕጂ ሓደ ሙሉእ ረጊድ ከዓ ክኸውን ስለ ዘለዎ ኣብኡ ሕጂ ቅሩብ ተሸጊርና እዚ ንፔርሙስ ዝጥቀምሉ ጨርቂ ናይ ፔርሙስ ፈትሊ ናይ ፔርሙስ ዝበሃል ንዑ ሽዑ ከምባ ሓዲሽ ብዙሕ ኣምፂና ንዑ እንዳፈተልና እንዳጠቕለልና ከዓ ሓደ ርጉድ ዝበለ ትቦ ሰሪሕና ካብታ ናይ መጀመርታ ንመልኣ ካብኣ ትሒዝና ነዋሕ ምስ ሰራሕናይ ማለት ንላዓል ተገቲራ እንዳተነዳቐ እንዳተመለት እንዳተነዳቐ እንዳተመልአት ከዓ ስጋዕ 3 ሜትሮ በፂሐ ማለት እዩ። ሕጂ ብዙሕ ስጋእታት ነርና ሕጂ ትብል ኢኻ ምስ ተወልዐት ቃልቃል ኢሉ ሸባዕባዕ ኢሉ ታሽሙ ገብረ ካብቲ ድሕነት ክትሓስብ ግድን እዩ። ሕጂ ምስ ተወልዐት እውን ድሕነት ክኾነና ዝኽእል መጥፎ ሓዊ ካልእ ካልእ ኩሉ ቀሪብና ኢና። ካልእ ከዓ ብኣሉሚኒየም ተሰርሐ ሓፂን ክሽፍና ዝኽእል ዝኾነ ነገር እንተኮይና ክንሽፍና ኣብ ፈተነ ግን ኣብታ መጀመርታ ታሕቲ ኮላ ከዓ ተቐዳሚቲ ምሰራሕና ፈቲና ኢና ትረስና ክንደይ መፅእ ከመላቶም ክኾ ገለ ኣብኡ ፈተነ ጌርና ማለት እዩ። እዚ ነዚ ኩሉ መስራሕ ሓሊፋ ከዓ ዕውቲ ኮይና ኣብቲ ስነስርዓት ሽምዓ ምብዓል ስነስርዓት ሽምዓ ናይ 20 ሰነ ናይ ሃገርና ከዓ ከም መበገሲት መደብ ኮይና ኣብኡ ውዒላ ማለት እዩ።

0: ነዛ ዝውዕለት ሽምዓ ዝተኻየደ ፃዕሪ ኣዝዩ ብዙሕ እዩ። ንኣብነት መብዛሕትኡ ብደገ ዝተዓዘበ ሰብ ብወረቐት ወይ ዝኾነ ካልእ ባእታ ዝተሰርሐት ትመስሎ ትኸውን። ኣብ ኣሰራርሓን ኣብ ሓሳባት ምምፃእን ዝፈሰሰ ፃዕሪ ግን ማእለያ ይብሉን፣ ምክንያቱ ብናይ ሓቂ ሽምዓ ስለ ዝተሰርሐት። ከምቲ ሓሳቡ ዕውት ስራሕ እኳ እንተሰርሐ ብድሆታት ከጋጥም ግን ግድነት እዩ።
1: ትመካኽ ንሕና ከምኡ ተፀበናየን ሽምዓ ሲ ሰኢልካ ክትግምቶ ከለካ ከምዛ ንእሸ ሽምዓ ንሪኣ ትውላዕ ሞምኽኽ ክብል ከሎስ ዝሕል ዩ ድብል ገለ ከምኡ እያ ካትሓስብ። ግን ከም ዝበልኩ ከይብደይ ዝኾነ እንታይ ድበሃል ምስምከኽናዮ እታ ሓንቲ መወልድታ ዝነእሰት ዝበልኩ ታ ብ60 ሰንቲሜትር ስለ ዝገበርና ንዓ ምስ መላእናያ ንክዝሕል ብጣዕሚ ግዜ ወሲዳት ኣለና። ኣቐዲምና ስለ ዝሓሰብና ስለ ዝሰራሕና ዕውቲ ኮይና ኣብቲ መዓልታ ኣኺላ እምበር ነዛ ሓንቲ ምስ መላእናያ ተፀበይና

እቲ መጀመርታ ተፀቢና ይኹን ኖርማል ዝሕል ክትብል ሙሉ መዓልቲ ውዒልና መሲዩ ሓዲራ ንኮኻ መፂና ተረኣናያ ውሽጣ ከም ዘለዎ ሕዚ ሓንቲ እታ ናይ ሱሳ ከባቢ ክልተ መዓልቲ ወሲዳትልና ንክዝሕል ኣብኡ ሳይ ተፀበናየን ክንድኡ ረስኒ ኣብ ውሽጢ ዓቂባሲ ሽማዕ ሳይ ተፀበየን ክልተ መዓልቲ ከ በለማይ ኮይኑ ክፀንሕ ሲ ዘይተፀበያናይ ነገር ብዶ ነርና ግን ከም ዝበልኩ ቀዲምና ሳላ ጀመርና ኢኻ ነቲ በዓል ክትርክበልና ኸይና ክልተ መዓልቲ ክልተ መዓልቲ እንዳተፀበና ክልተ መዓልቲ ከዓ ክንደ ሓንሳ ምስርሰንካ ከዓ እቲ መፍልሕ ናይቲ ሽምዓ ብሓንሳ ኢና ክን ውድእ ሓሲብና ግን ክልተ መዓልቲ እንዳተፀበኻ እንዳበላዕኻ ሰሪሕና ወዲእ ነ ማለት እዩ።

0: ወዲ ዒሳ ኣብ ናይ ጥበብ ስራሓቱ ከም ዝተዓዘብናዮ ኣብ ዓበይቲ ሓሳባት እዩ ዝፀቅጥ። ንኣብነት ኣብቲ ኣብ ዝተፈላለየ በዓላት ወይ ኣጋጣሚታት ምርኢት ከቕርቡ ምስ ዝፅውዑ ንዕኡ ዝበቅዕ ዝኾነ ሓደ ዓብ ሓሳብ ወይ ስራሕ ንምስራሕ እዩ ዝብገስ። ከምቲ ፃዕሩን ሓሳባቱን ድማ ይሰምረሉ እዩ። ከምቲ ኣቐዲሙ ዝገለጾ ነቲ ዝሓለፎ መስርሕ ናብ ዝዓበየ ደረጃ ንኸብፅሕ እዩ ንመጻኢ ስራሕ ዝብገስ። መኮነን ሓበሬታን ጎስጓስን ድማ ናብ ስነ ጥበብ ዝነጥፎ ኣባላቱ ኣባላት ሚኒስትር ምክልኻል ባይታ ይፈጥር እዩ። ከም ውፅኢቱ ድማ ኣብ ዝተፈላለየ ኣጋጣሚታት ዓብ ዝኾነ ስራሓት ሒዞም ክቐርቡ ንዕዘብ ኣለና።
1: ሕጂ እታ ሽምዓ ከም ዝበልኩ ብ6 ሜትሮ ክሰርሓ መደብ እዩ ነርኒ እስከ ዳሓን ብፍርቂ ክንሰርሓ ኣባና ንበዓልና ክንገብራ ኢልናና ሰሪሕነ ዕውት ስራሕ ከዓ ነይሩ። ሕዚ ግን ንመፃ እንታይ ሓስብ ኣሎ ኸነ ካብታ ዘላታ ሳይዛ ቁርቡ ኣርጉዳ ኣቢልካ በቲ ተመኪርናዮ ዘለና ቁመታ 6 ሜትሮ ገይረ ከም ዝበልኩ ኸ ናብ ክብሪ መዝገብ ስጋዕቲ መዝገበላ ደረጃ ስከነብፅሓ መደብ ኣለን እዛ ናይ ሽምዓ ጉዳይ ማለት እዩ። ሕጂ ክብሎ ዝደሊ ብዓብዪ ምስጋና እዩ። ሕጂ እንታይ እ ክብለ ክደሊ ከምኡ ዓይነት ስራሕ ክሰርሕ ኢለ ክሓስብ ከለኹ ገና ከቢድ እዩ። ወላ ብባጀት ክትሪኦ ከለኻ ከባቢ 20,000 ሽምዓ ሓባ ክትሓትት ክብድ ይብል እዩ። ከምኡ ሓሲብካ ከ 20,000 ሽምዓ ሃቡኒ ወይ ቀርብለይ ክትብሎም ኣሰካፊ እዩ። ግን ብደይ ዝኾነ ይኹንስክፍታ ኣብ ርእሴና እምነት ዘለዎም ኣህዱ ስለ ዘለና ግን ብሚኒስትር ምክልኻል ምስ ሓተትኩም ጎሄድ ኢሎምኒ ክሰርሕ ትኽእል ኢኻ ፀገም የለን ትሽምዓ ከዓ ከነምፃልካ ኢና ዳሓን ካብ ዝኾነ ከነምፃልካ ኢና ኢሎምኒ ሓላቓ ጠቕላል ስታፍ ሚኒስትር ምክልኻል ከዓ ሓቲትና ብኡ ከዓ ካብቶም ኣካላት ሽምዓ ኣምፅኦም ቀሪቦም ናዚ ሓደ ዓብዪ ፀጋ ዘለና ኣብዚ ኣህዱና እዩ። ኣብ ሚኒስትር ምክልኻል ዝደለናዮ ጥራይ ሓሳብ ነምፅእ ገለ ዝኾነ ኣይድያ ምፅእ ነቲ ቐረብ ነቲ ዝኾነ ሞራልሲ ቁሩባት እዮም ኣብዚ ከየመስገንኩም ማይ ከሓልፍ ኣይደልን ንምክልኻል ማለት እዩ።

ማሕበር ምትሕግጋዝ ኣባላት ቀዳማይ ዙርያ ሃገራዊ ኣገልግሎት ኣብ ዝተፈላለዩ ሃገራዊ ንጥፈታት እዮም ዝሳተፉ። ሓደ ካብኡ ድማ ክረምቲ መፅእ ነቶም ኣብ ትምህርቶም ሓገዝ ዘድልዮም ወይ ድኹም ዝበሉ ተምሃሮ ናይ ምምሃር ዕድላት ምሃብ እዩ። ሕጂ ድማ ኣብዛ ስዕባ ተቐርብ ትሕዝቶ መደብና ዝሓለፈ ዓመት ብሉፃት ናይ ዝነበሩ ተምሃሮ ካብ ሳዋ ዝመፁ ከምኡውን ነዞም ሕጂ ንሳዋ ዝወርዱ ዘለዉ ብሉፃት ተምሃሮ ናይ ሽልማት ምዕዳል ኣጋጣሚ ገይሩ ነይሩ። ነዚ ዝደሰስ ትሕዝቶ እምበኣር ስዕቢ ክቐርበልና እዩ። ብሓባር ንከታተሎ።

ኣሳልዮሞ ጉዕዞ ክዛዝሞ እዩ ደግፎሞ ርእሱ ክኽእል እዩ ዝብል ኣምራት ረቂቕ ሓይልን ሃብታም ባህሊ ምዕባለን ዝፈጠርን ዘሎ ክብርታት እዩ ምድግጋፍ ንርእሰ ምኽኣል ዘብፅሕ መንገዲ ብምዃኑ ኣብ መዳይ ትምህርቲ እውን ዝለዓለ ደረጃ እዩ ዝሕዝ ነቲ ሓሳብ ክውን ንምግባር ብዙሕ ፃዕሪ ይካየድ ደገፍ ዘድልዮምን ዝተፀገሙን ተምሃሮ ትምህርታዊ ሓገዝ ክወሃቦም ይስራሕ ብፍላይ ነቶም ብዝተፈላለዩ ኩነታት እቲ ዝድለየ ናይ ፍልጠት ደረጃ ክበፅሑ ዘይከኣሉ ተምሃሮ ብፍሉይ ኣልያ ይግበረሎም ስሩዕ ክረምታዊ ስልጠና ይወሃቡ ዕውታት ኮይኖም ንኽወፁ ብመደብ ይፀዕረሎም

0: ብምሕበር ምትሕጋዝ ቀዳማይ ዙርያ ሃገራዊ ኣገልግሎትን ጨንፈር ሚኒስትሪ ትምህርቲ ዘቦ ማእከልን ተወዲቡ ንተማሃሮ መባእታ ዝውሃብ ትምህርታዊ ደገፍ ሓደ ካብ ዝዓበዩ መደባት እዩ። ኣብ 2022 ካብ ዝበሃገሳት ሒዙ ን4 ዓመታት ክካየድ ጸኒሑ ዝዕግብ ውፅኢት ክረኣየሉ ስለ ዝኽኣለ ኸኣ ብቕርፅና ወዳድቡኡን እናሰፍሐን እናዓበየን መጺኡ።
1: ማሕበር ምትሕጋዝ ቀዳማይ ዙርያ ዝበሃል ካብዚ ምስረት 4 ዓመት እዩ ዘሎ። ኣብ ውሽጢ እዚ 4 ዓመታት ከዓ ብኮሚቴታት ተወዲቡ ዝሰርሐ ቀኒ ወይ ከዓ ኣሎ ማለት እዩ። ሕጂ ሓደ ካብኣተን ኮሚቴ ትምህርቲ እያ ማለት እዩ። ኮሚቴ ባንክ ደም ኣሎ፣ ኮሚቴ ማእቶት ኣሎ፣ ኮሚቴ ስነ ጥበብ ኣሎ፣ ብዝተፈላለየ ኮሚቴ ማእቶት ኣሎ። ስለዚ ብዝተፈላለየ ኮሚቴታት ክሰርሐ ፀኒሐ ማለት እዩ። ሕጂ እቲ ሓሳብ ናይ ክረምታዊ ትምህርቲ ኣብ ዝኽሪ 20 ሰነ መዓል ሰማታት ኣብ 2022 እዩ መፂኡ። ብክቡር ሓለቃ ጠቕላል ስታፍ ሓይልታት ምክልኻል ኤርትራ ጀነራል ፊልጶስ ወልደ ዮሃንስ እዩ ከም ለቦ ኣቕሪቡ እንታይ ድብለና ኣብዚ ማይ ድምነት ኣብ ተገብረ ናይ 20 ሰነ ኣብቲ ረዚድ ዝኽሪ እዚ ዘለናይ ዓለም ናይ ሓሶት ዓለም እዩ። ብማሕበራዊ መራኸቢታት ዝፍኖ ዝንቡእ ሓበሬታ ነዞም ንኣሽቱ ደቅና ብኣሉታ ከይፀልዎም ብመንገድኹም ገለ ነገር ግበሩ፣ ብኮሚኒቲታት ተወዲብኩም ነዞም ቆልዑ ኣስተምህሮ ሃብዎም። ካብቲ ብማሕበራዊ መራኸቢታት ዝፍኖ ዝንቡእ ሓበሬታ ተኣልዮም ኣብ ባህሎም መንነቶም ኣተኪሮም ክሰርሑ ወይ ከዓ ኣተኪሮም ኣብ ባህሎም መንነቶም ከተክሩ ግበርዎም እዩ ዝብል መምርሒ ይውና። ሕጂ እቲ ማሕበር ምትሕጋዝ ቀዳማይ ዙርያ ሽዑ ተመስሪቱ እዚ ለቧ እዚ ከዓ ምስቲ ናይ ማሕበር ዘውፅኦ ቅዋም ወይ ከዓ ዕላማ ትኸይ ስለ ዝኾነ ከይወዓለ ከይሓደረ እዩ ኣብ ምትግባሩ ኣትዩ ማለት እዩ። ስለዚ ንበገስ ተባሂልና ማለት እዩ ኮሚቴ ቀይምና። ኣብታ ኮሚቴ ድማ ኣብ ቤት ትምህርቲ ደጎሊ ብ405 ተምሃሮ እዩ ጀሚሩ። ስለዚ ውፅኢቱ ስለ ዝተረአየ ከዓኒ ኣብ 2022 ከምዚ ኣቐዲመ ዝበልኩ ከዓ ብ405 ተምሃሮና ጀሚርና። ኣብ 2023 ከዓኒ ውዳቤታትና ሓሽና ኣማሓሽና 1169 ኣብ 3 ቤት ትምህርቲ ከም ዝመሃሩ ጌርና ማለት እዩ። ኣብ ቤት ትምህርቲ መረብ ኣብ ጎዳይፍ ማለት እዩ ሰንበል ኣብዛ ደጎል ዝብለካ ዘለኹ ኣብዛ ማጮ ዝብለካ ዘለኹ ኣብ 4 ከዓ 1167 ኣብ ካልኣይ ዓመት ቀፂሉ ማለት እዩ። ስለዚ ከምዚ ክንገብር ከለና መሻርክቲ ከዓ ኣጥሪና ማለት እዩ። ምክንያቱ በይንኻ እውን ስለዘይከኣል ከም ማሕበር ጀማሩ እውን ስለዝኾነ እቲ ማሕበር መሻርክቲ ይሉና ስለዝነበሩ በዓል ቶታል ኤርትራ ሸር ካምፓኒ ብዓብኡ ጨንፈር ሚኒስትሪ ትምህርቲ ዞባ ማእከል ናይ ኣንበሳ ኢዲ ድወስድ ኩሉ እቶም ኣምሃራኑ እቶም ንዖም ድምህሩ 11 ክልቶም ዝበለፁ ተማሃሮ እዮም ብኦም ጌርና ንምህሮም። ቶታል ኤርትራ ታክሲ ጨንፈር ሚኒስትሪ ትምህርቲ ዞባ ማእከል ሃማማትኤ እዚኣቶም ብምትሕባር ከምዚ ንገብር ኣለና እሞ ንተሓጋገዝ ተባሂልና ክንተሓጋገዝ ጀሚርና። ስለዚ ኣብ 2

0: 22 ብ405 ጀሚርና ኣብ 223 ከዓ ናይ 169 ናይ ዕቢናያ ማለት እዩ። ኣብ 224 ከዓ ብዝሓየለ ዋላ ውድባዊ ጉዳያት ትግደፍ ስለ ዝኣተዎ ከምዚያን ከምዚያን ግበሩ ፅቡቕ ኣባል እዮም ፃሉ ስለ ዝተባሃለ ኣብ 224 ከዓ ናብ 215 ተምሃሮ የዕሪግናዮም ማለት እዩ። ኣብ 225 እዚ ሕጂ ዳርጋ ኣብ ኩሉ ፀላው ኣብ ሙሉእ ዞባ ኣብ ሙሉእ ሃገር ፀላው ኮይኑ ዝቐረበ ኣብ ሙሉእ ዞባ ማእከል ኢና ምሄርና። ኣብ ሙሉእ ዞባ ማእከል ኣብ 101 ቤት ትምህርትታት ኣብ 7 ንኡሳን ዞባታት ማለት እዩ ኣብ 101 ቤት ትምህርትታት 20500 ንኡሳን ተምሃሮ ምሄርና ማለት እዩ። ስለዚ እንታይ እዩ ክልተ ዕላማ እዩ ዘለዎ። ሓደ ነቶም ተፀገሙ ዝደኸሙ ኣብ ትምህርቲ ንሕግዝ ኣለና። ካልእ ነቶም ኣብ ግዜ ክረምቲ ዕረፍቲ ዘለዉ ተምሃሮ ኮሌጃት እዞም ብሉፃት ተምሃሮ ዝበሃሉ ታሻይ 10 11 ምሂሮም ንሳዋ ዝኸዱ እዚኦም 2 ዓመት ምሂሮም ንሳዋ ክሳብ ዝኸዱ ኣብ ግዜ ክረምቲ ከም ድምሩ ጌርና ማለት እዩ። ስለዚ ኣዝዩ ዓብ ገምጋም ስለተገብረካ ውፅኢታዊ ስለዝኾነ ኣብ ሙሉእ ዞባ ማእከል ኣብዚ 225 20500 ተምሃሮ ኣምሄርና።
1: ኣበጋግሳ ናይዚ ናይ ክረምታዊ ትምህርቲ ዝካየድ ዘሎ ብማሕበር ምትሕግጋዝ ቀዳማይ ዙርያ ዝተበገሰ እዩ። ብኡ ተበጊሱ እቲ መደብ ካብ ክረምቲ ናብ ክረምቲ እንዳሰፍሐ ምስ ከደ ኣብዚ መደብ እዚ ሕጂ ብምትሕብባር ማሕበር ምትሕግጋዝ ቀዳማይ ዙርያን ጨንፈር ትምህርቲ ዞባ ማእከልን ብምትሕብባር ዝካየድ ዘሎ መደብ እዩ። ስለዚ ናይ ክልቲኡ ተሓባቢሩ ዝኸይድ ዘሎ መደብ ትካላት ውን ተሓዊሰ ንኡ ዘለዋ መደብ እዩ። ሃማድኤ ሃማማትኤ ኣብዚ ተሳታፍነቶም ልዕል እዩ ዘሎ። ስለዚ በዚ መደብ እዚ ዝካየድ ዘሎ ኮይኑ ናይ ብዙሓት ኣካላት ምትሕብባር ዝኸይድ ዘሎ እዩ።

0: ኣብ ትምህርቲ ንዝደኸሙ ተምሃሮ ኣለሌኻ ዝውሃብ ትምህርታዊ ሓገዛት ብኣልያዞም ዝተጠቐሱ ማሕበራት ዝካየዱ እኳ እንተኾነ ብቐንዱ ነቲ መደብ ዝትግብሩ ግና ተምሃሮ መምህራን እዮም። እዞም ተምሃሮ መምህራን ካብ ላዕለዎት ደረጃ ትምህርትን ካብ ኮሌጃትን ብዝለዓለ ደረጃን ብወለንታን ዝተዋጽኡ እዮም። እዚ ብተምሃሮ መምህራን ዝካየድ ናይ ደገፍ ትምህርቲ ኣዝዩ ሓጋዚ ስለ ዝኾነ ልዑል ኣገዳስነት ከም ዘለዎ እዩ ዝእመን።
1: ሕጂ እንታይ ና ጀሚርና ብካልኣይ ብሳልሳይ ና ጀሚርና ብካልኣይ ክፍልን ሳልሳይ ክፍልና ጀሚርና ምክንያቱ ቆልዓ ብንኡስ እዩ ክትኩስኩሶ ዘለካ እዚ ብሂላ ቦታትና ቆልዓ ብንኡስ ቆርበት ንሱ ዝበሃል ካብ ንእሽቲ እዮም ካ ትኩስኩሶም ዘለካ ናይ ሓንቲ ሃገር ወይከዓ መሰረት ሓንቲ ሃገር ካብ ታሕቲ ይጅምር ኣብ ታሕቲ ንድሕር ዳዲ ዕርኻ ሃገር ኣላት ምፍላይ ትኽና። ስለዚ እዞም ቆልዑ እዚኣቶም ካብ ታሕቲ ክንጅምር ኣለና ዝተባሃለ ካብ ቀዳማይ ናብ ካልኣይ ክፍሊ ዝተገሩ ነዚኣቶም ክንዮቲ ዝወሃብ ቁፅርን እንግሊዝን ንባህሎም መንነቶም ታሪኮም ዝፈልጡሉ እውን ሞራላውን ዜግነታውን ትምህርቲ ይወሃብ ነይሩ ማለት እዩ። ከምቲ ኣቀዲመ ዝበልኩ ከዓ ንዖም ዝርድኦም ቋንቋ ካብ ታሕቲ ብዛዕባ ሃገሮም እንዳፈለጡ ክኸዱ ብዛዕባ መንነቶም ብዛዕባ ታሪኮም እንዳፈለጡ ንክበር ተባሂሉ ካብ ታሕቲ ጀሚርና ኢና ንዓቶም ንክስክሶም ማለት እዮም። እጂ መሰረት ናይ ሓደ ህንፃ ንሕ ዘይደልዲሉ ፈራሲ እዩ። መሰረቱ ፅኑዕ ዝኾነ ህንፃ ግን ዘለኣለም ነባሪ ማለት እዩ። ስለዚ ሓንቲ ሃገር ክታነስቲ ኮንካ ከዓኒ ካብ መሰረት ክኸውን ስለ ዘለዎ ንዞም ቆልዑ እዚኣቶም ካብ መሰረቶም ሀይልና ጀሚርና ብባህሎም መንነቶም ታሪኮም ከም ዝኸዱ ንገብር ኣለና ማለት እዩ። ጎኒ ጎኒ ከዓኒ ስነ ጥበባዊ መደባት እንዳዳለና ንኸይድ ነርና ማለት እዩ።
0: ጥበብ ትምህርቲ ሓደ ካብቲ ፍልጠት ብዝቐለለን ብዝሓፀረን መንገዲ እዩ ዘሰጋግር። ናይ ደገፍ ትምህርቲ ደረጃታት ኣብ ምትዕርራይ ልዑል ኣበርክቶ ኣለዎ። ዕላማ ናይዚ ኣብ ክርምቲ ዝውሃብ ናይ ደገፍ ትምህርቲ ደረጃን ብቕዓትን ደገፍ ዘድልዮም ተምሃሮ ንምምሕያሽ እዩ። ውፅኢቱ ኣብ ባይታ ክግምገምን ከሎ ከዓ
1: እቲ ውፅኢት ከምዚ ቀዲመ ዝብልኩ ከዓ ምክታል ንገብርና ፈሎኣም ንገብር ኢና ኣብ 2022 ክንጅምር ከለና ካልኣይን ሳልሳይ ዝነብሩ ኣብዚ ግዜ ሕጂ ሻውዓይ በፂሖም ኣሎ ሻውዓይ ክፍሊ በፂሖም ኣሎ ማለት እዩ። ስለዚ እዚ እቲ ዓብ ለውጡ ማለት እዩ። ክረምቲ ክመፅእ ከሎ ብማሕበር ምትሕጋዝ ቀዳማይ ዙርያ ዝዳሎ ናይ ክረምታዊ ትምህርቲ ኣሎ ስለ ዝበሃል ኣዝዩ ለውጡ ምፅኡ ሰዓብቲ ኣብዚሕና ማለት እዩ። ተምሃሮና በዚሖም ካብ ዓመት ናብ ዓመት ካብ ዓመት ካብ ናብ ዓመት ለውጢ እንዳገበረ መፅኡ ማለት እዩ። ስለዚ እቲ ኣቀዲሞ ዝበልኩ ከዓ ናይ ወለዲ ድሌት ሓደ ውላዱ ክመሃ ስለ ዝደሊ ኩሉ ነገር ገዲፉ ኣብ ትምህርቲ እዩ ፎካስ ትግብር ማለት እዩ። ስለዚ እቲ ለውጢ እንታይ እዩ? ሓደ ኣብቲ ድኻም ዝነበሮም ተምሃሮ ነይሮም ዋላ ኣብ ምንባብ ኣብ ምፅሓፍ ዝደኸሙ ነይሮም ካልእውን ፀገማት ዝነበሮም ምናልባት ኣብ ግዜ ክረምቲ እውን ከፍ ኢሎም ክመሃሩ ዘይክእሉ ነሩ ማለት እዩ። ስለዚ ነዚኣቶም ብሓደ ሓቂፍካ ነቶም ተፀገሙ ነቶም ዝደኸሙ ብሓንሳብ ጌርካ ይመሃር ነይሩ እዚ ተኣልያ ወይከዓ እቲ ምምራፅ ብመኒድካ ነይሩ ብጨንፈር ሚኒስትር ትዘዋማእከ

0: መንገዶ ዝካየድ ር ማለት እዩ እጂ ከም ኣቀዲመ ዝበልኩ ኣብ ማሓደርቲ ንእሳን ዘባታት ተወሲኽናና ምክንያቱ እሳተን ወይ እሳቶም እዮም ኣብ ምልላይን ኣብ ምቕራብን ፅጉማት ተምሃሮ እዚ ኢለን ተሓባራ ነረን ማለት ስለዚ እቶም ተፀገሙ ቆልዑ ወይከ ተምሃሮ ኣብ ትምህርቲ ምስ ኣተዉ ካብ ዓመት ናብ ዓመት ለውጢ ገይሮም ማለት እዩ
1: ጉዳይ ተምሃሮ መምህራን እውን ካብዞም ሓገዝ ዝውሃቡን ተምሃሮ ፈሊኻ ዝረአ ኣይኮነን ዕቱም ምክህታል እዩ ዝግበረሎም ናይ ላዕለዋይ ደረጃ ትምህርቶም ዛዚሞም ናብ ማእከል ስልጠና ሃገራዊ ኣገልግሎት ኣብ ዘኽድሉ ክሳብ ሰዋ ብምብፃሕ ደረጃ ትምህርቶምን ሓፈሻዊ ኩነታቶምን ክትትል ይግበረሎም ብዘካዚ ክሎምቶም ኣብዚ መደብ ዝሳተፉ ተምሃሮ መምህራን ናብ ሰዋ ቅድሚ ምኻዶምን ካብ ሰዋ ድሕሪ ምምላሶምን እውን ናይ ምትብባዕን ኣፍልጦን መደብ ይስራዓሎም ከም መቐፀልታ ናይ ዝሓለፉ ዓመታት ሎሚ ዓመት እውን ነቶም ብወለንቶኦም ንንኣሽ ኣሕዋቶም ዝሕግዙ ተምሃሮ መምህራን ናይ ምትብባዕ መደብ ተኻይዱሎም ነይሩ
0: ካብ ዓሚና ጀሚርናዮ ማለት እዩ ክልተ ዓመት ምሂሮም እቶም ንሳዋ ዝኸዱ እሳቶም ንዓቶም ናይ መተባብዕን ናይ መለላይ ሽልማታት ተገይርሎም እዩ ከምቲ ዝበልኩ ናይ ክብሪ ኣቦ ወንበር ኣለና ክቡር ሓለቓ ጠቕላል ስታፍ ሓይልታት ምክልኻል ኤርትራ እሱ ናይ ክብሪ ኣቦ ወንበርና እዩ ሓይሊ ሓሳብ ኣሎ ይህበና እዩ ሰዋ ከድና ክሳብ ንሪኦም ንገብር ማለት እዩ ኣብ ሰዋ እውን ከድና ኣብቲ ፍርቂ ዓመት ፎሎዋፕ ንገብሮም ነጥቦም ንሪኦ ከመይ ከም ዶምፁ ኣብኡ መተባብዕ ንገብር ብድሕሪ እውን ምስ መፅብ እውን ከምዚ ትማ ዝረእካዮ ናይ መዳልያን ናይ ገንዘብ መተባብዒ እውን ይግበር እዩ ማለት እዩ ስለዚ ምናልባት እቲ መተባብዒ ብዙሕ እኳ እንተዘይኮነ እቲ ዕላማ ግን ኣለና እቲ ክውረስ ተደልዩ ዘሎ እቲ ከም ትውፊት ተሓሲቡ ዝኸይድ ዘሎ ምውርራስ ወለዶታት እዩ ከምቲ ኣቀዲመ ዝበልኩ ከዓ ንሕና ካብ ኣያታትና ንድሓለ ደቅና ካኻባና ክወርሱ ኣለዎም

እዚ 22 ሓምለ 2026 ብናፃ ዝረኸብናዮ ብናፃ ንሃቦ ኣብ ትሕቲ ዝብል መሪሕ ጭርሖ ኣብ ባህላዊ ማእከል ዝተኻየደ ስነ ስርዓት ድሙቕን ምዉቕን ድባብ ተጋባእቲ ዝነበረሉ እዩ። ብጉጅለ ባህል ዋልታ ነዝዕለ ዘንፀባርቕ ግጥሚ፣ ድራማ፣ ደርፍታት ካልእ ዝተፈላለየ ስነ ጥበባዊ ምርኢት ቀሪቡ ነይሩ።

0: እቶም ኣብ ትምህርቲ ንዝደኸሙ ተምሃሮ ብወለንቶኦም ክምህሩ ዝጸንሑን ምስ 38 ዙርያ ንሳዋ ዝወረዱ ተምሃሮ ከምኡውን ምስ 39 ዙርያ ዝወርዱ ተምሃሮ መምህራን መዳልያን ገንዘባዊ ሽልማትን ክዕደልን ከሎ ሚኒስትሪ ትምህርቲ እውን ንኣካየድቲ ኣካላት ናይ ኣፍልጦ ምስክር ወረቐትን ሽልማትን ዓዲሉ
1: ኣብ 225 ካብዞም 49 እቶም 47 ልዑል ነጥቢ ሒዞም መፅኦም እቶም ኣሰሮም ዝሰዓቡ ኣብ ዓመተ ትምህርቲ 225-26 ተስዓ ተምሃሮ መምሃራን ንሳዋ ወሪዶም ነጥቦም ሒዞም ስለ ዝመፁ ከዓ ሎሚ ምሳና ኣለዉ። ካብኦም ካብዞም ተስዓ እቶም 84 ዲግሪ ክረኽቡ ከለዉ እቶም ሰለስተ ድማ ዲፕሎም ሒዞም መፅኦም። ካብ ተስዓ ተምሃሮ እተን 87 ነጥቢ ሒዞም መፅኦም ኣለዉ ማለት እዩ። ካብቶም 84 ዲግሪ ካብቶም 84 ዲግሪ ዘምፁ ድማ እቶም 29 ሙሉእ ነጥቢ ማለት ፎር ዘምፅ እዮም። ሎሚ ዓመት ንሳዋ ኣብ መበል 39 ዙርያ ሃገራዊ ኣገልግሎት እነፋንውን ከዓ ኣብ ሸውዓትኡ ንጉሳን ዞባታት ዞባ ማእከል ኣብ መምሃር ዝተሳተፉ 456 ተምሃሮ መምሃራን ልክዕ ከም ሃበሪ ኣሕዋቶም ነጥቢ ብምምፃእ ኣስሮም ክስዕቡ ንፅበ።

0: እዚ ሓሳብ እዚ ዝነቐለሉ ምክንያት ድማ መንእስያት መጻኢ ናይዚ ሃገርን ተረከብቲ ሕድርን ከም ምዃኖም መጠን ጌና ኣብቲ ሙሉእ ፀዓትን ተቐባሊ ኣእምሮን ዘለዎም ዕድሞ ከለዉ ኣብ ኮሚኒቲ እናነጠፉ ዝሓለፈ መሪር ታሪክናን ዝተኸፍለ ከቢድ መስዋእትን ብግቡእ ክርድእዎን ነቲ ነዚ መሪር ታሪክን ከቢድ መስዋእትን ተፃዊሩ ናብ ዓወት ዘብፅሓና ክብርታት ናይ ህዝብናን ሰውራናን ክወርሱ ብምባል እዩ።
1: ንሳዋ ዘይናፍቃ የለን። ንኣነ ኣብዝተዓለም ኩሉ ጆን ዝበሃል ነይሩ መዳቕስትና። ሕጂ ሙሉእ መዓልቲ ክትዕለም ምሽ ትውዕል ለይቲ ደቂሱ ኮኖ ኣብ ድቃሲ ዝኸልኣና ከመይ ጌርካ ስቕክቶም ብሎ ሓደ መዓልቲ ፊስካ ምስ ተነፍሐት ናይ ናዕሪግ ጥር ኢልወሪሉ ምስቲ ዓራት ከምዚ የማን ስበር ሰሚዑ ኩላትና ከዓ ክየድና ፈልየን ንቁፀር ንቁፀር ንቁፀር ጆንጆን ንዓና ይባ ጆን ንዓና ይባ ደቂሱ ኮይዶ ኣሎ ከምዚኣ ጆን ኣታ ጆን ንዓናይ ኣብ ቁፅር ተረኣኸ መን ተሪፉ ጆን እንታይ ኮይኑ ልዕሊ ምስቲ ዓራት ሰሚሩ ኣሎ ኣያይ ዝበሃል ዓላማይ ክድኡ ተረኣየስ ይሂታ ጆን ጆን እንታይ ከም ዝብሎ ጠፊኡ የማን ሰላም ዕረፍ ኣብ ሳዋ ኹም ይበቃ ኩሉ
2: ስራሕ ትምህርቲ ስራሕ ሚኒስትሪ ትምህርቲ ጥራይ ኣይኮነን። ሚኒስትሪ ትምህርቲ ግን ኣብ ትምህርቲ ዝኾነ ንጥፈታት ናይ ትምህርቲ ካብ ዝተሓተ ጀሚሩ ስጋብ ዝለዓለ መሪሕ ተራ ዘሎ ኣልያ ዝገብር ኣካየዲ እዩ ማለት እዩ። ዝተረፈ ብዓብኡ ትቐንዲ ዋና ዝኾነ ተምሃራይ ወለዲ ኩሎም ሕብረተሰብ መሻርክቲ ንብሎም መሻርክቲ ደይኮኑስ ንኣብነት ምምሕዳራት እንተወሲድና ኣብ ጉዳይ ናይ ትምህርቲ ዋናታት እዮም። ምክንያቱ ኣብ ትሕትኦም ዝግበር ንጥፈታት ባዕሎም ክኣልይዎን ከማእዝውንዎም ስለ ዘሎ ማለት እዩ። ካልእ ማሕበራት እንተርኢና ሂግደፍ እንተወሲድና ካልእ በብወገኑ ንትምህርቲ ዝመላላእ ክፋል ናይ ሕብረተሰብ ኣበርክቶ እንተገይሩ ጥራዩ ትምህርቲ ናይ ብሓቂ ዝዕወት ማለት እዩ። ስለዚ እዚ ቃል ደስምዖ ዘለኹ በቲ ሓደ ወገን ኣዝዩ ኣገዳሲ ዝኾነ ተበግሶ ንዝወሰዱ ኣባላት ቀዳማይ ዙርያ ምናልባት ብዙሓት ማሕበራት ኣለና ማሕበራት ገድሊኹን ማሕበራት ካልእ ከም ማሕበር ቀዳማይ ዙርያ ነዚ ኣብ ትምህርቲ ዘሎ ድኻማት ናይ ተምሃሮ ንምፍዋስ ኣበርክቶኦም ንምግባር ዝወሰድዎ ስጉምቲ ብኣልያ ናይ ክቡር ጀነራል ምስጋና ኣፍልጦ ንምሃብ እዩ።
3: እንቋዕ ድሓን ፅናሕኪ ሳዕቢት ዝኣሰር እምነት እዩ እቲ መንገዲ እምነት ፅንዓት እምነት መትከል ኣብ እምነት እንተኣሚንኪ የልቦን ዘይስገር ኣሚንካ እንተኣሚንካን እዩ ዝስራሕ መስተንክር እንተ ኣሚንካ ኢኻ ትድቦት እምባ ምቁር መንገዲ የልቦን መከራ ኣሎ ፀበባ ኣብ ርሑቕ ሓሳብ እዩ ዝፍጠር ትሪኦ ቀረባ እምነት እዩ ሞተረት ጉዕዞ እምነት እዩ ትዳንጋ
4: መሃብን ምቕባልን ምዝራእን ምብቃልን ክህሉ ዓብ ስራሕ ይጠልብ። እዞም ተምሃሮ በቶም ዝቐደሙ መምህራን ብዝግባእ ተኸስኪሶም እዮም ዓብዮም። ሕጂ ድማ ንሶም ብግድኦም ካብቲ ዝቐስሞዎ ዘለዉ ፈልፋሊ ፍልጠት ቅራሕቲ ኮይኖም ንናእሽ ኣሕዋቶም ማይ ፍልጠት ይቐብሉ ኣለዉ። በዚ ድማ ዕግበት ከም ዝስምዖም ይገልፁ።
5: እቲ ናተይ ነዞም ኣሕዋተይ ዝቦም ለውበዋ ድማ እንታይ እዩ ቀዳምነት ንነፍስኻ ትከውን ከም ዘለካ ነፍሲ ሰብ ከይኮነ ንካልኦት ክኸውን ስለ ዘይክእል እዚ ኩሉ ድርኺት እዚ ኩሉ ዝግበረልና ደሎስ ቀዳምነት ነፍስና ክንከውን ነቲ ኮነ ነቲ ኮነ ቀዳምነት ነፍስና ምስ ከኣልና ነፍስኻ ጥራይ ምዃንካ ፅቡቕ ኣይኮነን። ምክንያቱ ብናፃና ትምህርቲ ንዋሃብ ደለና ኣብ ኮሌጅ እውን ልክዕ ከምኡ ዝኸይድ ዘሎ ለዚ ነዚ ኩሉ ዕድላት ናይ ትምህርቲ ኣብ ደገ ካልእ ነገራት ኣሸሓት እዩ ትኽፈል ኣና ግን ብናፃ ስለ ዝኾነ ብናፃ ተዋሂብና መጀመርታ ነፍስና ኮይና ንኣሕዋትና ድማ ካብቲ ዘለና ተረፍ ግዜ ነፍስና ከይወፃዕና ንዕም ንዕብየሉ ማለት እዩ። እዚ ብፃይነት ንሕድር ማለት እዩ ብትምህርቲ
6: እቲ ዕድል ምስ መፀ ከምዚ ወላ ሓንቲ ፅቕና ንኣትና እዮ መጀመርታ ብፍላይ ቮለንቲር ገለም ዝተባሃና ቮለንቲር ንኣትናዮ ምስ ኣተናዮ እቲ ሞያ ክሳብ ክንደይ ክብደት ከም ዘሎ ማረ ተረዲእና መምሃራ ንዓነ ኣብ ክላስ ገለ ክምህርና ከለዉ ሓደ ሓደ ዘ እንታይ እዩ ምሽ ባእታ ከምዚ ገይካ ዝተመኽኒ ብመምህር ግን እሱ ዝሓልፎ መድረኻት ግን ኣይትፈልጦን ኢኻ ኣብኡ ምስ ኣተና ግን ባዕልና መምሃራን ኮይና ምስ ረኣናዮ ግን ኩሉ ዘለካ ሕፅረታት ከመይ ጌርካ ተማለ ኩሉ ነገር በቃ ኩሉ እቲ ዘለካ ጌርካስ ከመይ ጌርካ ንስኻስ እቶም ተምሃሩካ ይምሃሩ ሞሃን ፅጉማት እዮም ትብሎም ኣለካ ማዕረ ስቦም ክሰርዑስ እንታይ ክትገብር ኣለካ ዝሓትት ብምዃኑ መድረክ ምዃኑ ንዓና ሓቂ ዘረባ ዓብ ትምህርቲ እዩ ነይሩ ካብ ንሕና ዝምሃርናዮ ዝተምሃርናዮ በዝሕ እ ኩሉ ክብደትና እዚ ምፍላጠይን ተሚስ ድማ ንሓላፍነት መምህር ምስካመይን ብጣዕሚ ሚልዮን ማለት እዩ ብጣዕሚ እየ ኩርዕቲ ነቶም ኣብዚ ደረጃ ዘብፅሑኒ መምሃራን ድማኒ ካውሕሰኩም እየ ይብሎም ማለት ከምኹም ኮይኑ
7: ካብ ደምኮ ተጋሪም ኣይፈልጥን ጋሪምኒ ብለይቱ ንጀሚሩ ትምግራ ከይገራመ ውዕለ ክሳብ ሕጂ ኣይገርመኩምን ንዓኹም ከ ተጋሪማ ኳ እየ ዝብለኩም ዘሎ ዓሚ ብጣዕሚ እንደ ተጋሪማ ነረ ሎሚ ዓመት ግን ካብ ናይ ዓሚ ዝጋደለ ተጋሪማ ከምዚ ዶ ትግረም ይኸወደ ናይ ሎሚ ዓመት ኮ ገለ ዓይነት ኣጋራርማ እዩ ኣይገርመኩምን
8: እንታይ ኮይኖም እዮም ሞ ዝግረሙ ገሪምኒ ገሪምኒ ገሪምዎ ገሪምዎ ተገሪማ ተገሪም ካብ ምሄር ምግረም ብኣኽስ ተገሪሞም ተገሪምኩሎ ራይ ስቕ እዮም ብጣዕሚ እዮም ተገሪሞም ዘሎ እንታይ ኣገሪምኪ
7: እዋ ንስኻ ወላሊኻ ዘይተገረምካ
8: ተገሪመ እምበር
7: ብምንታይ ዳኣ ተገሪምካ
8: ብኣጋራርማ እዩ
7: እሞት ኣጋራርማስ ከመይ ዓይነት ኣጋራርማ እዩ
8: ከምቲ ንዓቂ ገሪምኪ ዘሎ ተገሪመ ካብ ምሄር ምግራምካ እዞም ተዓዛብቲ የግረምሩም ኣለዉ በጃኽ እንታይ እዩ ኣገሪምኪ
7: ብጣዕሚ እንዲሞ ዘገርም ዝጉዳይ
8: ኣየ ናይ ጉዳይ ዘገርም
7: ብምንታይ ድኻ ተገሪምካ
8: ባዕሎም ተገሪሞምሲ የገርሙኻ ይብል ነይሩ ግርማ ይወዲ ግርማይካ በጃኽ ንገርና ብምንታይ ክተገሪምኪ
7: ኣነ ዳ ብምንታይ ተገሪመ መስለካ
8: ብምንታይ ተገሪምኪ
7: ብምንታይ ከምዚ ጅምሮ እንዲጠፊኒ
8: ደኺመ እዚ ናትኪ ምግረም ዘይኮነስ ምጉሩምራም ዝበሃል እንታይ ጌርናኪ ግን ንጎምድ ንነብስኪ ደኺምክስ ንዓና ከተድክምና ዲኽመፂኽ ስድራኽ እኳ ዓሪፎም እዮም ዘለዉ እንታይ ዝገበረ ሰብ እዩ ክተድክም እዩ በጋራርማኺ እዞም ኣብ ቅድሚ ዘለዉ ዓበይቲ ሰባት እቲ ኮፍ ኢሎሞ ዘለዉ ሴድያ እዚ ደው ኢለሉ ዘለኹ እስቴ ዝዋና ደራሽ ደኺሞም
4: ድሕሪ ምዝዛም ስነ ስርዓት ምዕዳል ሰርቲፊኬትን ምትብባዕ ተምሃሮ መምህራን ወኪል ተመራቕቲ ኣብ ዘስማዓቶ መደረ ዝሓፍሰዎ ዘለዉ ዓወት ብሰላ ውልቃዊ ጻሮምን ውህደት ህዝቢ መንግስትን ዝተረኸበ ምዃኑ ብምግላጽ ብናፃነ ዘምህሮም ህዝቢ መንግስትን ብምምስጋን ብዝቐሰመዎ ፍልጠት ሃገሮም ካህንፁ ሕድር ከም ዘለዎም ገሊጻም
9: ዝኸበርኩምን ዝኸበርክንን እዚ ተጀሚሩ ዘሎ ምህሮ ውዳቤታቱ ብዝበለፀ ቀፃልነት ክህልዎን ምትብባዕ ክግበረሉን ለበዋይ የመሓላልፍ ዝኸበርኩምን ዝኸበርክንን እዚ ኩሉ ዕላሙ ንፁር እዩ ነቲ ብነፃ ዝምሃረካ ሕብረተሰብ ኣብ ታሕቲ ወሊድካ ምምሃር ድሕሪ ትምህርቲ እውን ኣብ ውሽጢ ሕብረተሰብ ኣቲኻ ማለት ኮሚኒቲ ሰርቪስ ምሃብን ዋልታ ህዝብኻን ሃገርካ ምዃን እዩ ስለዚ ድማ ንሕና ተመረቕቲ ተምሃሮ መምሃራን በቲ ዝተገበረልና ኩሉ ፅቡቅ ነገር እንዳመስገና ድሕሪ ስብዑቅ ትምህርቲ ናይ ኮሌጅ ኣብ ግዜ ክረምታዊ ትምህርቲ ዝጀመርናዮ መደብ ክረምታዊ ትምህርቲ ክንቅፅሎ ብሽም እዞም ተረኪብና ዘና 9 ተመረቕቲ 38 ዙርያ ሃገራዊ ኣገልግሎት ቃልና ኣቱ
10: ምሂረ ምሂረ ከብፅሕ ናፍረ ፅዒረ ፅዒረ ክፈጥር ዝሕረ ኮፋ ቢለ ንባዕለይ ደው ኢለ ረኣየይ ነፂረ ኣብ ውሽጡ ስኢነ ብኡ ክምካዕ ምስ በፅሐብ ዝብፃሕ ሙሉእ መሊኡ እናሻዕ ክቕዳሕ ዘለኒ ሂበዮ ኣራቢሑ ክፍርዮ ሞያይ ኮይኑ መምህርና መምህር ኮይነ ምሂረ እዮም ፍረ ፃዕረይ ከርዑኒ ተምሃሮ ከለዉ ምሂሮ

ካብተን ኣዘናጋዕቲ ዝኾናት ሕሶታት መደባት ሞዛይክ መደዊከ ዝተፈላለዩ ኣዛነይቲ ዝኾኑ ቪድዮታት ድማ ያሒዛልና ቀሪባ ዘላ ናይ ሎሚ ሰንበት ዘዳለወልና ድማ ኤዲተር ያፌት ተኽለ ዘወሃዶ ቪድዮታት እዩ ክኸውን ብሓባር ንከታተል።

Okay. Now let's go to

0: No.
1: No.
2: What?

0: Thank you.
1: Mata. Mata.
0: Kok? Mata.

0: Sorry.
1: Dave, I got your name tap. Dude, Tina?
2: You like Messi, bro?

0: ትማል ዳኣ ምስ ደቀስና መፅኺ
1: ዝተዛረብካ ምስ ተዛረብካ ሞንታ ከዓ ብስ እዩ
2: ነቲ ሓዳር ነቲ ስድራ ማለት ክዲ ነብሰ ይፍቅድ ኸው
3: ነብሰ ይኽእል ማለት ኮን ፅሩ ይመስለኒ ከመይ ንዩ ነብሰ ይኽእል ማለት ናብራ ሓዳር ገለ ዝኾነ
1: እሞ ፅቡቕ ማይካ ማኪና ሒዙ ስራሕ ፅበየን ኣሎሞ ሓንታ ምኸይ
4: ይ መኪና ተልያ ስራሕ ኣነ ቀሲለ ብእግሪ ክኸይድ
0: ዳሓንሱ ንግድፎ ዋሲ ዘይነፅር ሕቶ ስለ ዝነበረ ዘይነፅር መልሰ ክትበኒ ግድነ
1: ርኖካ ወይ ንስኻ መንገድኻ ነፅር ማለት ኩሉ ትገብሮ ነገራት ንዓ ክመስጥ ዘይኮነስ ንነብስኻ ክትመስሉ ዘለካ
5: ከምዚ ናትኩም ፀገም ዘጋጥሞ ንፍታሕ ኢሎም በብወገኖም ክፍትኑ ብሰላም ዝፈላለዩ
6: ከማል እዛ ዘረባ እዚኣ ዳሕሪ ሕጂ ከይድ ደግሞ
0: እንታይ ኮይና ስቀፍ
7: ማኣዘልና እንታይ ልውዕልና

0: ማለሲ እዛ ዝንሄዶ ማዓልቲ ግድያ ገለስ ቀፃ
1: ብሓንፀገር ዳንሓወይ ጥራይ ተፋላ ይኩምመካሽ
0: ናይ ዳ ንግሪ ፖስካ ግበር ዳኒ ናቱ ገይሪ ኔክስት ታይም ናባኸናስካርያየለን
1: ካብዚ ብዝበልፅ ገይረ ገብረልኩ
0: ፅቡቅ
2: መብፅሕካ
0: እንታይ ግበርኩም ንስ ያለ
1: ዋ ኣንታ ንስኻ ተብፃሓላ ፋዓርካ እንታ ክሰደ
0: ታ ምንዓክለኒ ይቃ መቸም ዳኒ ተራሒካ ብቆሎ ይጠባካ
2: ድብልኬ ጎቢዛንደ
1: ጎቢዛ ንወዳንሖ ቦታ ድምቀዩ ዓይነናስም ብምስ ብሓደሓደ
2: ትለናይሓወ ዛቢራ ተጥዕምከያ ማፃል ደስ ይብለካ
1: ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ ዝ

0: ጃኬት አይደል ገር ለያብዛሽታ
1: ካን ደፈጽ የሚተበራ እንደለም እህ ምን ይቀርቀል ይፈመጽ ለያብራ ማንቀል ይፈቀደ
0: ገና እንደሞ ዘለ
1: ታንደ ያ ኸባ ማለ ሀነ ጀሃባ ተሪፋት ማዛይ

0: ሄኖክ፣
1: አቤት።
0: ተፈታው ሰሞን ካትፈልጦ
1: ኩሉ ሰብ እንዲኸው ብልብለን ዘናት ክንቁርብ ደፍሊ ዝበለት ኮይና ስምዐካ
0: ብቐመይ
1: እዋ ማለሲ ንስኽ እቲ ትብልዮ ናይ ባሓቂ እዩ ኣይትሕስውነን ኢኺ ኣዝየ ዝኣምነኪ ከማን ልዕሊ ነብሰ እየ ዝኣምነኪ ከምኡ ስለ ዝኾንኪ ኣፍሊቲ ኮይና ዝሰሚዓትኒ ንስ ከዓ ከመይ ክትኮነ እየ ዝደሊ መቓላት ክባ ነገርኒ
0: ኣነ ልዕሊ ነብሰ ዝኣምነካ
1: ደይ እምነት ክን ፍቕሪ ይኸን ይሒዝኒ እምበር ዕምባባ ዶ ካብ ኣፍ ሃርገፅ ትውፅእ
0: እታ ዕምባባ እኮ ኣነ እየ ሓርገፅ ከመኒ
1: ኣቦኺ ግን ና ኮኡ ማለት ኣይኮንኩ ማለት ንመሳለየት ሄዳ እምበር ኣቦኺ ሓርገፅ መስል ማለት ኣይኮንኩ ዘለኹ ከዓ ነ ኢልኩ ከፋልኦ ክኸልኹ ክጎየኒ በትሪ ሒዙ ክመፀኒ ከፋራርሕኒ ክፍክረለይ ኣነ ዘለኹ እዋ
0: ንስኻ በትሪ ሒዙ ስለዝመፀካ ተሃል ኣነ ከልኣ ዝረኽቦ ዘሎ መደሚ የብለይ ዘተዓርቀ የብለይ ዝግረቦ ዘሎ
1: ግን እንታይ ይርኢለይ
0: እንታይ ክርኢ ኢልካ ዘይፈልጠካ ከማን ግን ምስ ትምሲና ንመፆ ዝተፈላለዩ ወዳ ዘፋኑን እዩ ዝመስሎ ንሱ ዝፀላሓ ምምሳያ
1: ሞፍታይ ነበር ሰሊም እዚያ ክቕላለ ኣነሲ ምስየኑ ገይ ጥራየ ደምስ ኢልክ ንረዲ እዮ
0: እዚኣ ከዓ ፅቡቕቲ ኣፍሊጥካ ዘየላለይኩ
1: ዳሓ ይላለን እየ ምድላይ ሲ ዋ ዳ ከይተላለየኒኳ ከፈራርሕኒ በትሪ ሒዙ ክጎየኒ እንዳውዕለ ክላለዩ ኸ ምዚ ሰብኣይ ሲ ኣፍታ ዕሰለ ኣፍታ ዳስዳለ ሸና ኣብኣ ካልእ ኢላለ
0: ሞ ትዕሰለ ካ ኣቃላጥፎ
1: ሰለበ ሓቂ ኸይኸ ስቀሪብና መዓት ተስፋ ይድሎ ሕጂ ተወዲ እዩ በ ምራይናቸ ሰሊበ እታ ዝበልኩን ሎ መዓልቲ እያ
0: ፈሊጠ
1: ግን ንእሽተይ መሃርንት ምፍርሐ እንዳ እምበር ከይታሲዋ
0: ኣታ ክንደይ ለባዋ ተብዘይኻ በዕልኻ እንደሞ ኸይዱ
1: ኣታ ክንክኢኺ ንሓንዳ ተወሪባ

0: ኣሎ ሚኮ።
1: ውይ ተመስገን። ታዳ እንዳሓኒኻ ወበይ ኣለኻ?
0: ሶሪ ጣሻ ኢለ ግምሽ ተረጋግዩ ዶ
1: ዳንንታይኻ ኹንካ ኣበይ ሓዲርካ?
0: ዓንደ በት እንዴ ብስራሕ ተካእሲ ዘሎ ዘለኹ ዓድኻ ኮንሽ
1: ዳና ሓቂ ንጋ እንታይኻ ኾንካ ኣበይኻ ሓዲርካ? ኣነ ከ እምኖ ኣይከኣልኩም።
0: ኣሰሚኩ እንታይ ኾንኪ እመኒኒ ዶ ሕጂ ግን ንመፅእ ኣለና
1: ንመፅእ ኣለና ማውስ መን ዲኻ ደለኻ?
0: ኣይ ነገርኩኹን ምስ ማይክ ሓወይ ኮይና ጌሽና
1: ሚክኤል ሕጂ ምሳኻ ኣሎ
0: እንክንዶ ረኸብ እዮ ዋላ ድሕዲ ኣሚንክን እንክረኸብ እዮ
2: ኣተይ ሓንቲ ምሸት ገይሹ ከም ዝገበርክ ነዋርሕቲ ዝገይሽከ እንታይ ምኾንክ ማለት እዩ
1: ውይ ኣታ ሚክኤላ እንታይ ላንክትሪ ትረአይካ
2: እንታይ ኮይና ኢና መሆንጭና ሕጂ ግን ኣቲና ኢና ብሎኮ በፂሕና ኣለና
1: ወይ ድሓን ድሓን ቋዕጥረ ድሓን ኩምኩም ብቃ
2: ሶሪ ሶሪ ንዳኒ ከዓ ነ ብዘይመደቡ ወሲድ እየ
0: ኒኩ በቃ በልዳ ማኪና ሒዘ ስለ ዘለኹ ምስ መፃ ክኾነላ
1: ሓራይ
0: ሓራይ ቻው
1: ቻው

0: ክልተ ኢና ንገብሮ
1: ኣታ ታዋንካ ይሃል ጭናቕ ዘላ
0: ከለ ርዳእ ካሎ ድዩ ታዋንካ ጭና ትብለኒ ሰብ ኮምት እዩ
1: ዝረኣየካ ሰብ ግን የለ በርሓቀ ዝረኣየካ ሰብ ተዝህሉ ዕድሜኻ ምሉእ ኣብ እስር ቤት ንበላኻ ነር
0: ሞ ተጋጊና ገላ ሓገስ ንገብረሉ ነርና
1: ኣታ ይተጨናቕና ስከግደፈና ዝሞተ ሰብ እታ ክንገብሮ ይኸእል ኢኻ ደዋላስ እንዳ ፖሊስ ዘይረከብና ኢኻ
0: ሞይቲ እዩ ግንሽ
1: ብጃኻ ስከ ብጃኻ ማሓረና ብጃኻ ሓንቲ ተዋፃእካ ነገር ኣፍካ ሒዝካ ትምባል ጥራሕ
0: ኣነ ድሓልፍኒካ ሽግር ክያክለኒ
1: ግደፈና ብጃኻ ሻወር ገይረ ክመፅእ እንታ ርእያ ሞዛናተይ ክትቀስን ክሳብ ሕጂ ኳ ደሃይ ከይገበር

0: dördün. Hadi kadın.
1: ማይ ክዳኣሎም እዚ ኣመሉ ናበየ ኸይዱ ዋ እቲ ሚልኸ ድኣ እንታይ ኢድ ሃያጥፊ እዩ እዚ ኩሉ ቐንቲፈ መንስኺ ነግረክ የለን እዚ ክድብለሉ ዶ ኸዓ ኸነኖኖኖ ናብ ገዝኡ ወይ ስርሑ ብኣካል ምኻድ ይሓይሽ ንሄኖክዶ ኸዓ ካይደኒ ኩሉ

0: ንኸይዶ
1: ናበይ ገና እዚኣ እኳ ደይዎ እንዳኹ ገና ንደሎ
0: ምሽክላ ግራካ ፀኒሐ
1: ሓሓ ሕጂ ምሸት ገለበለ ኣይቆያቀኩን ምክንያቱ ብሓንሳብ ኢና ክንሓድር እንታይ ሞ ኣበይ ከይረክብኪ
0: ኣነ ይሓድርኒ ምሽ ናይ ባባ ነገር ኩሉ ክነግረካ ፀኒሐ
1: ሳሌም እንታይ ክትኾን ደለኺ ኣቲ
2: ርአ ከበል ናሞ ሄኖ ኮ ለማኒ
1: ፅብቕ ወዲእኻ ከዘሚ ክትብሉ ኮ ክፅባሕ መፅኸ
2: እንታይ وين زي انكو هذا هيك برت لي اللي لقفني سخه شكاتي اخذني انت راك سخه
0: كل زقمتنا بقمطالو هين ثاني
2: ብዛዕባ እንታይ እዩ
0: ኣይኮነ ዶ ንሱ ኣቦኡ ኸማን ብጣዕሚ ጥዑይን ንፍዑን እዩ ካልእ እንተተረፈ ማይ ከማን ከምኡብል ነይሩ ወዲ ከዓ ናይ ኣቦ እዩ ዝወስድ መስለኒ ስለዚ
2: ብዛዕባ ሚልዮን እንተኮይኑ መፅሓፍ ብገበሩ ይምዘኒ እዩ ድብል ዘረባ ኣለው ትፈልጥ ዶ
0: እውይ ሎሚ ሳ ንፃረይ እምበር ተሓጢቕካ
2: ሓፍትና ኣነ ከይቲ ጉድን እየ ዝፈርሕ ንስኺ ተዘይተጠንቀቕክኻ ኣነ ክሃለወክ ግዴት ኣለኒ ንዓ ክዘይረአይ ክንዓይ ዝተረአየኒ ነገር ክሕብረክ ይብለይ
0: ዳሓንዳሓ ናይ ትጨነቕ ንሱ ናብ ኣይግደፎ
2: ፅባሕ ንጓኣደ ኢለክ ነይረ እንዲ ክብለኪ ኣይደልን እየ
0: ኣቶ ሄኖክ እንታይ ካ ትኸውን ዘለኻ ሓንሳብ ኣጥዑም ተዛረብ
2: ተፀሊእኸዮ ሶሪ
0: ዳሓን ብዝኾነ ናብ ሓደ ቦታ ክተካይደን ስለ ዘሎ ከይደው ኢለንካ
2: ናበላ ኮይኑ እዩ
0: ዋ ሄኖክ ካብ ብመዓዝዳ ከምዚ ዓይነት ሕቶ ናብ ዝወሰድኩኻ
2: ሶሪ ሎም ኮ ክንደናይ ቆፀር ኣለኒ ፅባሕ ግን ክመፀኪ እየ
0: ኣበይ ድኻ ዘለኻ
2: ስራሕ እንደረ ኸይበሲ ውዕል ገብር ኸይድ ኣለኹ
0: ሓራ ይበልድሓን ፅባሕ ግን ግድን ክፅበይካ
2: እየ ረጮ
0: ሓረጮ
1: እዚኣ እምበር
2: ንዕቢራ ንፅለይ ሓፍተይ

0: Nani? ቁርስ አርበልካ ለሆነ አውረስ
1: ጽይ በለሁ
0: ብመገሻሪ ኮንካ መፅኻ
1: ሚካል ኣብ መንገድ ዳመፃኹ በሊያ እንዲ ፅይ በለኹ ሓራይ
0: ዳንታይኻ ኮንካ ወላ ውጃትካ ኮ ፅቡቅ የለ
1: ዋእቲ ሚካል ደይ ትገድፍኒ ኢኺ ድሓድሓን ኣለኹ ኢለክ ፀጊበት የለክ ስተይ ካሕቶ ትደጋግምለይ በቃ ፀጊ በለኹ
0: ሓራይ በሉ ሓንግደፍ ማይ ኣውዒልካ ኣለኹ ኢልና ነይ ነብስኻ ትሓፀ
1: በይነይ ክኸውን ደልየ ኣለኹ ስተሳኹ ሓፀበ ባዕለ ሓረይ
0: ተዳነይ ክፈክሰካ እዩ
1: ሚካል ትግርና ደይ ኮንኩ ዛርብ ዘለኹ በይነይ ግደፍኒ በይነይ ክኸውን ደልየ ብለክ ኣለኹ
0: ሓራይ ሓራይ በላይ ትሕረቕ
1: እንታይ ድ በጃ ክግደፍኒ ፀቤት ማዕፅካ

ናይ ሰሊና ጉዳይ ኣብ ትሕቲ ቁፅፅር ኣት እዩ። ናይ ዳንኤል ጉዳይ እውን ብዘይሓሰብኮ መንገዲ ኣብ ትሕቲ ቁፅፅር ኣት ኢሎ ተሪፍካ ዘለካ በላይ ኢኻ በላይ ሕሉፍ ኢድ ትጠላም ኣባ ክትፍደይ ኢኻ።

0: ዳ እምበር ሳሊና የማጫት እዩ
1: ሳሊና ምክኤለስ በዓ ቆፅረካ ክእል ክእል ቆፅረካ
0: ይህን ታዲያ ኣነ
1: ሚሊዮን ጠባይካ ጠባይካ ሞያን ክእለትና ይዝሓዝካ ነበይኒ እኹል ኣይኮነ ኣነ ኣበይ ሰራሕ ከም ዘለኹ ኣጠቢካ ትፈለጥ ኢኻ ሕጂ ድማ ኣና እውና ስራሕ ንስኻ ኣትኻ ዝኾነ ዘስጉግ ስራሕ እንተሰሪሕኻ ንዓይ ፀልወኒ እንት
0: መን እዩ ክስጎግ ኢልካ
1: ስለ ዝፈልጠካ ሚሊዮን ኣብዓንቲ ስራሕ ዶ ንስኻ ብቆም ነዊሕ ትፀኒሕ ንምዃኑ መሰሊና እንታይ ርክብ ስለ ዘለካ እዩ ንሳ ስራሕ ትትወካ
0: ዋ ወላ ሓንቲ ርክብ የብለይ
1: ዋ
0: ከም ጓል ገዛውተይ እንታይ ከም ዝሰርሕ ፈልጣ ጠለብ ኣቕሪባት ለይ እቲ ሓሳባት ከዓ ብቆንዱ ናታይ ዘየለ ሓሳባት ኣምፅኻ ግን ናዓይ በጃኸ ይተሰናኽለኒባብር
1: ዛብኢኻ

0: ወይዳ ናይ ሰቕራ ረባ እንታይ ብኸፍካ ክንደዚ ይዋ እንደይ ትቀስኒ ካ ወደይ ንስኻ
1: ይከዮ እዚያ ክዳ ኢለ ኒ ሓርስ ክሪኢ ድኹም እምበራ እናጣጣዕኒ ማለት እዩ
0: ዲ እንዲ ኣነ እንታይ ኣለኒ ድዩ ብቻኻልተስክነ ክቐይር
1: ፀግም ይብላትኮ ቅያር እዩ ከለኻ

0: መዳን ሓንቲ ክዳን መን ኢኻ መፃኸ ክትብሎ ፀኒሕካ?
1: ማይ ግድ እንደለይ ካልኦ ክንራኸብለን ኣሎ
0: እሞ ዝቆፀረና ኸ ዳሕርቀለን ቅረ ድሓና ኣለኹም ዲኹም ኩሉ ነገር ካደስ ኣይበለኒ
1: ኣቲ ሚክ ድሓነ ግንታኻ ምዃኑ ክሰምዖ ስለ ዘለኒ ማላስ ክሕለፍ ማነቐሲ ኢለ ክርክበኪ
0: ሎሚ ኸበይነይ ክኸይድ ዋ ዳንኤል እዚ ጉዳይ ንበይነይ ክመላለሶ ክሳብ ክንደይ ከቢድ ምዃኑ ርዳእካ ድዩ
1: ሚኩ ርዳእኒ እምበር በይኒ ክኪድ ኮ ይበልኩን እንታይ ከም ምዃኑ ሰሚዐስ ክርክበኪ የብለክ ዘሎ
0: ካብ መጀመርቲ ኸ ንምንታይ ምሰይደ ትኸይድ
1: እምሃ እንደበደው ኢለለይ ካልኽተይል ንስታ ከም ምዃኑ ባክሰምዖ
0: ሓቅኻ ልዕሊ ናትና ጉዳይስ ናይ ሓውኻ ጉዳይ ሕሚምካምሽ በል ክትፈልጥ ንስኻ ንድሕደይ ትኸይድ ኮይንካ ንኻ ይከይድኒ ድሕን መጃኻ ዳሓን ድሓን
1: ሚካል

ትሕሶታት መደባት ሞዛይክ ኣብዚ ተዛዚሙ ኣሎ። ብዛቅረብናልኩም ትሕሶታት ድማ ዓጊብኩም ተዘናጊዕኹምን ክትኮኑ ተስፋ ንገብር። ምስኣላይ ሳሙኤል ዮሃንስ ብምኳይና ብሓባር ፀኒሕና ኣብዚ ቦታ ኮይና ክንሰኣል ዘፍቀዱልና ደንበ ሬስቶራንት እውን እናመስገንኩ ምስተረፉ መደባት ኤሪቲቪ ከገድፈኩም እየ ዝመፅእ ሰሙን ብሰላም ይራኽበና።

ትሕሶታት መደባት ሞዛይክ ኣብዚ ተዛዚምሎ ብዛቕረብናልኩም ትሕሶታት ድማ ዓጊብኩም ተዘናጊዕኹምን ክትኮኑ ተስፋ ንገብር። ምስኣላይ ሳሙኤል ዮሃንስ ብምዃይና ብሓባር ፀኒሕና ኣብዚ ቦታ ኮይና ክንሰኣል ዘፍቀዱልና ደንበ ሬስቶራንት እውን እናመስገንኩ ምስተረፉ መደባት ኤሪቲቪ ከገድፈኩም እየ ዝመፅእ ሰሙን ብሰላም ይራኽበና።

0: ንምገካሩ
1: ድሓን ድሓን ዝናትካ ናይ ቀጻሊ ናይ ምድንጓይ ባህሪ መፍትሒ ረኺበሉ
0: እዚኻ ፅብቕቲ እንታይ ንሳ
1: ድሕሪ እጂ ካብ ሎሚ ዝጅምር ደንጉይ ዝመፀ ነቲ ዝወረደ ሕሳብ ባዕሉ ይረ
0: እሞ ካብ ዝመፅእ እምበር ከመይ ኢልካ ካብ ሕጂ ትጅምሮ
1: ሞ ድሓን ሕራይ ነተን ንዓኻ ክፅበ ዝሕለፍኮን ደቃቂቕ ናይ ሂወተይ ክትመልሰለይ ትኽእል ትኾንካ ሕረ
0: ኣታ ዝጠፍአ ግዜ ና ከመይ ገይረ ክመልሶ
1: ርኢኻ ግዜ ቀደም ወርቂ ይበሃል ፀኒሑ ሕጂ ድማ ጥቕሙ ምስተፈልጠ ከዓ

0: ማዓዝ ተባሂሉ እንታይ ሞ 5 ግራም ኣልማዝ ክሓዘ ንጥራይ ከይትገር
1: ኣልማዝ ግዳ ብገንዘብ ዝግዛእ ስማዕ ኣሎ ግዜ ዕድመ ኣብ ዝበሃለሉ እዋን ከምዚ ምግባርካ ብቀሊል መቕፃዕቲ ተበይንልካ ዘሎ ጥራይ ሰቕልካ ርገፆ
0: ዋ መይለ ክረግፆ ንስ እዩ ክረግፀኒ እምበር ሃይ ዋይ ሞ ብኸመይ ኢኻ ቢራ ኣዚዝካ
1: ወደ ምግቢ ክእዝ
0: ዋ ምግቢ ክትእዘዝ ስማስግ ብድሕሪ መምፃይ ዳ ከመይ ኢሎሞ ዝኣስኻ ዝኣዘዝካ ኣነበይነይ ክሕመሎ ዳሓርካ ና መርዓ ናኸድና ዚ እንታ ኮይንና ኢልና ኢና ምግቢ ንእዝዝ
1: ድሓን በል ድሓን ድሓን ሕጂ ሰለስተ ጥርሙስ ዝተላዕለ ኣለዋ እዚያ ራብዓይቲ ናይ ኣርባዕተ ዕዳ
0: ኣለካ እተ ግብርካ እኳ ኣንጭዋይ ትበትካ ንኩ
1: ሓቅኻ ንስኻ ደኣ ትበትኮ ተትኾን ቀደም ዘይትበትኩ
0: ኣንጭዋ ድያ ነትበትኩ
1: ነኖ ምፅላ ይባል ስማዕ ድሕሪ ጂ ኣብ ቆፀራ ዝደንጎየ ነቲ ሕሳብ በዕሊ ዝረግፆ
0: እሞ ቅድሚ ቆፀሩ ዝመፀ ሰብከ
1: ንሱካ ዝገደደ መቕፃዕቲ ስማዕ ኣሎ ነቲ ኣብ ግዜኡ ዝመፀ ሰብ ማለት ኦንታይም ዝመፀ ሰብ ናይ መኸዲን መምፅኡን ናይ ታክሲ ይኸፍለሉ
0: እንታይ ብልብኻ ዲኻ ኢንታይም ዝበሃል ከሎ
1: ተባዕልካ ትፈልጥ ስማዕ ኣሎ ንግዜኻ ኣብ ቁም ነገር ከይትሕልፎስ ንዘን ዘይጠቕማ ሕሳብ ከይትኸፍል ክትብል ዝገደደ ንዕድሜኻ ከም ምስራቅ እዩ ዝቁፅር ወ ሰብ እኮ ሰብ ሪኦ ከለካ ኣብ ቆፅሩ ፕሮቲዩ ዚኦ ይኸውን ዘለዎ እምበሪ ቅድምን ድሕሪትን ምምፃእ ክልት እዩ ዝሕድር
0: እዋይ ሎሙስ ብዘይተሓዚኻ ሒዝካኒ
1: በዚአን ካብታ ሰማማዕና ሕጂ መደንጎያኻ ምክንያት ንገረና
0: ተስፎም እንታይ ደኣ ሰላም ዘይበልካና
2: ኣብ ከቢድ ስራሕ ስለ ዘለኹም ከይዕንቅፈኩም ኢለ
0: ዶ

0: ኣቶም ጀምዓ ኣብቲ ፓርኪ ገለ ጉድ እንደ ሰሚዐልኩም መፅ
1: እንታይ ጉዱ እጃ ኸይልካ ንከምቲ ሕማቕ ከይተስምዓና
2: ኣትለለ እቲ ጉድሲ ሕማቕ ፅቡቕ እንታይ ምዃኑ ንገረና ግዳ ዘይትብል እዮም
3: ካላሚ ክሳሕ ያ ሰተ እቲ ጉድሲ እንታይ ክምዃኑ ንገረና
0: በዚ ርሑቕ ገጠር እዩ ዓዲ ጎኖቕ ድበሃል ዓዲ ሓደ ማስእ ውልድ ምስ በለስ ተዛሪቡ ኢሎም
1: እንታይ ውልድ ምስ በለስ ኢሉ ክትብል ዲኻ ዋይ ኢሉ ንኻ ምስ ተወልደ ሜ ኢሉ ምባል ዳ እንታይ ዜና ኮይኑ ኩላቶም ሓስእ ምስ ተወልደ ከምኡ ብሉ
0: ኣትስቂልክ ንዶ ሜ ኣይትበላ ባይ ክዛረባ እዚ ማሕስእ ኢሎም ውን ክሪኦ ደድ መፀሰብ እስኻ ኮን ወዲ ክሶ ቅድሚ ሕጂ ቅድሚ 10 ዓመት ቀትልካ ኢኻ እስኹ ኮ ካብ ዳይ ክሶ ቅድሚ ሕጂ ሰሪዕ ክትፈልጥ ኢኺ እስኻ ኮ ንክስቶ ከምዚ ክትገብሮ ተሓስብ ኣለኻ እንዳበለ ንኩላ ጎና የውፃሉ ኢሎም
2: እዋይ ውርደ እዋይ ፍሽለጥ እሞ ተቐላለዓ ዘላ በለኒ
4: ኣብታ ዝረኣ ሞ መስመራ ዲ ክመፅእ ነይርዎ
3: እንታይ ክገብር
4: ኣብ ማእከል ክልተ ድያን ኮፍ ተብሎል ድየ ኣለኻ ሽዑንን ንዝመፀ በዓል ጉዳይ ይግባይ ዘይብላ ውሳነ
1: ዓይነግራ ዘይትገርፉና በቃ ነኒ ዝተዘርበሲ ብዘይ መዓስ ኣበይ ከመይ ኢሉ ከይበልኩምስ እምን እዚ ንወዲ ከምዚ ንኳ ይሽግር ዘምፅእ ዘሎ በጃኻትኩም ኢለኩም እዚ ውፁእ ሓሰብትን ቤላቤለውን
0: ኣታስቕልኩም ዶይ ትዛረቡ እዚ ኮ ካብ ፈፂሞም ክሕስቡ ዘይክእሉ ዓበይቲ ሰባት ኢና ንፅናዮም ሽ ንብለኩም ኣለና
1: ኣታሰተ ናይ ብሓቂ ኸዲኻ
0: ናይ ብሓቂ ይዎ ኣብቲ ፓርኪን ክልተ ሰብኡትን ሓንቲ ሰበይትን እንዲኦም ዝዛረቡ ነይሮም ኣናኸ ከምዛ ስራሕ ደለኒ ፅግዕ ኢለ ተሸኒዮ ፅን ኢለ ሰሚዐ እዮም
3: ያ ክሓጣፊቱ ብዚ ጨልፋ ጌርካ ፍቃና ያ ፋስዋሕ
2: ፅንስማ ሰተ እንታይ ዘፍርሕ ነገር ኢካ ትነግረና ዘለካ ናይ ብሓቂ ድዩ
0: ኣትወ ደይ ምዝራቢኹም ከሪኢኩምና እምበር ክገርመኩም ወረ ዝገደደ ተኣምራት እዩ ዝገብር ዘሎ ኢሎምኹም
2: ሰተ ኣብኡ ዝነበርካ ይትመስልን እዩ በዕልኻ ዲካ ሕሪስካ እዮ
0: ወሪድኒ ኣበይ ክነብር ዳ ኢሎምና ንነግረኩም ኣለና
1: እዋይ እዛ ክብሉ ሰሚዕናዶ ኢሎምናዶ ቤላቤሎም እንዲያ ሳዕሪና ዘላ
5: ሓደ ሓንታ ኣብዚ ኣዋፂና በሊዕና ዘይንኸይ እንታይ ተዓዲምና እንዳኸድና ሰዋፂና ክንበሊዑ እንታ ክገብሩ ድዮም ዓዲሞምና እንታ ሓንታል ባህሊ ብኮ በቃቅ ስለ ዝኾነ እዮም ጨቢ ኢሎሞ ሕጂ ስዋ ኢሉ ኮሪኢካ ካን ከምቲ ሓተላ ይቕርበልና እንጀራ እሞ ንዕኡ ጣፍ በሊዕ ዘይፈልጥ ሞ ሕጂ ቅርበልካ ኢልካ ይትሓስብ መሸላ ይቕርበልና
1: እንታይ መሸላ
5: እንታ ንስኻ ማ ዝነቐዘ ባዕ እንኳዕ ትማ ኣብቲ ዕዳጋ ካብቲ ዕዳጋ ከብቲ ብኸብ ካብ ዝወስደን ዘነበረ ጥሪት እንተትርእን መገረመካ መገረመካ
6: ስዋሓት ናይ ባርካ ከምቲ ደገዝኡ ኸይድ ነር
5: ላስቆል ሓደን ክልተን ኢልካ መሰንገለ ዝቁፅር ስኸይነ ዕበራታትን ገልዓሳትን እንበር እዩ
6: እንታ ብልበኻ ዲኻ ትዛረብ ዘለኻ
5: ኣነ ዛ ስማዕ ኣዶ እዛ ብዕራይ ቁልቁል ትብል ፀርፍላ ፈፂማ ዘይትርዳእ ነራ ትማል በሪሃለ
6: እዛ በጂ ትፈልጣ ነርካ
5: ይፍልጣ
6: ንሓደ ርኢኻ ኣለካ

0: ብዕብራን ምንካድስ ኢሉ ዘንከልከል ዝብሰብ እንድያ ትዋሃብ
1: ኣንታ እዚኣ እንተትሪአን ኮኒ ቆርበት ዶ ይኸይዱ ይኳ ከምበል ብጀካ ቆርበትን ዓፅሚ ስጋ ዝበሃል ኮያ ከምዚኣ ዘይብለ ዋ ሃባኢድ ከብለካ ኣሎ ወደ ጌጋ ክልኣለይ እምበሪ ዓበቕ ዘለዎ ኒአን ከማን ዝመስላ
0: እንታታኻ ክኩፎ መልሽካ ትወስኸኒ ዘለካ
1: ኣንታ እዚአን ኮ ሪኢኻ ኣለካ ናይ መርዓ ስለ ዝኾና እየ ናብ ገዛ ዝሕረዳ እምበሪ ኣብቲ እንዳመቻላየተ ዝኾና እቲ ሓኪም ሓሪድኩም ከይጠባሕኩም ሓውቃፅልዎም ዘለ
0: እንታ ሓኪም ባ ዘረባ ምፅኢኻ እዘን ኣብ ዝኾነ በዓላትን ውራያትን በብጉዝዶ ብገለ ዝሕረዳ ኣብ ገዛውቲ ንሳተን ኮንከያ ልክ ዓብታ ሕክምና ትርከባ ማቸ ኣሎ ኣብ ኣብ ኮይን ተሓሪ ደግ መፃ ዝግባእ
1: ሓካወ ወዲ ሰብ ዓዲምካዶ ብገንዘቡ ሕማም ከም ዝገዝእ ትገብሩ ኢኻ
0: ኣዋ ከምዛ በርዓ እዚ ኣበይ ነራ ትዝክር እንዳምሕፁን ትወዲ በረንበራ ስካፍላ ባሻ ይተላ
1: ትቅድሚ ዓሚ ጓሉ ዘመርዓ ወዲ ሓዊ ብካ ዝብፅሓካ ዝወለዶ
0: ኮንካ ከመጌርካ ዳ ትርስዕ ዶ እንታይ እንታይ ትብል ዳ ከመጌርካ ርስዕኸ ኣብ ፅባሕ መርዓዶ ናይ ወለደኛ ኢሉ ምስ ዓደመና ዓፅምቲ ቁርጥም ኢልካ ከመይ ዲኻ ኮንካ
1: ደስ ክዘክረኒ
0: ዋ ከመጌርካ ዳ እሱ ረሲዕኸ እቲ ዓፅሚ ስጋ ዘለዎ መሲልካ ከምዚ ጌርካ ሪኢ ከምፅት መሰበልከ ከምዚ ናይ ገመድ ጉተታ ምርኢት ሪኢኻ ኣላ ምኳኑ ዛበካ ከምዚ ጌርካ ምፅት ዓቢልካ ኣነብትኻኻ ፅኒሓ ከምዛ ጌረሳላ ዝረገፅኩ ከምዛታኮምበር እማ ከለካ ተወርርካ ካ ብትይፋዓት ኢኻ ዮም ነርካ
1: እንታይ ገብር ፈታዊ ዓፅሚ ገይረኒ ፈጢረኒ ከምዚ ህርፋን ፀባ ዘለዎ ስጓጉ ድማ ይወድአ ዝበሃል ኣለ ተወሩ ተቅድሚት ከደልጋ ርአ ከለካ ነቶም ቅድመይ ዝነበር ኣብረ ወዲ
0: ብናይ ጓል ሓፍትካ መርዓ ልክዕ ነቲ ዓፅሚ ርኢ ካብቲ ዓፅሚ ዝነበረ ጅማት ከምዚ ናይ ላስቲክ ማንቲ እንዚግርከብ ምፅፃ ተወሩ ይርካ ነቲ ኣብ ቅድሚኻ ዝነበረ በራሕ ዘማኻ እንትደ ክትወሩ ይርከል ኣቢልካ ንሪኢኻ ለካ ኣብ ርእሱ ትፍታፍ ኣይመላእኻ እዮ
2: ስምዑ ባ
0: ስምዕ
2: ኣዝማድኩም ድሕር ከምኡ ገይሮም ንምንታይ ኢኹም ንባህልቢ ጭብዶ ቁማልዶ ጠማዕዶ እንዳበልኩም ተሓሚዎ ድልኹም
1: ከዓ ጀመረ
2: ካብ ሰባት ብዙሕ ስለ ንፅበ ንነብስና በዓልና ኢና ንሕዝና ስለምንታይ ግን ተሓሚ ናይ ሰባት ብሉፅ ውፅኢት እኮ ነቲ ናታትኩም ስለ ዘየትሕቶ በቻኻትኩም ኢለኩም ኣይተሓስዱ
0: እንታ ተስፎም ንዳል እኮ ኢና ዘለና ንጨራቕ
2: ጭራቓት ንኣሽቶ ሓሶታት እኮ ዓበይቲ እምነታት እዮም ዝሰብሩ
0: እዚኣስ ሓቅኻ
2: ሓቅኻ እሞ እንታይ ዓብስ ኣብዚ ኮፍ ኢልኩም ነቲ ምንም ጥቕሚ ዘይብሉ ሕሜት ከተኹም ስዕቡ ዓልሲ እንታይ ይፋይድኡ
1: ኣታ ሰብ እንታይ ኢና ጌርና ከዓ ከም ጥላሎ ደድሕርና ንኸድካ ምክቶ ብለና
2: ሓቅኻ ንኹሉ ገንዘብ ዘይትኸፍለሉ ዋጋ ስለ ዘይወሃቡ እዩ እምበር እዚ እኮ ንለባም ሰብ ዓብ ሓገዝ እዩ ስለዚ ጣዕሳ ካብ ዘይተጠቀምኩምሎም ግዜያ ስለ ዝመፅእ ንግዜኹም ብግቡእ ኣመሓድሮ ብግቡእ ተጠቀሙሉ እየ ዝብል ዘሎ ካደ
1: ተሰበለ ቅድም ናይ ነብስካ ሕሰብ ዋዕ
2: እወ ሕማቕ እናሰማዕኹን ሕማቓት እናረእኹን ስቕ ክብል ስለ ዘይክእል ድሓን ምኻድ ሕሸኒ ገድፈኩም ዎ ግን ሓደ ነገር ክነግረኩም እቶም ብሉፅ እምሮ ዘለዎም ብዛዕባ ሓሳባት እቶም ማእከላይ እምሮ ዘለዎም ድማ ብዛዕባ ፍፃሜታት እቶም ከምዚ ከማኹም ድኹም እምሮ ዘለዎም ድማ ብዛዕባ ሰባት እዮም ዝውዕሉ እሞ መደቦ እምሮኹም ኣበይ ከም ዘሎ ባዕልኹም ፍለጡ ወድሓንኩም ማዓ ሰላም
0: ንግፍ ኣቢልካ ዘረባስ

0: ተመስገን ተመስገን ወይና ኢሎ ማዓንቲ ስነበይኒ ኢሎ በይኑ ኣውሪድለይ ደድሃ ኣብ ዝኸፍ ኢሎ ዶ ነይረ
1: እንታይ ሕጂ ሰኸከ ዝኸፍ ኢልክ
0: ምስ ደንጎ ክዳሃ ይገብር ኢለ መፅ እዚ ከዓ ትእዛዝ ናይ ኣስራሓየ እዩ ክንደይ ድዮመ ኣብ ጥራይ ከብዶም ፍርቂ ዘንቢ በለስ በሊዖም መፅኦም ዝተፈርፍዑ ዘልሓጥ ኢሎም ይወድቁ እሞ ኣምቡላንስ ፀፀዊዐን ስቢዳለ ድወስዶ ክንደይ ድዮም
1: እሞ ኣነ ሜርሲ ዝኣክልሲ በለስ ክበልዓልክ
0: ኣቴ በለስ እኮ እንተብዚሕካን ኣብ ጥራይ ከብድኻን ይፎቅ እምበሪ ዝተፀረየ ቫይታሚን ዘለዎ ፍሩታ ኮ እዩ እዚ ግን መጤንካ ምስ ትበልዖ እዩ
1: እዚ ንዓ ክንጥቀምክ ንሕና ግን ብዝተፈላለየ ፍሩታታት ረዲእክና ኣሎ ሜሌ ኩኽ ኣራንሺ ባናና ኣናናስ ጌርና ኣይንስእሉ
0: ፅቡቅ ኣብክልቸንስ ዝበሃሉ ፅሩ ከምዚ ከማይ ምክበር ስርሖም ነይሮም ኣሕምልቲ ንመገብ ሮ
1: ንሕና ሓምበልዒና ንዓኻትክ እንታይ ኢልና ንክንፀፈክን ኣዲ ሓምለ ኣነስ

0: ኣይኮንክን። ሓምሊ እዚ ናይ ጥዕና መሰረት፣ እዚ ዕድመ ዘንውሕ፣ እዚ ካብ ስብሕን ምኽራሽን ዘድሕን ዝተፃረየ መኣዛ ዘለዎ መግብስ ንስኺ ከተንኣእስየቲ
1: ሃዲድ ሃበይ ኣነ ንዓኽን ከዋጥረክን ኢለ እምበር እዚ ትብሎ ዘለኹን ጠፊእኒ ከይመስለክን ኣራይ እዚ ኸሊጠ ኸማንሲ ቤጀተራ ንክኸውን እዩ ምዲበ ዘለኹ
0: እንታይ እንታይ ማለት ይኸ እንታይ እዩ ስናይ ቦታ ድዩ
1: ቬጀተራን ማለትሲ ካብ ስጋ ተፋቲሕካ መስሕምልትን ምስ ፍረታትን ቀልኪዳን ኣሲርካ ጥዕናኻ ምውሓስ ማለት እዩ
0: ፅቡቅ እሙና ባናና ድኻታት ደመፂኹም
1: ከይፈተና ኣነ ዳዕማ ምስኮንካ ክትነብር ኢልካ ተቕበሎ
0: በል ሜርሴ ትዕቢስን ወድቀት ትቕድማ ከምዝበሃል ንስኺ ድማ ገንዘብ ክዕድመኺ ክሕፅረልኪ ስለ ዝኽእል እንተኽኢልኪ ገንዘብኪ ፅድቅን ሰላምን ግዝብሉ
1: ንስኹ ንደኣ ካብቶም ፅቡቕ ኣእምሮ ዝተዓደልክን እንዲኹም ናይ ገንዘብ እምበር ናይ ኣእምሮ ድኽነት ዘይብልክን
0: የብለይ
1: ካብቲ ናተይ ገንዘብሲ ናትክ ንኣእምሮ ኣቕኒእኒ ደኢድሃበይ ኣዝለይ ይቐኒ የሃበይ ማዕረ
2: ሕዘገኒ ዓለይክ ኣለኻ እዚ ኮ ከላም ፋርቕ ናይ በለካ ለክዓካ ዝመግቦም ሰባት ከላም እዩ
3: ኣታ ስምዑናኣሎ ብድሕሪኡ ነቲ ማሕስእ ኣብቲ ዓዲ ዘሎ ናይ እንስሳታት ሕክምና ምስ ወሰድዎ እቶም ሓካይም ከዓ ደሓ ናይ ቻቐሉ ኣብ ሽሕ ዓመት ሓደ ማሕስእ ይውለድ ኢሎም ኣፀናኒ
2: ከማዓትክዝብ እዩ ሓሶት እዩ እዚስ ሓሶት እዩ ንብለኩም ኣለና
4: ዑስማን ዓበይቲ ሰባት እዮም ከም ኢሎም እናበለካ
3: ፅንሕኖ ኣብቲ ሕክምና ምሰብ ፅሑወኸ ኣጋጣሚ ስቶም ሓካይም ናይ ዋንጫ ዓለም ናይ ኣርጀንቲና ናይ እንግላንድን ፀወታ ይርኡ ነይሮም ሲ ወዮ ማሕስ ኣጥፍዋ ስከጥፍዋ ኣርጀንቲና ክስዕርያ ይብሎም
4: ናይ ባሓቂ ኮይኑ
3: ልክዕ ከንታ ድበላ ድወ ብኡነ ክትውዳይ ኢልዋ ኣርጀንቲና ድወ ብኡነ ስዒሮም
4: ምንቲ ኮይኑ ኣጥፍዋ ኢልዎ
3: ኣጋጣሚ እቲ ማሕስ እዚ ቲፎዞ ናይ እንግላንድ ኮይኑ ፀኒሑ ኢሎም ኹም
4: ኣምሮት እሞ እቲ ማሕስ እሲ ናይታ ሃገር ዘርኢ ኣለዎ ማለት እዩ ኣብ ሰባት እዚ ኣብ ኤርትራ ተወሊዱ ዶይኮነን ዝበሃል ዘሎ እሞ ናይ ሙሉእ ዓለም ዘርአኩ ካብ ሓደ
3: ፅንሑ ዶ እቲ ሃገር ነዚ ምሰምዐት ነዚ ማሕሲ እዚ ዜግነት ክህበለኒ ኢላ ኣውጃ ኢሎም ኹም ካብ ሙሉእ ዓለም ከ ነዚ ማሕሲ እዚ ክርዩ ናብ ዓዲ ጎኖ ክመፁ ኩሎም ፍቓድሓትሎም ኢሎም
4: ተደልዮሞ
3: ኣቲ ዓሻ ዋ ኣብ ሙሉእ ዓለም ጨናፍር ከፊቶም ነቲ ማሕሲ እመንያት ስዕር ኢሎም ድሕሪ ምሕታት ብስኮሜሳ ቁማር ናተፃወቱ ገንዘብ ክእክቡ ግዲ
4: እዚ ኣርኣ ገንዘብ ከም ንሕታ ማለት እንዳ
3: ወረ ፊፋ ክክገርመኩም ነዚ ማሕሰ ክትገዝኦ ፍሉይ ተገዳስነት ያተርእደላ ኢሎምና
4: እዩ ንሳ ክዳ ስለምንታይ
3: እዋ እዚ ኣብ ኣዋርሒ ድውዳእ ነበረ ፀወታታት ነቲ ማሕስእ ብምሕታት ጥራይ ብዘይ ዝኾነ ይኹን ወፃኢታትን ክሳራን ድኻምን ኣብ ደቃየ ሎሚ ዓመት ቻምፒዮንስ ሊግ ክስቶ ወሲዳታላ ሎሚ ዓመት ፕሪምየር ሊግ ክስቶ ወሲዳታላ እንዳበሉ ቀልጢፎም ክካረዩ
4: ብኸመ ይፈልጦ ማለት እዩ
3: ኢሎም ኽን ናይተን ጋንታታት ኣርማ የቕርብሉ ሞ እሱ ከዓ ናይታ ትስዕር ጋንታ ኣርማ ልክ ከምዚ ዲበላ ንጥኤል ክሰራ ምስ ደርየ ከዚ ገይሮኹም ፈርሙሽ ፑፍፑፍ ይብል ልክዕ ናባዮ መልክተሎም ኢሎም
2: እንታይ ዝበሎ መስሓቂ ወደይ ሓራይ ክንደይ ብክንደይ ከምዝወፅስ ብከመይ ይፈልጥ
3: እዚ ሞ ንዑ ክገርመካት ዝቀለለ ነገር እዩ ናብቲ ኣርማ ከይዱ ፑፍፑፍፑፍ ይብል ሞ ንዓን ቆፂሮም ልክዕ ክኾነ
4: ላ ክፍ ዘይብሉ ሕሙሞ ይከውኒ ሰብ እኮ ነቲ ውፅኢት ጥራይ ዘይኮነ ነቲ ፀወታ እዩ ዝብህጎ እዋዋ ፀወታ ክትሪዮ ዘብህገካ ኮ እቲ ውፅኢት ስለዘይትፈልጦ ኢኻ ነቲ ውፅኢት እንድሕርቲ ማሕሰ ኣቐዲሙ ዝነገረካ ኮይኑ ግን መቕረት የብሉ
5: ኣብቶም ሰባት እንታይ ንኸውን ዘለና ነንዝተዘርበ ዘረባ ሓቅነቱ ከይረጋገፅና ቤላቤለውዲ ኣይኮነን ከይፈለጥናሲ ብዘለዎስ ንምንታይ ኢና ንቕበሎ
4: እዩ ሞ እንታይ ክትብደል ኢኺ ኣብ ዓለም እኮ ዘይተገብረ እምበር ዘይተነገረ የለን
3: ሓቂ ክጓል ወይ ኣነሲ እዚ ኣምላኽ እንታይ እዩ ገይረ እዩ ዋላ ከምዚ ማሕስእ ፈላጥ ንኩሉ ገይሩ ዶ ይፈጥረ
6: ዋ ጌርባውፅኢካ ኣብታማ ሰባት ድማ ካብ ሬቶ ቃሒልና ኢሎም ሓሪዶም ምበልዑኻ
5: ንሰ ዘ ትገብር ሰታሕወይ ቅልጥፍ ኢልካ ተመርዖሙ ከምዚ ማሕስእ ተወለድካ ይፍለጥን እዩ
7: እዋ ከምቲ ወይ ጎቦኹን ወይ ምስ ጎቦ ተፀጋዕ ዝበሃል ተኣምራታዊ ማሕስእ ኹምካ ክትውለድ ካብ ዘይከኣልካ ኣቦት ተኣምራታዊ ማሕስእ ዲበላ ትኸውን
6: ጥራሓሲና
3: እሞ ካብ ክልቲ ክንዳ ሓንቲ ክንደይ ትፃገመልና
6: ንዕና ድማ ተሓስቦ ሞይ ዝንጋዓካ ንብለካ ማዓረ
8: ብቤት ቁርሲ ደማሲሴ ኣብ መናፈሲ ከይደ ተናኺሴ ብዘረባ ደይደኻብ ተሓጒሴ ናባኸ ሰላም ክብል ተበጊሰ

0: ራሳ ከያዛ ግጥሚ
1: ግጥሚ ዘይኮነት ናይ ኣጋጣሚ ግጥሚ ኣፍበሃል
0: ገብሪ
2: ሰላም ንዓኻት ክንኹል
0: ነሰመይ
2: ሃየ
0: ከም ስሙ ተስፋ ዘስንቕ ባወስ ትክሎ
1: ብዘይ ቀልዓለም ክዛረብ ኣደይዳ ሃብያት ተስፋ ስኒቓ ነዊሕ ከም ዝሓስብ ገይራትኒ

0: ንዕቕ ጉዳን እዩ።
1: ነዚኣቶም ዝነዓቕሞ መን እዩ እሞ ድሞ ንዓኻ ዋ ዘይከውን።
0: እዚኣቶም ሓፂር እንተዘይንዕቕ መን ከም ሰብ ቆፀሮ፣ ነዊሕ እንተዘይፍርሕ ከዓ መን ሰብኣይ ንሓዘዎ ትብል ምስላ እዮም ዘዘኻኽሩኻ።
2: ሕጅስ ሓንጣልን መስፍንን እንተዘይንዕቑ መን ሰብ መቆፀሮ፣ ተስፎም እንተዘይፍርሕ ከ መን ሰብኣይ ንሓዘዎ ክትብል ንኽእልና
0: ይከኣል እዩ። ምክንያቱ በቲ ክብልዎ ዝፀንሑ ሕሜታን ባጫ እንዳኣናን ርግፅ ርግፅ ዕምፅቕ ዕምፅቕ ኣብሎም እዩ ትመፀካ። ግና ፈሪሐ ግዲ ኮይነስ ኣይገበርክዎን ሓዲገዮም እዮም መፅ
1: ልቢ ስለ ዘዕበኻ እምበር እዚኣ ናይ ቀደም ምስላ እንዳ ሕጂ ኣብደት ተገይርናያኸ ዓሳ ተዘይንዕቕ መን ሰብ መቆፀሮ ለባም ልቢ ተዘይዕቢ መን መሓዞ ክንብላ እምበር
0: ልክዕ ልክዕ ኣለ።
3: ሕጂ ከተኸደግ መንደሊ ከዓ ክደጃባይ ትመፅ ዘለካ እንታይኹን በዚ ናይ እምሮ ሕሙም ኢልና ንዕቆ ሰብ ከምንፅረፍን ከምንዝለፍን ጌርካስ እሞ ከዓ ምስ ድኹማት እምሮ ከምንባሃል ጌርካስ እንታይኹን ካ ክትብለኒ
4: ክላስ ኮይ ንዕቕ ንዕቕካ ቦታ እዩ ከይጎድለካ
3: ዋ
4: ወ
3: ኣ እቲ ሕማቕ ጥርፍን ዘለፋንሲ እንታይ ኮይኑ እዩ ዘይስቆረካ
4: ስለ ዝለመድክዎን ኣብ ግንባረይ ስለዘይጥቃዓኒ
3: ዋ
4: ወ ነዚ ሕማቕ ንጥቡቕ ጌርካሉ ንኩሉ ዘርስዕ ሰብስክንፍተገዲስካ ዝመትካ
3: ናይ ካልኣይ ግድሰንን ኢናዓይ ስማዕ ንባህሊ ብጭብሲ ምልክት ሕማቕ ዘመን ዝመስላ ከም ዳሜራ ናርእን ዝወድቃት ትብለን ዝምጠጥ ጅማት እምበር ዝሕየኽ ስጋት ዘይብለን ከብቲ ካብ ዕዳጋ ሒዙ ክኸይድ ርአዮ ደልካ
4: እማ ሒዙ ክኸይድ የኢለካ እምበሪ ጎዝዕትዎ ወይ ሓሪድዎን ደኢለካ
3: እወ ምት ካብ ዕዳጋ እሞ ድማ ኣብ ድሮ መርዓ ጓሉ ሲ ካሓደ ንበር ክሰዓለለ እንዲ ትኽንኩመኒ
4: ይፈለጥ ነ
0: ምሕረ
5: ኣደይ ድሃም እንታይ ስለ ዝበለትከ እያ ካብቲ ቅድሚ ሕጂ ኣትሒት ክትርያ ዝነበርክ ሕጂ ሰማይ ስቕልከያ ዘለኹ
2: ብዛዕባ ከምቲ ነታሃፍትያ ነገራትኒ ብገንዘበይ ከዓ ፅድቅን ሰላምን ክሽምት ከምዝኽእል ኣዘኻኺራትኒ ሃብታም ሽሕ ሃብትም ልዕሊ ሰቡ ከምዘይበልዕን ኣብ ክልተ ዓራት ከምዘይሓድር ሕሽ ኸላትኒ
1: እዚ ደኣሞ ፍልስፍናዊ ዘራርባ ድዩ ማማ ድሃ እኳ ሓደ ሓደ ግዜ ትዛረቦ ዘረባ መሬት ኣይወድቕን እዩ
0: ናይ ሃብታማ ዘገርም እዩ ነብሶም ቀፂዖም ገንዘብ ክእክቡ ቆሎጥጥቆ እናበልዑ ሓልፍዎሞ ዳሓር ገንዘብ ምስ ኣከቡ ዝድርበ ገንዘብ ምስ ሓዙ ጥዑም ክበልዑ ኢደምዎስ ምሰበሉ ሓሻካ ኣደዳ ደንቢ ዝሕንሽኮኑ ምስኮኑ እታ ናይ ቀደመይ ቆሎ ስገም ሃቡኒ ጥሕንባ ትሕሸኒ በዚ ኣብ ሓምሉ ግበርለይ እናበሉ ናፍታ ናይ ቀደም ኣመጋግብኦም እዮም ዝምለሱ።
1: ኣይኣዝዝ ገሊኦም ብሰንኪ ድኽነት ስእንዎ እቶም ዘለዎም ድማ ብሰንኪ ጥዕና ይሕረምዎ
0: ከምቲ ፈጣርና ኣዳም መሬት ኢኻ እሞ ኔርካ ኔርካ ናብ መሬት ዝበሎ ድኻኻ ኔርካ እሞ ገንዘብ ኣኪብካ ኣኪብካ ናብ ድኽነትካ ኣያትኸውን
1: እዚኣ ሓቂ እያ። ዝበዝሑ ሃብታማት እኮ ሃብቶም ንደቀም እዩ ንሃብቲ ከምቲ ዝፃዓረሉ ዝሕጎሰሉ ዳርጋ የለን። እቶም ዝተዓደሉ ንፉዓት ወሊዶም ደቆም ሃብቶም ይሰስንሎም እቶም ዘይተዓደሉ ከዓ
0: ንሃብቶም ብዓመት ስለ ዘምፅዎ ኮይኑ እቲ ገንዘብ ድማ ነቶም ዘይፃዓር ደቆም ብኣሊፍ ኣጥፍኡ ንዕኦም ድማ ኣደላ ጭንቀትን ሕማምን ገይሩ ኣሳቂዩ ዝቆትሎም
2: እወዘረርኹም ከፍርሕ በሉ ኣደይልሃ ብዝኸፈተቶ ማዕፀ ልቦናይ ንስኻትኩም ከዓ ስለ ዝመላእኹምለይ መለበም ረኺበ ስለ ዘለኹም ውፅኢት ድማ ኣብ ዝሓፀረ ግዜ ተፀበዩ
0: ብነብስኺ ጃህራ ስለ ዘይትፈትዉ ይኽምበር እዚ ክንብሎ ፅናዕና ኮ ንስኺ ኣቐዲምኪ ተግቢርክ እዩ
2: ኣይፋሉን ገና ብዙሕ ነገር ከም ዝጎደለኒ ይበርሂለይ
0: ኣቲ ንስኹ እኮ ሓንትን ኣዝያ ቀላልን ይኣበርኪ
2: እውይ ተስፈወይ ሕማቕ ከተዛረካ ክኸይድ
0: ኪድበል ካብቲ ማእከላይ ደረጃ ዝምደብ ኣተሓሳስባኺ ናብቶም ብሉፅ ኣተሓሳስቦኦም ተሰጋገ
1: ኣንታ ተስፎ እንታይ ካ ክትብላ ሓሲብካ ነርካ ኸ
0: ድሓን ከምቲ በሳኒ ዝቐተለ ሓኔታ ኣንጭዋ እውወይ ተብሎ ምሕረት ድማ ምዝ ኩሉ ትምህርታን ልቦናኣን ንዕድሚ ኣብ ፀጋ ዘይምቕባል ኣይኣበራ
1: እዚ ከምኡ ወዲ ሰብ ዘይኣበር ሰብ ዘይፍጠር እዩ ሓደ ነገር ኣበር ወይ ገበን ዝኸውን እኮ እቲ ሕማቕ ተግባር ናብ ካልእ ሰጊሩ ሕማቕ ሳዕበን ዘምፅ እዩ
0: ድሓን ከም ሻሙ ሸለል ኢልና ክንሓልፉ እምበር ሕማቕ ኣብነት ምዃኑ እንኮ ወላ ዓብይ ይኹን እምበር ኣበር እዩ ዝኾነ ኣብ ቤት ቁርስ ኣለኹ
1: ሓረይ ተስፈሞ
0: ዓሰላም
3: ኣብቲ መርዓ ዝፀናሕና እዩ ብሜስን ፅራይን ዝተዓጀበ ርኢ ከለኸ ብሩንዶ ዝዝሕላ መላሓስካ ክሳብ ትቁርጥን ብኮራር እንተኻ ሓይካያደ መፅኢኻ

0: ኣንግበርካ ኢ ኣትነግረን ዘለካ
1: እንበርከ ንስኻ ኣብ መርዓ ባልሓፍትኻ ኣነ ጥዑይ ኣስናን ስለ ዘይብለይ ወላ ዓንቲ ክገብር ኣይክእልን እየ ኢልካ ነቲ ክክንዲ እዛንካ ዝተመትረ ስጋ መመፂኻ ቶፍ ትብሎ ከምዘይነበርካ ኣብ መርዓ ናይ ጓል ባህል ብግን ይኻልኻ ነቲ ዝጠር ወላ ቦታ ዝተመትረት ስጋ ኣብ ኣኸለካ ርካ ውሒድካ ቁጥካ ትኩልሶ ነርካ እታኮላስ
0: ከባኒ ስራሕ ሓደ ካብቶም ክራሩ ዘርዋይ ኣስናነ ኢሎም
1: ኣነስነኒ ከራርቲ ምጥሑ ዝመስል ኣስናንካ ክመስል
0: ባዕልካ ትፈልጥ እምባር ኣብ ውሽጢ ኣበይ ድካ ትቕመጥ ሓንሳብ መልሓስካ ሓይካ ዳ ሓንሳብ ጡፍ ከይበልካ ውሒጥካ እዳበልካ እዳሞታ ይክበካ ኢላ
1: ኣነ እኳ እዛ ተስፎም ርኢካ ኣለካ ድኹማተ እምሮ ዝብለና ዝክር ከብላ ከለኹ ከምደረኩ እየ ዝኸውን
0: ድሓንሓንሓንሓንካዕቲ ክትለም ያ
1: ኣትሓሰብ ኣብ ክንዲናብቶም ብሉፃት እምሮ ንስገር ትብለኒ
0: ክትለም ኢካ ክትብለኒ እወ ኣንታ ክንደ ሳጓን ፅርፊ ዘየመድናዮ ዘይርሳዕናዮ
1: ሕራይ ንሕና ስለመድናዮ እቶም ሰብ ብሉፃት እምሮ ንብሎም ከ ኢሎምድና ዶ
0: እቲ ሓንቲ ኣ ዓቕምካ ዘይትምነ ኣብ ክንዲ ናብቶም ብሉፃት እምሮ ትመጣጠርሲ ርኢኸለካ ዓቕምካ ማእከላይ እምሮ ዘለዎም ናብኣቶም ክትበፅሕ ዘይትምነንታ
1: እንታ ሰብ ዘይትምሕረኒ ሙኻ እንተሰዓናዮ ሲ ምትምናይካ ክትክልኣለ
0: ምትምናይ ትኾንካ ዳ ከምዝላይካ ኣሽንኳ ይዶ ንስኻ ብሓሳብ ጥራይ ሲ ኣነ እኳ ንጓለይ ትኒካ ውፅኢታ ትሚተ ክሰምረለ ዘይከኣለ
1: እንታይ ኮይኑ ዘይሰምረልካ ንዓይ ብብሓሙሽተ00 ናብ መጅረትካ ፋልዩ ረቢልካ ንስኻ ንጓልካ ትምኒት ኣውፅኢካ ወረ እንታይ ትምኒት ናሕፀርከዮ ኮንካ እምበር ትምኒት ሓሙሽተ ኮ እዩ ሽማ ደማለይ ስብና ወጭ ኮይነክ
2: ያ ጀማዕ ትርክብ ክንዛረበሉ ዝግበአና ንዕዋ ኣሽካል ኣኽባር ናይ ካርጅ እንከለናስ ማሕሲእ ተዛሪቡ ማሕሲእ ተነቢዩ ክንብልሲ ማማዕጉልያ ክማልኩም እያ ጀማዕ ትርክብ
3: እታ ማሕስእ ከተዛርብ ማሓስ ኣበይ
2: ኣታ ሓዋ ኣምራ ኣርጊ
4: ንባዕለካዓልያ ሰበብ ዳበልካ ሰበብ ከተንፀና በረደለዎ ማይ ተጀሚሩ ኮ ቀልጢፉ ኣይውድእን እዩ ዋታ ዕጉልያ ኣስኩት
3: ሰድ ንከባበርባ ዓባይካ እንተዘይኮንኩ ኮ ኣዴኻ እያ ዓርብ ደይሰምዕ ድ መሲል እኳ ተደሊኻ ንበዓልካ ተሰኮት
5: ሓቂ ኣይ ማማድሃ ትወረኩ ሃበካ ኢና ሰሚዕናዮ ባዕልኻ መምፅእ ነገር ባዕልካ መጥፍእ ነገር ዝበሃል ኮም ዝናትካ እዩ
3: ስቁ ነበላኣ ዝጓለይ ድሓ ሰናፍኮ ይኮንኩን ባዕለይ ክኩሉ እየ ንስኻትኩም ግና እንታይ ወረድኩም ነዚ ሰብዚ ዝኣመንኩሞ
4: እንታይ እሞ ድሓን እዛ ዘረባ ተመጢጣ ከይትገፍሕ እምበር ባዕለይ ይመለስኩ
3: ቅድሚና ፅነሲ ስለዘይለበምና ኣብ ሓንቲ ግራት ናይ ሓደ ሓረስታይሲ ሓንቲ ዱባ ናፅነት ቀሪባ ኢላ ተዛሪባ እንተበሉና ሕጉስ ንበል ላ
5: ኣትደዳ ናብ ሓቂ ክዲኸ ድባ ዝተዛሪባ
3: ንስኻ ኣይትገረሚ ድባ ዳ ሕጂ ዝተዛረበ ደየ ኣለኹ
5: ከምታ ንሰተ ዝበልክዮ ኣነ ድማ ንከባበር ብለክ ኣለኹ
6: በዓል ኮላፊቶ ንዑስማን ዘይተዛርበዎ ግዳ ኣብ ኣፋ እንታይ ካ ክትብል ደሊኻ ነርካ ሞ
2: ሽክረን እዩ ሓቢብቲ ያ ጀማዕ ትርክር ጠብዓ ኣነ ብዛዕባ ኣሜሪካ ምስ ኢራን ዘለዋ መሻክል ፋኸም ይብልኒ ኣሎ ያ ከመይ ከም ዘሎ ከምኡ ድማ ሩስያ ምስ ዩክሬን እስራኤል ምስ ልብናን ኣብ ከመይ ኩነታት ከም ዘለዉ ዘይንዛርበሉ ክብል ሓሲበ ንርኢ
4: ይ ኣነ ኸ ሕጂ ከመንመነን ክጅምራ ትብል መሲል ንበር ብዛዕባ ውዳ ንዓይነ ይተሓትን
5: ዳ ንዓኻ ንሓተካ ናብ ሄር ሙስኬድካ ነርካ ኢኻ
4: እንታይ ዝኸይድ ኣለኒ ብዝኸድናየዶ ሀዚ ዓቀይ እንታይ ኣሎ ሓድሽ ኣኽባር እንታይ ይበሃል ኣሎ ሓድሽ ነገርታይ ኣሎ ምንርአካ ምንሰማዕካ ብዝኸድናዮ ከምኡ ክበሃል ንውዕል ለየለና ሓንካ ዘውርዮስ ፈረሰኛ ነይ መልሶ ክበሃል ኣይሰማዕኩም እንዮም
5: ሓቂ ኸወ ባብ ኤልመንድብ መዓሲ ክዕፁ ሄርሙስ ክኣኺልዎ ተዓፂ ማለት ድዩ ገለ
4: ሄርሙስ ተኸፊቱ ባብኤል መንደብ ተዓፂኡ ኢልክ ተባህለ ካብ ትብሊ ግዳ ናይ ሽግር ክመዓፁ ዓፂኺ ናይ ራዋ ክባብ እንተ ትኸፍቲ ማሓሸኪ
2: ተስፎም ጠብዓን ኩነታት ናይ ዓለም ምፍላጥ መራዋሕድ ኣገዳሲ እዩ
6: ወረሲ ቀልጢፉ ኤክስፓየር ስለ ዝኸውን ከም ካብ ፎርኖ ከምዝወፀ ተንድድ ባኒ ብውዒታ ምስማዕ ይባህ ዝብለካ
4: ኣይጣዓኹምን ዝበዝሓቻ ንላት ብዘይካ ብናይ ድሮን መጥቃዕቲ ሰባት ሃሊቆም ህንፃ ፈሪሱ ብሓዊ መሮር ሄክታራት ባዲሙ ብውሕጅን ምንቅጥቃጥ መሬትን ሰባት ተፈናቂሎም ዝብል ዜና እምበር ኣይ ናይ መዓልቲ ጥዒቲ ዜናን ተስፋ ዝህብ ሓበሬታ ሰሚዕኹም ትፈልጡ
3: ሓቅኻ ተስፎም ኣታ ንስኻስ ዋላ እኳ ዝወሃብ እንተዘይብልካስ ኣፍካን ስምካን እኳ ተስፋ ይህብ መዓዚኣቶም ጥራይ ክል እንዳ ጣሓኒት ዋላ እንዳ ቆናኒት ከይተረፈ ስራሕካ ገገዲፍካ ተባህለ ክበሃል ዝወዓል ዘሎ
4: ዕዮ ገዛኻ ከይስራሕካ ብዛዕባ ናይ እንዳማትካ ኣበር ክትንት ንውዓልሲ እንታይ ይፋይዱ ወረ የብሉን ፍረ
5: እቲ ወረ ካምኡ ኣብ ገዛና ኣብ ቢቲቪ
7: ኣብዚ ዝኸድናዮ ድማ ናይ ዝተፈላለየ ቻነላት ርዮም ብዝመፁ ከይፈተና ዳሓርከ ብዘብሉ ናይ ወረ ወልፈኛታት እናረኸብና ሞ እንታይ ኢና ክንገብር?
4: ንሳቶም ብመልሓሶም ስለ ዝሰርሑ ገንዘብ እዮም ዝረኽብሉ። ንስኻትኩም ግና መሳርሒኦም ከይትኾኑ ብዘይረአ ጡጥ ዛንኩም ወጢፍኩም ናይ ዕለት እንጌራኹም ማዕርሩ።
8: ተስፎም ኣነ ደኣ እዚ ናይ ዝተፈላለያ ቻነላትን ናይ ዝተፈላለዩ ሰባት ትንታነን ከይሰማዕካ ምውዓል ደይክእላ ቅድሚ ዳ ዝናንኮ ከመይ ኣንስርሐ
4: ሰተ እሞ ብኡዩ የዳውካ ሓፂረን የእዛንካ ግን ልዕሊ ዓቐን ውጥ ኢለን ዘለዋ
8: እዛ ነይ ውጥ ኢሉሉ
4: ካብ ምሕር ምዕፃፍ ከምዚ ኢልካ ደው ኢልካ ዘለካ ኸውንካ ኳዕካ ስማዕን ዘለካ

0: እሞ ሚካኤል ካብ መፀሲ ሓንቲ ሕቶ ዶ ክሓተኩ? ወዲ ሰብ ሰለስተ ዝሓስበሎም ኣካላት ኣለዎ።
1: መነመን እዮም?
2: ኣብዚኣ ዝተደርቢሽካ ወዲ ሰብ ብሰለስተ ክፋላት ኣካላቱ ዘይኮነ ሲ ብሓንጎሉ ጥራይ ዝሓስብ ሓቂ እንደ
3: ሓቃና
0: ሚካኤል ከ ከምናታቶም ዲመልስኺ
4: ከምናታቶም ረዲኢት እንዲ ነርኒ ግን ብጀካ ብእምሩኻስ ብልብኻውን ተሓስብ ትኽእል ኢኻ መስለኒ።
0: ልክዕ ሳሳይ ዝሓስበሉ ክፋል ኣካሉ ድማ ኮላሊት እዮም። ስለዚ ብልብና ብእምሮና ብኮላሊት ናይና ንሓስብ።
2: ዘይከውን ሓራይ ናይ ልብስ ብልበይ እንዳሓሰብኩካ መፂኻ ብልበይ ዘፍቅረካ ስለዝበሃል ድሓን
5: ታላ ሚክሳሕ መላኪን እያ ተስፎም ብኮላሊትናስ ከመይ ኣቢልና ንሓስብ።
0: ንኣምላኽ ልብን ኮላሊትን እትምርምር ንስኻ ጥራኢኻ ንብሎ ዶ?
5: ኣይዋ።
0: ስለዚ ብሰለስቲኦም ስለ ንሓስብ ኮይ ዝምርምሮም ልብና ናበይ ከም ንኸይድ የእምሮና ድማ ከመይ ኢልና ብሰላም ከም ንጓዓዝ ኮላሊትና ድማ እንታይ ከጋጥምና ከም ዝኽእሉ ይፈልጡ እዮም። እቲ ሓደ ካብቲ ካልእ ፈላሊና ክንሪኦም ምስ ንፍትን ግና መጥፊኢና ይድኸው።
6: ዋው
4: ሓቂ ከለካ ተስፋ።
0: ንሰለስቲኦም ክፍሊ ኣካላቱ ብግቡእ ዝተጠቀመሎም ሰብ ጠቢብ ወይ ከዓ በዓል ብሉፅ ልቦና ኢልና ኢና ንፅውዖ።
7: ኣታ ከማይን ከም ሚካኤልን ንሓንጎልና ጥራይ ብግቡእ ንጥቀምከ እንታይ ንበሃል ማለት እዩ? ግራ ኣደይ ድሃ በዕላ ተሃብን ከይትብሉ ንታታ ታኸ
0: ንሓንጎሉ ጥራይ ብግቡእ ዝጥቀመሉ ሰብ ፈላጥ ኢና ንብሎ። ፈላጥ በሉ ወላ ንሓንጎሉ ብግቡእ ዘይጥቀመሉ ሰብ ከዓ መፅ እዩ።
8: ኣይትስሓቁ ሓቂ እዩ። ግና ንሓንጎለይ ኣባላሹ ማቶ ገይርኒ ዘሎ እቲ ከም ፅላሎት ደድሕረ እዩ ዝኸይድ ዘሎ መስፍን ምዃኑ ፈሊጥ የለ።
9: ኣምራ መድሃኒትካ ሕጂ ተስፎን ክነገረና ስለ ዝፀንሐ ንዓኣ ብምጥቃም ጥራይካ ካብ ሰብ እዚ ክትጋላገል ትኽእል።
8: እንታ ሓቁ ድ ብጅኹምባ ንገሩኒ
9: ባዕለይ ዘይነግረካ ካብ በለካ ኣካ ክትረኸብ እንተዳ ደሊኻ ብልብኻ ብኮላሊትካ ክትሓስብ ጀሚሩ እሞ ጠቢብ ክትባሃል ኣሸ
8: ብልብን ኮላሊትን ክሕሰብ
0: እወ ፅባሕ ንጎ ኣምላኽ ልብን ኮላሊትን ክምርምር ምስ መፀ ጥርሕን ፀኒሕን ስለምንታይ ዘይተጠቀምካለኒ ኢሉ ናብ ገሃንም ከይድርብካ ብኣታትን እውን ምሕሳብ ጀምር። ሚካኤል እንክስከዚ መዘኻኸሪ ኮነኩም ብዝግባእ ኣባዚሕኪ ኣብ ዝረአ ቦታ ጠቅዕ እዩ።
5: በሉ እየ ጀማዕ ድርክር ዳርጋ ኩላትና ምስቶም ማእከሎት ኢና ተመዲብና ዘለና መላኪን ናብቶም ብሉፃት ንክንሰግር ንመራምር ንሕሰብ ኣበደን ንወርየልና ሰስራሕና ንዕየ።
8: ኣነ እውን ከምቶም ድኹማት ሓማይን ድ ኮይነ ነይረ። ሕጂ ግና ናብቶም ብሉፃት ማለት ጥበበኛታት ክሰግር ዓብይ መስገደል ክሰግር ኣለና።
7: ኣቶም ሰባት ንሕና እውን ከምዛ ሓንጣል ዝበላ ነን ነብስና ሓኺኽና ምስቶም ብሉፃት ጥበበኛታት ንኹን
6: ተስፎም። እቶም ብሰለስቲኡ ክፋላት ኣካላቶም ዝሓስቡ ጥበበኛታት፣ እቶም ብክልተ ዝሓስቡ ወረኛታት፣ እቶም ብሓደ ጥራይ ዝሓስቡ ግን ሓመይቲ ማለት እዩ።
0: ንለባማት ኣምተሎም ንዓያሽ ከዓ ደርጓሓሎም ይመልስ። ንስኻ ዓሻ ስለ ዘይኮንኪ ከድናታ መዓሰላማ በርሽ

ስራሓት ዓሳ ጥዑማይ ወይ ስራሓት ዓሳ ዲጋታት ክበሃል እንከሎ ንንጥፈታት ዓሳ ጥዑማይ ማለት ምግፋፍ ዓሳ ብምንታይ ይግፈፍ፣ መን ይጎፎ፣ ክንዲ ምንታይ ዓሳ ካብ ዲጋታት ይግፈፍ፣ ምሕደሩ፣ ሕግን ስርዓትን ኣጠቃቅማ ፀጋታት ዓሳ፣ ቀጻልነት ፀጋታት ዓሳ ጥዑማይ ፖሊሲ፣ ዕዳጋ ዓሳ ወዘተ ዝብሉ ኣምራት የጠቓልል። ጥዑማይ ክበሃል እንከሎ ማይ ባሕሪ ወይ ጨዋ ማይ ዘይኮነ ማለት እዩ። ማይ ናይ ቀላያት፣ ወሓይዝ፣ ዲጋታት፣ ሓፅብታትን ራህያታትን ጥዑም ማይ ክበሃል እንከሎ ማይ ባሕርን ውቅያኖሳትን ድማ ጨዋ ማይ ይበሃል። ስራሓት ዓሳ ኤርትራ ድማ ስራሓት ዓሳ ጥዑም ማይን ስራሓት ዓሳ ባሕርን ተባሂሎም ኣብ ክልተ ደንበታት ይኽፈሉ። ስራሓት ዓሳ ጥዑም ማይ ኣብ 1940ታት ኣብ ግዜ መግዛእቲ ጥልያን ድሒሩ እውን ኣብ ግዜ መግዛእቲ ኢትዮጵያ ብኣዝዩ ትሑት ዓቐን ፈሊሙ። እንተኾነ ድሕሪ ናጽነት ኣብ 1994 ጸኒሕ እውን ኣብ 2008 ዳግም ብምዝራእ ንኣሽቱ ዓሳታት ጀሚሩ። ብዕቱብ ኣገዳስነቱ ተፈሊጡ ክነጥፍ ዝጀመረ ኣብ ዘንዝሓለፋ 2 ዓመታት እዩ። ማእከል ምርምር ዓሳታት ጥዑም ማይ ኣብ 2000 ዓመተ ምህረት ኣብ ማይ ስርዋ ተመስሪቱ። ቀንዲ ዕላምኡ ድማ ንምዕባለ ስራሓት ዓሳ ጥዑም ማይ ብፍላይ ኣብ ምዝራእን ምክትታልን ዓሳታት ምሕያል እዩ። እንተኾነ ብሰንኪ ዝተፈላለየ ጸገማት ከምቲ ዝድለ ክምዕብል ኣይጸንሐን።

ኣብ ኤርትራ ኣብ ከበሳታትን መታሕትን ብጠቕላላ ካብ 30,000 ክሳብ 7 ሚልዮን ሜትር ኪብ ማይ ክሕዛ ዝኽእላ 1350 ሓፅብታት ራህያታትን ዲጋታትን ታሃኒፀን ኣለዋ። ሽሑ እኳ ቀንዲ ዕላማታት እዘን ዲጋታት ንምዕቃብ ማይን ሓመድን ሕርሻ ንዘቤታዊ ሃልክን ወዘተ እንተኾነ ተመክሮ ዝተፈላለየ ሃገራት ንምፍራይ ዓሳ ከገልግላ ከም ዝኽእላን ከምኡ ውን ኣበርክተን ኣብ ምምሕያሽ መነባብሮ ብዓሳ ናብቲ ከባቢአን ዝነብሩ ሕብረተሰባት ልዑል ምዃኑ ይሕብር። ኤርትራ ሓንቲ ካብተን ኣብ ምምዕባል ዝርከባ ሃገራት ብምዃና ብቁጠባ ምዕብልቲ ንምግባራ ህዝብን መንግስትን ኤርትራ

0: ራ ነቲ ብመግቢ ነብስኻ ምኽኣል ዝብል ዕላማ ናይ ቀዳምነት ቀዳምነታት ምዃኑ ኣሚኑ ሓያል ጻዕሪ ኣብ ምግባር ይርከብ ኣሎ። ነዚ ዕላማ እዚ ንምትግባሩ ድማ ኣበየ ከባቢኡ ማይን ሓመድን ንምዕቃብ ንኣሽቱን ዓበይትን ድጋታትን ራህያታትን ብምህናፅ ጽቡቕ ገስጋሰ ይመዝግብ ኣሎ። ክሳብ ሕጂ 1350 ንኣሽቱን ዓበይትን ድጋታት ተሃኒፀን ኣሎ። ካብዚኣተን እተን 71 ድጋታት ብሚኒስትሪ ሃብቲ ባሕሪ ዓሳ ተዘሪአን ድሮ ኣብ ጽቡቕ ደረጃ ናይ ፍርያት በፂሕሎም።
1: ዝዓቆረ ማይ ኣብ ዲጋ ንመስተይ ሰብ፣ ንመስተይ እንስሳ፣ ንዘራእቲ ኢሪጌሽን ማለት እዩ ዝካየድ። ተወሳኺ እንታይና ንገብረሉ ዘለና እዚ ድጋታት እዚ ዓሳ ንዘርአሉ ኣለና ማለት እዩ። ካብዚ ከዓ ሕሱር ዝኾነ ፕሮቲን ነቲ ኣብ ገጠር ዝነብር ህዝብና ንባፅሓሉ ኢና ንፍትን ነርና ማለት እዩ። ሕጂ ተቐንዳ ብድሆ ኮይኑ ዝፀንሐ እንታይ እዩ እቲ ተሓሳስባ እዩ። ተሓሳስባ እንታይ እዩ ካብ ባሕሪ ኮለና ክንዲዚ ባሕሪ ሲ ስለምንታይ ኣብዚ ንእሽተይ ረሃያ ዲጋ ዓሳ ተራብሑ ጨዋቅ ትብሉ ትፍትኑ ናይ ባሕሪ ዘይበላዕናዮ ኣብዚ እዚ ተሓሳስባ እዚ ሓደ ዓንቃሲ ዓብ እንትሆ ኮይኑ ፀኒሑ ማለት እዩ። ካልእ ብተወሳኺ ፍልጦ እዩ ህብረተሰብና ኣፍልጦ ኣመጋጅባ ኣብ መግባዕ ዓሳ ዝነብሮ ኣፍልጦ ትሑት ነይሩ። ብፍላይ ከዓ ተንዲጋታትና ዓሳ ኣለዎ ዘይብለና እቲ ሚኒስትሮ ቅፃል ፃዕራ ክገብር ፀኒሑ ካብ ዝምስረታት ሒዙ ነዘንዲጋታትና ዓሳ ተዘርአን ስኸርባሓ ከምዝኽእል ክራባሕ ከምዝኽእል ፈሊጡ ብዝተፈላለየ ክራባሕ ኣለን ፀኒሑ ኣበይቲ ጉለ ፀኒሕ እ እቲ ኣፍልጦ እቲ ህዝቢ እውን እቲ ናቱ ካስተም ወይ ከዓ እቲ ናይ ኣመጋግባ ናይ ዓሳዊ መፍልጠት ስለ ዘይነበረ እዚአን ከም ዓብዪ ቀንዲ ሓነቕቲ ብድሆታት ኮይነን እየ ፀኒሕን ማለት እዩ።
0: ክሳብ ሕጂ ብዛዕባ ኣበርክቶ ዓሳታት ኣብ መነባብሮ ኣብ ከባቢ ዲጋታት ዝነብሩ ህዝብታት ይኹን ኣብ ቁጠባ ሃገር ካብተን ዲጋታት ክሳዕ ክንደይ ንምዃኑ ዝተገብረ መፅናዕት ሎ ኢልካ ክዝረብ ኣይካልን። ኣብዘን ዲጋታት ብዙሕ ትሕዝቶ ዓሳታት ከም ዘሎ ክሳብ ሕጂ ግን እቲ ኣብቲ ከባቢ ዝነብር ሕብረተሰባት ክጥቀመሉ ከም ዘይከኣለን ይፍለጥ። ብገምጋም ኣብ ዓመት ክሳብ 4.9 ቶን ካብ ነሶ ከፍ ዲጋ ክግፈፍ ከም ዝከኣልን ካብዚአን ዛጊት ተዘሪአን ዘለዋ 71 ዲጋታት ብገምጋም 348 ቶን ዓሳታት ክግፈፍ ይከኣል። ካብ ኩለን ዲጋታት ኤርትራ ማለት 350 ዲጋታት 1600 ቶን ዓሳ ኣብ ዓመት ክግፈፍ ከም ዝከኣል ኢፋድ ማለት ኢንተርናሽናል ፋንድ ፎር ኣግሪካልቸራል ዲቨሎፕመንት ኣብ 2016 ዘውፅኦ መግለፂ ይሕብር። ኣብዚ ሕጂ እዋን ኣብ ስራሓት ጥዑም ማይ ምስ ፍርያት ዓሳ ዝተኣሳሰሩ መፅናዕቲ ምግባር ኣዝዩ ኣገዳሲ ምዃኑ መስክሩ ለይ ምባል ዘድልየ ኣይኮነን። ጽሬትን ዓይነትን ናይ ማይ ኣብ ዓመት ክሕዞ ዝኽእል ብዝሕ ማይ ኣብ ብምፍዋስ ማይ ኩዕታትን ክዝን ትሕዝቶ ዓሳን ጽልዋ ስራሓት ጥዑም ማይ ኣብ ማሕበረ ቁጠባ መነባብሮ ህዝቢ ተኸባብን ዘተኮረ መፅናዕቲ ምግባር ማዕረ ክንደይ ኣገዳሲ ምዃኑ ክንግንዘብ ይግባእ።
1: ሚኒስትሪ ሕጂ ነዚ ሃጓፍ ናይ ተጠቃምነት ኣለል እዩ ህዝብና ሲ ነቲ ዓሳ ዝፈር ዘሎ ዲጋታትና ተን ዲጋታትና ምስተዘረአ እቲ ክሊማ ተሰማሚዕዎ ኣኩለን ዞባታትና ማለት እዩ ተን ኣርባዕተ ዞባታት ደረሰ ምዕራባ ቆላታ ፅቡቅ ከም ዝፈር ምስተረጋገፀ ሓደ ሃጓፍ ካለየ እቲ ሃጓፍ እንታይ እቲ ህዝቢ ይጥቀመሉ የለን ነዚ ንምጥቃም ሕጂ ሓደ መፍትሒ ክኸውን ኢሉ ዝሓሰቡ ፕሮጀክት በጊስ ማለት እዩ። እዚ ፕሮጀክት እዚ ብምሕደራ ፀጋታት ዓሳ ዝፍለጥ ኣብ 2017 ኣበጊሱ እዚ ቀን መጀመርታት ፕሮጀክት ዝገበሮ ነቲ ህዝቢ ኣብ ጓሳዊስካ ኣፍሊጥካ ዓሳ ከም ዘለዎ መፍላጥ እዩ ማለት እዩ። ሕጂ እዚኣ ኣብ ኩለን ዞባታት እንታይ ነቲ ህዝቢ ዓሳ ከም ዘለዎ ንምፍላጥ ኣብ ክዲጋ ኬድካ ዓሳ ውፅኢካ ካብቲ ዓሳ ንምጋብ እዩ ነሩ። ሓደ ቦ ዝበሉናና ብላምዛ ዲጋ ላምዛ ሃከፋ ማለት እዩ ኣብኡ ጎስጓስ ክንገብረሎም ምስከልና ዝኾነ ነገር ኣይትማሉ ምስ በልናዮም ሰዓታት እውን ከይዱ ሰዓት ሓደ ቢሉ ድሕሪዩ ካብኡ ገፊፍና ዓሳ ውፅኢና ጠቢስና ምሰብላዕናዮ እዞም ደቀ እዩ እዚ ዲጋና ስማይ ጥራይ ዝዓቅሩ ዝመስለና ነይሩ በር መግቢ እውን ዘለዎ ኮይኑ ይስማዓና ነይሩ ኢሎም እዚ እንታይ ማለት እዩ እቲ ንቕሓት ስለ ዘይነበረ ኣይጥቀምሉ ነይሮ። ኣብዚ ሕጂ እዋን ግን እቲ በዚ ፕሮግራም ዝተጀመረ በዚ ምሕደራት

መልከታት ዓሳ ጎስጓስ ተባሂሉ ንምግቢ ዓሳ ዝምልከት ጎስጓስ ተባሂሉ እቲ ጊጋ ዓሳ ከም ዘለዎ ተፈሊጡ ኣብዚ እዋን ድማ ዝሓሸ ኣፍልጦ ተረኪብለ ብፍላይ ኣብተን ኢንተርቨንሽን ዝተገብረለን ኣብተን ምትጥር ዝተገብረለን ጊጋታት ማሕበራት ዝተመስረተለን ጊጋታት እቲ ፍልጠት በሪኩ ትነቕሓት በሪኩ ኣብ ዝሓሸ ኩነታት ንርከብ ኣለና ንብ

0: ሽሑኳ ካብ ፅባሕ ናፅነታት ሒዙ መንግስቲ ኤርትራ ሓያል ፃዕርታትን ተበግሶን ንምዕባልን ምምሕያሽን ስራሕት ዓሳ ክወስድ እንተፀንሐ ዛጌት ኣበርክትኡ ኣብ ምምሕያሽ መነባብሮ ህዝብን ምድንፋዕ ቁጠባ ሃገርን ከምቲ ዝድለ ኣስተዋፅኦ ክገብር ኣይፀንሐን። ሚኒስትር ሃብቲ ባሕሪ ንምምሕያሽ መነባብሮን ምውሓስ መግብን ናብ ከባቢ ዲጋታት ዝነብሩ ሕብረተሰባት ብዝብል ሃቐነ ካብ ፅባሕ ናፅነታት ሒዙ ኣብ 71 ዝተሰርሐ ዲጋታት ዓሳ ክዘርኣለን ፀኒሑ። ዋላ እኳ ብዝተገብረ ፃዕርታት እተን ዲጋታት ብተዛማዲ ዝሓሸ ፀጋታት ዓሳ እንተሃለወን ንጥፈት ምግፋፍ ዓሳን ምዝመዛ ፀጋታት ዓሳ ዲጋታት ዳርጋ የለን ክበሃል ይካል። ኣብ ከባቢ ዲጋታት ዝነብሩ ሕብረተሰባት ነዚ ኣብ እግረን ዘሎ ፀጋታት ናይ ዓሳ ክጥቀማሉ ኣይፀንሐን። ቀንዲ ጠንቅታት ናይዚ ፀገማት ድማ ህዝብታት እዘን ዓድታት ናይ ነዊሕ ዓመታት ልምድን ባህልን ስጋ ናይ ጥሬት ምምጋብ ዘጥረይቡ ምዃኖም እዩ። ብኻልእ ወገን እውን ሕብረተሰብ እዘን ከባቢታት ልምዲ ምዝውታር ዓሳ ከም መግቢ ዘይፀንሐን ብምዃኑ ነቲ ክስተታት ኣጋዲድዎ እዩ። ብተወሳኺ ሕፅረት ክእለት ምግፋፍን መሳርሒ ናውቲ መግፍፊ ዓሳ ዘይምርካቦም ተወሳኺ ብድሆታት ንምዕባለ ስራሕት ዓሳ ጥዑማ ይኮይኑሎም። ኣብ 2016 ብውድብ ሕርሻን መግብን ፋኦ ዝወፀ መግለፂ ከም ዝሕብሮ ካብ ጠቕላላ ናይ ዓሳ ፍርያት ማለት 62 ሚልዮን ቶን ዓሳ እቲ 11.6 ሚልዮን ቶን ካብ ጥዑም ማይ ዝተረኸበ እዩ። ኣብ ገለገለ ሃገራት ኣፍሪቃ ዓሳታት ጥዑም ማይ ቀንዲ ምንጪ መግቢ ህዝበን እዩ። 25 ሚኢታዊት ካብ ጠቕላላ ናይ ዓለም እቶት ድማ ካብ ሃገራት ኣፍሪቃ ዝእከብ እዩ። ውድብ ምግብን ሕርሻን ዓለም ኣብ ዘውፅኦ መግለፂ ቅጠባ ዋጋ ዓሳታት ጥዑም ማይ ክሳብ 26 ቢልዮን ዶላር ይበፅሕ። ካብዚ እቲ 66.1 ሚኢታዊት ካብ ሃገራት ኤስያ ክርከብ እንከሎ 22.2 ሚኢታዊት ድማ ካብ ሃገራት ኣፍሪቃ ዝተረኽበ እዩ።
1: ዘድሊ ንቕሓት ረኪብሉ ይረኸበን ምናልባት መፅናዕቲ ዝረጋገፅ እዩ ክኸውን። ሕጂ እቲ ሚኒስትሪ ነዚ ብድሁ ንምፍታሕ ቅድማ ምንታይ ዝሰርሕ ነይሩ? ኣብተን ዞባታት ኮይኑ ይሰርሕ ነይሩ፣ ቤት ፅሕፈቱ ኣብ ዞባታት ኮይኑ ይሰርሕ ነይሩ። ድሕሪ ዚ ምስ ገምገመ ህዝቢ ይጥቀመሉ የለን ምስ ተባሃለ ህዝቢ ንክጥቀመሉ ምንታ እንታይ ገይሩ? ማሕበራቱ ንዞባ ዘርጊሑ ማለት እዩ። ንዞባ ምዝርጋሕ ማለት ከ ብቐረባ ነቲ ህዝቢ ረኪብካ ምርዳእ ማለት እዩ። ስለዚ እቲ ካብ ብማእከላይ ቤት ፅሕፈት ወይ ከዓ ካብተን ከተማታት ተበጊስካ ዝካየድ ዝነበረ ናይ ጎስጓስ ናይ ትምህርቲ ብዙሓት ማዓይ ነበረ። ስለዚ ኣብ ጥቁ ቀሪቡ ኣብ ንቅሳን ዞባታት ዘሎ ኣብ ጥቁ ሕብረተሰብ ቀሪቡ ነቲ ተመጋብነት ዓሳ መግቢ ዓሳ እንታይ ይጠቕሙ ኣብ ጥዕና ዘለዎ ኣበርክቶ ንቆልዑት እንታይ ይጠቕሙ ዝብል ሰፊሕ ጎስጓስ ስለ ዘካየደ እቲ ንቕሓት ሕጂ ካብቲ ዝነብሮ ወሲኹ ይርከብ። ተመጋብነት ምግቡ መጠን እንዳ ዓበየ ይርከብ ማለት እዩ። ኣብዘን ኩለን ማሕበራት ኣቑልና ዘለና ንኣብነት ኣብ ዞባ ማእከል ኣብ 8 ማሕበራት ተመስሪታ ኣለዋ። እዘን ማሕበራት ዝገፈፎ ዓሳ ናበይ ዝኸይድ እቲ ህዝቢ ዝጥቀመሉ ዘሎ እቲ ህዝቢ ሕጂ ንቕሓቱ ስለዝበረኸ እቲ ጥቕሙ ናይ ዓሳ ስለዝፈለጠ በቲ ዝካየድ ዝነበረ ጎስጓስ እቲ ተመጋብነት ከዓ ብኡ መጠን ይዓብሎ። እዚ ግን ክረጋገፅ ኣብ ክንደይ ናብ በፂሕና ግን መፅናዕቲ ዘድልየ እዩ። ግን ሓፈሻዊ ኣዘራርቦ ካብቲ ዝነበረ ኣፀቢኦና ማሓይሹ ህዝቡን ክጥቀመሉ ጀሚሩ ኣሎ ኢልና ክንዛረብ ወይ ከዓ ክንብል ክንነገር ክል

ብመሰረት ጸብጻባት ኢፋድ ካብ ነፍሲ ወከፍ ዝተዘርኡ 71 ዲጋታት ኣብ ዓመት ብጠቕላላ 350 ሜትሪክ ቶን ዓሳ ብገንዘብ ክትመን ከሎ ድማ 10.5 ሚልዮን ናቕፋ ማለት ንሓደ ኪሎ ብሕሳብ 30 ናቕፋ ክርከብ ከም ዝከኣል ይሕበር። እዚ ጸጋ ኣብ ህዝብታት እቲ ከባቢ ክመቓራሕ ምዝ

ዝኽእል ኣብ መናባብሮኦም ብውሕስነት ምግብን ኣታዊታትን ክህልዎ ዝኽእል ኣበርክቶ ቀሊል ኣይኮነን። ብሓፈሻ ኣብ ከባቢ ዲጋታት ዝነብሩ ሕብረተሰባት ኤርትራ ብዛዕባ ኣገዳስነት ዓሳታት ጥዑማይ ኣብ ምምሕያሽ መነባብሮን ምውሓስ ምግብን ክህልዎ ዝኽእል ኣበርክቶ ደረጃ ንቕሓቶም ትሑት እዩ። ኣብዚ ሕጂ እዋን ሚኒስትር ሃብቲ ባሕሪ ስራሓት ዓሳት ጥዑማይ ከምቲ ዝድለ ንኸይምዕብል ዝገብሩ ዘለዉ ቀንዲ ጠንቅታት እንታይ እዮም ብምልላይ ንምዕባለ ልምዓት ዓሳት ጥዑማይ ምስ መሻርክቲ ብምዃን ዓቲቡ ይሰርሓሎም።

0: ቀይሕ ባሕሪ ብኸመይ ቀይሕ ባሕሪ ተባሂሉ?
1: እዞም ሲያኖ ባክቴርያ ዝበሃሉ እዚ ሲያኖ ባክቴርያ ካብቶም ዓይነታት ባክቴርያ ድዩ ብሉ ግሪን ኣልጌ ንብሎ እ በቢ ዓይነቱ ሕብሪ ኣለዎ። ኣብ ቀይሕ ባሕርና ግን ወይከዓ ሞስ ኣባናን ዘሎ ወይከዓ ዝበዝሑ ኣብ ባሕርና ዝርከቡ ግን እዞም ፒንክ ወይከዓ ቀይሕ ዝኾነ ሕብሪ ዘለዎም ሲያኖ ባክቴርያ ማለት እዩ። ሕጂ ግዜ ኣለዎም ንሳቶም ኣብ ገለ ሲዝን ወይከዓ ኣብ ገለ ወቅትታት እቲ ናቶም ቀይሕ ሕብሪ ወፅእ ሞ ማራ ምስ ደመቐ ነቲ ባሕርና ማለት እዩ ኣብ ማዕዲኻ ክትሪኦ ከለካ ወይ ብርዕ ክትሪኦ ከለካ ናብ ቀይሕ ዝኾነ ሕብሪ ይህቦሞ በዚ እዚኣቶም ዓይነት ወይከዓ እዞም ቀያሕቲ ሲያኖ ባክቴርያ ኸኒ ኤርትሮስ ናንጥዖም ዘለና እዩ። ነዚ ምስ ረኣዮም ከዓ ሬድሲ ኢሎም ኣውፅኦም ወይከዓ ቀይሕ ባሕሪ ንብሎ ዘለና ማለት እዩ።
2: ቢፎር ኮመ ኢራ ቅድሚ ዶተወርሶስ ኣብዚ ቀይሕ ባሕሪ ብንግዲ ብዝተዘወርሉ ኩነታት ማለት እዩ ከምዚ ሲዝናል ወቅታዊ ትበቁል ቆፅሪ ነራ ኣብቲ ገማግም ባሕሪ ማለት እዩ ኣብቲ ማእኸል ባሕሪ ደይከስ ኣብቲ ገማግም ባሕሪ ከምዚ ወቅታዊ ትበቁል ኣሎ ቀይሕ እዩ ሕጂ እቲ ቀይሕ ዕምባባታት ኣብቲ ከማግን ባሕሪ ምስ ራእይዎ ብወቅታዊ ድማ ስለ ዝበቁል ነበረ ኤሬትሪም ኢሎሞ ማለት እዩ። ኤሬትሪም ዝብል ቃል ካብ ግሪክ ድመፅ ኮይኑ ትራንስሌት ክንገብሮ ኮና ናብ እንግሊሽ ድማ ሬድሲ ንብሎ ማለት እዩ። ቀይሕ ባሕሪ ማለት እዩ።
3: ቀይ ባሕሪ ኣብ ውሽጦም ዝርከቡ ቀይሕ ዝሕብሮም ኣታክልቲ ስለ ዘለዉ ነቲ ባሕሪ ቀይሕ ሕብሪ ስለዝህቦ ብከምኡ ቀይ ባሕሪ ተባሂሉ።
4: ኣብቲ ቀደም ግዜ ግሪካውያን በዚ ቀይ ባሕሪ እናሓለፉ እንከለዉ ኣብ ግዜ ወቅታዊ ዝወፅእ ናይ ዕምባባ ቀይሕ ዕምባባ ንዑ ብምርኣይ ኤሪትሪየም ኢሎም ኤሪትሪየም ማለት ከዓ ቀይ ባሕሪ ከም ዝበሃል እዩ።
5: ብግሪካውያን ተባሂቦ ግሪካውያን እንታይ ተባሂሉ ይፍለጥ? ኤሪትሬስ ተባሂሉ ዝፍለጥ። ኤሪትሪየም ማለት ቀይሕ ማለት እዩ። ስለዚ እዚ ከባቢ መፅ እንተዳ ኢልና ካብቲ ኤሪትሪየም ዝበሃል ወቅቱ ሓሉ ኣብዚ ባሕሪ እዚ ብዝመፁ ተሃዋስን ወይድማ ህዋሳት ኣለዉ ሲያኖ ባክቴርያም ዝበሃሉ። ስለዚ በዚ ኣብ ሓደ ወቅቲ ኣብዚ ባሕሪ ዓብለልቲ ኮኑ ሞ ይዕብልሉ ሞ ቀይሕ ሕብሪ ድማ የልብሶዎ ነቲ ባሕሪ። ስለዚ በዚ ድማ ኤሪትሪየ ሲ ተባሂሉ ድሓሪይ ድማ ናብ ቀይሕ ባሕሪ ናብ ሬስ እንዳበለ ስሙ ናብ ዝተፈላለዩ ቋንቋታት እንዳርዓ መክከል ጀሚሩ ማለት እዩ።
6: ኣብቲ ቅድሚ ልደተ ክርስቶስ ዝነበረ እዋን ንግዲ ገለ ኢሎም ምስ መፁ ንግዲ ገለ ሰርሑ ነይሮም ኣብ ገንጎን ባሕሪ ገለ ወፁ ማለት ኣብ ገንጎ ባሕሪ ምስ ወፁ ኣብቲ ገንጎን ባሕሪ እንታይ ሪኦም? ቀይሕ ፍዮር ይሪኦም ማለት እዮም። ቀይሕ ፍዮር ምስ ራዩ ቀይሕ ፍዮር እንታይ ይበሃል? ኤርትሪዮም ይበሃል ማለት እዩ።
7: ስለምንታይ ሬድሲ ተባሂሉ ወይ ካብ አይ መፅዩ? ኣብ ሰለስተ ክንሪአ ንክእል ኢና። ሓደ እቲ ምድንፋዕ ናይ ደቀቅቲ ቀያሕቲ ሰባባ ባሕሪ ንብሎ ሕጂ ወቅታዊ ኣለዎም ቀፃሊ ኣይዕምብቡን እዮም ወይ ኣይድንፍዕን እዮም ግን ገለ ወቅቲ ግን ኣብዝዕምብብሉ ወይ ከዓ ብብዝሒ ኣብዝድንፍዕሉ እዋን ቀይሕ ሕብሪ ነቲ ባሕሪ ስለ ዝብዎ ብከብኡ ዝተበገሰ ቀይሕ ባሕሪ ተባሂሉ ክኸውን እኽእል እዩ ዝብል ገለ ኣሎ ማለት እዩ። ካልእ ተርኢና እቲ ሕብሪ ናይቲ ማይ ወይ ትርኢት ሕብሪ ናይቲ ቀይሕ ባሕሪ ተርኢናዮ ዳርጋ ናብ ቀይሕ ዝበለ ኣብ ገለ ኣጋጣሚታት ዝመፅእ ዝረኣየሉ እዋን ወይ ትርኢት ኣለዎ። ብፍላይ ንሱ ከዓ ከበይ ዝመፅእ ካብዚ ኣብ ምዕራባዊ ዘሎ ቀይሕቲ ጎቦታት ወይ ከዓ ካብቲ ቀይሕ ዕምባባ ባሕሪ ዝህቦ ትርኢት ብከምኡ እውን ቀይሕ ባሕሪ ተባሂሉ ክኸውን ይኽእል እዩ ዝብል ገለ እውን ኣሎ። ከምቲ ዝበልኮ ካብ ማእኸላይ ባሕሪ ንደቡብ ስለ ዘሎ ኣብ ናይ ቋንቋ ከዓ ሬድ ማለት ከዓ ደቡብ ስለ ዘሎ ብከምኡውን ሬድስ ተባሂሉ ክኸውን ይኽእል እዩ ዝብል እዚኢታት ኣሎ ማለት ግን ዝያዳ እቲ ዝግለፀሉ ግን ካብቲ ናይ ቀያሕቲ ዕምባባ ባሕሪ ናይ ቀያሕቲ ሰበባ ባሕሪ ዝመፀ ክኸውን ንኽእል እዩ። ኣብዚና ንመብዛሕት ዜ ምስ ኢና ንተኣሳስሮ ቀይሕ ባሕሪ ማለት ካብቲ ሕብሪ ናይ ቀያሕቲ ደቀቕቲ ሰበባ ባሕሪ ዝህብዎ ወቕታዊ ካብኡ ዝመፀ ክኸውን ንኽእል ኢልና መብዛሕት ግዜ ምስ ከምኡ ንድምድሞ ማለት እዩ።

0: ኮራል ንዓኸ እንታይ እዩ?
1: ኮራል ክንብል ከለና ዋላ ከምቲ ተምሃርናዮ ማለት እዩ ካብ መጀመር እዩ ብትመሰረቱ ተመፂና ኮራል እዚ እምኒ ባሕሪ ንብሎ ዘሎ እዩ እጂ እዞም ኮራል ዝተመፂና መጀመርያ ብዞም ናእሽቱ ተሃዋስያን ወይከዓ እዞም ፖሊፕስ ንብሎም ዘለና ምስ ሞቱ ማለት እዩ ተኣኻኺቦም እዚ ኮራል ንብሎ ዘለና እምኒ የቕሞ ማለት እዩ። ኮራል ሕጂ ብዙሕ ጥቕምታት ኣሎ ኣብ ባሕሪ ከምዝና ዓሳታት ማለት እዩ ከም መንበሪኦም መፋረሪኦም ጠቕመና ሂወታዊ ኮራል ከዓ ኣሎ ማለት እዩ።
2: ናይ ምስዋን እንዲ ዝበሃል ፃዕዳ ነበሮ እምኒ ማለት እዩ ኣብ ሰሜናዊ ቀይሕ ባሕሪ ድማ ብብዝሒ ክንረክቦ ንኽእል። ዓለም ድማ ብዙሓት ዓይነታት ኮራላት ኣለው። ካብኦም ድማ እቶም 500 እንትርከቡ ኤርትራ ኣብ ካሊእ ኮርና ዓለም ደይርከብ እዩ።
3: ኮራል ማለት ኣብ ክርሰ ባሕሪ ዝርከብ ተፈጥሮዊ ፀጋ ኮይኑ ከምቶም ደቂ ሰባት ንክነብር መፅሪ ገዛ ዘይብና እቶም ኣብ ባሕሪ ዝነብሩ ሂወታውያን ንክፅብሩ ንክፈርዩን ስለዚ ኮራል ንዓይ ነቶም ደቂ ሰባት ጠቐምቲ ዝኮኑ ናይ ባሕሪ ሂወታውያን ስለዘፅልዎምን ስለዝዕቅቦምን እዚ ንዓይቲ ኣገዳሲ ወይ እቲ ጥቕሚ ናይ ኮራል።
4: ኮራል ማለት ካብ ዝሞቱ ፖሊፕስ እዩ ዝስራሕ። ኮራል ጥቕምና ናይ ኮራል ጥቕሚ ከዓ ነቶም ዓሳታት ባሕሪ ከምኡ ከዓ ኣታክልቲ ባሕሪ መዕቀቢ ኮይኑ ንጥቀመሉ ካልእ ከዓ ከም ጥቕሚ ዘለዎ ነቲ ኮራል ኣብቲ ዌቭ ናይቲ ናይ ባሕሪ ማዕበላት ዝመፅእ ይከላኸለሉ።
5: ኣብ ባሕርና ዝርከብ ፀጋ ኮይኑ መመስረቲኡ ድማ ካብ እክብካብ ናይ ዕፅምቲ ናይ ዕፅምቲ ናይ እንስሳታት ባሕሪ ማለት እዩ ካብ ዓሳታት ገለመለ ዝተመስረተ ኮይኑ ከም መጋየፂ ገለመለ ብዙሕ ነገራት ይጥቀመሉ። መጋየፂ ናይ ገዛን መስርሒ ገዛ ብዙሕ ዓይነት ኣበርክቶ ዘለዎ እምነ በረድ ፃዕዳ እምኒ እዩ።
6: ኮራል ሕጂ ኮራል ንባዕሉ ኣብ ማይ ዝርከብ ባህርያዊ ሃብቲ ኮይኑ ከም ዕንበባታት ባሕሪ እናተባሃሉ ንፍለጥ እዮም። ስለዚ ጥቕምታት ናይዞም ኮራል እንታይ እዩ እንተዳ ኢልና ከም መፀባበቂ ክንጥቀመሎም ንክእልና ከም ጀወርሊ ማለት እዩ ከም መድሃኒት ንምክንኻን ተባሂሉ ዝስራሕ መድሃኒት እውን ካብዚ ከም ዝስራሕ ኣፍልጠለን ማለት እዩ። ኣብ ዓለም እውን ኣስታት 500 ሚሊዮን ዝኾኑ ህዝብታት ንመግቦም ናቶም ኢንካም ኣብ ኮራል ከም ዝምከሱ መፅናዕታት ኣሎ ማለት እዩ።
7: ኮራል ክንብል ከለና ዕምባባ ባሕር ማለት እ ብትግሪ ክንሪኦ ከለና ዕምባባ ባሕር ማለት ከዓ ሂወታዊ ከም ኩሉ ፍጡር ወይ ከም ኩሉ ሂወታዊ ባሕሪ የስተንፍስ፣ ይምገብ፣ ይንቀሳቀስ፣ ይፋረ፣ ይመውት ማለት እዩ። ሕጂ እቲ ሂወታዊ ዘብሎ ከዓ ሓደ ንእሽተይ ቅርፂ ናይ እንስሳ ወይ ከዓ ንእሽተይ እንስሳ ንብሎ እዚ ቲኒ ፖሊፕ ንብሎ ኣለና ስ ሕጂ ብውልቂ ክንሪኢ ከለና እቲ ኢንዲቪጅዋል እንስሳ ወይ ከዓ ብውልቂ እንስሳ ክንለና እቲ ፖሊፕ ኢልና ንፅውዕ እዩ። ሕጂ ዕምባባ ባሕሪግ እንታይ እዩ ዝገብር ብሓባር እዩ ዝነብር ማሕበራዊ ሂወት እዩ ዘሎ ኩሎም እዞም ቲኒ ፖሊፕ ንብ ዘለና ተኣኪቡ ብሓባር ዝነብሩ ሓደ ኮራል ከዓ የቕሙ ማለት እዩ ሓደ ሂወታዊ የቕሙ። ሕጂ እዚ ፖሊፕ ንብ ዘለና ኣፍ ኣለዎ ማሓውር እውን ኣለዎ ማለት እዩ እቲ ኣፍ ንብሎ ኣሎ እቲ ቴንታክል ንብሎ ማሓውር እውን ኣለዎ ማለት እዩ።
0: ኣብ ኤርትራ ክንደይ ዝኣኽላ ደሴታት ኣለዋ?
1: ኣብ ኤርትራ ከባቢ 360 ዝኣኽላ ደሴታት ኣለዋ። ክንጠቅስ ተኮይና ኸኒ ቀዳሚቲ ድሒል ትበሃል ደሴት ኣላትና፣ ካልአይቲ ኖራ ትበሃል።
2: ኣብ ኤርትራ ልዕሊ 360 ደሴታት ኣለዋና ከምቲ ኩላትና ንፈልጦ። ጠቕላላ ስፍሓተን ድማ ኣስታት 1335 እዩ ናይ ብምልኣት ልማት ገለ ካበን ንምጥቃስ ድማ ዳህላክ ኣለና ደሲ ዳህላክ ናኩራ ዝበሃል ኣለና። ኣብዚ ቀረባና ውን ናብ ምድባፅ ቀሪባ ትርከቡን ሸክሲዕ ትበሃል ኣላትና ግሪንላንድ ብዙሓት ደሴታት ኣለዋና።
1: ኤርትራ ብደሴታት ሃፍታም ሃገር እያ። ኣስታት 360 ደሴታት ኣለዋ። ካብዘን 363 ብምጥቃስ ከዓኒ ደሴት ዳህላክ፣ ደሴት ናኩራ፣ ደሴት ድርብሸ ክንጠቀስ ንኽእል።
4: ኤርትራ 360 ደሴታት ኣለዋ። እታ ዝዓበየት ደሴት ከዓ ዳህላክ ከቢር ትበሃል። ንሳኻ 642.95 ኪሎ ከም ዝኾነት ካልይቲ ከዓ ኖራ ትበሃል። ኖራ ከዓ 109.39 ኪሎ ስፋሓት ከም ዘለዋ። ሳሰይቲ ከዓ ሓሊባይ ትበሃል። እቲ ሓሊባይ ዝተባሃለት ከዓ 78.39 ኪሎ ስፋሓት ከም ዘለዋ።
5: ኣብ ኤርትራ 360 ዝኾና ደሴታት ኣለዋ። ካብአን ከዓ ደሴት ዳህላ ክንብል ንኽእል፣ ደሴት ኖራ፣ ናኹራ፣ ሃዋኪል ብዙሓት ዓይነታት ደሴታትን
6: ገላ ካብ ንምጥቃስ ድማ ብዓብዩ ዓባይ ደሴት ዳህላ ከቢር ኣላትና፣ ደሴት ኖራ ኣላትና፣ ደሴት ሓራት ኣላትና።
8: ኣብ ኤርትራ ልዕሊ 360 ደሴታት ኣለና። ዳህላክ ከቢር ኣላትና ካብዚ ዓብየት ደሴት ማለት እዩ ናይ ኤርትራ። ኖራ ኣለና፣ ሓራት ከም በዓል ድርብሸት ገላ ዝበሃላ ደሴታት ኣለዉ ማለት እዩ።
7: ኣብ ሃገርና ብገምጋም ክሳብ ልዕሊ 355 ደሴታት እየን ዘለዋና። ሕጂ ዘን ደሴታት በቲ ናተን ትሕዝቶ ዝፈላለያን መብዛሕትኡ ግዜ ዳርጋ ኣብ ሰለስተ ክንፈልየን ንኽእል ኢና። ሓደተን መቐፀልታ ናይ መሬት ትሕዝቶ ወይ ቅርፂ ዘለዎን ደሴታት ኣለዋና ማለት እዩ። ዝናትና ዚ ኮንቲነንት ናይ መሬት ዘሎ ቅርፂ ልክዕ ኣብ ባሕሪ ዘሎ ኩሉ ትሕዝቱ ማለት እዩ። ተኸኹ እቲ ሓመዱ እቲ መሬት ኩሉ ልክዕ ነቲ ኣብ ደሴ ዘሎ ዝመስል ኣሎ። ሕጂ ገለ መቐፀልታ ናይ መሬት ገለ ደሴታት ኣለና ስን ከም በዓል ደሴ ሃዋኪል ኖራ እዚ ሕጂ መቐፀልታ ናይ ክስታ እዩ ዘሎ ከም በዓል ደሴ መቐፀልታ ናይ ኮንቲነንታል እየን ደላ ወይከዓ ናይ ዝመሬት መቐፀልታ እየን ተንካልኻ በዚ ናይ ኣዲም ክንገልፆ ዝሕ በዚ ናይ ኮራል ብኮራል ዝምስርሓ እዚ ሕጂ እቲ ኮራል ሓደ ተሪር እምኒ ዝመስል ባእታ ዝካል ሸንኮረን ዘመንጩ ኢልና ንሱካ እንዳዓበየ ከይ ከሎ ንደሴታት ብኸም ዝተሰርሓ ኣለዋ ከም በዓል ዳህላክ ማለትና ኮራላይን ኣይላንድ ኢልና ንፅብኦ ወይካ ናይ ኮራል ዝተሰርሓ ደሴታት እየን። ካልእ ኸዓ በዚ ናይ እሳተ ጎመራ ወይከ እዚ ቮልካኒክ ኢራፕሽን ዝተፈጥራ ደሴታት እውን ኣለዋና ማለት እዩ። ንሰንካ ከምኣብዚ ከባብ በዓል ዓሰን እውን ከባዓል ሰን ዓቡር ዝበሃላ ሰንካ ናይ ቮልካኒክ ደሴታት ኢልና ንፅውዖን ማለት እዩ።

0: 17 ክሎጦር ካብ ኣስመራ መፅኡ ነታ ቦታ ናይ ዋደ ዓፂዋ ኣብዚ ከቢድ ማለት እዩ። እቶም ኣህርታት ግዳይ ናይ መስዋእትን መውጋእትን ኣጋጢሙ ክሳራታት መፅኡ ዋሕዱ መፅኡ ኮታ ጨቕጣቕ ኮይኑ ጨቕጣቕ ምስ ኮነ እሞ እንታይ ንግበር ተባሂልና ማለት ምስ በጫ ይውፁ እሞ ከምዝለ ካብዚኣ እንተ ንምዝላቅ ኮይኑ ድኻማትና ሓቢርና ፀላኢ ግዳይ ኣብዛ ጎልጎል ክትርፈና እዩ ሕራይ ትእግረኛ ዝውፃእ መካና ዝግን ድወፅእ የለን ኣብ ክንዲከምኡ ግን ዕድል መሃበና ፈተነታት ክነካየዱ ኢልና
1: 31 ወርሒ 3 ክሳብ ዕለት 2 ናይ 3 መዓልቲ ውግእ ነይሩ ኣብዚ ናይ 3 መዓልቲ ውግእ ኣዝዩ መሪር ውግእ
2: ቀዳማይ ነገር ኣብ ደንከልያ ማይ ዳሓዘ ይድዕወት ሸገርገር ገለ ዝበሃል ነገር እንተልካ ጠፊእካ ዓሪድካ ማለት እዩ ስለዚ ካብ ጉይ መዓል ክሳብ መሓዝ
3: ስርሒት ዓሰም ውግእ ዋዴን ከባቢዮን
4: 17 ክፍሎ ጦር ካብ ኣስመራ መፅኡ ኣሎ ኣብ ሰዓት እዚ ይተርርቲ ውግእ ኣዝዩ ከዓ ክስታይ ኮይኑ ምክንያቱ ምስ ናይ ሎጂስቲክ ጉዳይ ናህና ኣዝና ሓዲግ ከይድና ዘለና ካብ ባፅዕ ረዳት እውን ክመፀካ ዝኽእል ዕድል የለን እቲ ዓቕሙ እውን ካብ ውግእ ናብ ውግእ እዩ ዝኸይድ ዘሎ እቲ መፅእና ዘሎ ዓቕሚ ከዓ ብኣንፃሩ 17 ክፍሎ ጦር ካብ ኣስመራ ይመፅኡ ዘሎ ሽዑኡ ምስ ሙሉእ ዓቕሚ ይመፅኡ ዘሎ ብዝኾነ ግን እቲ ክልተ መዓልትስ ምርር ደለ ውግእ ኮይኑ ካብ ሰዓት 6 ምሸት ኖርማሊስ ጋብ ሰዓት 6 ንጎቱ ውግእ ኸይ ቀትሪ ቁርብ ዳሓሸ ትብሎ እምበር ለይቲ ዕርፍቲ ዝበሃል ይብሉ ካሃጅማን ክንከላኸልን ካሃጅማን ክንከላኸልን ኖርማል ንሓንሳ 9 በፅሓ ሓንሳ 10 በፅሓ ሓንሳ 7 በፅሓ ትምህጃም ማለት እዩ ዋላ እንተተረረ ግን ኣመራፂ የብልና ናብ ሰዓት እዚ ኣዝሊቕና ካብዚ ቦታ እዚ ክንወፅእ እንተኮይና ንሓደጋ ኢና ክንቀላዕ ኣብዚ እውን ከምኡ ዓይነት ስምዒታት መፅኡ ነይሩ ሰዓት ምክንያቱ ተሪሩ ስለ ዝነበረ ትውግእ መዝልቕ ዶ ኣይነዝልቕ ኣብ ዝብል ደረጃ ኣብላዕሊ ከም ዓይነት ስምዒታት ኣምፅኦም ነይሮም እዩ ከነዝልቕ ግን ኣይንኽእል ኢና ብሰዓት እዚ ኩሉ ኣፅዋርን እዚ ኩሉ መካናይዜሽን ምሳና ዘሎ ክናበይ ገፅ ክጓዓዝ ኣደዳ ነፈርትን ኣደዳ መራክብን ኣደዳ ሰራዊት ናይ ኢትዮጵያን ይኸውን ፅቡቅ ኣጋጣሚ ኮይኑ መቸም ነኺስና
5: ንዘራባት በዚዑ 17 ክፍለ ጦር መፅኡ ናይ ስፓርታክያ ኡ ነይሩ ኩሉ ተኣኪቡ ተኣኪቡ ናይ 3 መዓልቲ 2 መዓልቲ ገለ ውግእ ተካይዱ ኣብ መወዳእታ ፀጋም ንመርፆ ቦታ ነይሩ ና ብሓንሳብ ኩላና ርና ብሓንሳብ ፀጋም ንመርፆ ኢና እቲ መጥካዕቲ ማለት እዩ ክሳት ሓሊፍና ነፅርግያ ንበይሉ ዝኣቱ ክንሃርም ስለ ዘለና እዚ መፅናዕቲ እዚ ኣይ ክሰጠና ይከኣለ ንሓር ኣብ መወዳእታ መናውራ ኢና ገርና ኩልኻ ንፀጋምና ፀጋም ጥራሕ ገርና እያ የማን ጎቦታት ዓበይ እዩ ዘሎ ብላዕሊ ኣብ መወዳእታ ንሱም ፀጋም ከይዱ ክወርድ ንሕና ንየማን ወሪድና እ ታባ ዝተሓጃ ዝተሓጃ ቀፅል ኮይኑ ታክሳት ታንክታትና ተገምጊመን በዓል ፈርም ዝበሃል ናይ ኣሜካ ኣብ መራሓል ተሰብኦ ነይሩ ናና ወዲ ስሳ ዝበሃላዊ ተሰብኦ ነሩ ብሓንሳብ ሓንቲ ታንክ ታሪሙ ንሶም ዝዓፅዎ ሓ ታክሳት ውፅ ምሰብሉ ንሶም ክልትኦም ማካኒ ተቃፂረን ዘሎ ኣብታ መገዲ ታንክታት ተቃፂረን ዘሎ ኣብታ መገዲ ንሰን እዳም ብኒው ሕጂ በታ ዓዲ እልቢ ዘይብሉ ሕንጉማማ ዝመፀካ ኣብቲ መሬት ክትሪኦ ኮላ መን ክዓኩትልካ ተሓስብ ግፅላ ድህሉ ሓምሳይ ሱ ሓሳይ ሱ ናና ዓሰርተ ናይ ወዲ ክዳነ ተታሓጀን ብሓንሳብ ሰብ ዝነበርና ዋላ ካብ ወዲ ርግበ ካይተረፍና ወሲድና ብሬን ታሕ ተኸኢሉ ኩሉ ሰብ ወዲቁ እዩ ደዩ እዩ ብሬን ኣልዒልና ብተረሮ ብና ኣብዚ በረኻብ ሰይድ በረኻብ ዓልፎ ዲሶ

0: ኩሎ 17 ሌተር ብውጠፍ እዩ ንቤሪል ምቕፃል ማለት እዩ።
1: ድሕሪ ናይ ዕለት ሓደ ዕለት 2 ስጋዕ 3 እቲ ዝፀንከረ ውግእ ዝበሃል ናይ ዋደይ ድሕሪ 2 መዓልቲ ውጩ ተበገሱ ስለተባሃለ ሞኦ ሓንቲ ሓይሊ ሒዙ ምስ 2 ሓይሊ ናይ እንዳ 85 ናይ ወዲ ርግበ ሰንጢቆም ከምዚ ኣልካ ክትከይ ፀኒሕካ 9 ዲግሪ ዋደ ምሳእተኻ 9 ዲግሪ ንዓሰብያ ተጥወታ መገዲ ማኦ ሰብዓል ወዲ ርግበ ወዲኻዳ ነይሮ ክኸውን ይኽእል እዩ እታ መገዲ ስለትዕፀፍ ፀላኢ ተዓፂፉ ስለዝኸይድ ፀረ መጥቃዕቲ ጌርና ንሕና ቀፂልና ማለት እዩ። ኣነኻ 2 ሓይሊ ሒዘ ምስ በዓል ወዲ ነጋሽ ብየማን ነይረ ማለት እዩ ሰብዓል ወዲ መናእሞን ሕጂ 17 ክፍሎ ጦር ኣብ ድፋዕ ክኣቱን እታ ድፋዕ ክትፈርስን ሓንቲ ኮይና ሕጂ ፀላኢ በዓል ማኦ በቲ መገዲ ስለ ዝቆረፅዎ 5 ታንክ ጥቅዕ ጥቅዕ ምሰበልዎን ስለተቃፀላ ፀላኢ ብሙሉኡ ማለት እዩ ብሙሉእ ፀላኢ ሽሾ ሰራዊት ትኺሉ ንደቡብ ኣዝሊቁ ጎላጉል ሞጎረስ ይበሃል ብሙሉእ ፀላኢ ብባህሪ ኣውጠፊ
2: እቲ ግንባር ካብ ምብራቅ ንምዕራብ እዩ ዝርጋሕ ተኣቃውሞ ናይቲ ግንባር ልክዕ ፀላእ ከዓ ካብ ምብራቅ ንምዕራብ ሒዙ ዘሎ ንሕና እዘን 3 ወጠሎኒ ናይ ወዲ ጎበዛይ ናይ ማናጃ ናይ ናህና 96 መፀት ኣሃዱ ብምዕራብ ኢና ንሕና ኣቱ መጨረሻ ኩርናዕ ናይቲ ግንባር ሲ መወዳእታ ናይቲ ግንባር ከይድና ብጎኒ ከምዚ ጌርኩም እተው ዝብሉ መብርሒ ካብ ወዲ መምህር ወሲድና ምስ ከድና ግን እቲ ኩነታት ዝያዳ ቀፂልና ክዕውተና ከምዝኽእል ስለተረዳእና ነግፍሕልና በዓልና ወሲድና ተማየጥና ሰለስተና ኣግፊሕና ተኸድና ሕሸና ኢልና ልክዕ ኣግፊሕና ከዓ ከምታ ዝመደብና ኮይናና ኣግፊሕና ንፀገም ኣዝና ንምዕራብ ወሲድና ንፀላእ ብማዓኮር ብድሕሪት ከምዚ ከም ንመፁ ኮይና ኣብዚ ሕጂ ሓንቲ ፀገም ትፍጠር ብድሕሪት መጨረሻ ምስ ተጠወና እታ ስለያ ናይቲ ግንባር ዝነበረት ናይ ፀላኢ ኣብ ሓንቲ ኩጀት በቲ ክንጥወየላ ዝተመደብና ኣብታ ኩጀት ሕዛ ዝፀናሓና ታጋንታ ትንጎሳ 6 እሳ እንተ ዘይትረክበና ንዓና 100 ካብ 100 ብድሕሪት ኣትዩንያ ዘለና ፀላኢ ክማረክጣ ይዕድል ነይሩ ንሳ ኳሕኳሕ ተብለልና ታድ ፀላኢ ብሰንኪ ናይ እዛ ጋንታ እዚኣ ንዓና ኳሕኳሕ ምንባል ብድሕሪት ንኣትዎ ከም ዘለና ስለዝፈለጠ ቀልጢፍካ ዝልቕብል
3: ናይ ዋደአ ምስ ጎቦታት ዝተኣሳሰረ ስለ ዝኾነ ሰንሰለት ናይ ኢትዮጵያ ብኡዶብ ምትእሳር ስለ ዘለዎ ብፀጋም ወገን ጎልጎል ገይሩ ናብ ባሕሪ ብየማናይ ወገን ከዓ ዓበይቲ ጎቦታት ፀላኢ ሕጂ ነቲ ጎቦታት ሒዙ ፍፁም ካብኡ ምውፃእ ኣብና ማለት እዩ ናይ ሞትን ሕየትን እያ ከዓ ካብ ዋደ ንድሕር ከይዱ ኣብ ቃልዕ ቦታ ስለ ዝበፅሕ እቲ ብታንክ ብታንክ ከዓ ውፅኢት ርእዎ እዩ ታንከኛታት ናህናት ሜካናይ ኣሃዱሲ ነቲ ሒዝዎ ዝመፀ ብረት ኣብቲ መወዳእታ ብስለት እናወሰኸ ናይ ምጭማት ዓቕሚ ናይ ተኩሶ ዓቕሚ ናይ ምዋሃድ ዓቕሚ እናበርትዐ ስለ ዝመፀ ኣብ ጎቦ ሕሸኒ ኢሉ ኣብቲ ጎቦታት እዩ ሒዙ ማለት እዩ 17 ክፍለ ሰራዊት ምስቲ ተረፍ መረፍ ኣህዱታት ማለት እዩ ኣብዚ ብኣጋር በሎ እቶም ፓራኮማንዶ ዝያዳ ስራሕ ዘገድድ ንዕኦም መፂ ማለት እዩ ኣብ ዋደ ብፀጋማይ ወገን ከዓ ንሜካናይ ዘገድድ ስራሕ መፂ ማለት እዩ ስለዚ ፀላኢ ኣብዚ ፍፁም በቃ ከውሖ ኮይኑ ኣብዩ ምልጋስ ኣብዩ ኣብ መወዳእታ ብክሳድ ኮይና ትኩስ ታንክ ነራ ኣጋጣሚ ብኡ ስለነበርና ንሕና ተኩሽናላ ትቃፀል ማለት እዩ እታ ናይ ክሳድ ዋደ ዓጊታታ ዝነበረት ማለት እዩ እታ ታንኪ ምስ ተቃፀለት ፀላኢ ሕጂ ናብቲ ዳሕርዋይ ኣካል ንድሕሪት ንዋደ ገፁ ይኸይድ ሕጂ ኣብኣ ኮይና ንትኩስ ከም ዘለኹ ንዓይ ፀላኢ ይርእየኒ ሞ ቦምባ ናይ 122 ኣብታ ጥቓ ታንኪ 20 ሜትሮ ይዓልብ ማለት እዩ ኣነ ከዓ ዕላማ ክርኢ ኢለ ከምዚ ኢለ ወፂኦ ስለነበርኩ ኣብዚ ርእሰይ ካብ ዓይነይ ጀሚርካ ላዕለዋይ ኣካል ናይ ዓይነይ ጀሚሩ ስጋብ ርእሰይ መውጋእቲ የጋጥመኒ ማለት እዩ ንዓያብኡ ማለት እዩ ስለዚ መውጋእቲ መሰጋጥመኒ እቶም ዝቕፅሉ ግን በቲ ጎቦታት ክኸውን ከምዘይክእል ስለተረድኡ ብፀጋም በዓል ወዲ በላይ ዘለዎ ገለ 3 ታንኪ ኣምሪሖም ብፀጋም ምስ ተጠወይዎ ብባሕሪ ባሕሪ ገይሮም ንድሕሪት ምስ ተጠወይዎ 17 ክፍለ ሰራዊት ብምሉእ ሃደሽ ኢሉ ይፈርስ
2: ኣጋጣሚ ኣብ መበልሳሳይ መዓልቲ በዓል ወዲ ኺዳነ ዝነበሩሉ ኣብ ከባቢ ሰዓት 10 እዘን 3 ታንኪ ብፀጋም ዝሓለፋሉ ግዜ ይሽዑ ናይ ናህና ማለት እየ ንሰን ምስ ሓለፋያ ነቲ ውግኡ ዝፈትሖኦ ብልክዕ ፀላኢ ስለ ዝረኣየን እዘን ታንክታ እዚአን ዝሓልፋ ዘለዋ ብድሕሪኻ ብሓረ ክኣትዋኻ ስለ ዝኾና ቀልጢፍካ ዝልቕብል ትእዛዝ መፅኦ ንፀላኢ ከም ዘለኹም ከዓ ንስኹም ተስኡ ብለና መምህር ኣርክብ ኣርክብ ኸውን መጨረሻ ኣነ ክርስዖ ዘይ

0: ቁጠባ ኤምዳት ቡሙሎ መቲነ ናይ ሰለስተና ናተይ ናይ ወድ ጎዛይ ናይ መናጃ ምርጫ ይብልና ምንያቱን ሓይልታትን ተዳኺመን እየን ከምዝብለካ ዘለኹ ንቁጠባ ዝነበሩ እቲ ኤምዳት ዝነበሩ እቲ ነ
1: እቲ ናይ ዋዲ ብጣዕሚ መግለፂ ዘድልዮ ብርቱዕ ኩነታት ብዙሕ ሰብ ክስታይ ዝገበረልና ብብዙሓት ውግኣት ዝነበሩና ካብ ኩሉ ቦታ

0: ርሽታ ስጋዕ ምልክት ናይቲ ግንባር ዝነበርዎ ስጋዕ ሕክምና ናይ ግንባር ነበሩ ኣቃፅሎ ተባሂሎም እዮም መፅኦም ቶም ፓይለት ማለት እዩ ንሳታ ኩላ ዕጥቅናን ስንቅናን እዚ ናይ ድሕሪት ቦታና ናብኡ ኮይና ኢና ንሕክም ነርና መፅኡ ተኩሰናልና ብታሕቲ ጀሚረን ማለት እዩ ተኩሰናልና ሓንቲ ከይዳ ኣነ እተው ገለ መለታት እንዳበልኩ ተፀጉዕ ተፀጉዕ እንዳበልኩ ክንቆርፅ ፀኒሕና ውግኣት ኣፀጊዖም ክዕዋ ቢለናልና ፋክረስ ማለት እዩ ሕጂ ብምሉ ደሮና ዓቢጡና ተወጊኣ ገለ መለታት እንዳመበሉ እንዳመፁቶም ውግኣት ናባይ ተፀጉዕ እንዳበልክዎም ኣይተወግዕኩን ኣነ ሕጂ እቲ ሓንቲ ተወቂዓ ሄሊኮፕተር ሄሊኮፕተር ተወቂዓ ነዲዳ ምስ ነደደት ሓደ ብኣ ከሎ ተቐፂሉ ሓደ ከዓኒ እዚ ፍርቂ ጎኑ ነዲዱ ፓይለት ተታሒዙ ተኺሉ ናብቲ ሕክምና ናባና የምፅሉና ማለት እዩ ናባና ምፅዮምልና ሓኪምናዮ በፅቢፁና ውሃ ክብልቲ ፓይለት ዓቕሊ ስኢኑ ስጋዕ ንሕክመሉ ማይ ሃቡኒ ውሃሃቡኒ ውሃሃቡኒ ክብል ታእሽም ጌርና ረቢሽና ሓኻኺምና ማይ ኣስቲና ገለ መለታት ኣብኡ ሰዲድናዮ ውጩ ነይሩ ብቅድሚት ስደድዎ ገለ መለታት ኢሉ ኢሎሞ ወሲዶሞ
1: ፀላኢ ሰዓት 10 ባዶ ባዶ ኣቢሉ ሙሉእ ብምሉእ ንዋዴ ካድም ከሎ ካብ ጨመተ ተኽሲ ታንከኛታት ወገን ዘምለጣ ክልተ ታንክታት መካይን ሒዙ ንበይሉል ካድም እንከሎ ናይ 17 ክፍለ ጦር ኣጋር ሰራዊት ዳርጋ ብምሉኡ መስመር ተዓፂዎ ንደቡብ ገፁ ናብ ዳቡ ዝተባህለ ኣፃምእ ጎላጉል ፋሕ ብትን ስለ ዝበለ ግዳይቲ ምድረ በዳ ኮይኑ ተሪፉ ካብዚ በዛ ኣፃምእ ዝሃደመ ሰራዊት ሓደ ርብዕ ዝኸውን ጥራዩ ፀላኢ ብሄሊኮፕተር ብዘውርደሉ ዝነበረ ማይን መግብን እናተሓገዘ ቡሬ ካኣቱ ዝኸኣለ ናይ ወገን ሰራዊት በቢ ዝነበሮ ብምግስጋስ ሰዓት 12 ባዶ ባዶ ኣቢሉ ንዋዴ ሙሉእ ብምሉእ ተቋፃፂርዋ
2: ምዕራብ ናይ ዋደ ምኻድ ማለት ከዓ ነፍሰ ቅትለት በዕልካ ምፍፃል ማይ የለን እኽሊ የለን ሎጂስቲክ የለን ፅርግያ የለን ክመፀካ ዝኽእል ረዳት እውን የብልካ ኣብዚ ዝዓርብ 17 ክፍለጦር ባዕሉ እዩ ተሰትዩ ዚ ዕለት 25 ኣትና ና ዓሰምሽ ዕለት 26 ንትኽኢለ ቡሬ ከይደ ታወጠልና ሒዘ ኣብ ቡሬ 50 ቅርሺ ካላሽን ክሽየ ፀኒሓትኒ እቶም ዓፋር ክሸጥዋስ 50 ቅርሺ ምስ ካዝናስ 50 ቅርሺ ክሽየ ፀኒሓትኒ 17 ክፍለጦር 81 ሰብ ጥራዩ ኣትኑ ቡሬ ብምሉእ እቲ ክፍለጦር ኣብቲ ጎልጎል እዩ ተሰትዩ ኣብዚ ኸትካዮ ጎልጎል ክላሽኒ ብሬኒ ተደርቢ ይፀናሕ ዛሕዛሕ እዩ ተኣህዱ ምክንያቱ ከም ዝበልኳ ብፀጋም ኮይዱ በዓል ዓሪቡ ንወሎ ጎፂ ኮይዱ
1: ኣብዚ ሰለስተ መዓልታ ዝወሰደ ኩናት ተጋደልቲ ህዝባ ግንባር ዝረኣይዎ ተወፋይነትን ፅንዓትን መዳርግቲ ይነበሮን ንኩሉ ናይ ምድረ በዳዊ ባህርን መሰናኽላትን ብለይቲ ሃሰስ እንዳበልካን እንዳፀደፍካን ምስቲ ኩሉ ፅምኢ ድኻም ስእነት ድቃስ ፅዑቕ ደብዳባት መዳፍዕ ነፍርትን ሄሊኮፕተራትን ተፃዊሩ ዓቕሉ ከይፀንቀቐ ስኑ ነኺሱ ንዝወሃቦ ዝነበረ ትእዛዛት ብግቡእ ብምፍጻም ነዚ ኣደናቕ ዓወት እዚ ከመዝግብ ብምኽኣሉ መወዳድርቲ ዘይብሉ ጅግንነት ይፈጺሙ ተራ ናይ መካናይዝድ ኣህዱታት ወገን ብፍላይ ኣብተን ቀዳሞት ክልተ መዓልትታት ታንክታት ወገን ምቹእ መተዓፃፀፊ ቦታ ስለ ዘይረኸባ ኣበርክቶን ተደሪቱ እንተነበረ መዳፍዓትን ታንክታትን ወገን ንመዛግብ ፀላኢ ኣብ ምድረ በዳን ረሻሻት ከዓ ጉልባብ ኣብ ምሃብን ከም ፀረ ነፈርቲ ኮይኑ ኣብ ምስራሕን ዕዙዝ ተራ ነይርዎ እዩ
3: ኣብቲ ጎቦ ንሕና ኣይደየብናን ኣነ ወዲ በላይ ኣዛዝቦ ጠለኒ ዓብድራሕማን ፈርም ግን ኣብ ታሕታይ ቦታ ኢና ነርና ሕጂ ሓደ ሓድሽ ሓሳባት ዓብድራሕማን ሓደ ካብቶም በላሕቲ ናይ ታንከኛ እዩ ሓደ ሓድሽ ሓሳባት እንታይ ምፅ እዩ እዚ ጎቦ እዚ ሲ 10 ግዜ ሰብ ዳሃጅም ዘሎ ሞሰን ከዓ ገዛእ ቦታታት ሒዘን ኣለዋ ስ በዛ ክሳ እዚኣ እቲና ዝተጠወይ መጥቃዕተ ንገብርሲ ዝበለፀ ነይሩ እዩ እብለኒ ድሕሪኡ ሓቢሩ ምስ ሓበረ ሽዑ ፍርምን ሓደ ናይ ሃንደሳን ክብገሱ ምስ ደለዩ ነፋሪት ትመፁ ኣብዛ እዋን እዚኣ ምፃይ ፍርምን እቲ ናይ ሃንደሳን እስውኡ ማለት እዩ ብድሕሪኡ ዓብድራሕማን ብዛዋታታት እዚኣ ምስ ገደ ተጠዋይ መጥቃዕቲ ምስ ኣካየደ ፀለኦን ብቐጥታ እንታ ክገብር ክኢሉ ክሃድም ክኢሉ ማለት እዩ ሰቡ ንብረቱ ቃፂሉ ሰቡቕቲ ኢሉ ታንክታቱን ተኽስን ምንቅስቃስን እንዳገብሩ ታንከኛታት የቃፅሉን ስለ ዝነበሩ ታንክታቱን ዳርጋ ብምሉእ እንተሪፈን እየን ክበሃላ ይከኣላ ማለት እዩ
2: ታንከኛታት

0: ንሃና ከዓኒ ሓሙሽተ ታንክታት ሓንቲ ኣምፊብያን ሰለስተ ማካይን ዘለዋ ከዓኒ ፀላኢ ይቃፀልዑ ማለት እዩ። ኣብ ጉያ ሕጂ ኣብ ንቕላ ተራእይ ዘይብ ሰሚዑን ዘይፈልጥ ኣብዚ ኣብ ንቕላ ሳልሳይ ማርሻ ራብዓይ ማርሻ እንዳክደት ከላ ታንኪ ማኪና ይቃፀላ ነይረን ማለት እዩ። ሕጂ እቲ በቕዓት ምዕቀኑ ክኸውን ይኽእል እዩ ማለት እዩ። ንሓደ ቆመም ክትሃርም እምበር ንሓደ ዝንቀሳቀሱ ዘሎ ኣካል ክትሃርም ናይ ፀላኢ ስጋብ ክንደይ ምልከት ናይቲ ተጋዳላይ ኣብዚ ከዓኒ ብውህደት ናይቲ ፓራኮማንዶን ናይ ሜካናይዝን ካልእቲ ሃንደሳ ብሎ ትገለት ውኩሉ ተሳተፈኡ ብሓያል ፃዕሪ ከዓኒ ዝኸበደ ምርብራብ ተገይርላ ዋደ ትተሓዝ ማለት እዩ። ኣብዚ ሰለስተ ታንኪ ተማሪኸን እቶም ዘይዓጠቑ ናህና መሳርዕ እውን እንዳዓጠቃ እየን ትኸዳ። ስለዚ ክልተ ታንኪ ተሃሪመናና ኣብዚ እውን ሓንቲ ማእከለይቲ ዝል ረሻት ድፃዓነት ተቃፂላ 13 ከዓኒ ውጉኣት ነይሮምና ምት ብዛ ውግእ እዚኣ ጥራይ ማለት እዩ።
1: ብሸና ክትፀጋም እተን መጀመርታ ኣብ ደንተብካ መጀመርታ ተዋጊካ ክትቋፅሮ ዘለካ ማይ ስለዝኾነ ንእስንእስ ዝበላ ሓፅብታት ነይረን ነዚአን ይኹም መጀመርታ ትቋፀሩ ነዚአ እንታይ ተቋፂርኩም እቲ ካልእ ንምቕፃል ዋ ሓንቲ ፀገም የለን ተባሂሉ ነታ ማይ ሓንቲ ሓይድ ናብኣ ክምትስለፍ ጌርና እተን ካልኦት ከዓ የማና ፀገማ ከም ዝኾና ጌርና ንዓ ተቋፂርና ታንከ ሕጂ ብየማና ዝነበሩ እተን ታንክታት እስታይ ገብሩ ስለ ዝነበሩ ሓንቲ ታንኪ ስዒራ ካብኦም መምለጢ ስለዝሰእነት ናበይ ትኸይድ ንዕዲ ገፃ ንገምገም ባሕር ጌራ ከተምልጥ ትመፅእ ቢተን ነይሩናትና እቶም ሰብ ቢተን ንስሕትዋ ዘድሕሪ ኣይጎዩ ክዕወት ላይ ክኣሉን ካብዚኣ ሕጂ ሓደ ሸሪፎ ሸሪፎ ዝበሃል ዓብደላ ሸሪፎ ዝበሃል እዳሳሳይ ሸውዓተ ነይሩ ኦፕሬተር ናይ ወዲ ብራኪ እዩ ነዛ ከላሽን ጥራይ ሒዙ በይኑ ተነፂዱ ኣግፊሕ ነዛ ታንኪ ኣብ ቅድሚት ተጠው ኢሉ ከምዚኣ ገር ግትሪ ኢል ትጠው ብሎ ወ ነዞም ኩሎም ጥሒዛቶም እያ ኸይዳ ታንከኛ እንታይ ከም ዘበለ ባኸሊ ገጭ ኢል ትጠው ብላ ነቶም ኣብኣ ዝነበሩ ቀቲሉ ክልተ ከላሽን ድዩ ዋላ ሰልድን ገለመልታትን ሒዙ ይመፅእ እስኪ እዚ ከምዚኣ ዝገበረ ሰብ ስደደለ እስኪ ይብሎኒ ወዲ በራኬል ናብኣ ይመፅእ ኩሉ እቲ ኣፅዋርን ገለምታት ዘማርኮ ሒዙ ኣታ ዓንጃ ሪዝካ ንትኸደ ክንታ ክትገብር ኢካ ብሉ እምባዕ ብከላሽን ታንክ ክማረኽን ከሎ ትብልሲ በያ ትብለኒ ኢሉ መልሲኒ ቀረብ ምስሰብ ዓደርብሲ ንዓ ክትግብር ኢሉ ይሓሊኒ ማለት እዩ ክበልኪ ድ ስታይ ዝገበረ ንስተገልገርና ካብኡ ቀፂልና ንዋደ ኢና ንኸይድ ክሳብ ኣብዚ ግዜ እዚ ብዙሕ ሰራታት የብልና ኣብ ዋደ ሕጂ ኣብቲ ዓቐብ ናብ ዋደ ምእታው ንኩሉ ሓይልታት ፀሚደን ታንክታትን ገለምታት ስለዝኽለኦ ኣሃብና ብየማን እዩ ዝጥወ ብየማን ኣክፊሕና ክንኣቱ ባዕሉ ወዲዋራኬሎ ኣቱ ምስ ኣተዊ ሕጂ ግድን መፍትሒ የማን ተጠዊኻ ፀቕጢ ምግባር ጥራይ ብዝኾነ ኣይሓከመን ዋደና ኣቱ ካብ ዋደ ቐፂልና እንደገና ታበጠነና ትቕፅል መገዲ ኣብ ከባቢ ደረብ ምስ በፃሕና ካብ ዋደ ወይ ሓንቲ ሓይሊ ናይ ሃንደሳ እንደገና በጠለልናን ንደረብ ገፅና ከንቅፅ እዩ ዝግበር ኣብታ ክሳድ ናይ ደረብ ሕጂ ምናልባ መስታወታት ፈልጧት ኮንኩም ፊሽቶታትን ገለምታ ክሳብ ሕጂ ከማና ላ ኣብ ሓንቲ ኩጀት ሒዙ ስለፀንሐ ኣብኣ እንትዳ ሒዙ ከዓ ሕልፈካ ስለዘይክእል ናይ ምሸት ከባቢ ሰዓ 8 ምስ ፀላኢ ውገ ንገጥም ኣብኣ ብዙሕ ክሰራታት ኣይነበረና ብዝኾነ ወፂና ንቕፅል ምስ ቀፀልና ታንክታትን ሓደ ሻለቃ ዝኾኑ ረዳት ካብ በይሉ ይመፅእ ካልኣታት ኩሉ ድሕሪ ይውሒል ኣሎ ንሕና ዋርድያን ያውሒልና ና ሕጂ ማለት እዩ ኣብታ ታባ ሕጂ መጀመርታ ኣብታ ናይ ደረብ ታንክታት ሕጂ ከርክባና ከም ዘለዎ ንገብር ንበዓል ወዲእታይ ዋ መገዲ ከይተፈተሸ እቶም ሃንደሳ ፈትሸመ እዮም መገዲ ዋ ታንክታት ዳሕጂ ንግን ቅድሚያ ከይድ ናይ ፀላኢ ታዋነን ምፍታ ክግብራት እዩ ፀልማት ይፍለጥኒ ገምታት ኢና ልክ ኣብታ መጥካዕቲ ዝኸፈትናላ ቦታ ኣባ ክትበፅሕ ከላ እታ ታንክ መፅያ ሕጂ እንደገና ኣባ ምስ በፅሕትካ ፈንጂ ርክባሰኻ ወዲእታይ ክላ ዋ ኣረኪስካ ና ከይተፈተሸ ገለምታ ትብል ዋ እንታይ ሞ ተናይ ፀላ ክከላ ስለዝረኣና ኒልና ንሰግር ቀትሪ ሕጂ ካብ በይሉ ዝተበገሰ ሓደ ሻለቃ ታንክታት ሒዙ ዝመፅእ ብዝኾነ ዋርድያ ስለዝበዓልና ነቲ ሓንቲ ታንኪ ነቃፅላ ጠጠው ብል

0: ገርና እታ ናይ መሓርጀኑ ተናብኡ ደለዋ እውን ብእን ለኪሞም ቶም ናይ 61 ነቲ መጥቃዕቲ ቀሲልና እዮ ቀፂሉ ከዓ ብቢሉ ፀላኢ ንበይሉሉ ከይዱ ማለት እዩ ኣብዚኣ ክልተ ሰብ ስውኡና ኣሰፋሽ ዕቁባ ገርግሽን ክፍሎም ተወልደን ኣብዚኣ ስውኡና
1: ፅርግያ ትበተኽ ተባሂሉ እንዳሃንደሳዮም ትበትክዋ በቲኾም ተበቲኻ ምስ ተባሃለ ምስ ሰምዓ ፋሕፋሕ ይበሃል ኣብቲ ቦታ ማለት እዩ እምበኣር ሕጂ እውን ከም ናይ ቀዳመይቲ ከይንኸውን ነርክበን ይበሃል ኣነ ምስኦም ይኸይድ ምስ እንዳሃንደሳ ጎኒጎኒ እዚኦም ይኸዱ ድሓር እቱ ክንብላ ፅልሚት እያ ዳርጋ ዓይኒ ክትሕስ ይጅምር ጓድ ጠብቀኝ ገለ ብላ ሕጂ ወዲ መሓመድ ምሰይ ኣለዉ ውሽጢ ሓደ ሓለዋ ኣብ ላዕሉ ኣሎ እዞም ሰለስተ ጥረአኢና ኣብዛ ማኪና እጂ ወንበደ ማኪና የብሎምን ከምዚአን ኦራ ሌርን ናይ መንግስቲ እዮም ጓድ ጠብቀኝ ገለ ኢለ ድኾነ ብየማን ብፀጋም መፅን ማኪና ርግርግ ብላ ድሓር ምኻድ ተቋሪጫ ንመለስ ተባሂላ ነጀወይቲ እቶም ናይ ሃንደሳ ኣምሓር ገለ ንብሎም ነርና ሓደ ኣፈወርቂ ባ ኣፈወርቂ ሕጂ ኣፈወርቂ ተፀውዑ በብሓደ እንዳውረዱ ካብዘን ማኪና ብረት እንዳሕዘሩ ኣኪቦም በዚኣ ንገዛኹም ትኸዱ በዚኣ ተደሊኹም ከዓ እዚኣ ኣላ ተባሂሎም ሕራ ኢሎም ይኸዱ ማለት እዩ
2: ኣብዚ ዕውት ውግእ እዚ ፀላኢ 9 ታንክታት ሓንቲ ኣምፊብያን ሓደ ዙ 23 ሚሜ ብርክት ዝበላ መካይንን ክቃፀሎ ከለዋ 3 ታንክታት ሓደ ናይ 122 ሚሜ ብርክት ዝበላ መካይንን ከዓ ኣብ ኢድ ህዝባዊ ሰራዊት ኣትየን
3: ኣዘፍቲ በራዴ ዝነበሩ ሽ ምሸን ምሸት ኣኼባታት ይቐፅ እዮም ኣብ ሓንቲ ሪሜርኪ ናይ ቀደም ናይ ጀብሃድ ፈጂ ዝቐተልዋ ወይ ድማ ነቃፀልዋ እያ ተባሂላ ኣነ ቐፃሊ ምስም ዝሳተፉ እዮም ሕጂ ካብዚ ከነ ዘልቕ ዓልበና ዝብል ይትሕተት እዮም ሕነ ካብዚ ከነ ዘልቕ ድሕር ኮይና እዚ ኩሉ ከፊልና ሕጂ ከዓ እንደገና እንዳኸፈና ከዘልቕ ኣይንኽእል ኢና እቲ ነዝነተቆሉ ቦታ ከዓ 100 ኪሎሜትር ኢና ኣፋን ወሕባ ክትምለስ 100 ኪሎሜትር ስለዚ ንዓበየ ክሳራታት ከነምፅእ ስለ ዝኾነ ዓይነ ዘለቕ ኢና ተባሂሉ ብዙሕ መልስታት ተዋሂሉ ቀፃሊ ተኣኼባታት ከምኡ ምስ ቀፀለ ድሕሪኡ ወዲ እታይ ሰዓት 2 ፅዋዕሉ ቀተ ሕጂ ሓደ ፈርቲ እንታይ ኮይኑ ገለኢለ ዝኾነ መኪና ያልዕለ ኸየ መኪና ርእ ምስ ክርኮ ኣጋጣሚ መኪና ዓሽገ ረኪበ ስማዕኒ ብለኒወ ክንደይ ዝኾነ መካይና ኣለካ ሳብ 3 ተገብጋብ ሰዑተ ዘር ሕጂ ከምኡ ምስ በልኮ በል ሓንቲ ሓሳብ መፅያ ሃለና ለይቲ ታሕቲ መፅሕና ሓሳብ ኣላ እዚ ቀፃሊ ዞም ኣዘስ በራኪ ነዝለቕ ትብሎ ዘሎ ፀላእ ከዓ ቀፃሊ ሓድሽ ሓይለ ኣምፅኡ ዋብዓና ዘሎ ነዚ መዕረፊ እትኸውን 10 መኪና ሰዓት 11 መብራህቲ ወልዕን ንድፋዕ እትዋ ካብኡ መብራህቲ ፍአካ ይመለሳ ድሕሪ ፀላኢ ሓድሽ ሓይሊ እትይሉ ኢሉ በቲ ኮይና ትገብሮ ዘሎ ቀፃሊ ከቋርፆ እዩ ግብር ሓሳብ ዝ ሂበኒ ንምሸቱ መራሕቲ መካይን ኣኪበ ነዞም መራሕቲ መካይን ከምዚኣ ከምዚኣ ከምዚኣ ከምዚኣ ደም ንኩሎም መኺረ ከምዚኣ ጌርኩም መብራህቲ ወልዕኩም ተኣት ካብኣ ከዓ መብራህቲ ትእኩም ኣብዚኣ ትመፅዎ
4: መብራህቲ ብሪኩም እቶ ዝበላ እታ ሰዓት 2 ዝተኣዘዛና ኣነ ምስኡ ከይደ ነረ ሽዑ ሕጂ እቲ ክፍቲ ቦታ እዩ ነርቲ ድፋዓትና ወዲ እታይ ከዓ ኣንድ ሕሸል ከምኡ ኢሉ ምስ ሓበሮ ብበዝሒ ሰራዊት ኣምፅኦም ኣለዉ ባእዮም ሕጂ ክንዲ ሰራዊት እውን ኮይነንቲ ሰሪሐን እየን ተ መካይና
5: መብራህቲ ብሪ ከዓ እቶም ማርቸዲስ ተባሂለን ብዙሓት እየን ልዕል 10 ዝኸውን መብራህቲ ብሪህና ኣቲና ኣጥፊእና ተመልሽተ ከምዚ ነይሩ እቲ ጉዕዞ ሕጂ ክንምለስ ከለና ሓደ መዓልቲ እኳ ሓንቲ ማኪና ሃሪመና ኣለና ተባላሽያህልና ናብኡ በስሒልና ጓቲትና እቲናያ ኣይተሃስየትን ጎይቲት ኣኸባን ጎይቲና ምፅእናያ ተሳሲእና ምስ ጉድለታት ምስ ቴክኒካት ዕርዮም መካኒክ ማለት እዩ
6: ሕጂ እታ ዝቐረት ኩናት ኣብያ ትርከብ ኣዋደ 4 ለይትን መዓልትን ብዘይዕረፍቲ ብጥበብ ናይ ሰራዊትና ቁታት ክግበር ተገይሩ ግንባር ፈሪሱ ኣብ ኳ ሓንቲ ማኪና ተቃፂላህና ፀላ ይሃድን ስለዝነበረ ኣርክቦ ኮይኑ መካይና ተፅዒነን ዓቕመን ተፅዒነን ኣርኪበን ጋሕረድ ባህር ቦታ ንመፅእ ኣዝያ ንምስጋሰ ሰራዊትና ዓቶ ስለ ዘይካለ ወይ ድማ ኣዝዩ ስለ ዘስጎ ኣብ ክሳድ ናይ ቤይሩት ትርከብ ንእሽተይ ዓቐት ኣባ ሸሞንተ ፊስቶ ጋዝ ዝመለ መርዛን ጋዝ ዝመለ ኣባ ቢሉ ኣጋጣሚ ክልተ ፅኢት ተኩስ ንክልተ ፊስታ እዩ ንዓና ዝሓሰቡ ግን እቲ ባህሪ ብኣንፃሩ ትንፋስና ውዲሉ ግን ብዘለዎ ዓቕሚ ንህድማ ስለዝነበረ እሱ ናድሚዕሉ ድ ንማዕሉም ብዙሕ የብልን ኣብቲ ዋንተ ግን ሰራዊትና ንዑሻ ይበሎን ኣብ ርእስማ ኩና ኮይኑ እናተዋገ ኣብ ቤይሩት በፅሑ

ናይ 16 23 ውጓኣት ምሳና ከይዶም ባሕሪ ንባፂዕ ኢሎምና ሕክምና ማለት እዩ ንኸይድ ሓዲርና ባሕሪ ወጋሕታ ነፋረትካ ይተርክበና ጢዖ ኣራጉፎ ተባሂሉ ክትወግሕን ነፋረት ክተመፅን ኮይና ነፋረት ምስ መፅትካ ዓቕሚ ዘለዎ ድሓን ዝኾነ መጓእቲ ይንጥር ኣብታ ባሕሪ ኣነ ከዓ እስኮጆን ኢድካ ስለ ዝነበረት መጓእቲ ነጢርና ባሕሪ ወሪድና ሁስያትካ ነይሮም ኣብ ውሽጢ ኣብ 7 ሰብ ቀጥታት ሃሪማታ ምርከብ ሃሪሞ ሓንቲ ጓል ናይ 16 ሸልያ ሞት ንሞት ኣብቲ ባሕሪ ሞት ኢሉ ካብታ ምርከብ ምስ ደርበ ኩሉ መዓናጡ ኣብታ ባሕሪ ሻሕ ኢሉ ክንደይ ነዊሕቶ መዓናጡ ረኸማ ጉድ እዩ እንታይ እያ ከዝክራታናታ ፀገም የብሉን ኣኩበሌ ጥራይ ኣኩበሌ ባዕለይ ክክብ ሓንቲ የብሉን ኣኩበሌ እንዳ በለት እታ ሞራላ ተኒሕናታ ናብ ሓቂ ሳብ ሕጂ ዝክራ ኣብታ ባሕሪ ኣውፅኢ ኣቢልና ኢንፊዥን ገሮም ሕፅብ ሕፅብ ኣቢሎም እተን መዓናጡ ኸ እዩእትዮም ኣብ ክሎ ሰፊዮም እንዳ ሰፊዩካ በደንዘዝ የለን ዋላ ክሜኻ ዘይትብል ትስሕቕ ላ ሓንቲ እጀኹም ላ ሓንቲ የለን እቲ ጅግንነት ያ ናይ ቆርብ ክዝክራ ደልየ ካብ ንፅባሒቱ ምስ ተፈገትና ክሳብ ባፅዕ ማይ ትብለኒ ማይ ህባ ሃማማ ትብለኒ ሃማማ ክሸሸ ይብለላ እሸለያ ንእሽተ እያ ናይ 9 ሽዑ እያ ወፅያ ባፅዕ ምስኣተናኻ ቶ ባፅዕ ከ ኣነ ሰብ ስለ ዘለኒ ኣነ ሓይሽ ኣትያ ሕርገጎ ትበሃል ቦታ እያ ተሕኪበናና ተቐቢሎምና ኣብ ግንባር ደንከል ማለት እዩ ሓውያ እምበሸ ከማ ንስተቐድማትኒ ኣነ ኸነ ዝርክሲ ኮይኑ ድሕሪትካ መዓኩ ነረትኒ ኣነ ታሪፈ ዓለ ሓወ ከይደ ኣሎ ኣነ ቀዲመካ ኢልያትኒ

ሰላም ሰላም። ኣብ ዝተፈላለዩ ቦታታት ብምዃን ኣብ ምክትል ትሕዝቶ መደብ ህርመት ዘለኹም ክቡራትን ክቡራንን ተኸታተልትና ከመይ ቀኒኹም ንፀንሑ መደባት ኤሪ ቲቪ ተኪእና ሰዓታትና ስለ ዝኣኸለ ቆፀራና ኣኽቢርና ንምዝናይኩም ዝተፈላለዩ ትሕዝቶታት ዘለዎም ደርፍታት ሓደ ድሕሪ ሓደ ኣከታቲልና ናባኹም ንምቕራብ ተዳልዩና ኣሎና። ንስኻትኩም እውን ነቶም ንሎም ኢልና ቀሪብናዮም ዘለና ደርፍታት ኣብ ናይ ዕረፍቲ ግዜኹም ምሳና ሓቢርኩም ክትከታተልዎም ከምኡውን ንዓኹም ዝበቕዖ ክኾኑ ተስፋ እንዳገበርኩ ከም መኽፈቲ ንሎሚ ቀርብያ ዘለኹ ደርፊ ከላሌኩም። ንሎሚ ናይ ነፍሲሄር ድምፃዊ ገዲም ድምፃዊ ኣብርሃም ኣፈወርቄ ቀሪበ ዘለኹ ካብ ደርፍታቱ ፍቅራዊት ደርፊ ደስታ ልበይ እትብል ብኣ ክንጀምር ኢና። ምሳና ሕበሩ።

ብናይ ገዲም ድምፃዊ ኣብርሃም ኣፈወርቂ ደርፊ ናይ ሎሚ ሰሙን ትሕዝቶ መደብ ህርመት ከም ዝተዓዘብኩሞ ኣሃዱ ኢልና ፈሊምና ኣለና። ክቡራትን ክቡራንን ተኸታተልትና፣ ካብዚ ብምቕፃል ከም ወትሮ ክልተ ደርፍታት ኣከታቲልና ናብኹም ከነቐርብ ኢና። ሓንቲ ክልተ ድምፃውያን ሃገርና ሓቢረን ዝደረፍኣ ድምፃዊት ሳሌም ጎይቶም ምስ ድምፃዊት ዳናይት ዮሃንስ ብምዃን ሃገራዊት ደርፊ ድግም ድግም እትብል እያ ክትከውን። ካብ ቀፂላ እትቐርብ ደርፊ እውን ናይ ድምፃዊ ስሌማን ኣሕመድ ካብ ደርፍታቱ ተዘካሪት ደርፉ ተላይ መሰንቆ እትብል ናይ ትግረ ደርፊ ኣብ 2022 ዝደረፈያ ክትከውን ተኸታቲለን ድሕር ምቕራበን ቀፂሉ ዝቐርብ ደርፍታትና ንምልላይ ደጊመ ክምለሰኩም።

0: ደጊምና ተመሊስና ኣለና ኣፍ ቀርቲ ትሕዝቶ መደበር መት ምስ ድምፃዊ ስሌማን ኣሕመድ ፀኒሕና። ካብዚ ብምቕፃል ቀሪብናየን ዘለና ደርፊ ሓንቲ ሃገራዊት ደርፊ ክትከውን እያ። ብድምፃዊ ኦሬን ሳልሕ ዝተደርፈት ካብ ደርፍታቱ ጓል ሃገረይ እትብል ክትከውን እያ። ካብኣ ቀፂላ እትቐርብ ደርፊ እውን ብመንእሰይ ድምፃዊት ዲና ተክለብርሃን ካብ ደርፍታታ መጻኹ እትብል ደርፊ ክንጋብዘኩም ኢና። ሕጂ እውን ምስ ትሕዝቶ መደበር መት ምክትታልኩም ክትቅፅሉ ደጊመ ብክብሪ ይዕድም።
1: فدوب ايرترا كيش ابو بيسي

ክቡራትን ክቡራንን ተኸታተልትና ደጊምና ተመሊስናኩም ኣለና። ስለምክተልኩማ ዘ እንዳመስገንኩ ካብዚ ብምቕፃል ቀሪብያ ዘለኹ ደርፊ ናይ ድምፃዊት ፌበን ፀጋይ ካብ ደርፍታታ ሓቢቢ እትብል ደርፋ ክትከውን እያ። ንሕጂ ቀሪብናያ ዘለና ተቐዲማ ዝሰርሕታ ወይ ድማ ናብ ህዝቢ ዘቕረበታ ደርፋ ዘይኮነት ኣብዚ ዝሓለፈ እዋን ደጊማ ዝሕደሰታ ካብ ደርፍታታ ሓንቲ ሓቢቢ እያ። ክቡራት ተኸታተልቲ ንዓ ክንጋብዘኩም ኢና። ካብኣ ቀፂልና ናብ ገዲም ድምፃዊ ነፍሴር መምህር ኣልኣሚን ዓብደለጢፍ ካብ ደርፍታቱ ክንጋብዘኩም ኢና። መምህር ኣልኣሚን ዓብደለጢፍ ኩሉና ከም ንፈልጦ ብትግረን ትግርኛን ዝደርፍ ሓደ ካብቶም ገዳይም ድምፃውያን ሃገርና እዩ። ካብዚ ብምቕፃል ቀሪብያ ዘለኹ ናይ ትግርኛ ደርፊ እያ ክትከውን። ሰላም ክብለኪ እትብል ፍቅራዊ ደርፊ እያ ክትከውን ኣቐዲማ ናይ ድምፃዊ ፌበን ፀጋይ ክትልወና። ቀፂላ እውን ሰላም ክብለኪ ሰላም እትብል ናይ መምህር ኣልኣሚን ዓብደለጢፍ ደርፊ ክንጋብዘኩም።

0: ሰራሕ ኣስርሑ ክትከውነ ንምሉእ ትሕዝቶአን ተኸታቲለን ክቀርበአን ምሳናሕ በሩ
1: ትርክብ ደ ኣለኹም ኣዛ
2: ይርክበካ ኣለኹ በረኸት ሓወይ እንታ በረኸት
1: ኣቤት
2: እታ ቆልቢ መዓሾ ትፈልጣ እንዲኻ ትዝክራ
1: መናንቲ እታ መብራቕ መሰተራ
2: እታ መሰታ ዝነበረ
1: ዛ
2: ጓሶት ከሎና ኣብታ ቦታ እቲኣ ተባይስና ንዓ ዘኪረ እንዲኻ ዝኸፀኒ
1: ኣብ ድሕሪ ሳዳ ትሪፋ ትክፅና ዋእ ስማስኪ ካብ ተፈለጠና እምበር ዝዓቐ ወፂኢና
2: ኣቲናወ
1: ትሪያ ደለኸና ዝዓድና
2: ወይ ዝዓድና ወይ ብረኸት ሓወይ ትሪያ ደለካ ተብርብረ ፀሊምና ብንእሽታ ዝገደድናስ ልዕሊ ድማ ናፅ
1: ምዃኑ ኮሪአ ከለኹም ኣዛ ሓብቲ ሑድ ከም ገበርና
2: ምዃንሲ ነዊሕ ኮይኑ እምባ
1: ብዙሕ ነገር ይኮ ዝቀየር እቲ ቆልዓ ዝገደፍካዮ ጎቢ ዝፀንሕ እቲ ጎበዝ ዝነበረ ድማ ይኣርግ ታኣርግ ዝነበረ ድማ ድሮ ዓለም ኣርኪባት እኳ ይፀንሕ
2: ናይ ብሓቂ
1: ስምዕባ ኣደይ ከመይ ና ትፀንሐኒ መስለኪ
2: ኣደይ ደኣ ኣንታ በረኸት ሓወይ እዚ እዋን እዋን ምትእኻብ ስለ ዝኾነ ኣደይ እውን ነብሳነ ጊርዋ ኣብ ግበላ ኮፍላ ፅበየና ዘላ ኮይኑ ይስማዓና
1: ግበላ ልክ
2: ኣብ ግበላ
1: ዓልለይ ብውላድ ክኹርዒ መፃለኹ ብገበላ ፅንሐ

ንትሕዝቶ መደብ ህርመት ካብዚ ብምቕፃል ቀሪብናልኩም ዘለና ደርፊ ካብ ሃገራውያን ደርፍታትና ኣብ ምምፃእ ናፅነት ሃገርና ዝተደርፋ ሓንቲ እያ ክትከውን ብክልተ ድምፃውያን ሃገርና ሓቢራ ዝተደርፈት ደርፊ ንባዓት ክድረዝዮ ኢሎም ዝደረፍዋ ሓቢሮም ማለት እዩ። ንዓኣ ናባኹም ከነቅርባ ኢና። ካብ ቀፂላ እተቐርብ ደርፊ ብኮሜድያን ዮናስ ምሕረት ኣብ ማይናስ ዝተሰርሐት ካብ ስርሑ ሴቸንቶ ትብል ኣብ 2023

0: 600 ya, 600.
1: ዋ አንተ እንታይ ትገብር ልኬ ስባቱ
0: ምሳኸስከ ሕለን
2: ደጊምና ተመሊስና ኣለና ክቡራትን ክቡራንን ተኸታተልትና ትሕዝቶታትና ከመይ ይቐርብ ኣሎ የዛነይኩም ክህሉ ተስፋ እንዳገበርኩ ካብዚ ብምቕፃል ክልተ ደርፍታት ክህልዋና የን ከምቲ ክቐርብ ዝፀንሐ ማለት እዩ። ሓንቲ ናይ ነፍሲሄር ገዲም ድምፃዊ የማነ ገብረ ሚካኤል ባርያ ካብ ደርፍታቱ ኣብ ሕልሚ ምሳኺ ሓዲረ እትብል ደርፉ ክትከውን እያ። ካብ ቀፂላ ምጭውተይ እትብል ኣብ 25 ዝደረፋ ድምፃዊ ሮቤል ገብረ ማርያም ክትከውን እያ። ተኸታቲለን ክቐርባ የን

0: ቀፂለን ዝቐርባ ደርፍታትና ክቡራትን ክቡራን እንተኸታተልትና ምስ ድምፃዊ ሮቤል ገብረ ማርያም ኢና ፀኒሕና ከም ዝተዓዘብኩሞ ካብዚ ብምቕፃል ናብ ናሆም ገብረ ክንሰግር ኢና። ናይ ንሆም ንሎሚ መሪፅናልኩም ዘለና ደርፊ ክመፀኪ እየ ትብል ክትከውን እያ። ካብኣ ተኸቲላ እትቐርብ ደርፊ ናብ ገዲም ድምፃዊ ዑስማን ዓብደንሪሒም ክንሰግር ኢና። ናይ ዑስማን ደርፊ ብዙሕ እዩ። ንሎሚ መሪፅናያ ዘለና ደርፊ ግን ፀብሒ ፆም እትብል ደርፊ ክትከውን እያ።
1: ل نبعجز هلو سمعني خير.

ትሕዝቶታትና ናብ ምዛም ገፂኡ ክቡራትን ክቡራንን ተኸታተልትና ኣብዘን ዘለዋና ደቃይቕ ማለት እዩ ናብኹም እነቕረበ ደርፍታት ክልተ ክኾና የን። ሓንቲ ኣብ ፌስቲቫል 2025 ዝተደርፈት ብግጅለ ባህሊ ዞባ ደቡባዊ ቀይሕ ባሕሪ ብዓፋር ማለት እዩ ናይ ድምፃዊ ስዒድ ኢብራሂም ሆርሳ እትብል ደርፊ ክትከውን እያ። ካብ ቀፂላ ናብ ድምፃዊ ስያስ ሳልሕ ራሻ ጥዑም እየ ዘለኹ እትብል ደርፊ ክንጋብዘኩም ኢና።

ናይ ሎሚ ሰሙን ትሕዝቶ መደብርመት እዚ ዝተዓዘብኩም ይፀኒሐ ክቡራትን ኣፍቀርትን ትሕዝቶ መደብርመት ኣብ ዝመፅእ ሰሙን ኣብ ልክዕ ሰዓት ክኸውን ምረኸብና ክሳብ ዝመፅእ ሰሙን በቢ ዘለናይ ወገን ሰላምን ጥዕናን ንኽልና።

0: ፈነወና ኣብ ምክትታል እትርከቡ ዝኸበርኩምን ዝኸበርክንን ተኸታተልትና ከመይ ተምስዩም ንሎሚ ሰንበት 26 ሓምለ ሰዓት 9:30 ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዘልኩም ቀሪበ ዘለኹ ኤፍረም ግዴ ንምክትታልኩም ብኽብሪ እናዓደምኩ ኸዓ ብቐንዲ ኣርእስተ ዜና ፍለም ኣብ ኣስመራ ቐፅሪ ኤክስፖ ክካየድ ዝቐኒ ሃገራዊ ፌስቲቫል ኤርትራ 226 ብወግዒ ተዛዚሙ ኮሌጅ ሕክምናን ስነ ፍልጠት ጥዕናን ኦሮታ 114 ተምሃሮ ብዝተፈላለየ ማዕርጋ መሪቑ ማሕበር ኤርትራውያን ክኢላታት ስነ ምድርን ምህንድስናን ዕደና ዓመታዊ ዋዕላ ኣቃኒዑ ውድብ ሕቡራት ሃገራት ኣብ ዳግሚ ህንፀት ሃገሩ ኣበርክቱ ክዕዝዝ መንግስቲ ሶርያ ፀዊዑ እጡብ ጉጅለ ኤዲኤፍ ኣብ ዲሞክራስያዊት ሪፓብሊክ ኮንጎ ብዘካየዶ መጥቃዕቲ ልዕሊ 30 ሰባት ተቐቲሎም ኣባል ሃገራት ውድብ ምትሕጋዝ ሻንጋይ ኩሉ መድያዊ ዝምድነአ ንምምዕባል ከም ዝሰርሓ ገሊፀን ካብ 18 ሓምለ ጀሚሩ ኣብ ኣስመራ ክካየድ ዝቐኒ ሃገራዊ ፌስቲቫል ኤርትራ 226 ሎሚ ኣማሲኡ ብወግዒ ተዛዚሙሎም ነቲ መዛዘሚ ስነ ስርዓት ዝተኸታተለ ጋዜጠኛ ሳሚ ኤልሃብተ ሚካኤል ብመልክዕ ፀብጻብ ንዘዳለዎ ትሕዝቶ ግረ መስቀል ግረዝግሄር ከቕርበልና እዩ
1: ኣብ ኣስመራ ቀፅሪ ኤክስፖ ክካየድ ዝቐነየ ዓመታዊ ሃገራዊ ፌስቲቫል ኤርትራ 226 ሎሚ 26 ሓምለ ብዝተኻየደ ወግዓዊ መዛዝሚ ስነ ስርዓት ተዓፅዩ ኣብቲ ሚኒስትራትን ኣመሓደርቲ ዞባታትን ዝርከቦም ላዕለዎት ሰበስልጣን መንግስትን ግንባርን ዝተሳተፈ ምዕፀው ስነ ስርዓት ኮሚሽነር ባህልን ስፖርትን ኣቦመንበር ሃገራዊ ኣዋሃድ ሽማግለ በዓላትን ኣምባሳደር ዘመደ ተኽላብ ዘስምዑ ቃል ፈስቲቫል እቲ እወታዊ ሸነኹ ከም ኣገዳሲ ተመክሮ ተወሲዱ ኣብ ስራሕ ዘሎ ንዕብየት ንጥፈቱ ክሓስብ እቲ ንኡስ ዘሎ ከዓ ካብዚ ተመክሮ ዝተማሂሩ ደረጃ ምዕባሊኡ ክበርኽ እቲ ተኽእሎ ዓብዪ ምዃኑ ከም ዘረጋግፅ ገሊጹ ኣምባሳደር ዘመደ ስዒቡ ዝተቐስመ ተመክሮ ዓብዪ መምህር ምዃኑ ከይተዘንግዐ መጻኢ መደባት ዝያዳ ክጽብቕን ውፅኢታዊ ክኸውንን ተወሳኺ ሓሳባትን መደባትን ኣገዳሲ ከም ዝኾነ ብምጥቃስ ሃናፂ ርእቶታት ኣብ እዋኑ ክርከብ ትፅቢት ከም ዝግበር ኣነፂሩ ንሓፈሻዊ ዕላማን ትሕዝቶን ብዝምልከት ኣብ ዝቐረበ ኣጠቃላለ ፀብጻብ ኣብ ናይ ሎሚ ዓመት ፈስቲቫል 24 ምርኢት

0: ታትን መደባትን ዘጠቃልል ንጥፈታት ብልዑል ፃዕርን ተገዳስነትን ከም ዝተሰላሰለ ንዝነበረ ብልጨታትን ድኻማትን ዝምልከት ሃናፂ ርእቶታትን ለቦዋታትን ድማ ንዝምልከቶ ኣካል ከም ዝቐርብ ኣረድዮ ኣብ መወዳእታ ኣብቲ ብስነ ጥበባዊ መሰናድኦ ዝማዕረገ ስነ ስርዓት ናይ ተሳታፍነትን ምስጋናን ምስክር ተዓዲሉ ነዚ ካብ 18 ሓምለ ጀሚሩ ንትሽዓተ መዓልታት ዝቐፀለ ሃገራዊ ፌስቲቫል ኣስታተ ፍርቂ ሚልዮን ነጋድያን ከም ዝተዓዘቦ ፀብፃብ ሃገራዊ ኣዋሃድ ሽማግለ በዓላት ሓቢሩ ኣብዚ ብተሳትፎ ዞባታት ሚኒስትርታትን ካልኦት ኣካላት መንግስትን ከምኡውን ሃገራውያን ማሕበራትን ናይ ግሊ ትካላትን ደሚቑ ዝቐነየ ሃገራዊ ምትእኻብ ያታውን ዘመናውን ምርኢት ሙዚቃ መነባብሮ ድኮነ ኣባይትን ብሄራትና ሕርሻውን ባሕራውን ፀጋታት ኤርትራ ሰሚናራትን ሞያዊ ኣስተምህርታትን ባዛር ስእላውን ንዋታውን ምርኢት ስነጥበባዊ መደባት ምርኢት ምህዞን ሰንዓን ምርኢትን መሸጣን መፅሕፍቲ ከምኡውን ደንበ ህፃናትን ካልእን ቀሪቡ
1: ናብ ካልእ ዜና ምስ ንሰግር ኮሌጅ ሕክምናን ስነ ፍልጠት ጥዕናን ኦሮታ 114 ተምሃሮ ብዝተፈላለየ ማዕርግ ኣመሪቖም ነቲ ትማል 25 ሓምለ ዝተኻየደ ስነ ስርዓት ዝተኸታተለ ጋዜጠኛ ሳሙኤል ሃብተ ሚካኤል ዘዳልዎ ፀብፀብ ኣሎም ዳናይት ገብሪ ሂወት ከተቕርቦ እያ
2: ኮሌጅ ሕክምናን ስነ ፍልጠት ጥዕናን ኦሮታ ንሓሙሻይ ግዜ ኣብ ዘካይዶ ስነ ስርዓት መመረቕታ ብዝተፈላለየ ዓውድታት ከምህሮም ዝፀንሐ ኣስታሱሳ ሚእታዊ ደቂ ኣንስትዮ ዝርከብኦም 114 ተምሃሮ ብድግሪ ድሕሪ ምረቓ ቀዳማይ ድግሪን ዲፕሎማን ኣመሪቑ ተመረቕቲ 18 ብፍሉይ ክእለት ሕክምና ብናይ ድሕረ ምረቓ ዲግሪ 61 ብቐዳማይ ዲግሪ 35 ድማ ብዲፕሎማዮም ትምህርቶም ዛዚሞም እቲ ዓውድታት ሕክምና ውሽጣዊ ሕማማት ሓፈሻዊ ሕክምና መጥባሕቲ ራጅን ስእላዊ ቀረፃ ሕክምናን ሕክምና ማህፀን ጥንስን ሕርስን ስነ ሕማም ሕክምና ህፃናት ስነ ፍልጠት ላቦራቶሪ ሕክምናዊ ምድንዛዝ ማለት ኣንስቴዝያ መወለዳን ሕክምናዊ ክንክን ዓበይቲ ህፁፅ ክንክንን ረድኤትን ከምኡውን ሕክምና ዓይንን ስንን የጠቓልል ናይ ክብሪ ዕድምቲ ሚኒስተር ጥዕና ኣሚና ኑር ሑሴን ኣብ ዘስማዕቶ ቓል መንግስቲ ከም ኣብ ኩሉ ፅላታት ኣብ ፅላት ጥዕና ብዝገበሮ ገዚፍ ወፍሪ ኣብ ዓቕሚ ሰብን መሳርሒታትን ብኡመንፅር ድማ ኣብ ኩነታት ጥዕና ህዝብና ርኡይ ለውጢ ከም እተመዝገበ ብምሕባር ሸቶታት ዘላቕ ልምዓት ንምስማር መርሓን ውጥን እንተዳልዩ ብዕቱብ ይስርሓሉ ከም ዘሎ ገሊጻ ኩሉ ዜጋ መሰረታዊ ኣገልግሎት ጥዕና ክረክብ ጥዕና ሓፋሽ ዝተማልአ ክኸውን ብዓብኡ ድማ ደረጅኡ ዝሓለወ ኣገልግሎት ጥዕና ክውን ንምግባር ሓያል ስራሕ ስለ ዘድሊ ተመረቕቲ ፍልጠቶም ከስፍሑን ክዕምቑን ልዕሊ ኩሉ ድማ ናይ ስራሕ ስነ ምግባር ክህልዎምን ሞያዊ ዓቕሞም ክብከብሉን ተማሕፂና ዲን ናይቲ ኮሌጅ ዶክተር ጎይቶኦም ሓጎስ ድማ ምምዕባል ዓቕሚ ሰብ ሓደ ካብ ቀዳምነታት ሃገር ብምዃኑ መንግስቲ ኤርትራ ቀጻልነትን ዓይነትን ዝውሃብ ትምህርቲ ንምውሓስ ልዑል ወፍሪ ብምግባር ብዝርግሕኡን ደረጅኡን ምዑሩይ ሕክምናዊ ኣገልግሎት ንምርግጋፅ ኣገዳሲ ዕማም ኣብ ዘሰላስለሉ ዘሎ እዋን ተመረቕቲ ውፉይ ሞያዊ ኣበርክቶ ከም ዝገብሩ ዘለዎ እምንቶ ልዑል ምዃኑ ኣነጺሩ ወኪል ተመረቕቲ ብወገኑ ዕለተ መመረቕታ ነቲ ህዝብን መንግስትን ልዑል ወፍሪ ብምግባር ዘሰከሞም ረዚን ሓላፍነት ስለ ዝውክል ኣገልግሎት ጥዕና ሃገርና ናብቲ ዝድለ ደረጃ ንምብፃሕ እጃሞም ከም ዝገብሩ ኣረጋጊፁ ኣብቲ ስነ ስርዓት ልዑል ነጥቢ ንዘመዝገቡ መዳልያን ወረቐት ምስክርን ተዓዲሉ ኣብ መወዳእታ ተመረቕቲ ብዝቐሰምዎ ፍልጠትን ሞያን ንህዝቦም ብተወፋይነት ንምግልጋል ቃለ መሓላ ፈፂሞም
1: ማሕበረ ኤርትራውያን ክኢላታት ስነ ምድርን ምህንድስናን ዕደናን ሙያዊ ውህደት ንህንፀት ሓባራዊ ክብርታት ኣብ ዕደና ብዝብል ቴማ ብ24 25 ሓምለ ኣብ ኣስመራ ዓመታዊ ዋዕል ኣቃኒዖም ኣቦ እምበር ማሕበርራቶ ዳንኤል ወልደ ዮሃንስ ኣብ ዘስምዖ መኽፈቲ ቃል እቲ ዋዕላ ዘላቒ ምዕባለ ፅላት ዕደና ኣብ ቴክኒካዊ ብሉፅነት ጥራይ ዘይኮነ ኣብ ምትሕብባር ምክፋል ፍልጠት ሞያውነትን ሓባራዊ መብፅዓ ንሞያዊ ምዕባለን ከም ዝምርኮስ ብምዝኽኻር ከም ዘዘኻኽር ሓቢሮም ኣቶ ዳንኤል ወሲኹ ቴማ ናይቲ ዋዕላ ንሓደ ካብ ተልእኾታት ማሕበሮም ዝኾነ ክኢላታት ስነ ምድርን ምህንድስናን ዕደናን ኣብ ሓደ መኣዲ ብምምፃእ ሕድሕዳዊ ፍልጠትን ተመክሮን ንምልውዋጥ ከምኡውን ሓላፍነታዊ ኣበርክቶም ኣብ ዘላቒ ምዕባለ ኢንዳስትሪ ዕደና ኤርትራ ንምርግጋፅ ዘንፅባርቅ ከም ዝኾነ ኣብሪሆም ኣብቲ ዋዕላ ገምጋማ ከባብያዊ ፅልዋን ፕሮጀክትታት ልምዓትን ሓፈሻዊ መብርሂ ብዛዕባ ትካል ምምስራሕ ኩባንያ ዕደና ቢሻ ዘይምእኩልነት ምኽታም ስትራቴጂካዊ መርሓ ጎደና ዕደና ኤርትራ ገስ

ጋስ ናይ ብርኪ ኩባንያ ዕደና ዘራኸምኡን ሓፈሻዊ ኩነታት ኢንዳስትሪ ዕደና ብኤርትራ ዝብልን ካልእን ዛዕባታት ዘተኮረ 14 መፅናዕታዊ ወረቐት ተቐሪቡን ተዘቲሉን ብዘይካዚ ኣብ ተራ ሞያውያን ዕደና ኣብ ምምሕያስ ህዝባዊ ንቕሓት ከምኡውን ኣብ ትፅሚትን ብድሆታትን ሰብ ሰርሖ ብልሒ ኣብ ዕደና ሓበራዊ ዘተ ተኻይዶም ማሕበር ኤርትራውያን ክኢላታት ስነ ምድርን ምህንድስናን ዕደናን ኣብ ወርሒ ታሕሳስ 219 ዝተመስረተ ኮይኑ ዛጌት ልዕሊ 300 ምዝጉባት ኣባላት ኣለዎም።

ኣገባብን ዝተገብረ ገምጋም ሓላፍቲ ጨንፈር ዶክተር ዓሊ ሓሎ ኣብ ዝሃቦ መብርሂ ተጠቃምነት ህዝቢ ኣብ ትካላት ጥዕና ብሓፈሻ ኣዴታትን ህፃናትን ድማ ብፍላይ ንምዕባይ ኣመሓደርቲ ወከልቲ ጥዕና ዓድን ኣጋር ሓኻይምን ብውህደት ክሰርሑ ከም ዝግባእ ኣስሚሩሎም። ዶክተር ዓሊ ብተወሳኺ ጥዒት ኣደን ጥዑይ ህፃንን መሰረት ጥዒት ስድራ ቤት ስለ ዝኾኑ ኣብኣቶም ዘተኮረ ስራሕ ናይ ቀዳምነታት ቀዳምነት ከም ዝኾነ ተመሓላለፍቲ ሕማማት ብፍላይ ካብ ተርእዮ ሕማም ወይቦ ንምቁፅፃር ተጀሚሩን ዘሎ ናይ ክታበት መደብ ብዝለዓለ ክድፍኣሉ ኣተሓሳሲቦም። ወከልቲ ትካላት ጥዕና ኣብ ንኡስ ዞባታት ኣብ ዘቕረብዎ ጸብጻብ ክንክን ቅድሚ ሕርሲ ብ4 ሚእታዊት ኣብ ትካላት ጥዕና ናይ ዝሓርሳ ኣዴታት ቁፅሪ ብ5 ሚእታዊት ተጠቃምነት መፀበይ ነፍሰ ፁራት ካ ብ4 ሚእታዊት ከም ዝዓብየ ሓቢሮም። ተሳተፍቲ ብወገኖም ዋሕዲ ኣምቡላንስ መድሃኒታት ወከልቲ ጥዕና ዓድን ኣጋር ሓኻይምን ቆላሕታ ክግበረሉ ከዓ ተማሕፂኖም። ኣብ መወዳእታ ኣመሓደርትን ኣካያድ ስራሕን ናይተን ንኡስ ዞባታት ንቕሓትን ተጠቃምነትን ሕብረተሰብ ኣብ ጥዕናዊ መዳይ ንምብራኽ ተራን ኣበርክቶን ምምሕዳራት ከባቢ ክዓቢ ተላብዮም። ብትልሂስ ዝሰልጠኑ ኣባላት ሃገራዊ ማሕበር ኣእምራኣውን ምዕባላኣውን ስንኩላን ከምኡውን ኣባላት ሃገራዊ ማሕበር ፅሙማን ብ24 26 ሓምለ ንነጋድያን ፌስቲቫል 226 ምርኢት ኣቕሪቦም። እዞም ኣብ ዓመተ 225 ን4 ዋርሕ ን9 ብሄራትና ብዝውክል ትልሂታ ዝሰልጠኑ 70 ስንኩላን ልዑል ናይ ምግባር ዓቕሞም ዘንፀባርቕ ምዕሩግ ምርኢት ከም ዘቕረቡ ነቲ ስልጠና ዝሃበ ገዲም ስነ ጥበባዊ ካሕሳይ ገብሪ ሂወት ሓቢሮም። ኣደ መንበር ሃገራዊ ማሕበር ኣእምራኣውን ምዕባላኣውን ስንኩላን ወይዘሮ ይብራህ ኣለም ይዕብዮን ኣቦ መንበር ሃገራዊ ማሕበር ፅሙማን ኣቶ ወልደ ሚካኤል ስእለን ብወገኖም ኣባላቶም ኣብ ፌስቲቫል ናይ ትልሂት ምርኢት ከቕርቡ ብዝተራሕወሎም ዕድል ንሃገራዊ ኣዋሃዲ ሽማግለ በዓላት ድሕሪ ምምስጋን ተመሳሳሊ ዕድላት ምስ ሕብረተሰቦም ክወሃዱን ብቕዓቶም ከሪኡን ስለ ዝሕግዞም ኣብ መጻኢ ቆላሕታ ክወሃቦም ተላብዮም። ወለዲ ብወገኖም ደቆም ካብ ውሻጠ ናብ ማኣዲ ትምህርቲ ካብ ማኣዲ ትምህርቲ ከዓ ተኻፈልቲ ኩሉ ዓይነት ማሕበራዊ ባህሊ ንጥፈታት ክኾኑ ምኽኣሎም ዓብ ዓወት ከም ዝኾነ ብምጥቃስ ተመሳሳሊ ዕድላት ክድፋኣሉ ኣዘኻኺሮም። ዝስዕብ ዜናታት ሃገራት ወፃኢ ንምክትታልኩም ደጊመ ብክብሪ ዕድመኩም። ውድብ ሕቡራት ሃገራት ኣብ ዳግመ ህንፀት ሃገሩ ኣበርክትኡ ክዕዝዝ መንግስቲ ሶርያ ፀዊዖም። እፃዊዒት እዚ ዝቐረበ ፕሬዚደንት ሶርያ ኣሕመድ ኣልሻራ ትማል 25 ሓምለ ምስ ዋና ፀሓፍቲ ውድብ ኣንቶኒዮ ጉተረሽ ኣብ ከተማ ደማስቆ ኣብ ዘካየዶ ዝርርብ እዮም። መስሪ ህንፀት ብኩናት ዝዓነወ ትሕተ ቅርፂ ሶርያ ብከፊል ተጀሚሩ ከም ዘሎ ዝተቐሰ ፕሬዚደንት ኣልሻራዕ ብምልኣት ንምትግባሩ ኣህጉራዊ ደገፍ ከም ዘድሊ ኣፍሊጡሎም። ነቲ ፃውዒት ብእወታ ዝተቐበለ ዋና ፀሓፊ ጉተረሽ ማሕበረሰብ ዓለም ተርኡ ክፃወት ምዃኑ ቃልኣትዮም። ሚስተር ኣንቶኒዮ ጉተረሽ ድሕሪ ዓመተ 2009 ኣብ ሶርያ ዝበፅሐ ናይ ፈለማ ዋና ፀሓፊ ውድብ ሕብራት ሃገራት ምዃኑ ፀብፀባት ይረድኦም። ኣብ ሶርያ ካብ ዓመተ 2011 ብዝተኸስተ ፀጥታውን ወተሃደራውን ቅልውላው ኣስታት ፍርቂ ሚልዮን ሰባት ከም እተቐትሉን ሚልዮናት ካልኦት ከም እተመዛበሉን ይጥቀስ። ብዘይ ካዚ በቲ ቅልውላው ናይ ኣማኢት ቢልዮናት ዶላር ዝግመት ንዋታውን ትሕተ ቅርፃውን ዕንወት ከም ዝወረደ ይሕበር። እጡቅ ጉጅለ ኤዲኤፍ ኣብ ዝሓለፈ ሳልስቲ ኣብ ምብራቃዊ ሸነኽ ዲሞክራስያዊት ሪፐብሊክ ኮንጎ ብዘካየደ መጥቃዕቲ ልዕሊ 30 ሰለማውያን ሰባት ከም እተቐትሉ መዓከናት ዜና ቃሊሐን። በቲ መጥቃዕቲ ልዕሊ 70 ከም ዝቆሰሉን ብርክት ዝበለ ኣባይቲ ከም ተቓፀለን ተ ሓበሬታ ብተወሳኺ ኣመልኪቶም። ነቲ መጥቃዕቲ ብትሪ ዝኮነነ መንግስቲ ዲሞክራስያዊት ሪፐብሊክ ኮንጎ ናብቲ ከባቢ ተወሰኽቲ ወተሃደራት ከም ዘዋፈረ ፍሊጡሎም። እቲ ጉጅለ ኤዲኤፍ ኣብ ዝሓለፈ ወራሓት ግንቦትን ሰነን ኣብ ሰሜናዊ ሸነኽ ናይቲ ሃገር ብዘካየዶ ተመሳሳሊ መጥቃዕትታት ልዕሊ 90 ሰባት ከም ተቐትሉ ዝዝከር እዮም። ኣብ ዲሞክራስያዊት ሪፐብሊክ ኮንጎ ንመቕረሒ ፀጋታት ዕጥቃዊ ቃልሲ ዘካይዱ ልዕሊ 100 ጉጅለታት ከም ዘለዉ ዝጠቐሱ ፀብጸባት ብሰንኩ ከዓ ተሃገርራ ብዓሚቕ ፀጥታዊ ቅልውላዊ ተሸሚማ ከም ዘላ ይረድኦም። በቲ ፀጥታዊ ዘይርግኣት ህዝቢቲ ብባህርያዊ ፀጋታት ሃብታም ዝኾነት ሃገር ተጠቃሚ ፀጋታቱ ክኸውን ከም ዘይከኣል እዩ ዝሕበር። ፀጥታ ንምሓስ ኣብቲ ሃገር ተዋፊሩ ዝርከብ ኣስታት 15,000 ዓቃብ ሰላም ሰራዊት ውድብ ሕብራት ሃገራት ዛጊት ዝጥቀስ ኣበርክቶ ከም ዘይገበረ እዩ
ዝጥቀስ

0: ዝኸበርኩምን ዝኸበርክንን ተኸታተልቲ መደብ ውድድር ታሪካዊ ፍልጠት ቡያ ከመይ ኣለኹም? ባርከስ ንሎም እውን ከም መቐፀልታ ናይቲ ኣብ ዝሓለፈ ክነቕርበልኩም ዝቐንና ውድድራት ናይ ቀዳማይ መድረኽ ሳልሳይ ዙርያ ሒዝናልኩም ኢና መፂና ዘለና። ንምሉእ ትሕዝትኡ ናብቲ መደብ ከብለኩም እየ። ሰናይ ምክትታል። ተወዳደርቲ ናብ መድረኽ ክዕድም ስለ ዝኾንኩ ብሞራል ተቐበሉለይ። ዳንኤል ተስፋ ማርያም ካብ ቤት ትምህርቲ ሰሓርቲ፣ ዓወት ነጋሽ ካብ ቤት ትምህርቲ ባርካ፣ ከውሰር መሓመድ ጀሃር ካብ ቤት ትምህርቲ ድያ፣ ዮሳን ጎይቶም ካብ ቤት ትምህርቲ ተኽለ ዓገባ። ናይ ተወዳደርቲ እንኳዕ ብድሓን መጻኹም። ቀዳማይ ተወዳዳሪና ዳንኤል ተስፋ ማርያም፣ ስምካን ዝመጻኸሉ ቤት ትምህርትን ከተላልየና።
1: ስመይ ዳንኤል ተስፋ ማርያም ባህል ዝመጻኹሉ ቤት ትምህርትካ ቤት ትምህርቲ ሰሓርትን እዞባ ጋላነፊ።
0: ራይ ዳንኤል፣ ኣብዚ ውድድር ተዳሊኻ ድኻ መፂኻ ዘለኻ?
1: ኦ ተዳሊ።
0: ብኸመይ ኢኻ ናብዚ ውድድር ክትመፅእ ወሲንካ?
1: ታሪክ ሃገረይ ንክፈልጥ እየ መፂና።
0: ክትፈልጥን ክትወዳደርን ኢኻ መፂኻ ማለት እዩ? ራይ እምበር ተዳሊኻ ድኻ ሞ? ናብ ቀዳሚ ትሕቶኻ ክንሰግር ኢና። እቲ ብሳልሰይቲ ራብዒትን ሓምሸይትን ክፍልታት ዝተመስረተ ስሙር ሓይሊ ኣበየናይ ኣኼባ እዩ ተወሲኑ? ሀ ኣዶብሓ፣ ለ ዓረዳብ፣ ሐ ዓንሰባ፣ መ ዓራርብ?
1: ሐ ዓንሰባ።
0: ምሉእ መልሲ ረኺብካ ኣለኻ ዳንኤል። ሕቶኻ እቲ ብሳልሰይቲ ራብዒትን ሓምሸይትን ክፍልታት ዝተመስረተ ስሙር ሓይሊ ኣበየናይ ኣኼባ እዩ ተወሲኑ እያ ትብል ነይራ። ተንምረፅ ሀ ኣዶብሓ፣ ለ ዓረዳብ፣ ሐ ዓንሰባ፣ መ ዓራርቤ ነይረን። ስለዚ መልስና ሐ ዓንሰባ ኮይና ብ19 መስከረም 1968 ኣብ ኦሮታ ዝበሃል ናይ ዓንሰባ ከባቢ ተኻይዱ ማለት እዩ። ካልኣይ ተወዳዳሪና ዓወት ነጋሽ፣ ካብ ድሃን መፅኻ
2: ንፅናኹም።
0: ካብ ናይ ቤት ትምህርቲ ኢኻ መፅኻ ዓወት?
2: ካብ ቤት ትምህርቲ ባርካ።
0: ካብ ቤት ትምህርቲ ባርካ። ክንደይ ክፍሊ ኢኻ?
2: 11 ኣስታደ
0: 11 ዝሓራይ እሞ ከመይ ኣለዎ ናይ 11 ዝሃዋሁ ምድላዋት ንሳዋ?
2: ድሓኒ
0: ፅቡቅ። ናብዚ ውድድር ከተዳሊኻ ዲኻ? ሓራይ ናብ ቀዳሚ ትሕቶኻ ንሰግር ኢና። ህዝባዊ ሓይልታት ሓርነት ኤርትራ መዓስ ተመስሪታ? ሀ 1964፣ ለ 1987፣ ሐ 1974፣ መ 1978?
2: ሐ 1974።
0: ርግፀኛ ዲኻ? ምሉእ መልሲ ረኺብካ ኣለኻ ዓወት ነጋሽ። ህዝባዊ ሓይልታት ሓርነት ኤርትራ መዓስ ተመስሪታ ኔራ ተሕቶ? ሀ 1964፣ ለ 1987፣ ሐ 1974፣ መ 1978? ስለዚ መልስናኻ ሐ 1974 ኮይኑ ድሕርቲ ዝነበረ ናይ ኩናት ሓድሕድ ሃዋህ እዩ። ኣብ ዝተፈላለየ ቦታታት ብዝነበራ ዝተፈላለየ ጉጅለታት ሰሚረን ነዚ ስሙር ሓይሊ ንብሎ ዘለና ብምቓም ህዝባዊ ሓይልታት ሓርነት ኤርትራ ተመስሪታ ማለት እዩ። ከውሰር መሓመድ ጀሃር፣ ካበይ ናይ ቤት ትምህርቲ ኢኹ መፂኺ?
3: ካብ ቤት ትምህርቲ ድያ።
0: ክንደይ ክፍሊ ኢኺ?
3: 11ስ
0: 11ስ ከመይ ኣሎ ምድላዋት ንሳዋ?
3: ሓኒ
0: ቀሪብኩም ኢኹም?
3: እዋ
0: ራይ ፅቡቅ። ናብ ቀዳሚ ትሕቶ ክንሰግር ኢና። ተዳሊኽ ዲኺ?
3: እዋ።
0: ናይ ህዝባዊ ግንባር ሓርነት ኤርትራ ኣርማን ባንዴራን ኣበየናይ ጉባኤ ተዳልዩ? ሀ ኣብ ቀዳማይ፣ ለ ኣብ ራብዓይ፣ ሐ ኣብ ካልኣይ፣ መ ኣብ ሳልሳይ?

0: ኣብ ሳልሳይ
1: ኣይረኸብክያን ከውሰር ናይ ህዝባዊ ግንባር ሓርነት ኤርትራ ኣርማን ባንዴራን ኣበየ ናይ ጉባኤ ተዳልያ ነራ ተሕቶ ሀ ኣብ ቀዳማይ ለኣብ ራብዓይ ሀ ኣብ ካልኣይ መ ኣብ ሳልሳይ ክኾና ከለዋተን ምርጫ መልሲ ሀ ኣብ ቀዳማያ ኣብ ልዕሊ እዚ ኣብ ልዕሊ እቲ ቀንዲ ዕላማታት ሃገራዊ ዲሞክራስያዊ ፕሮግራማት ወግዓዊ ልሳን ውድብ ዝነበረት መፅሒት መሪሕ ክትሕተም ተወሲኑ ተወሳኺ ድማ ዓወት ንሓፋሽ ዝብል ጭርሖ ናይ ውድብ ጭርሖ ንክኸውን ተወሲኑ ማለት እዩ። እዚ ከዓ ብጥሪ 1977 ኣፋሕ ዝበሃል ናይ ሳሕል ቦታ እዩ ተኻይዱ። ራብዒቲ ተወዳዳሪትና ዮሳን ጎይቶም ከመይ መፂኺ?
2: ፅቡቅ፣ እግዚኣብሔር ይመስገን።
1: ካበይ ናይ ቤት ትምህርቲ ኢኽ መፂኺ?
2: ኣነ ዝመፀኽሉ ቤት ትምህርቲ ካብ ንእዞባ በሪኽ ቤት ትምህርቲ ተከለ ዓገባ መባእታ ማእከላይ ካልኣይ ደረጃ።
1: ሕራይ ፅቡቅ። ቤት ትምህርቲ ተክለ ዓገባ ንሰለስቲኡ ደረጃታት ዘጠቃለለ እዩ ማለት እዩ። ከመይ ሞ ምውሃድ ምስቶም ቀዳማይ ደረጃ ማለት መባእታ ማእከላይ ካልኣይ ደረጃ ከመይ ተዋሂድኩም ትምሃሩ?
2: ኣዝዩ ብጣዕሚ ፅቡቅ እዩ እቲ ምውሃድና ማስቲ ኣንሕና ከም ኣብኡ ከም ዓበይቲ መጠን እቶም ናእሽቱ እቶም መባእታ ካባና ዝመሃርዎ ብዙሕ ነገር ፅቡቅ ኣሎ። ስለዚ ድማ ኣዝዩ ወላ እንተሓጋገዝ ስለ ዝኮና ብዙሕ ጥቕሚ እዩ ዘለዎ።
1: ብዙሕ ረብሓታት ኣለዎ። ክንደይ ክፍሊ ኢኸ
2: ተማሪት? 11 ክፍሊ።
1: 11 ክፍሊ ፅቡቅ። ናብ ቀዳሚ ትሕቶ ክንሰግር ኢና ተዳሊኸ ዲኸ? ካብ 1965 ክሳብ 1968 ሰራዊት ተሓኤ ኣብ ክንደይ ክፍልታት ተመቃቂሉ ነይሩ? ሀ ኣብ 3፣ ለ ኣብ 5፣ ሐ ኣብ 6፣ መ ኣብ 4።

0: يرخف كيان يوسان غويتوم كابشن شاتي ميتن سوسان حموشتن كسابشن شاتي ميتن سوسان شومونتن سراوي التحائي اب كندي كفلتات تمغاقلو نيرو يعني راح التوخي اب حموشتا كفلتاتيو تمغاقلو نيرو زوم حموشتا كفلتات دماء حموشتين ناني قزار اسن فلوت كبابيتاتن سرحيتن زنبرن واتهدراو كفلتاتين نيرن مالاتيو سلزي اي رخف كيان دانيال تسوى مارام نابها تماليسنا لنا وددر كمي تجمير الله
1: ودور صبوته جميل
0: تثبيتات كان نزاو ددر تصنحكون النتن كما يغاطم ده كما هات تصبيها متها
1: ودعاني حيالات كون مودا درتي تصبي وحيالات يوندلو
0: صباح رايسون كباتهم حدا حيالي ها مالتيو نابكالي تحتو خا خنسغرينا زمدنا هاجرن هاجراون نتن ويدما حزبن غلاص
1: هاجر نولا حنتي وسن خونه دوباتن نايغزا ارسا حزب زلوان لولاونت زلوان نايغ منغست زلوان هاجر نولا هاجراونت نولا خا اتنت هاجر كا اتو بركتو مز تهيد ب بتمرت قون خير وي ما بتدلك انات كمويا اتو بركتن
0: جي تمغلاص طبو اندا هتغلطو زلها كن زمدنا امونغو هاجرن هاجراونتن زلو زمدنا غلاص ياتا حتو
1: ሀገር እንደሐር ክትሉ ቆይና ሀገራውነት ክትሉሎ ሀገራውነት ክልወቀት ቆይና ሀገር ክትሉሎ
0: ክልተነት ቢረኺብ ካለሃ ዳንኤል ህቶኻ ዝምድና ሀገርን ሀገራውነትን ወይድማ ህዝብን ግለጽያ ኔራ መልስ ድማ ዝምድና ሀገርን ሀገራውነትን ክልተ ማዕዶታት ዘለው አማዓባብላ ዝክተል ኮይኑ እታ ሓደ ሀገራውነት ናብ መስርሕ ምቋም ሀገር ይመረሕ በትካላይ ሸነኹ ድማ ሀገራት ድሕር ምምፀአን ዘማዕበሎ ኣተሓሳስባ እዩ ስለዚ እቲ ዝምድና ብከምዚ ክንገልፆ ንኽእል ማለት እዩ ዓወት ነጋሽ ኣብ ቤት ትምህርቲ ባርካ ካብ ትምህርቲ ወፃኢ ካልእ ትሳተፎ ንጥፈታት ኣሎ ድዩ ኣብ ምንታይ ሃሳተፍ
2: ናይ ሃማማተ ከም ካድር መጠን ማለት እዩ ብቤት ትምህርትና ዝካየድ ክለባት ስለ ዘለዋ ኣብኡ ንሳተፍ ኢና ካልእውን ከም መሪሕ ኮይና ነቶም ተምሃሮስ ነማዝን ወይ ንመርሕና ማለት እዩ
0: ሓራይ ካድረ ናይ ቤት ትምህርቲ ባርካ ኢኻ ማለት እዩ ኣበይነይቲ ክለብ ኢኻ ተሳተፍ
2: ክለብ መሪሕ ብቐንዱ ክለብ ጥዕና ከዓ ኣሎ
0: ሓራይ ፅቡቅ እሞ ናብ ካልኦት ሕቶ ክንሰግር ኢና ተዳሊሓ ድኻ መግዛእቲ ኢትዮጵያ ብልሳኑ ወይ ድማ ብገረሩኡ ከምዝተታሕዘ ዝተኣመነሉ ኣየነይቲ ከተማ ምስተታሕዘት እዩ
2: ባፅዕ
0: ምሉእ መልሲ ረኺብካ ኣለኻ ዓወት መግዛእቲ ኢትዮጵያ ብልሳኑ ወይ ድማ ብጎረሩኡ ከምዝተታሕዘ ዝተኣምነሉ ኣይነይቲ ከተማ ምስተታሕዘት እዩ መልሲ ባፅዒ ነይሩ ባፅዒ ማዕስያ ተታሒዛ
2: ስርሒት ፈንቅል 99
0: ሙሉእ መልሲ ረኺብካ ኣለኻ ኣብ ስርሒት ፈንቅል ኣብ 99 ኣብ ዝተካየደ ስርሒት ባፅዒ ተታሒዛ ብድሕሪኡ ናፅነት ንክትመፅ እውን ብዙሕ ግዜ ኣይወሰደትን ማለት እዩ ከውሰር ናባ ከተመሊስና ኣለና ናብ ካልይቲ ሕቶኸ ክንሰግር ኢና ሀገራውነት ከም ስነ ሓሳብ ኣበየናይ ክፍለ ዘመን ማዕቢሉ
3: ኣብቲ ስክራምብል ፎር ኣፍሪካ ወይ ከዓ ምምቕቓል ኣፍሪካ ወይ ምግጉዛይ ኣፍሪካ ድገበሩ ኤሮፓውያን ኣብ ምፋረቕ 19 ክፍለ ዘመን
0: ራይ ግዜ ስለ ዘለክ ቁርባ ማዕራር ያብልያ ብትኽክለኛ ኣበየናይ ክፍለ ዘመን ማዕቢሉ እያ ትብል ትሕቶ ግዜ ስለ ዘለኪ ፈትኒ
3: ኤሮፓውያን ንኣፍሪካ መጓጓዛዚዋ ምስ ጀመሩ ኩሉ ሰብ እቲ ኢንተርናሽናሊቲ ወይ ከዓ ሃገራውነት ዝበሃል ካብ ሽዑኡ ክምዕብል ጀሚሩ ማለት እዩ
0: ኣበይ ናይ ክፍለ ዘመን
3: ምስ ፋርቅ 18 ወይ 19 ክፍለ ዘመን
0: ክልተ ነጥቢ ረኺብ ክላኺ ካውሰር ሕቶኺ ሃገራውነት ከም ስነ ሓሳብ ኣበይ ናይ ክፍለ ዘመን ማዕቢሉ እያ ትብል ነይራ መልሲ ድማ ኣብ 20 ክፍለ ዘመን እዩ ማዕቢሉ እዚ ስነ ሕሳብ እዚ ዝሓየለ ፖለቲካዊ ኣተሓሳስባ ናይቲ ዝሓለፈ 300 ዓመታት ኮይኑ ምስ ሃገርካ ዝህሉ ስምዒታውን መንፈሳውን ምትእስሳር ከምኡ ውን ማሕበረ ቁጠባውን ባህላውን ዝምድናታት ዝገልጽ እዩ ነይሩ ማለት እዩ ዮሳን ጎይቶም ናባ ከተመሊስና ኣለና ኣብ ትምህርቲ ከመይ ኢኸ ዮሳን
4: ድሓነ ቶፕ ስሪ
0: ፕራይዝ ዊነር ኢኸ ኣርት ዲኸ ሳይንስ
4: ኣርት
0: ትፈትውያ ዓይነት ሳብጀክት እንታይ
4: ሂስትሪ
0: ሂስትሪ ስለዚ ኣብ ዓውዲ ኸ ክትወዳደር ደለኹ ማለት እዩ ፅቡቅ ናብ ካልእ ትሕቶ ኸ ክንሰግር ኢና ታሪክ ኣብ ማዕባብላ ሳልሳይ ዓለም ወይ ድማ ኣፍሪቃ ብኸመይ መንገዲ እዩ
4: ታሪኽ ማዕባብላ

0: ሳልሲ ዓለም ወይ ኣፍሪቃ ብኸመይ መንገዲ እዩ ዝብል ሕቶ ምስ ምምፃእ መግዛእቲ ናይ ኤሮጳውያን ሃገራት እዩ
1: ሃራይ ጥቦ ታሊካ ትወስኺ ትኽእል ኢኸ
0: እተን ሽዑ ዝገዛእ ዝነበረ ሃገራት ኤሮጳውያን ምዃና ፈሊጥና ኢላና ምሽ በቲ ሓያል መግዛእቲ ኣዝዩ ሓያል ዝኾነ መግዛእቲ እዩ ነይሩ ማለት እዩ ብከምዚ ድማ ሳልሳይ ዓለም ኣፍሪካ
1: ምሉእ መልሲ ረኺብ ክለኺ ዮሳን ታሪካ ማዕባብላ ሳልሳይ ዓለም ኣፍሪቃ ብኸመይ መንገዲ እዩ ነይሩ እያታ ሕቶ መልሲ ድማ ምስ ምምፃእ ኤውሮጳዊ መግዛእትን ምኽላል ግዝኣታትን ብመግዛእታዊ ሓይልታት እናባዕበለ ዝመፀ እዩ ንብ

0: ቅድሚ ምውዳኽ ግን ውድድር ከመይ ፀኒሑ?
1: ውድድር ብጣዕሚ ፅቡቅ ፀኒሑ። ሓያላት ተወዳደርቲ እዮም። ከምዚ ካብዚ ስታይ ትርዳእ ትምህርትስ ወይ ክምህረካ ዝኽእል ስመምህር ጥራሕ ኣይኮነን ዋላ ተማሃራይ ክምህረካ ዝኽእል። ስለዚ ሓያለ ተማሃሮ እዮም ዘለዉ ተወዳደርቲ ማለት እዩ።
0: ፅቡቅ። ስለዚ ትምህርቲ ከላይ ሒዝ ክትኸድ ኣለኹ ማለት እዩ። ፅቡቅ ዮሳን፣ ናብ ናይ መወዳእታ ሕቶ ክንሰግር ኢና። ምዕሩይ ዝርግሐ ዕድላት ትምህርቲ፣ ኣገልግሎት ጥዕና፣ ዕድላት ስራሕ፣ መሰላትን ጉባኣትን ዝውክል ቃል ሀ ብፃይነት፣ ለ ማሕበራዊ ፍትሒ፣ መ ሃገራውነት፣ ረ ኩሎም መልሲ እዮም።
1: ለ ማሕበራዊ ፍትሒ።
0: ምሉእ መልሲ ረኺብ ክለኺ ዮሳን። ምዕሩይ ዝርግሐ ዕድላት ትምህርቲ፣ ኣገልግሎት ጥዕና፣ ዕድላት ስራሕ፣ መሰላትን ጉባኣትን ዝውክል ቃል ኣየና እዩ እያ ነይራ? ሀ ብፃይነት፣ ለ ማሕበራዊ ፍትሒ፣ ሐ ተወፋይነት፣ መ ሃገራውነት፣ ረ ኩሎም መልሲ እያ ነይራ። መልሲ ድማ ለ ማሕበራዊ ፍትሒ ትኸውናላ ማለት እዩ። ክቡራንን ክቡራትን ተኸታተልትና፣ ናይ ቀዳማይ መድረኽ ሳልሳይ ዙር ኣብዚ ወዲእና ኣለና። ኣብ ዝመፅእ ናይ ካልኣይ መድረኽ ውድድር ሒዝናልኩም ኢና ክንምለስ። ክሳብ ሽዑ ሰሰና እዩ።

0: ትምባል ስለዝመረጸ
1: አብይ አህመድ ድንክ ነው። የፖለቲካ ድንክ፣ የሁሉም ነገር ድንክ ነው። ወይ ጸበል ወይ ህክምና ያምረው ህክምና ሆስፒታል ነው ብራቴ ነበረበት ሰው ነው።
2: ተጨፈጨፈን አንድም ቦታ ፈቀቅ ማድረግ አልቻለም። አንድ ክፍለ ጦር ያመጣል ያስገባል ይጨፈጨፋል፣ ሌላ ክፍለ ጦር ያመጣል ያስገባል ይጨፈጨፋል።
0: ሰነዳዊት ፊልም አብኤሪ ቲቪ አብዚ መደብ መራሕቲ ስርዓት ብልጽግናን መሰልቶምን ብምስምስ ኣፍ ደገ ባሕርን ዝሓስብዎ ዘይሕጋዊ ምስፍሕፋሕን ዕላምኦምን ኣብ ልዕሊ ኤርትራን ኤርትራውነትን ዘለዎም ኣመለኻኽታን ስነ ልቦናን ካብ ቃላቶም ክንከታተል ኢና።
3: ሰንዓፈን ኣልፈን ባሶራን ተቆጣጥረን ክሎስት መንደፈራ ነበር ውግያ ሲደረገ ነበር።
4: ኣርቃን ሲቪል ኖ ስራውም ሌላ ነው። ግን ያው ኣልብሰህ ኮ የሆነ ኮ
0: ጻድቃን ሲቪል እዩ ስርሑ ካል እዩ ፅሩራታት ስለ ዝነበሮ ብኡ ይፅዋዕ።
5: ክሻብ ስመዳ ኢና ንኸድ ማለት ሻዕብያ ሰይ ነቃብሶ ኣለና ዝብል መደብ ይኑ ነይሩና ግን ኣይኮነን
0: ትምባል ስለ ዝመረፀ ፅላሊ ኣባላት ብልፅግና ኣብቶም ዓበይቲ ጥራይ ከይተሓፅረ ናብቶም ታሪክ ኤርትራን ኢትዮጵያን እንዶ ዘይብሎም ተባሂሉ ኢሎም ዝምድሩ ደቀሙን ሰጊሩ ኣሎ።
6: የኢትዮጵያ መከላከያ ሰራዊት ማስጠበቅ ኣለበት የሚባለው ዳር ድንበር
0: ሰራዊት ኢትዮጵያ ክሕልዎ ዘሎ ወደብ ካብዚ ጎቦዚ ካብቲ ሩባቲ ካብቲ እምነቲ ምምላስ ኣይኮነን። ናይ ኢትዮጵያ ሃገራዊ ረብሓ ክሳብ ዘለዎ እዩ ዶብ ዝበሃል።
6: የኢትዮጵያ ብሔራዊ ጥቅም እስካለበት ድረስ ነው ዳር ድንበር።
7: አሰብ የሚባለው ወደብ ራሱ ሲሰራ ዲዛይንድ ሲሆን
0: ዓሰብ ዝበሃል ወደብ ክስራሕን ክሰኣልን ከሎ ብፍሉይ ንኢትዮጵያ ከገልግል ተባሂሉ ወይ ድማ ካብ ዓፈር ክሳብ ኣብዚ ንኸገልግል ተባሂሉ እዩ ተሰሪሑ።
7: ብጀርባ በኩል ግመልም ኣያገኘው
0: ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብኤሪ ቲቪ ረቡዕ 9:25 ምሸት ድሕሪ ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 12:50 ቀትሪ ድሕሪ ዜና ትግርኛ ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብኤሪ ቲቪ።

0: سلام كما يعلكم ذ خبركم تا خطاتلتي فركم عالتن فرغان اغيلون لومي سوني 27 حمله استدالوه هاغراون هاغراون زينات حيزنا لكم قريبنا لنا مكتالكم بخبر ذا الدم بيتروس منغس ارست زينا አብስመራ ቀጽሪ ኤክስፖ ክካሄድ ዝቐነየ ሃገራዊ ፌስቲቫል ኤርትራ 2026 ትማሊ ብወግዒ ተዛዚሙ ኣባላት መበል 39 ዙርያ ሃገራዊ ኣገልግሎት ካብ ኩለን ዞባታት ናብ ሳዋ ወሪዶም ኣብ ዞባ ዓንሰባ ተሓጋገዝቲ ፖሊስ ትራፊክ ኣብ ምንካይ ትራፊካዊ ሓደጋታት ኣበርክቶ ይገብሩ ኣለዉ ፈረንሳ ኒኮላሳዊ ኣፅዋራ ናብ መሻርክታ ንምውዳድ ተካይዶ ዘላ ምንቅስቓስ መርሰ ግብሪ ከም ዝወሃቦ ሩስያ ጠንቂቓ ብመጥቃዕቲ እስራኤል ዝዓነወ ትሕተ ቐርፂ ወሽመጥ ቃዛ ዳግም ንምህናፅ ልዕሊ 70 ቢልዮን ዶላር ከም ዘድሊ ተገሊጹ ብሪጣንያ ካብ ኤውሮጳዊ ሕብረት ድሕሪ ምውፃእ ቁጠባ ዓመታዊ ብኣስታት 100 ቢልዮን ዩሮ የንቆልቁል ከም ዘሎ ተሓቢሩ ካብ 18 ሓምለ ኣብ ኣስመራ ክካየድ ዝቐነየ ሃገራዊ ፌስቲቫል ኤርትራ 2026 ትማሊ ብወግዒ ተዓፅዩ ነቲ መዛዝም ስነስርዓት ዝተኸታተለ ጋዜጠኛ ሳሙኤል ሃብተ ሚካኤል ብመልክዕ ፀብጻብ ንዘዳለዎ ትሕዝቶ ገረመስቀል ገረዝግሄር ከቕርቦ እዩ
1: ኣብቲ ሚኒስትራትን ኣብ መሓደርቲ ዞባታትን ዝርከቦም ላዕለዎት ሰበ ስልጣን መንግስትን ግንባርን ዝተሳተፎ ምዕፀው ስነ ስርዓት ኮሚሽነር ባህልን ስፖርትን ኣቦመንበር ሃገራዊ ኣዋሃድ ሽማግለ በዓላትን ኣምባሳደር ዘመደ ተኽላብ ዘስምዖ ቃል ፈስቲቫል እቲ እወታዊ ሸነኹ ከም ኣገዳሲ ተመክሮ ተወሲዱ ኣብ ስራሕ ዘሎ ንዕብየት ንጥፈቱ ክሓስብ እቲ ንኡስ ዘሎ ከዓ ካብዚ ተመክሮ ዝተማሂሩ ደረጃ ምዕባሊኡ ክበርኽ እቲ ተኽእሎ ዓብዪ ምዃኑ ከም ዘረጋግጽ ገሊጹ ኣምባሳደር ዘመደ ስዒቡ ዝተቐስመ ተመክሮ ዓብዪ መምህር ምዃኑ ከይተዘንግዐ መጻኢ መደባት ዝያዳ ክጽብቕን ውፅኢታዊ ክኸውንን ተወሳኺ ሓሳባትን መደባትን ኣገዳሲ ከም ዝኾነ ብምጥቃስ ሃናፂ ርእቶታት ኣብ እዋኑ ክርከብ ትፅቢት ከም ዝግበራ ነጺሩ ንሓፈሻዊ ዕላማን ትሕዝቶን ብዝምልከት ኣብ ዝቐረበ ኣጠቓላሊ ጸብጻብ ኣብ ናይ ሎሚ ዓመት ፈስቲቫል 24 ምርኢታትን መደባትን ዘጠቓልል ንጥፈታት ብልዑል ፃዕርን ተገዳስነትን ከም ዝተሰላሰለ ንዝነበረ ብልጨታትን ድኻማትን ዝምልከት ሃናፂ ርእቶታትን ለበዋታትን ድማ ንዝምልከቶ ኣካል ከም ዝቐርብ ኣረዲኡ ኣብ መወዳእታ ኣብቲ ብስነ ጥበባዊ መሰናድኦ ዝማዕረገ ስነ ስርዓት ናይ ተሳታፍነትን ምስጋናን ምስ

0: ክርተዓዲለዉ ነዚ ካብ 18 ሓምለ ጀሚሩ ንትሽዓተ መዓልታት ዝቐጸለ ሃገራዊ ፌስቲቫል ኣስታት ፍርቂ ሚልዮን ነጋድያን ከም ዝተዓዘቦ ጸብጻብ ሃገራዊ ኣዋሃር ሽማግለ በዓላት ሓቢሮም ኣብዚ ብተሳትፎ ዞባታት ሚኒስትርታትን ካልኦት ኣካላት መንግስትን ከምኡውን ሃገራውያን ማሕበራትን ናይ ግሊ ትካላትን ደሚቑ ዝቐነየ ሃገራዊ ምትእኻብ ያታውን ዘመናውን ምርኢት ሙዚቃ መነባብሮ ድኮነ ኣባይትን ብሄራትና ሕርሻውን ባሕራውን ጸጋታት ኤርትራ ሰሚናራትን ሞያዊ ኣስተምህርታትን ባዛር ስእላውን ንዋታውን ምርኢት ስነጥበባዊ መደባት ምርኢት ምህዞን ሰንዓን ምርኢትን መሸጣን መፅሕፍቲ ከምኡውን ደንበ ህፃናትን ካልእን ቀሪቡ
1: ኣባላት መበል 39 ዙርያ ሃገራዊ ኣገልግሎት ናይ 12 ክፍሊ ኣካዳሚያዊ ትምህርቶም ንምዝዛምን ሃገራዊ ግቦም ንምፍፃምን ናብ ሳዋ ወሪዶም ወኪለ ኢሪና ዮናታን ዕብዮ ብዛዕባ ምብጋስ ቀዳማይ ዕብረ ተምሃሮ ዞባ ማእከል ንዘዳለዎ ፀብጻብ ሮቤል በረኸት ከቕርቦ እዩ
2: ተምሃሮ 11 ክፍሊ ዞባ ማእከል ኣብ ዓመተ ትምህርቲ 2026-2027 ናይ 12 ክፍሊ ኣካደምያዊ ትምህርቶም ንምዝዛምን ኣብ መበል 39 ዙርያ ሃገራዊ ኣገልግሎት ንግብኦም ንምፍፃምን ሎሚ ናብ ሰባ ወሪዶም ካብዞም 56.2 ደቂ ኣንስትዮ ዝርከብኦም ኣብ ክልተ እብሬ ዝተኸፍሉ ተምሃሮ 22 ናይ ካልኣይ ደረጃ ኣብያተ ትምህርቲ ናይተን 13 ድሮ ክብገሱ ከለዉ ናይተን ዝተረፋ 9 ኣብያተ ትምህርቲ ዝመፅእ ዓርቢ 31 ሓምለ ክወርድዮም ተምሃሮ ኣብ ዝሃቦ ርእቶ ድርብ ረብሓ ንዘለዎ ዕላማ ይብገሱ ከም ዘለዉ ኣፀቢቖም ከም ዝግንዘቡ ብምጥቃስ ኣብ ትምህርቶም ንክዕወቱ ኣብቲ ካልእ ስልጠናታት እውን ከም ዝቐደሞም ኣሕዋቶምን ኣሓቶምን ብቕዓቶም ንምድግጋፅ እኹል ምድልዋት ገይሮም ምህላዎም ኣረጋጊፆም ወለዲ ብወገኖም ደቆም ብቑዕ ፍልጠትን ሞያን ሰኒቖም ኣብ ትምህርቶም ክዕወቱ ኩሉ ዝከኣሎም ፃዕርታት ክገብሩን እሙናት ወረስቲ ሕድሪ ሰማእታት ክኾኑ ብንቕሓት ከዳልውዎም ከም ዝፅንሑ ብምጥቃስ ብኩሉ መድያት ዕዉታት ኮይኖም ክምለሱ ዘለዎም ተስፋ ገሊፆም ተምሃሮ ዞባታት ሰሜናውን ደቡባውን ቀይሕ ባሕሪ ደቡብ ጋሽፓርካን ዓንሰባን ኣቐዲሞም ከም ዝወረዱ ዝፍለጥ እዩ ኣብ ሳዋ ኣብ ዓመተ ትምህርቲ 2025-2026 ናይ 12 ክፍሊ ኣካደምያዊ ትምህርቲ ከምኡውን ግቡእ ወተሃደራውን ፖለቲካውን ስልጠናታት ዝቐሰሙ ኣባላት መበል 38 ዙርያ ሃገራዊ ኣገልግሎት ብ11 ሓምለ ከም ተመረቑ ዝዝከር እዩ ደረጃ ዞባ ማእከል ድማ 34.4 ተምሃሮ ናይ ዲግሪን ዲፕሎማን ውፅኢት ከም ዝረኸቡ ይፍለጥ
1: ጨንፈር ሚኒስትሪ ጥዕና ዞባ ደቡባዊ ቀይሕ ባሕሪ ገስጋስ ንጥፈታቱ ኣብ ቀዳማይ መንፈቅ 2026 ዝገምገመ ርክባት ካብ 10 ክሳብ 18 ሓምለ ኣብ ኩለን ንኡሳን ዞባታት ኣካይዱ ኣብቲ ምስ ኣመሓደርቲ ንዞባታትን ምምሕዳራት ከባቢን ዝተገብረ ገምጋም ሓላፊቲ ጨንፈር ዶክተር ዓሊ ሓሎ ኣብ ዝሃቦ ምብሪ ተጠቃምነት ህዝቢ ኣብ ትካላት ጥዕና ብሓፈሻ ኣዴታትን ህፃናትን ድማ ብፍላይ ንምዕባይ ኣመሓደርቲ ወከልቲ ጥዕና ዓድን ኣጋር ሓካይምን ብውህደት ክሰርሑ ከም ዝግባእ ኣስሚሩሉ ዶክተር ዓሊ ብተወሳኺ ጥዒት ኣደን ጥዑይ ህፃንን መሰረት ጥዒቲ ስድራ ቤት ስለ ዝኾኑ ኣብኦም ዘተኮረ ስራሕ ናይ ቀዳምነታት ቀዳምነት ከም ዝኾነ ተመሓላለፍቲ ሕማማት ብፍላይ ድማ ተርእዮ ሕማም ወይቦ ንምቁፅፃር ተጀሚሩ ዘሎ ናይ ክታበቲ መደብ ብዝለዓለ ክድፋኣሉ ኣተሓሳሲቡ ወከልቲ ትካላት ጥዕና ኣብ ንዞባታት ኣብ ዘቕረቦ ፀብጻብ ክንክን ቅድሚ ሕርሲ ብ4 ሚታዊት ኣብ ትካላት ጥዕና ናይ ዝሓርሰ ኣዴታት ቁፅሪ ብ5 ሚታዊት ተጠቃምነት መፀበይ ነፍሰ ፀራት ድማ ብ4 ሚታዊት ከም ዝዓበየ ሓቢሮም ተሳተፍቲ ብወገኖም ሕፅረት ኣምቡላንስ መድሃኒታት ወከልቲ ጥዕና ዓድን ኣጋር ሓካይምን ቆላሕታ ክግበረሉ ተማሕፂኖም ኣብ መወዳእታ ኣመሓደርትን ኣካየቲ ስራሕን ናይተን ንዞባታት ንቕሓትን ተጠቃምነትን ሕብረተሰብ ኣብ ጥዕናዊ መዳይ ንምብራኽ ተራን ኣበርክቶን ምምሕዳራት ከባቢ ክዓቢ ተላብዮም ቤት ፅሕፈት ፖሊስ ትራፊክ ዞባ ዓንሰባ ህላወን ኣበርክቶን ተሓጋገዝቲ ፖሊስ ትራፊክ ኣብ ምንካይ ሓደጋታት ኣበርክቶ ይገብር ከም ዘሎ ገሊፁ ኣባል ትራፊክ ዞባ ዓንሰባን መምህር ተሓጋገዝቲ ፖሊስ ትራፊክን ኣቶ ሓጎስ ገብረ ዝጋብሔር ኣብ ዝሃቦ ሓበሬታ ንኣስታት ክልተ ዋርሕ ካብ ዝተፈላለያ ናይ ማእከላይን ካልኣይን ደረጃ ኣብያተ ትምህርቲ ዝተዋፅኡ 45 ተምሃሮ ስልጠና ወሲዶም ኣበርክቶ ይገብሩ ከም ዘለዉ ርዩ እቲ ስልጠና ንተጠቀምቲ ፅርግያ ብምምእዛን ተሽከርከርቲ ኣብ ሰብን ንብረትን ዘውርዶ ዕንወት ንምግታእ ዝዓለመ ምዃኑ ኣረዲዩ ኣባላት ፖሊስ ትራፊክ ዞባ ዓንሰባ ብወገኖም ንኣበርክቶ ናይዞም ተምሃሮ ድሕሪ ምምጓስ እቲ ስልጠና ኣብ ምክልኻል ትራፊካዊ ሓደጋታት ኣበርክቶ ስለ ዘለዎ ኣብ ቀንዲ ጎደናታትን መስቀላዊ ፅርግያታትን ተዋፊሮም ይሰርሑ ከም ዘለዉ ገሊፆም ኤርትራውያን መንእሰያት ነበርቲ ኣምስተርዳምን ከባቢያን ሆላንድ ኣብ ዘቤታዊ ክንክን ጉጅለ ቆልዑ ማለት ግሩፕሆም እምባደርሆ ንዝርከቡ ተኣለይቲ ልዕሊ 6,000 ንኣቕፋ ዝግመት ዓይነታዊ ሓገዝ ኣበርኪቶም

እቲ ብ25 ሓምለ ዝተረከበ ንብረት 65 ኢንች ቴሌቭዥን ናውቲ ፀሓያዊ ፀዓት ከምኡውን ኣልባሳትን ካልእን የጠቓልል። ኣብ ጨንፈር ሚኒስትር ዕዮን ማሕበራዊ ድሕነትን ዞባ ማእከል ሓላፊ ኣሃዱ ማሕበራዊ ድሕነት ኣቶ ቴድሮስ ፍሳሃየን ኣመሓዳር እምባደርሆ ኣቶ በየነ ቦጋፅንን ኣብ ዝሃቦ ቃል እቲ ሓገዝ መቐፀልታ ናይቲ ብከም ዝግበር ደገፍ ከም ዝኾነ ብምጥቃስ ነቲ ተበግሶን ዝወሰዱ መንእስያት ሞጊሶም። ኣዋሃቲ ናይቲ መደብ ድማ ንፅጉማት ወገናት ምሕጋዝ ሕልናዊ ዕጋበት ዝፈጥር ኣካል ክብርታት ህዝቢ ኤርትራ ከም ዝኾነ ብምጥቃስ ኣብ መፃ እውን ዓቕሞም ዝፈቕዶ ደገፍ ከም ዝገብሩ ኣረጋጊፆም። ኣብ መወዳእታ ሓላፊት ጨንፈር ሚኒስትር ዕዮን ማሕበራዊ ድሕነትን ዞባ ማእከል ወይዘሮ ጅምዓ ኢብራሂም ነቶም ደገፍ ዝገበሩ መንእስያትን ነቲ መደብ ክውን ዝገበሩን ኣመስኪና። ብትልሂት ሰልጠኖ ኣባላት ሃገራዊ ማሕበር ኣእምራ እውን ምዕባል ኣውን ስንኩላን ከምኡን ኣባላት ሃገራዊ ማሕበር ፅሙማን ብ24 26 ሓምለ ንነጋድያን ፌስቲቫል 226 ምርኢት ኣቕሪቦም። እዞም ኣብ 225 ን4 ኣዋርሕ ን9 ብሄራትና ብዝውክል ትልሂታት ዝሰልጠኑ 7 ስንኩላን ልዑል ናይ ምግባር ዓቕሞም ዘንፀባርቕ ምዕሩግ ምርኢታ ከም ዘቕረቡ ነቲ ስልጠና ዝሃበ ገዲም ስነ ጥበባዊ ካሕሳይ ገብሪ ህወት ሓቢሩ። ኣብ ደንበር ሃገራዊ ማሕበር ኣእምራ እውን ምዕባል እውን ስንኩላን ወይዘሮ ይብርሃ ኣለም ይዕብዮን ኣብ ወንበር ሃገራዊ ማሕበር ፅሙማን ኣቶ ወልደ ሚካኤል ስእለን ብወገኖም ኣባላቶም ኣብ ፌስቲቫል ናይ ትልሂት ምርኢት ከቕርቡ ብዝተራሕወሎም ዕድል ንሃገራዊ ኣዋሃዲ ሽማግለ በዓላት ድሕሪ ምምስጋን ተመሳሳሊ ዕድላት ምስ ሕብረተሰቦም ክወሃሃዱን ብቕዓቶም ከርእዩን ስለ ዝሕግዞም ኣብ መጻኢ ቆላሕታ ክወሃቦቶ ላብዮም። ወለዲ ብወገኖም ደቆም ካብ ውሽጣጠ ናብ ማእዲ ትምህርቲ ካብ ማእዲ ትምህርቲ ድማ ተኻፈልቲ ኩሉ ዓይነት ማሕበረ ባህላዊ ንጥፈታት ክኾኑ ብምኽኣሎም ዓብ ዓወት ከም ዝኾነ ብምጥቃስ ተመሳሳሊ ዕድላት ክድፍኣሉ ኣዘኻኺሮም። ዝኸበርኩም ተኸታተልቲ ስዕብ ኣህጉራዊ ዜናታት። ፈረንሳ ኒኮሌሳዊ ኣፅዋራ ናብ መሻርክቲ ሃገራት ንምውዳድ ተካይዶን ዘላ ምንቅስቃሳት ተሪር መልሰ ግብሪ ከም ዝውሃቦ ሩስያ ኣጠንቂቓ። እዚ ዝግለፅ ዘሎ ፈረንሳ ኒኮሌሳዊ ኣፅዋር ኣብ ካልኦት ኤውሮጳውያን መሻርክታ ክተኽሎ መደብ ከም ዘለዋ ትሕብር ኣብ ዘላትሉ እዩ። እቲ ውጥን ፀጥታ መሻርክቲ ሃገራት ንምውሓስ ምዃኑ ዝገልጽ ፕሬዚደንት ኢማኑኤል ማክሮን ብቐዳምነት ኣብ ፖላንድን ፊንላንድን ክትከል ከም ዝኽእል ኣብ ዝሓለፈ ወርሒ ምእማቱ ይዝከር። ወታደራዊ ምንቅስቃሳት ፈረንሳ ኣካልቲ ሃገራት ኤውሮጳ ከካይዶ ዝፅንሐ ኣንጻር ሃገሩ ዝቐንዐ ንጥፈታት ምዃኑ ዝወቐሰ መንግስቲ ሩስያ ንምዕባሌታቱ ይከታተሎ ከም ዘሎን መልሰ ግብሪ ከም ዝህበሉን ገሊጹ። ሩስያ ኣብ ልዕሊ ወታደራዊ ስጉምቲ ክትወስድ ውጥን ከም ዘለዋ ዝኸስስ ዘሎ ኔቶ ምስ ሩስያ ኣብ ዘዳዊ ከባቢታት ንዘካይዶ ዘሎ ወታደራዊ ምንቅስቃሳት ኣዛይድዎ ከም ዘሎ ዝፍለጥ እዩ። ንኔቶ ንምዕጣቕ መደብ ይኹን ድሌት ከም የቕሬታ ንኔቶ ንምጥቃዕ መደብ ይኹን ድሌት ከም ዘይብላ እትገልጽ ሩስያ ግና ኣባላት ናይቲ ኪዳን ተኽታኺ ወታደራዊ ንጥፈታት ካብ ምክያድ ክሕየባ ክትፅውዕ ጸኒሓላ። ምስ ፋሕፋሕ ኔቶ ቀንዲ ጠንቂ ናይቲ ካብ 2022 ዝቕፅል ዘሎ ኩናት ዩክሬን ምዃኑ ጸብጻባት ይጠቕሱ። እስራኤል ኣብ ወሸመጥ ቃዛ ተካይዶ ብዘላ ወታደራዊ ወፍሪ ንዝዓነወ ትሕተ ቅርፂ ዳግም ንምህናፅ ልዕሊ 7 ቢልዮን ዶላርን ካብ 7 ክሳብ 15 ዓመታት ግዜን ከም ዘድሊ ውድብ ሕብራት ሃገራት ኣሚቱ። እቲ ኣብ መወዳእታ 2023 ዝተጀመረን ዝቕፅል ዘሎን ወታደራዊ ወፍሪ ንምዕባለቲ ወሽመጥ ብ77 ዓመታት ንድሕሪት ከም ዝመለሶ እዮም ክኢለታት ዝጠቕሱ። በቲ ናይ ምስፋሕፋሕ ኣጀንዳ ዘለዎ ወፍሪ ዛጊት ልዕሊ 73,000 ሰባት ክቕተሉ እንከለዉ ልዕሊ 170,000 ከም ዝቐሰሉ መላእ ህዝቢ እቲ ወሽመጥ ድማ ከም ተመዛበለ ጸብጻባት የረዱ። ድሃዮም ዘይተረኽበ ዓሰርተታት ኣሽሓት ብምህላዎም እዚ ተጠቒሱ ዘሎ ሰብኣዊ ክሳራታት ትሕቲ ግምት ምዃኑ ምስቲ ወሽመጥ ቅርበት ዘለዎም ወገናት ይገልጹ። ወታደራዊ ምስፋሕፋሕ እስራኤል ካብ ቀንዲ ጠንቂ ቅልውላው ዞባ ማእከላይ ምምራቕ ምዃኑ እዩ ዝሕበር። ብሪጣንያ ካብ ኤውሮጳ ሕብረት ድሕሪ ምውፃእ ቁጠባ ዓመታዊ ብኣስታት 100 ቢልዮን ዩሮ የንቆልቁል ከም ዘሎ ጸብጻባት ሓቢሮም። ጃመላ ሃገራዊ እቶታ ብኣስታ 8 ሚታዊት ከም ዝነከየ ዝጠቐስቶም ጸብጻባት ናብቲ ሕብረት እትገብሮ ሰደድ ብ16 ሚታዊት ካብቲ ሕብረት እትገብሮ እታው ድማ ብ23 ሚታዊት ከም ዝጎደለ ኣረድዮም። ብዘይካዚ መጠን ወፍሪ ብኣስታት 18 ሚታዊት መጠን ኣፍራይነት ከዓ ብልዕሊ 4 ሚታዊት ከም ዝነከየ ተገሊጹ። እዚ ከምዚ ንከሎ ድሕርቲ ናይ ምፍልላይ ግዜ ኤውሮጳዊ ሕብረት እውን ዓመታዊ ክሳብ 15 ቢልዮን ዩሮ ይኸስር ከም ዘሎ ኪላታት ቁጠባ ይጠቕሱ። ብሪጣንያ ኣብ ወርሒ ጥሪ 2020 ካብ ኤውሮጳዊ ሕብረት ብወግዒ ከም ዝወፀት

0: ይዝከር።
1: ውድብ ሕብራት ሃገራት ኣብ ደግሚ ህንፃ ሃገሩ ኣበርክቱ ክዕዝዝ መንግስቲ ሶርያ ፀዊዑ። እዚ ፃውዒት እዚ ዝቐረበ ፕሬዚደንት ሶርያ ኣሕመድ ኣልሻራ ብ25 ሓምለ ምስ ዋና ፀሓፍቲ ውድብ ኣንቶኒዮ ጉተረሽ ኣብ ከተማ ደማስቆ ኣብ ዘካየዶ ዝርርብ እዩ። መስርሕ ህንፀት ብኩናት ዝዓነወት ሕፀቕፂ ሶርያ ብከፊል ተጀሚሩ ከም ዘሎ ዝጠቐሰ ፕሬዚደንት ኣልሻራዕ ብምልኣት ንምትግባሩ ኣህጉራዊ ደገፍ ከም ዘድሊ ፍሊጡ። ነቲ ፃውዒት ብቦታ ዝተቐበለ ዋና ፀሓፊ ጉተረሽ ማሕበረሰብ ዓለም ተርኡ ክፃወት ምዃኑ ቃልኣት እዩ። ሚስተር ኣንቶኒዮ ጉተረሽ ድሕሪ 2009 ኣብ ሶርያ ዝበፅሐ ናይ ፈለማ ዋና ፀሓፊ ውድብ ሕብራት ሃገራት ምዃኑ ፀብፀባት የረድ። ኣብ ሶርያ ካብ 2011 ብዝተኸስተ ፀጥታውን ወተሃድራውን ቅልውላው ኣስታት ፍርቂ ሚልዮን ሰባት ከም ተቐትሉን ሚልዮናት ከም ተመዛበሉን ይጥቀስ። ብዘይካዚ በቲ ቅልውላው ናይ ኣማይት ቢልዮናት ዶላር ዝግመት ንዋታውን ትሕተ ቅርፃውን ዕንወት ከም ዝወረደ ይሕበር። እቶ ጉጅለ ኤዲኤፍ ኣብ ዝሓለፈ ሳልስቲ ኣብ ምብራቃዊ ሸነኽ ዲሞክራሲያዊት ሪፐብሊክ ኮንጎ ብዘካየዶ መጥካዕቲ ልዕሊ 30 ሰላማውያን ሰባት ከም ተቐትሉ ማዕከናት ዜና ቃሊሐን። በቲ መጥካዕቲ ልዕሊ 70 ከም ዝቐሰሉን ብርክት ዝበለ ኣባይቲ ከም ተቓፀለን እቲ ሓበሬታ ኣመልኪቱ። ነቲ መጥካዕቲ ብትሪ ዝኾነነ መንግስቲ ዲሞክራሲያዊት ሪፐብሊክ ኮንጎ ናብቲ ከባቢ ተወሰኽቲ ወተሃድራት ከም ዘዋፈረ ኣፍሊጡሎ። እቶ ጉጅለ ኤዲኤፍ ኣብ ዝሓለፈ ወርሓት ግንቦትን ሰነን ኣብ ሰሜናዊ ሸነኽቲ ሃገር ብዘካየዶ ተመሳሳሊ መጥካዕትታት ልዕሊ 90 ሰባት ከም ተቐትሉ ይዝከር። ኣብ ዲሞክራሲያዊት ሪፐብሊክ ኮንጎ ንመቕርሒ ፀጋታት ዕጥቃዊ ቃልሲ ዘካይዱ ልዕሊ 100 ጉጅለታት ከም ዘለዉ ዝጠቐሱ ፀብጻባት ብሰንኩ እታ ሃገር ኣብ ዓሚቕ ፀጥታዊ ቅልውላው ተሸሚማ ከም ዘላ የረዱ። በቲ ፀጥታዊ ዘይምርግጋእ ህዝብታ ብባህርያዊ ፀጋታት ሃብታም ዝኾነት ሃገር ተጠቃሚ ፀጋታቱ ክኸውን ከም ዘይከኣለ ይሕበር። ፀጥታ ንምውሓስ ኣብታ ሃገር ተዋፊሩ ዝርከብ ኣስታት 15,000 ዓቃብ ሰላም ሰራዊት ውድብ ሕብራት ሃገራት ዛጊት ዝጥቀስ ኣበርክቶ ከም ዘይገበረ ይጥቀስ። ኣባል ሃገራት ውድብ ምትሕጋዝ ሻንጋይ ፀጥታዊ፣ ወተሃድራዊ፣ ቁጠባውን ዲፕሎማስያውን ዝምድና ንምምዕባል ከም ዝሰራሕ ገሊፀን። እዚ ዝተሓበረ ሚኒስትራት ጉዳያት ወፃኢታን ሃገራት ብ25 ሓምለ ኣብ ክርጊስታን ኣብ ዘካየደዎ ዝርርብ እዩ። እተን ሃገራት ዞባዊ ፀጥታ ንምውሓስ ብሓፈሻ ሽብራዊ ተርዮታት ንምቅላስ ድማ ብፍላይ ዘካይድዎ ምትሕባር ከም ዘሕይልዎ ኣብቲ ርክብ ኣፍሊጠን። ብዘካዚ ቁጠባዊ ዝምድነ ንምምዕባል ንግዳዊ ምልውዋጥን ወፍርን ከስፋሓ ምዃንን ሓቢረን ኣለዋ። ኣባል ሃገራት ውድብ ምትሕጋዝ ሻንጋይ ኣብ 225 ኣብ ናሓድሕደን ልዕሊ 380 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካየዳ ፀብጻባት ይጠቕሱ። እዚ ከምዚ ኢሉ እንከሎ ኣባል ሃገራት ኣሜሪካ ኣብ ልዕሊ ኢራን ተካይዶ ዘላ ወተሃድራዊ ወፍሪ ንኣህጉራዊ ሕጊ ዝጥሕስ ምዃኑ ብምግላፅ ብትሪ ከም ዝኾነ ኣነፂረን። ኣብ 2001 ዝተመስረተ ውድብ ምትሕጋዝ ሻንጋይ ህዝባዊት ሪፐብሊክ ቻይና፣ ሩስያን ኢራንን ንዝርከበን 10 ሃገራት ይሓቆፍ። ዝኸበርኩም ተኸታተልቲ ዜና ንምፍፃም ኣርስታቱ ኣብ ኣስመራ ቀፅሪ ኤክስፖ ክካየድ ዝቐነየ ሃገራዊ ፌስቲቫል ኤርትራ 2026 ትማሊ ብወግዒ ተዛዚሙ። ኣባላት መበል 39 ዙርያ ሃገራዊ ኣገልግሎት ካብ ኩለን ዞባታት ናብ ሳዋ ወሪዶም። ኣብ ዞባ ዓንሰባ ተሓጋግዝቲ ፖሊስ ትራፊክ ኣብ ምንካይ ትራፊካዊ ሓደጋታት ኣበርክቶ ይገብሩ ኣለዉ። ፈረንሳ ኒኩሌሳዊ ኣፅዋራ ናብ መሻርክታ ንምውዳድ ተካየዱ ንዘላ ምንቅስቓስ መልሰ ግብሪ ከም ዝወሃቦ ሩስያ ኣጠንቂቓ። ብመጥካዕቲ እስራኤል ዝዓነወ ትሕተ ቅርፂ ወሽመጥ ቃዛ ዳግም ንምህናፅ ልዕሊ 70 ቢልዮን ዶላር ከም ዘድሊ ተገሊጹ። ብሪታንያ ካብ ኤውሮጳዊ ሕብረት ድሕሪ ምውፃእ ቁጠባ ዓመታዊ ብኣስታት 100 ቢልዮን ዩሮ የንቆልቁል ከም ዘሎ ተሓቢሩ። ዝኸበርኩም ተኸታተልቲ ዜና ተፈፂሙ። ምስተረፉ መደባትና ሰላም።

0: ትምባል ስለ ዝመረጸ
1: አብይ አህመድ ድንክ ነው። የፖለቲካ ድንክ፣ የሁሉም ነገር ድንክ ነው። ወይ ጸበል ወይ ያምሮ ህክምና ሆስፒታል ነው ብራቴ ነበርበት ሰው
2: ተጨፈጨፈኝ። አንድም ቦታ ፈቀቅ ማድረግ አልቻለም። አንድ ክፍለ ጦር ያመጣል ያስገባል ይጨፈጨፋል፣ ሌላ ክፍለ ጦር ያመጣል ያስገባል ይጨፈጨፋል።
0: ሰነዳዊት ፊልም አብኤሪ ቲቪ አብዚ መደብ መራሕቲ ስርዓት ብልጽግናን መሰልቶምን ብምስምስ ኣፍ ደገ ባሕርን ዝሓስብዎ ዘይሕጋዊ ምስፍሕፋሕን ዕላምኦምን ኣብ ልዕሊ ኤርትራን ኤርትራውነትን ዘለዎም ኣመለኻኽታን ስነ ልቦናን ካብ ቃላቶም ክንከታተል ኢና።

0: ሰንዓፈን አልፈን ባሶራን ተቆጣጥረን ክሎስት መንደፈራ ነበር ውጊያ ሲደረግ የነበረው።
1: ጻድቃን ሲቪል ነው፣ ስራውም ሌላ ነው። ግን ያው አልብሰህ እኮ የሆነ እኮ
2: ጻድቃን ሲቪል እዩ፣ ስርሑ ካልእ እዩ። ፅሩራታት ስለ ዝነበሮ ብኡ ይፅዋዕ።
3: ክሻብ ስመዳ ኢና ንኸድ ማለት ሻዕብያ ሰይ ነቃብፆ ኣለና ዝብል መደብ ይኑ ነይሩና፣ ግን ኣይኮነን
2: ትምባል ስለ ዝመረፀ ፅላሊ ኣባላት ብልፅግና ኣብቶም ዓበይቲ ጥራይ ከይተሓፅረ ናብቶም ታሪክ ኤርትራን ኢትዮጵያን እንዶ ዘይብሎም ተባሂሉ ኢሎም ዝምድሩ ደቀሙን ሰጊሩ ኣሎ።
4: የኢትዮጵያ መከላከያ ሰራዊት ማስጠበቅ ኣለበት የሚባለው ዳር ድንበር
2: ሰራዊት ኢትዮጵያ ክሕልዎ ዘሎ ወደብ ካብዚ ጎቦዚ ካብቲ ሩባቲ ካብቲ እምነቲ ምምላስ ኣይኮነን። ናይ ኢትዮጵያ ሃገራዊ ረብሓ ክሳብ ዘለዎ እዩ ዶብ ዝበሃል።
4: የኢትዮጵያ ብሔራዊ ጥቅም እስካለበት ድረስ ነው ዳር ድንበር።
5: አሰብ የሚባለው ወደብ ራሱ ሲሰራ ዲዛይንድ ሲሆን
2: ዓሰብ ዝበሃል ወደብ ክስራሕን ክሰኣልን ከሎ ብፍሉይ ንኢትዮጵያ ከገልግል ተባሂሉ ወይ ድማ ካብ ዓፈር ክሳብ ኣብዚ ንኸገልግል ተባሂሉ እዩ ተሰሪሑ።
5: በጀርባ በኩል ግመልም ኣገኘ
2: ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤሪቲቪ ረቡዕ 925 ምሸት ድሕር ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 1250 ቀትሪ ድሕር ዜና ትግርኛ ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤሪቲቪ።

በሶ ቀቡርኬ ራይሽት አወል ሕያ አካ ዲፌሳ ቲኔ ሓላ ሺሕ ኬ ኮነቦል ግድያ ዲፍየ ረግትነ ሓራይሽት ባህኔናነ ሃም አካን ርኬኮ ራይሽት ባህኔናነ ሺሕ ኬ ኮነቦል ግድያ ዑምርህለ ራይሽት ረግተካ ሸዓራ ልህያነ አመይሂ ሲለ ከብሽኒሄናነ ተሖር አወል ሖር ገዳ ዲዋ ያኪ ሖር ዲዋ ያኪ ሖር ውሊ ተመና ሓራ ተመና ዓይና ሓራ ከብሽኒሄናነ አማ ሖራ ግና ናኑ አሕፍዝ ኢናነ አማ ሖር ያላየንኮ ተጥዊር የሚተ ለለ ምዕትነ ጥውረ ለለዕለል አማ ሖር ከሳ ሕያ ኡመት ነፋ ዓደካ ሃሳካ ኡመን ሕክምና መሪ አካ እለካ የኽዱሚኒካ አመይኮ ብየኒ ዲዋ ከሳ ወቅታራሓ ዲዋ አመይኮ ከበካ ሂሻናካ አመይ ነፋ ዓዲ አካ ሃሳካ ዳውንዳ ሑርያኒ አማ ሑር ሂደዓ ባህሌል ሸርሐ ከብሽኒሄለኒ መለምትያ ሑር አመንግያኒ ባሮ ዳውዳናኒ ሂደዓብኮ መንጎ ሑር ማሻላ ክኒ ሑር ሂደዓብኮ ሌል ሕንቦባ መን ዓይና ሕንቦባ አሚቲታኒ ኡመን ዓይና ሕንቦባ ተሜተ ገደሌል ዲዳላ መንጊታኒ በርዱ ዲዳለ ዱይታ ዲዳለ ደነብታ ሕያ ሌል አመንጊተን አማ ገዳ ዲዳለ ደዓባ በስካ ደዓባ በስካ ከብሽኒሄነኒ በስካ ኬ ዲዳለሂ ነፋዕ ተያ ደባን ሓዋል አይ መውዖ ኮለም የሽሪሐ በርናምጅ ከብሽኒሄነኒ መፈራ ጀኑብ ዞበሌ ኦሮባ ኢለው አዋል ታሪኽያን ደር ሙዳኮ ኑመት ናቦብ ንዳልቶ ያኖሱ ጉሴ ኢለው ታንፈና ንብረህ ንሕፍዜ ከበትንህነን ኢለው ከብሽኒህነን ተመና ዓይነተክም ኢለውኮ ከብሽኒህነን አዶሓል ሓዲልኒህነን ዓቲራ ኡለ ሃይኒህነን ብሽትሎ ሃይኒህነን ዓደለውከ ዓደለውከ ተይተም ሌሉለ ሃይኒህነን አዶሓ ዓይና ተመን ተመና ኢለውሂ ዓይና ከብሽኒህነን

0: ትምባል ስለ ዝመረጸ
1: አብይ አህመድ ድንክ ነው። የፖለቲካ ድንክ፣ የሁሉም ነገር ድንክ ነው። ወይ ጸበል ወይ ህክም ያምሮ ህክምና ሆስፒታል ነው የነበረበት ሰው
2: ተጨፈጨፈ። አንድም ቦታ ፈቀቅ ማድረግ አልቻለም። አንድ ክፍለ ጦር ያመጣል ያስገባል ይጨፈጨፋል፣ ሌላ ክፍለ ጦር ያመጣል ያስገባል ይጨፈጨፋል።
0: ሰነዳዊት ፊልም አብ ኤሪ ቲቪ አብዚ መደብ መራሕቲ ስርዓት ብልጽግናን መሰልቶምን ብምስምስ ኣፍ ደገ ባሕሪን ዝሓስብዎ ዘይሕጋዊ ምስፍሕፋዕን ዕላምኦምን ኣብ ልዕሊ ኤርትራን ኤርትራውነትን ዘለዎም ኣመለኻኽታን ስነ ልቦናን ካብ ቃላቶም ክንከታተል ኢና።
3: ሰንዓፈን ኣልፈን እምባሶራን ተቆጣጥረን ክሎስት መንደፈራ ነበር ውግያ ሲደረግ የነበሩ
4: ኣድቃን ሲቪል ነው ስራውም ሌላ ነው። ግን ያው ኣልብሰህ ኮ የሆነ ኮ
0: ጻድቃን ሲቪል እዩ ስርሑ ካል እዩ ፅሩራታት ስለ ዝነበሮ ብኡ ይፅዋዕ
5: ክሻብ ስመዳ ኢና ንኸድ ማለት ሻዕብያ ሰይነቃብሶ ኣለና ዝብል መደበይኑ

0: ነይሩና ግን አይኮነን
1: ትምባል ስለዚህ መረጸ ጽላሌ አባላት ብልጽግና አብቶም ዓበይቲ ጥራይ ከይተሓፅረ ናብቶም ታሪክ ኤርትራን ኢትዮጵያን እንዶ ዘይብሎም ተባሂሉ ኢሎም ዝምድሩ ደቀሙን ሰጊሩሎ
2: የኢትዮጵያ መከላከያ ሰራዊት ማስጠበቅ አለበት የሚባለው ዳር ድንበር
1: ሰራዊት ኢትዮጵያ ክሕልዎ ዘሎ ወደብ ካብዚ ጎቦዚ ካብቲ ሩባቲ ካብቲ እምነቲ ምምላስ ኣይኮነን ናይ ኢትዮጵያ ሃገራዊ ረብሓ ክሳብ ዘለዎ እዩ ዶብ ዝበሃል
2: የኢትዮጵያ ብሔራዊ ጥቅም እስካለበት ድረስ ነው ዳር ድንበር
3: አሰብ የሚባለው ወደብ ራሱ ሲሰራ ዲዛይንድ ሲሆን
1: አሰብ ዝበሃል ወደብ ክስራሕ ንክሰኣል እንከሎ ብፍሉይ ንኢትዮጵያ ከገልግል ተባሂሉ ወይ ድማ ካብ ዓፈር ክሳብ ኣብዚ ንኸገልግል ተባሂሉ እዩ ተሰሪሑ
3: በጀርባው በኩል ግመልም ኣገኘ
1: ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤዲቲቪ ረቡዕ 925 ምሸት ድሕር ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 1250 ቀትሪ ድሕር ዜና ትግርኛ ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤዲቲቪ

0: ሕጉን ከይትቐርቡ ኣቦኸ ካብ ቤተ ክርስቲያን ዝተመልሱ ንገዛና ስደድዮም እንዴ ይብለና እዩ
1: ዋ ተረፍና ዝበሉ ክንሓናስስ ሕራሕራ ዋ መፅኹም ዶ
2: ኣረዳ ወዮ ዘይ ነገረት እንዴ እምበር ሳቼ ሓወይኒ ዳ ንክንገዛ እዩ ነይሩ
1: ዋ ኣብ ማትጋቢ ክብረ ቀይርዎ ኸይር ዝሓኩ
2: ኣይ ወሱ ዝሓክሰይ ጋብ ከዓ ክትክዶና ይብዑ እምበሪ ኣይ ምዕጣቡ መከራ
0: ዋይ ትምህርቲ ሓይኮንኩምሞ ተኸደልዎ ሰንበት እንዲ
2: ኮየ ባለ
1: በይኒ ብምትሓጥቢ ተዋሪድቲ ኢለ እምበሪ ኣነ ዳ ፃዕዳ ጋቢኦም ተኸዲኖም ሰነነነነነነነኩም ንዲ ድልተይ መድረሲ ኢኖም ስራሕ መፀብዚ ዕረፍቲ ይቁቕ ተሓሲሮም ፈጣሪ ሰልስ ተምሩኻ ተዋል ሂብኒ ተመስገን ግዲ ሓደ ረባዓይ ወዲ ተዝበኒ ነቦኹም እብረዮ ኣባይተ ኣ

0: ሓጫተ ደቀይ ታይጎድለ
1: በኣፍክ ጥራይ ከይከውን ወይ በኣፍክ ጥራይ ከይከውን ዝሃበካ ተመስገን ምባል
0: ኣንተ ስቀጓለ ወይ ኣቦኹም በርጠሽ ኮይኖም ለይ
1: ኣብ ከምዚ ቅንእ ቅሚጥ ከይትኮን እወይ ከምዲ ርእኺ እትረፍ ዶ ንቕንኢ ካብታ መቕነና ንላዕሊ እኽሊ እውን ተሕምቃ እወይ ሕማም እዩ እንተ ቐኒእኻ ትስስዕ ዜናትካ ትደሊ እወይ ትዕምፅ ምስ ሰባት ትበኣስ ከይደቀስካ ትሓድር እወይ ምስ ኣምላኽካ ትበኣስ ኣማሲኡኻ ነብ ሓጢኣትካ ተኣቱ ግዲ
0: ወይ ስከ ኣንቲ ዝገጓል ንዋዛይነ ትዛረብ ኮምበር ወይ መቆምስ ናይ ባሓር ክገይረ እሞ ክንዲ ዝሰብኸልኻኻ
2: ናይ ልቢኽ ትዛረብ እንተለኽ ከመይ ኣቢልና ንፈልጠኪ
1: ከና
0: ሕማቕ ነገር ኣብ ከብድኻ ቕበሪ ወ ከብዲ ጥሮ ወይ

0: እዛ ነገር እዚኣ ግዳ ምንተወፅያ ንዓና ትልክመና ሕጂ ከዓ ትሬኺ ንደቅኺ ብኣፈን ግዳም ከየውፅኦ ተጠንቅቃለት እየ እወ ነፋይ ሓምክሽስ ተመሊሱ ናብ ፅሱ ከይኮነና ሕማቕ በዓል ሕማቕ ሰብኣይ ወይ በዓል ሕማቕ ሰበይቲ ቀስ ክለያ ትርብ ንስኺ ከዓ ተጠንቀቕ በዛ ጉዳይ እዚኣ ምስ ኮነ ሰባ እስኪ ኣብ ፅሊ ከይ ንደቂ ከዓ ንዓሙኹን ተፀመማ ተጠንቀቃ በል ወይ
1: እዞም ሰብ ደቅና ገረዝ ገይር ሳልደትን ከ ተረጋግጮም ተተፋኒኖም ከም ዝኾኑ ኣሰቢልኩም ነብለለኹ
0: ኣንቲ ንኣሽቱ እዮም ንሓዳሮም ከዓ እተፋነኑ ወ መነፍዐቆብ ሓዳርካ ምቅድዳ ማለት ንኣሽቱ እዮም
1: እሞ መዓልካ ሓደርካ ዘኽልእ
0: ኣንቲ እዚኦም ንኣሽዮም እትረፍ ንሶም ንሕና ቤደርኩምና ዚና እወ ድሓር ከዓ ዘረባን ፀሃያይ ንቅድሜካ ይትበር እዮ ገግናዩ ጠቆሩ ጠጥዑሙ ከ ኣጢኑ ክበር እዮ ከይ ዘለኹ ትምንዳ
1: ሕራይ ዋይ ኣነ እውን መላኹ
2: ኣጣናሳችን
3: ዘይካ ክንኣ ዛዓለምንታይ ተዋዳምዋ

0: Ya tienen a
1: Cuevas.
0: Seis
1: manos,
0: seis
1: manos.

0: دحان ابزو فايدة سمع له
1: اي نستنى جدا زرب اطلعي فايدنا لا
2: سيد
1: لا بل احنا نحن اي
3: سيد يا ريب دايو عقل ايو عقل
1: ووه
3: حمد الزكي عقل ايو وانا عمل نوم لايك بعيد مجال حمد ايه انت هرمى طبعاً
1: حقا حقا حقا حقا حقا حقا
4: هيا بلكان امبري كراس عدل ها
3: ዝለዓለ ክበፅሕ ወ ሕጂ ግና ለጅብሪኻዮ ንፍረ ይበሉ እታ ጉሻ ስርዓያ ሞ ኢለብለቆል ካደ ድብሪኻ ከምዚ ወጫ ኣክንረውዕና ዘለና ህወ ንዓኻን ድግራትካን ደጅብሪኻዮ ኣውሎ እብለካ ድግሪ
0: ሸቀባታ ብርዝን እዩ ብልባሃኻ ትዛረብ ዘለኻ
3: ብርዝ ብፅሓዋ ነፍሲ እንበሪ ኢኻ ነፍሲ ብርዝ ምሰተ ትሕወስ ኢኻ ኳስካ ደግ ኒኢኻዮ ሓቡስካ ገልካ ብርሂል ሎ
0: ኣነ ሰኺረ
3: እንተለ
0: ኣነስ ብርዝ ሒዛ ክሰትር ኢኻኒ
3: ማን ማይ ትስተይንካ ኣብ መርዓ ጓለ ቀላቅል መዓለ እንግድካዮ ካሳ
0: ኣነ ኣደይ ቀደም ምስ ሞተት ገዛይ ምዃኑ ተሪፉ ሕጂ ንበርሀ ቐርቦ ኣነ ካዕሰይ ኣነ ከለኹ በርሀ ምዝዓጥቀ ንስኻትኩም ከዓ ዘረባ ረኺብና ኢልኩም ካዕሳይ ዘይገበሮ በርሀ ገበሮ ኢልኩም ማሕበር ሻራኹም ክተመርኹ ኩሉ ሰብ ምስ ከደ መፂኹ
2: ባሸይ ንሕና ሸራ
0: ወሰራ በርሀ
2: ኣብዛ ትበበል ሰላም እንታይ ና ጌርና
0: ደሓን ዝደለኻዮ ጌርካ ድቂ ዝተሓድር ኣለኻ
2: ኣንታ ንዓስኪ ስክለዝ የድሊ ካስኪ ኮፍ ስክበል ኣብ ገዛ ከይትፀይር ኮፍ መበልቶም
0: ንም ዘራይ ዕሰይ ክካባተናዓ ቀንበር ታይደይ ዝትፈጠ ኢኻ
4: ዓመት ንዓመት

0: አጀል አርገይ
1: ለጊና አሁን ህንገይ
2: አርገይ ካን
0: እግና
1: አከተ
0: እግና
2: ሐራቦልስ
0: ሄና ቦልስ
2: ሐራቦልስ
3: ደሃኑ አሉ
2: ደሃኑ አሉ
4: ዛንቺ እንዚ እንታይ ከንብሮ አፍናፍ
5: አይወንኩ እዩ
4: ሪኻዮም ዶ አና ሃብተውን ጉጂ ኩሉ ምስራቦ ገዲፈዮም ከይ እዛ ሓውኻሲ ንበርህ ዘሊኻ ቆሪካ ከምደለኻ እንዳፈለጠስ ሞዲሲ ሓቁ
2: አታዶ ሓወይ ብላሽ ተሳው እንዳሉ እስራ ግዳነት ወድሓው በሃ ተኽፋ አለኻ ግደ እሴት
4: ኦ በርሀ ወዳሓው በይሲ ብጡም እዩ ዘይሰማዐ ስሎም ክሰምዓኒ
2: እንታይ ረኺ
4: ትፈልጥ እንዲኻ በርሀ ሓርሾ ክሳብ ጥሩ ዶበልዕ ነይሩ ደቁ ክሳብ ዘመርዑ ሳላይ ሓሊፍዎ
2: ሕጂ ብሃብቲ ሰብ ደቁ ዝጋብሰልዎ ነዛ ማዕርግ ማዕርግ ከሊእና እንታይ ድኣ ምስተስፋንችል ዝጓዛ
4: ጎዝጎዝ ወይ ጎዝጎዝ ወይ ከምኡ እንዳተጎዝጎዘ እንዲዋሉ ድናብ ሃብታማታ መርዑ ሕጂ ኸዓ ሪኢኻዮታ ንእሽተይ መንያ ትብላታ ጓሉታ ፅገ ንወዲ ሳንቸል ከሕፅ ኣወዲኦ ሞስ መዓልቲ ቆፂዎ ኦም ኢልኒ ነጊርካ ዶተሓወኻ
2: ባዕሎም ፈልጡ ንበርሀ ግዳ ግደፍ ተኽፋ ኣለኻ ኣዘይትብለ
4: እንታ ሳንቸል ዓርከይ ድፀልኦ ይገበርኩ እውን ኢልኒ
2: ዓርከይ ፀልኦ ይገበርኩ እንደኢሉካ
4: ርኢኻ እዚ ሳንቸል ሓውኻ እንተዝፈቱ በርሀ እዛ ግራሲኣ መቐየረካ ነር ኣውራ ኣውራ መንቀኛ ሓውኻ
5: ከም ተዘይኸውን ዶ ሓዉ ማዓርቁ ከለኻዮ በርህታ ዓጥቕምዎ ዓለ መስለካ
4: ሕጂ ኸዓ ርኢኻ ኣለኻ ተረፍ ዝኩሮም ሓናሲሶም ክጋለሉ ብዓይንኻ ርኢኻ እወ
2: ግርም ኣለኻ ዘንጠቐኒ ዘሎ እቲ ሓወይ እንዲ
4: ዳሓወ
2: ሕጂ ግን ንበርሀ ካብ ሕልኮይ ከናግፎ
4: መን ከናግፎ መን ከናግፎ ዳ ሰቡ ደቂኦም ንባዕሎም ስኒ ተብሎምን ሽሕ እንተቐለቡ ኸዓ
5: ኣብቲ ዘረባ ምሳና እዮ
2: ወይ ለይ ገብሪ ሓወይ ዘረባ ባምፂኻ ምስ ተስፋለት ሰብኣይ ኣሎ ጓሉ ከመዓልካ ላትኩ
4: ሳልደት ሳልደት ደምፂኻ ሳልደት ዳኣ ወደይ ንበርሀ እኳ ከም ሓዉ ዘይፈልጦ ኣነ ብታ ገዛ ከይኮጥኩ እንተ ደኣ ውዒለ ምሸት ገዛ መፂ ዳሃየ ከይፈለጥ ይሓ
2: እቲ ገረ እግዚኣብሔርካ ክምርዓው ከለኹ ክምርዓው ከለዉ ሕሱስ ስለ ዝኾንኩ ከም ኣቦት ወድኒና
4: ብርሀ ኣብኣ ከለኻ ስጋቅርብ በለና
0: ኣብ ከንዲ
4: ደሓ ናይቲ ጉንጉን ኢኻ ቅረብ
0: ናይ ደሓን ዲኻ
4: ደሓኒየ
0: ደሓን ዲኻ
4: ደሓኒየ ንልዝኒ ርኢኻ ብርሀ ኣነ ሽሕ ወዳሕኮ ኮይ ንትኾንካ ሓደ ዘለኻ ንሓወል ክስኻ ካብ ሙሉእ ማይ ቤታ ክቴና ይነተርፍ ክርኢ ኣለኻ ንስኻ ብዋል ዲኻ በቲ ኸዓ ናብረኻ ካቢድካ ኮይኑ ፈይ ልካ ይትፈልጥ ኩሉ ፀባፅ እዮ ወዳ ሓወኮይ ፃዕዳ ኣነ በዚ ንረኻ ብዙሕ ይጉሂ
0: ንኣምላኽ ደምርሮ ይብለይ ሕጂ ትሃዊኸ ዘለኹ ንምንታይ ካ ፀዊዕካ
4: እንታኻ ትህወ ክጥቀሚ ኢለኮ የዛረበካ ዘሎ
0: ክጠቕመኒ ዲኻ ክትጎድኣኒ ዲኻ ሓደ ዝግጥራ ይፍልጥ
4: ኣነ ስንዓኻ ዝጐድእ ከይመክር ትጥርጥብ
0: እንታ ወጣኣልና ንዶ
4: ወ እዛ ግራት ቀደም ኣብ ኢደ ኣምፃለየ
0: ኢድካዕሳይ
4: ኢድካዕሳይ ዓርክካ ከላ ውሕጅ ሰላሊ ዕሩባ ገይርዋ ሕጂ ግን ናባኻ በፅሕ ግም ርኢኻ ካሕሳይ ምስ ደቁ ኮይኑ ኣምፃየቲ ወድሞቲ ምስ ደቁ ነዚ ገደል ድመስል ገደል ዝነበረ ክድልቲ ትወዕላ ረዲእካ ሕጂ ርኢኻ እሱ ሰጓዙ ኮይኑ እታ ግራቱ ኣይሮስ እሳ ትሕሸካ እታ ንካሕሳይ ዝበፅሑቶ ደቂዕዋ ዘሎ እሳ ከዓ ንዓኻ ትኩላ ሕራ ይበለኒ ሓወይ ክትረብሕ ኢለ ሎም ሳልሳ ይደመርካ ኣሎ
0: እሱ እንዲ ከዓሳይ ክልተ ሻብ ደም እናረሃጥኩም ስድራይ ኣብታ ግራት መፂ ኢሎሚንኒ ወይ ኣነ ኸዓ ዕጫኻ ዝሃበካ ኣምላኽካ ከምዝሃበካ እዩ እሳ ትሕሸኒ ኢለ ቢጠየኒ
4: ሞ ተጋጊኻ ዝተደኩዕ እግራት እንዳሃበካ ኣብ
0: ዝሕሸኒ ኮ ባዕለ ይፈልጦ
4: እንታ ዝሕሸካ እተትፈልጥ ድኩዕ እግራት ኣይመኣበኻ
2: ስማዓስከመ ከመይ ብእዩ

0: ጠቕላሊ በዓል እዚ ዘረባ እዚ እንትኾንካ
1: እሞ ኣነ እናተዛረፉኻ ስረቢት ካንኽትከይ
0: ንዘይ ትረኽቦ ነገር ኣይትመነ ድቃስ ካይሳ
1: ወዲካ ማለ ኣነ ስለማኒ
0: ኣስተውዒልካ ዛ
1: ዘይተባህለ ነ
0: ሞይለካ ኣሎ
1: ለማኒ ኣነ
2: ሕጂ ኣብ ካሕሰካ ሕጂ እንታ ሕጂ ኣብዚ ኣብዛ ይካ ክትሕዘካ ናዕና ጀናይ ሞ ጀናይ

0: አንተ ዓለም አንተ ወይ ዳና ቤት ከይትነ
1: እንዳምርት ሀብቶ ይከይደ ቆድሮ ሀሚሞ ማስክሪኦም ኢለ ከይደኒ
0: መንዳለ ጊርኪ
1: አደሪ ኣቶ ሜራ
0: እሞት ዕቡይ ገረዝ ጌይር ሰብኣይ ሓብቲ ክድኣ እቲኪ
1: ዋ ደሓ እንደቐኒኹ ሳልበትከ ደሓ እንደለ ኢልኩ ሓቲትኒ
0: ዋይ ኣቲ ከተፀባቁ ክትሓስን ኣይ ዓንተ ወይ እንዲ መንገዲ ረኺብ ንግዲ ረጊፅኒ ዝሓለኒ
1: እስኻስ ረጊፅካ የ ኻትሓል
0: ሎብጦወን
1: እንታይ ማለት እሞ
0: ንዓይነ ይቑን ድረ ረጊፅኩ ምሕላፋት
1: እንታይ ማለት ረጊፅካ ንትሓልፍ እሞ ዘይትብሉ
0: ኣንቱ ንሱ ኮይ ንቅድም ረጊፅኒ ምሕላፈ ጀሚ ዝበደልክዎ እንተልዩ ከዓኒ መሓተተኒ ዕቡይ ስለ ዝኾነ ግን ክሓተኒ ዘለ እምበሪ እንዳ ሕሙኡ ፀገም እናፈለጠ ኣየግዞምንን ኢሉ ኣይሕግዞምን እየ ይብል ከም ዘሎ እናደጋገመ ክወቕሶ ከምወቐስኮ ኮይ ዝነግር ዘሎ
1: ኣይ ከባእዝኹም ኢሎም ዝነገሩካ እዚ
0: ዘሎ እምበሪ
1: ጠሪካ ዘይተሓቶም ሓውኻኒ
0: እንታይ ሕውነት ኣለኒ
1: አንተ ሳለ እንዴ ፈለጥካ ትጽዮቕሲ ንዓና ምስ ተመርዓኹም ቀደም ድኽ ምሕዋት
0: ክል እንቋዕ ጥራይ ካብኡ ንደሊ ነገር ኣይሃለወና ከምተና ሕዋዕ ሓለዋና ቀለብ ዓመትና ኣኽልና ንበልዕ
1: እሞ ሕውነት ተወሰኽካሉ እንዳኣሉ ፅጋዕ

0: ንምንታይ ይኸይሽ?
1: ኣንቲ ገረዝ ገር ኣሑ እየ ኣሕዋቱ ብጀካ ደድሕርን ምኻል ካ ብዛዕባ ሰብ ሓሳብ ዘይብሉ
0: ኩሉና ደላ ማሕረና ሓስብ ኮይና ግና እቶም ቆልዑና ኣሕዋት ክኾኑ እቶም ዓበይቲ ብፍቕሪ እክብ ክንብል ከለና እዮም ዝኽወሱ
2: ዘምዕል ዶ ኣነ በዓል ቦኺ ጢሜት ከይህልዎም ብኦም ከይተርግብኒ እምበሪ ናይ ካልእ ስን የበል እዮም
0: እልት ነይብሎም በዓል ቦይሲ ተስፋልደት የብውላድካ ተሓጎስ እናበሉ ንግሆን ምሸትን እዮም ዝብርቑካ ዘለዉ ካብዝቐፎም ከውፅኦም ከይፈቱ ብኣኻስ ሕጉሳት እዮም እንታይ ሞ እንጌራ በይኑ እንታይ ይዓግስ በዚ ናትካ ናይ ገረዝ ግህር ንምትፍናን ብህያት እዮም ኣንታ ተስፋለ ምእንቶኦም ኢልካ ንብሉፍ
2: ኣለ ኣነ ደበይ መርሄ ዘውግሆ ክገብር ኣይትሉ ዝከኣለ ዝሕጉዘኒ እንተ ምስ ገረዝ ግሄር ግን ካብ ፍቕሩ ብኣስሕሸኒ እንኳዕ ጥራይ ካብኡ ዝደልዮ ነገር ይሃለዎ ዋላ ደድሕርዎ ሕዋ ኣብቲ ገደልዓቱ
0: ወይ
2: ብእና
0: እንታ ተስፋለተ ክትረክብ ሓውኸንዲ እቶም ደቁ ካደ ተኸይመ
2: ኣብት ካብ ፀባ ዘይትረክበስ ካብ ማጨባ ንሱ ዘይነፍዐ ሳቶም ነፍዑ
0: እዚ ንድማ ዘፍርሓኒ ዘሎ ንስኻትኩም ተተረሓሒኩም ደቅና ውን ክረሓኸብ እዮም
2: እዋ ኣለ ኩሉ ናይ ልበክክዛር ቤት ፅናሕቲ ፅኒ ኢለ እንዲ ሰምዓ ክፀኒሐ ድሕሪ እዛ ሕጂ ግን ናብታ ገዝኦም ገፅ ክተወስከይቲ
0: ዋ እንታ ተፈዊስካ ዶ ከም ዘይበሃል ሰብ ክስማዓ እየበጃ
2: ኣነ ስጋ ሃይለ ብለክ ኣለኹ ንስኹ ኾነ ደቀይ ናብታ ገፅኦም ተወስከይቲ ንሶም ኳ ከይመፁ
0: እሞ ንስኻትኩም እንተተፈራረኹም ኣነ ብርክተኻውተይ እንታይ ዘባእስ ኣለና እቶም ደቅና ከዓ እንዳ ሓትነታቶም ተኸዱሲ እንታይ ኣበስ ኣለዎ
2: እዚ ሓዳርና ንፋስና ንፋስ ከይትኡ ትብሉ ኣብለክ ኣሎ
0: እሞ ቆልዓ ሃሚሞማ ከይተመለስክዋስቕ ተበልክስ ክርግህ እንድያ
1: እንተ ጓሃያት ብመጋብር ሰብ እያ ንሳ ስለምንታይ እንተትብሎ ዶ ንሱም ፀየቐ
0: ከምዚ ስኻ ምስማዕ ተኣብየ ንምስማዕ ኣብይዋኸብ ንወድ
2: ታዓይታኸ ኣነ ምስማዕ ተኣበኹም እንታይ ኣለኒ
0: ቆልዑ ሓሚሞማ ክበትኻ ንተበልክካ እንዲ ኣይትኸድን ትብለኒ ዘለካ
2: ሕጂ እውን ተጠንቀቂ ከይትኸድ ይብልክ ኣለኹ ወኢለ
0: ኣብቲ ልማዓት ስገለ ይመፅ ዎ
3: ቀይሮ
0: ሕራይ ለእን ኢለካ ንዓይ ኣብኻ ዋ ተፀሊልኩም ዶ
3: ተኮይነ ኢለ
0: ተፀሊልኩም

0: ኮማኻ ኣለኻ ንሄልካ ደጊ መልካ ድሕሪ ትርጎ ተዛረብናዮ ሕጂ ደርግም ዘይበሃል ዎ እወይ ሕጂ ከዓ ገበርካዮ ድሓ እታ ቤግራትና ወዲና ዝሒዝናዮ
1: ንታ በል ስከ ሳንጀ ንካሓሳይ ኣሕዋት ከይባሱ ተቀይሮ
2: ዘረባ ናብ ዝወሰድካዮ ምክት ከዓ ናብ ዝወጠጥካዮ እዩ ምሕረተው
1: ኣነ ዝለካ ስማዕ ቀይሮ ኩላና
0: በል ዘይናትካ ኣይትመነን ድቃሲ ኢንካ ትሕዘር ኢልካ ክሎ
1: መባዛ ጥሒ ዘረባ
0: ጊሓት ኮራሩንቱን ኣስማሩን ወደ ዘረባ ሕጂ እንታይ ደርሑ ኣለካ
1: ኣታ ደይትቕበጥ ኮይንካኒ ደይትቕበጥ ኮይንካኒ እምበር ንዓኻ ዝለካ ሰሞ መዓስ ፈለጥ ብዘይካ ቀይሮስ እንታይ ሕማቕ ዘረባ ተዘሪበካ እስኻ ድብልዑ ኢልካዮ ለማኒ ካዮ ደግን የፅ ንደቁ ኣኽላባት ኢልካዮ
0: ሰማይ ንሃገረ ኢልካሎት ምሕል
1: ንታይ ስልጣን ኣለካ ላይ ምሕል
0: ኣብ ሕጊ ምስቀለብካ
1: ኣንታ ብ ሕጊ ከይትበፅሕ እ ዘብዘብዘብዘምዳልኩ መፅካ
3: ሓቂ ኩሉ ስዳ ካብ ነገር እሞ እንታይ ይርከብ ኮይኑ
1: እወ እሞጊሩ ዛግራ ትቀይርዎ ኩላ
0: ፀማም ሓደ ዝርፉ ባሃዝና
1: ኣነ ማ ኣነ ፀማም ኣይ ወራዙ ከም ምራን ትልከሉ እሳናይ ምዳዳ ዝበርዎ ስለካ ክምዝናትካ እዩ ኣነ ወዲ ሓወኮይ ከይግዳዓኒ ደ እንዳተሓለኩ መፅ እስኻ ኣይግዳድካ ሕጂ ከዓ ስማዕ ስምዒ ፈተኻ ሕጂ ንዕና ግዜ ኣቢልካ ዓርከካ ኣነ ነገር ትሕሸኒ እንተይልካ ስምዒ ትረሓስ ስምዒ ከዓ ፅገ እንዳዳኛ ከይስዕበካ ብሒ ለ
3: ዋይ ኣቶም ሓወኩም እኒ ምስ ወለለ ኣሞ ንመትህብዎ ዋትሓሊሎምወ
1: እዚ ሞ ዝኾነ ዋሳ ዝፈልቶ ምላሽ እዩ ዘሎ ዓስለት ክርብለት ተኣበኹ ካያክበዓት ግዲ
3: ወይ
1: ኣንታ ናይ ሓወይ ኣለኒለ ትብሎ ናይ ሓወይ ኣሎ ወ ትብሎ
0: ኣይጠልም
1: ጠና ብሎ ቁቡፅ ገድሪ መፅሓት ሓዊ ተባላለ ትኸውን እምበር እንታይ ተኸይር ኣለካ ስኻ ትረብሕ ተ ትኸውን ሰቡ ደቂኻ ዓርብካ ምሶም ተሓቂፍካ ምበላዕካ
3: ሓወይ ተረዚኣመርኩ ሕማቕ ትዛረ
1: ኣይ ነዚ ንሕማቕ ዛረብ ሕማቕ ኣይዛረ ኣቦ ሕማቕ ምስኮና ግን ሕማቕ ካ ዛረብ
3: ኣቶም ስለ ዝገይርለኩም ሕማቕ ኣይትዛረ ዋ ዘጓይ ንድ ሓውን ከዓ ኣብ ዝጥዕሚ ዓበይ ክትፅንወቕበ
0: ንሕውነትና ኣነ ንስኻን ክንሓ ኮይኑ ኽእልና ፀለይ ትፍቶ እወ ምሰላይ ትበኣስ ኣነ ንስኻን ክሳብ መቃብርና ብሓደ እዩ እንተኾነ ግን ዝዕሪናይ ንበኣስ ዝተዓረቕና ከይትዓስእንታይ
1: ንተዓስኒ ኣነ ኣይተዓስኒ ምሳኻ ፅ ካብ ምሳኻ ፍቕድማ ብዓሰርተ ይበኣስ ሓይሽ ወና እውፅ ገርዕማ ዝሓዊ ተበላለ ትኸውን በርታይ ንያኸ ትገብር ኢኻ
3: ሓወይ ጎብሩ ብዙሕ ተጋጊኹም ከምዝትመስሉሉ ይነበርኩም
1: ኣይ መፅኒ የልጋገ ከምኡ በኺ መዓስ ክርስ ክብርዚ ክምጅሪ ትውዒለ
0: ብጨና ናይ ዘንቀላውጡ ስፍራ ንከፍ
1: ኣነ ቀላውጥ ኣነ ሰንቀላው
3: ኣቶም ስለ ዝገሄርኩም ሕማቕ ኣይትዛረቡ ዘውሃይኩም ተሊኩም መዓልቲ ቀይርኩም ተዛረቡ በጃ ክልኩም ሰብከባ
1: ይስማዕ ይስማዕ ሕጂ ተደይ ሰምዐ ፅባሕ ምስ ሰብኣይ ክትምስምስ እዮ
3: ኣትተወ
1: ግደፍ ዛርግኒ ኣዛርግኒ ገብሩ ምዒድ ንደዳ ኸይትብሉ ገብሩ ፀሪፍና እዳ ገዛ ገዛ መሰይቡ ከትገብር ማዓስተኽኒ እወ

0: اتحرق فرس برجر وصل
1: بس معاه طول ما

0: እዋይ እዋይ እዋይ ኣንተ እንታይ ደኣ ንመሳሕይሽ
1: እንታይ ሞ ክግበር እዩ ድሓን ክሳብ መዓልቲ ዝውዳእ ኣብ መንገዲ ዕባጋ ኣብ መንገዲ ማይ ኣብ ላዕለ ኮይ ንረኸ
0: እዋይ ንዕጓሊ ንዕጓሊ መልስ ክድሓን መልስ ክድሓን ብርክትሓውቲ የበሪ ዘለና እዩ ኢልሕማ ረብሪ ቤት ዘለ ከዓ ንተርዝክዓል ምና
1: እንታይ ከም ንምረካ ኣለኒ
0: ንዕናይ ብመሳሕቲ መሪዕ ክፀሓኪ ንዕናይ ደኣ ንዕናይ ዎ
2: እንታይ ምስውሰው ዝብል ኣነ ከዓ ወፊሩ ዶኾን ክፀንሓኒ የ ክብል የ
3: ኣብኡ ተማዕሉ ብረኽቲ ክመፅኻዮም ተፀደየኒ ሎምካ ምስ በለትን ስከቢድኒ ወፍሪ ነይር ንበርበኺረ
2: ሓድኻ ሓዳርካ ከዓ ገፊሕኒ
3: ስተብሉ
2: ወፍሪ ንብረካ ወ
4: ዘረዝርኩዘ ኣነ እዛ ናትካ ናይ ሳለትን ዘረባ ድቃስ ገሊያ
1: ኣቦልመስገን
4: ኣምላኽ ዝሓኒና
1: ዝሓዲኹምይ
4: ሕጂ ሪኻ ሳላኻትኩ ንብላዕ ክስተይ ሰኣና የግዳስ ፍቕሪ የብሎምን ክብሉና ከለዉ ንጉ እዩ ወ ብኡቢሉ ከዓ ካልእ ነገር ከይስዕብካ እንተር ሕጂ ከዓ ወይ ለቦኻ ዕቕረቕረ ተባሂልኩም ንኩሉ ገዳዲፍኩም ሓዳርኩም ናብራኩም ክትገብሩ በዚኣ ክልምነካ ኢለ የ መፅአ በዛ ሎም እኳ ንዓይ ክትብል ስራሕካ ብክልካ
3: ኣበበረ ኩሉ ዝትዛረብዎ ዘለኹ ሓውኩም እዮም ካባእሲ ዝርከብ ፍረ ወናሓት የለን ግን ኣነ ተፀሪፈ መሰኻኽሪ ኣለውኒ እንዳዳኛ ክውፅሕ
4: እንታ ዝ እንደ ትፀልእ ዘለኹ እንታ ገረ ዝሄር ወደይ ንስኻትኩም ስካ ኣሕዋት እወ ንሕና ምስ ክንደይ ጓኖት ነገር እናገለዩ ኢና ካብ ነገር ክንሃድ ንውዕ ዘለና
3: ኣበበረ ተስፋለት ፀሊም እዩ ዘሎ ኣነ ስኹም ኮይትጉ ይህል እዮ በሪ በዚ ደቦላ ገረ
1: ሃገረ ዝገር ክንደይ ተሓስብ
3: ኸም ከምኡ ዶ ክፀርፈ ንከለኩም ከምኡ ይሰመድ ግሪ
4: ኣብ ውሽጢ ትንሕዛ ጓለ እንታይ ኢሉ ፀሪፍካ እንታ ገረ ዝሄር
3: እንዳ ሕቡ ሓግዘና ከይብልዎስ እዘን ኩለና ሓኸለዎ እንታይ ዶ ግዜሞምን እዮም ኢሉ ፀሪፍኒ
4: እሞ ነዛ ነብስኻ ከም ኣትብል ኢልካ ጥርጥራ
3: እሞ ተስፋለት ኢሉኒ
4: እንታ ገረ ዝሄር ከነመስገነካ እናውዓልና እዚ ኩሉ እናገበርካልና ዝፀርፊ ክኸውን ኣይክእልኒ እዩ
3: እንታ ግዜሞም ንክብልከ ሰሚዕኹም
4: ተበልካ ስሓቅኻ እንታይ ዶ ግዜምና ካይና ሓቁ መልኩ ካብኡ ተረፈ ከዓ እቶም ከምዚ ኢሉ ዘሎ ሰባት ከዓ ተጋግኦም ኣለዉ
3: እሞ ኢሉ ንብለኩም ኣለዉ
4: ኣታ ገረ ዘይሩ ውድይ ንዓግደፍ ዓረፍ ንኩሉ ገዳዲፍካ እንድ ዝብልካ ዘሎ ድሓ
3: ብዘይገበርክዎ ኣፀሊሙ ንሱ ክፍቶ ኣነ ክፅላዕ ሒኹ እንዲ ድብል ዘሎ ሎሚ ይጎድፎ ፅባሕ ይጎድፎ ኣይትድኩም
4: ድሓ ድሓ ገረ ዘይሩ ውድይ ሕጂ ጎቦ ዝኻ ንካ ዘለካ ድሓ ድናዎ ጥባሕ ሄደ ሄደ ዝባለ
5: ወይ ዘበረይ
2: ታይ ዘፍሪ ዲኻ ዘለ ናባኻና መፃኹ ሓንዲ ዘለየካ
5: ናይ ድሓን
2: ድሓኒ እዛ ምስ ገረዝ ገር ዘላትኩም ዘረባ ቃስ ተሊኣ እንታይ እዩ ዝዘረባ ኣነ ከዓ ተዓድዒቡ ክተርፉ ኢለኒ ሓሰብኩ ዙ መመሊሱ ረክስ
5: ናይበይ ካሕታ ከይኣክለኩም ደኸና ዝሰኹ
2: ኣይትሕመኒ ትብሎኒ ኢኻ ንሓረኒ ኢኻ ትብሎ እወ
5: ገረዝ ገይር ፀጊም ረረግጭን ምሕረኻ

0: ኣቲ ዝግራቶም ኮይኑዎም ኣሓብ ዓተስፋንኪል ኣትዮ ክሳብ ዝኣትስዕርኦስ ፅበይ ኣሎ
1: ወይ ኣነ
2: ሓሙ በላዕጥዑ ፈዳይ ሕሱም እዩ ትማሊ በዓለ ማርያም ዝክር እንዳተስፋንችዕል ሓወይ ነይሩ ርእኻዮ ኣነ ተፈልየ ውዒለ ሓሙ ኸኸ ዋና ኮይኑ ብልዑልና ስተይልና ዝጓደለ ክንመለኽ ብርዒሉ
0: እሞ ከይፀውዕኹ
2: መን ዘኪሩኒ በርሄ ብሒቱ ገፊሕሉ ነዚ ብርዚ ምስፀገበ ሳላ ተስፋንችዕል ወዲ ገብረ እንታይ ኮይነ ሰብ ደቀይንቲ ሃብቶም ንነፍሶም ይኹኑ ንዓይንታይ ክዓብሱለይ ካብዚ ማእኸል ማሕበር ዘረባ ዳሕዲህዎ
1: ኣነ ንሓፂርኒ ንብል እሱ ተደቢሩ ይስዕስዕ ድያ ድበለ
0: ኣነ ሃብቲ ከይጠመትኩ ጓሎም ወሲደስ እሶም ሕጂ ሃብቲ ፈሊጦም ምስ ሃብቲ ዓርከሞ ዋዳዲሮም ኮቋናፅሉ
1: ወይ
0: ኣነ
2: እወ እወ ገር ዘይሮ ወደይ እንታይ ደገዲፎም ልካ ኣቋናፂሎም ኸወ
0: ሳብዓበቆም ነዲፎም ዘፈጡ ኣሰካር በቕሊ ሰሪሮም ምስ ሰብ ተፀጢቦም ስረሲዖሞ
2: ሕጂ ገረ ግዚሔር ወደይ ስምዓኒ ሞ ሕጂ ከንዲ ትክፍኦም ምጭካን እዩ ዘሎ ርኢኻዮ ድርዕቶ ምስኩማሉ ሕማቅ ምስ ኣበሉ የበሎ የበሎ
0: ኣበይ ካሰይ ንብረክሲ እዛ ተኸራኺረ እያ ንሓሳብ ጠበያ እናመሰለኒ ሸለልየ ዝብላ ነይረ ሕጂ ግን
2: ኣታ ገረ እግዚኣብሔር ወደድ ቁሩብ መስተውዕል ኣብሎ ምሳኻ እንተ ዝኸውን ልባ ከመይ ገርኩም ብሓሳብ ዘይትራዳድ ልብቧ ሂዛባትጉተካነራ ርኢኻዮ ኣነ ቀሚፀዮም እየ ደጊ ምሳኻ ከዓ ድሕሪ ሕጂ ሓዳር ናብራም ምስም ንየበሉ ኣይምነን ፅባሕ ንግሆ ነገር ምስ ገበርኩም ዋሕዝካ ኮይነ ንዓይ ዋሓስ ዓቢቱ ሞኽ ከብለኒ ስለ ዝኾነ ቀልጢፍካ ውሕስ ኣውርደለ
0: ሕጂ እምበሪ
2: ውሕስ

0: አንተ አለ እዚ ጠባይ አቦኸሲ ምሄር ምሄር ዓጻ ኮይኑ ዘይበል
1: አበይን ተበልካ እዮም ኮይ ሕጎስ ኢኻ
0: ዘይውበይ ከመይ ዳ ኣበይ ዶ
1: ወይደከ ኣነ ደኣ ንሓማተይ ኣደይ ንሓማይ ኣበይ ከመይ ዳ ይብል
0: ከም ኣንተ ዘይክኢል ክስካ ኣባ ኣብታ ምቕዋዕ ዓውዲ ዓውዲ ክትኸዲ ቀሪም ክትበልዒ
1: ካድን ገይራ ከምቲ ምቕዋዕ መሓሸ ባእሲ ቆየቋ ፉራ ዝዝዘካ ዘይብሉ ከም ፅፍርካ ትበልዕ ወደይ
0: ነቲ ማዕዳ ኳ ኸ ባእሲ ቆየቋ ኩራ ትሓስብ ዘሎ
1: ኣይተሃቢ ኣይተድምዒ ንሰብ ኣይተረቂ ሕዲ ማዕዳ እዚ ስነፍጊ እዩ ብቂ
0: ከምኡ ተዘይብለክስ ባኻ ቀምሽ ቁልጢ ክኸ ምሃብክየን
1: ኦይ ቀምሽ ኣይግዳ መዓ ዝተጸሊለ ስማዕ እንዶ ክነግረካ ብቐዳማይ ሰይተሓወቦኻ ሓረስታይ ኣፊሮሞ ምሳሕ ዝኸውን ሓሪጫ ልቅሕኒ ኢለን መፅራኒ ንዓ ሃርኢ መሰበላግ ከምዘይ ትፈቱ ፈሊጠን ኣነ ልውሻ ጠምስኣተኹ ብዝባን ናሕሲ ተጠው እየ ብቆንቆር እየ ዝነፈ ዘሎ በዚ ኣቕብልኒ
0: እሞኸ ሂብክያ
1: ዝመልሶ እንዳ ኣቦ
0: ኣነ ተፅላ እስኸ ተፈታዊ መግሪ ዶ
1: የፀብቐካ ባዳ
0: እንታይ ዘኽፍእ ነገር ኣለኒ
1: ዘኽፍእ ይብልካን እንተለካ ከዓ ንክፍትየን ኣይዝነኸና ካባኻ ዝተረፈ ይምልኦ ካባይ ዝተረፈ ከዓ ትምልኦ
0: ኣነ ሓሓይተ ዘምፀኽዎ መዓልቲ ኣለዎ እንዳበልቲ ቆፈኺ ጎጓሕ ብዙሕ እንተ ሂብክዮም ዳ ምስቶም ዝልሙና ሓደ ክልቶም ክረምቲ ሓምልና ጠጢቕና ክንበል
1: ኣንታ ተፈውሽካ ዶ ዘይፅግሞ ሰብ የለን ሰብ ብሰብ ዝናበ
0: እዚ እንድያ ጠባይ በዕለ ቦ ክዝበል ኮዳ መዓልቲ ዘይብሉ የለን ዘይፅግሞ የለን ሰብ ብሰብ እናበል ዘዝሓዝክዮም ዝረኽብክዮ ንድሕር ዘሪሕ የ ደኣ ሃብታ ምንድኻን ዝበሃል የለን ማለት እዩ እስከ ሕሰም ከመይ ገይሩ ዘለዎን ዘይብሉን ሓደ ኹ ዘይብሉ ድኻ ዘለዉ ከዓ ሃብታ
1: ኣንታ ወደይ እቲ ዘለዎ ንዘይብሉ ክሳብ ዝሓልፈሉ እንተሓንገረኮ ሕውነት ፍቕሪ እዩ ዘትርፍ

0: እቲ ዘሕለፍካሉ ከዓ ዝገብሮ ይስእን እዩ። ከምስ ብሎ ዘለካ ግን ምስሰብይ ቀራርብ ይበጭኸ
1: ከምቲ ንስኻ ትፈትዎ ዝፈቶ ኣናዲኻ ከዓ ትቀራርብ
0: ምስ ኣበውልድካ ክትባታ
1: እሞ ጠናዲተይ ክሳብ ዝብተክ ተሰራሕኩ ከዓ ከምቲ ኣበውልድቲ ይመልእ እዩ ኣይተዓሽ እዩ ንፉዓትኮ ሓጋይ ዓቑኢለ ክረምቲ እየን ዝሕርታ ስራሕ ዘይብልካ ምሳኻ ዕላል ኮፍኢልካ ጥዕሚ ነይሩ ከይደዳ
0: ዘብሬትካ ወሊድካ ኢኻ ደጊም ቀሪብካ ኢኻ ኮፍ ኢልካ ክትዕድ
1: በሊ ምሳሕ ስጋዕ ጋባብሪ ኣብ ትግራት ክልክል ኢላ ክመፅ
0: ኣታ ሕጂ ፀሓይ እቶ ብንክንገብር እቶ ገዛ መንዓነ
2: እንታ ኣለኹም ዶ
0: ዋ ሓቦል እታስክቶ
3: ሳልደዳ የለን
1: ኣለኹም ዶኹ እያ ገብሩ
3: ታይታ ፀሊምካ ተቋፂርና ድ
1: ንዓስኩ ኸፈል ሕጂ እኳ ምሳኣለም ዘለልዕለካ ፀኒሕና
3: ብምንታይ ዳ ንዕልኩ
0: ወይ ለከ ወላዲና ኮይንካ ኮፍ እንደግዳበል
3: ኩፉ ዝፈልዩ ዝገበርካሎም ዝርስዑ እንደሞ ኮይኖም በዕሎ ቦኺ
0: ነንሕድሕድኩም ትቃርቡ ኩራኹም ከዓ ገዛኹም ትገርዎ
1: ኣይተዓሽዊ ምዕቋር ፍተዊ ንፉዓት ሓጋይ ዓቑረን ክረምቲ የን ዝሕርጣ እንተበልክዋሲ ስራሓዊ በይጎም ሓረጣኸ ሓሲብካ ናለት ንፈርኪብካ ኣላ
3: ዘዛ ሓረስኩ ወደ ይተኸኩ ድ እንታይ ዶስ ከም በዓሎ ቦ ክዝክር ዝክር ዘየን ቃላወጡ
0: ኩሉ ከምዝኸኣልካየ እዩ ዳሓርካ ዘረባ ስፋልደታይ ትስማዕ
3: ሳልደት ወደያውነ ሓቂ ድዛረ ብግደ ሓቂ ንዓይ ሓፊር እምበር ከም ግብሪ ቦኺ ሓዳርኪ ብቑመትን ቀደም ፋሕ ኢላም ኣሎ
1: ወ እያ ገብሩ ሓሞይ ንፉዕ እዩ
0: ኩሉኹም ንፉዓት ድሓ
3: ኣቦኸ ክንዳይ ይኸውን እዩ
0: ነና ሓዳርኩም ንፉዓት
3: ኳ ኢለ ገዲሉ እሞ ኣቦክዶ ክንዳይ ይኸውን እዩ ኣቦክዶ ንጉሆን ምሸትን መፅ ይፈቅደኩም እዩ ኣነ ኮ ንጉሆን ምሸትን መፅ ኣለይ መለይ ይብ ዘለኹም ብዛዕባ
1: እያ ገብሩ ኩልኹም ገጊደኹም ኣለኹም
3: ሳል ኣነ ይዋሰ ጠባይ ኣቦኹ ክሓብ ሓሲረ ተመኒኒ ክፋዕ ሓምካ ፍለጥ ዓለምን ፍለጥ ሰምዕ ለ ክዲኽ ጠባዩ ምስ ሰብ ዘይላገብ ኮይኑ ዓምፂዮቲ ከምፀለይ ኣንታ ጭጨኒ ወ ጭጨኒ ብፅሜት ይዕድኪ ሕጂ እንተሓለፈሉ ኢለ ኣነ ጓል ሃቡና እዩ ዝበሃል እምበር ጓል ክንበኩም ደ ኣብሃል ኮይኑ ኣነ ግን ጓል ወዳ ሓወጎይ ክንበኩ ኢለ ንዓይ ፈትዮም ኣሚኖም ተመርዖም ኣቦኹ ግን ነዚ ነገር
0: ኣነ ዘረባ ይፈጦን እዩ ተገበርክኻ ፅቡፋ ግመውስ ወዳ ኣሎ ዝተወልድሓ ኮ ዘይፅብጠብ ኮይኑ እምበር ብዙሕ እዩ ዝገብር
3: እሞ ኣቦክዶ ገይርዎ እዩ ኣቦክዶ ገይርዎ እዩ ኣነ ኮ እዞም ስድራ ድኻታት እዮም እንተ ሓረሱካ መቃውዒ ሓፋንን ዘቑርዓይቲ ጠማመታ ዝሃበይ ከለኣካን ኢለ ንሳልደታፍቴ ንስድራ ክትቅልል ሰብዓይ ከያ
0: ኣንታ ትብሎ ዶ ተስተብለሉ ኣለካ
3: የስተብለሉ ወ የስተብለሉ ወ ሓቂ ትዛረብ
0: እንታይ ጥራ ሓቅለካ ተስፋለት ዘይህብን ንስድራይ ዘይገብር እዩ ባኢካ ትብል ዘለካ
1: እንታ ኣለ እዞም ዳሓምኻ ጥጉማት እዮም ሓጉዞም ኢለዮ ወክብል ኢሉ ዝኸውን
0: ኣይትጣማመታ ይለፍዮ እዮም በርብላሎ
3: ወይለ እቲእውን ድደግሞ ኢለወ መን ምስ ፈተወልክዳ ብፅባሕ ብለቆታትን ተሰኪንክ ዝእኽሊ ተጉዕዝ የለኹም ገዛ
0: መን ምስ ፈተወልኪ ይኮነን መን ምስ ኣፍተወልክ ኢኻ ክትብል ፀኒሕካ
1: ኣሎም ኣክለኪ ኮንኪ ዘረባ ይተጠቅ ክፍል
3: ኣንታ ወረገይ እቲ ባዓስ ሰብ ይፀይርዎ እምበረ ዘረባ ከዓ ርዳ ሰብሰብ ሂሩ ዘሎ
0: ኣታ ሓጢኣት ከይኮነካ ሃቡካ ይተቕርብ ዘይናቶም ኣይትሃቦ
3: ዶ ሕመቕ ኣቦኹ እንተ ተዛረኩስ ካብ እመት ስድርላታ ናይ ስጋ ኮይኑ ክትሕለቕ ንለኺ በሊ ክፋ ኣቦኹ ክነግረኪ ንስኻ ከዓ ስማዕ
0: እንታይ ክፋ ኣለዎ
3: ክልተ ኣሕዋሳንጀል ካሕሳይን የባእሶም ኣለዎ
1: መ ኣበይ በረ
3: ሓሙኻወ
1: እንታይ እንታለ
3: ክር ካሕሳይን ሳንጀ በርሀን ሳንጀል ግራት ክላዋጡ በርሀ ደልዲሉ ክዎ ካሕሳይ ከዓ ደኩዕ ክዎን ርስቡ ማዖ ኣብ መወዳእታ ካሕሳይ ደኩዕ ምስ ቀረባታ ግራት በርሀ ጠል እወ ዝጠላ
1: ንዓና ዘሉና ግን ቀይረኒ ኢልኒ ኣይቀይረካን ኢለ የያታ ዘርባ
0: ሓቂ እንተኮይኑ ዳ ኣስኻኸ ዘይትዓርቆ
3: ኣቦ ክንታ ክዕረ ኣቦ ክንታ ክዕረ ደድ ሕርባዓ ሳንጨን ዕንክል ነገር ኣይብድልብለው ረክድያ
1: እንታይ ሰይድ ደድ ሕርበይ ትፋንኬ ዘብዘ
3: ኣመን

0: ኣነ እምበር እንጌራ ሃደ ዕሪፍ እዩ ንርኢ ለና ኣንተ ብፅባሕ ዓለም ተኽል ክላቶ ናበዲኣ ክገይ እወ
1: ከምዚ እንተ ደኣ ኮይኑ ስርሖ ድሕሪ ዛሕጊ ተወስከይ እግሪ ክን ኢልክትእክል ኣነ ዘይፈልጦ እግሪ ካብዛ ገዛ ጥር ትልቀስ ዋሕድ ወፅ ዝቐለኮ ባዕለ
0: እንታይ ኣለ እንታይ ዳ ሱቅ ኢልክ ገለ ሕራይ እንተለ ንዕለ ምን እየ ዝቦኽ
1: ንመንያ ትልሙ ነዛ ዝቐለብናዮም ከይኣኽሎም ዙ ሕጂ ከዓ ባዕላቶም ፈሊጦም ዝኣበልዎ ሓዊ ንሕና ክንልብለሞ
0: ኣንታ ሳደት ወደይ ገለ ሕራይ ተለ ስባግርም እዩ ሰላም ከዓ ምኾነ ሰላም
2: የኣኽለካ በጀ ኸይልካ
0: እንታይ ዘረባ ጠይቀ የኣኽለካ የኣኽለካ ትልኒ የኣኽለካ ትልኒ ንስኹቕን ዓይትረፍናዓይ ኣኽለካ ዝብለኒ ሰብዓይ እውን ኣይተፈጥረን ኣቦ ክደ ትፀየቆ ክዕር እንጌ ሩሐይ መሪቆ ዘለኹ ስቡር ናይ ልቡ ዝዛረብ ከም ዝበሃል ኣብ ዝክር እንዳሳንቸል ነዚ ብርዚ ልሒፉ ልሒፉ ልሒፉ ምስ ገደፎ ምፀገበ ሰብይ ብሩክ ትለጋስ እዩ ሰብይ ኣሎም ግን ነፋግ እዩ ኣይተገዞም ኩ እንዳልዕኒ ንብል ኢሉላ ክልተ ሰኩት ጓል ዝፈላለየ መስለኪ ዝነውራ ማቦኺ
1: ዘፈ ኣብዚ ድና ተባጢሕና ኣነስ ነፋ ኣለም ድሕሪ እዛ ሕጂ ዘረባ ይትሰምዕ ድ ኣይትሰምዕን ሓቀ
2: ተስፋ ደ እዚ ኩሉ ባግ መዓልቲ ዝነግረካ ዝነበርኩ ዘንጊዕኸዮ
1: ዘረባ ይትሰምዕ ድ ኣይትሰምዕ
0: ዋይ ዓሻ ሰኣን ሕራይ ትውቃዕ ሰበይቲ ዝብልዎ ስለክሓቆም ኣንቲ ሕራይ ደይትብል
2: ከመይ ዘይሰምዓካ
1: ድሕሪ እዛ ሕጂ ናብታ ገዞም ገጥቂ ተወስከ ኣይፋለይ ተክኸኒ ዝተገዞም ክወፅ ኣሕዋብለይ ዝተገዞም ክወጫ ወተ ሕጂ በዚኣ ተሓወባ ክትነቕ ትኽእል
2: ተስፋ ልደ ዘረባ ሓደ ሰሚዕካ ይትፍረድ እኳ ዝበሃል ቀልጢፍካ ሰብ ተኣምን ቀልጢፍካ ከዓ ሰብ ትጸልን
0: ገብሩ ወድኸ እዛ ዳዋ ተምፅ ኣለዋ ኣቲ ክንደይ ትደፍሪ ኣነ ማንም ሰብ እየ ሳልደ ኣብ ገዛ ዳሓሙኻ ተፀሪፈ መፅስ ሕጂ ከዓ ኣብ ገዛኻ ክተጥርፈኒ ስምዒ ንዓኽብ ዛርእሲ ከለኹ ኣብዚኣ ከምዛ መርዘን ኮፍ ኢለን ከለኹ ክንራኸብ ኢና
1: ኣያ ባውስ

0: ሰሪሕ
1: ኣቲ ማይክ ተቐብልያስ ብዘረባ ትቕበልእያ
2: ኣብ ሓዳሩ ዘይጓናፈጥ ሰብ እየ ወይ ንፅቡቕና ዝኾነ

እሞ ብርክትን ዓለም እንታይ ረኺብና የትብላ ዘለዋ

0: ገብሩ ዝገበረ ይብሉውን ድሓር ከዓ ሰበይቱ ትዛረቦ ዘላ ካብ ሰብኣያት ሰምዐቶ እያ
1: ወ በርሄ ሳላሰኩም ደቂ ሳኣምኩ ይብለይ እናበለ ንወዲ ሓወቦኦም ክንዕቁ ንዕቁ ወይ እዮም ሰኩት ደቆ ኣፍንጫኦም ኣኽሪፎም ክፋት ሑ ወዲፎሞ ስድራ ክንፀዋዓ ኢሎም እኒለለም ለምሰይ ትገብሩ ነጊረና ሓቀን
0: ኣንቲ ንሳማዓስ ኮይና ገብሩ ዝበሎ እናኣላ ደግም ዘላ
2: ኣንታ በርክዓ እዚ ገብሩ ሲ ሓዳር ደቂ ሓዊ ክፅይብ ዕፅል በርኮ ሕበይ ዘሎ በርኮ ይታ
0: ገብሩ ዝኣጎዛ ሓዊ ድዩ ወይ ዝቶም ሰብኡት ደቀይ ደጉኢሎሞ ዝነበሩ ቁልዕል ይፈኸም ኢሉ ወይ ደቀይ ተዓንቂፈ ንበሎ እዚ ፅባሕ ንሰምዖ ኢና
1: እንታይ ዘይሰማዕናዮ ተሪፉና
0: ትንባል
1: ሰብይትትንባል
0: ረፍ
3: መጋገይቲ ኣነ ክወቕዓኩምሞ ኣቦ ክወሓዝ ክዓቢ ከምኡ ድዩ ምኽልኹም ከምኡ ድዩ ሓሳብኩም ተዛረቡባ ኣነ ጋገ
1: እንኮረኸም ምንታይ ክልካ
3: እስኪ ክሰማዓት ፈዛር
1: በል መሓለ ለይከይ ትኽሪ
3: ዝغሪ ደንቲ
1: ኣነ
3: ኣብዚ ገዛና ዝሕባእ ነገራ ናብራና እና ስድራና እናተማኸርና ዘይኮናን እዞም ኩሎ ቆልዑ ወሊባዕሚ ኢና ኣብቲ ማል በፂሕ ግን ሒድክን ምሰበኹ ወግ
1: ዘይበልዎ ዘይገበርዎ እናሰማዕ ኩዳ ኣሰክብ ንስኻሳ ጠቢካ ዲኻ ነቦይ ፅኑዕ ምዃኑ ተኣምን
3: እዚያ ገብሩ ዝብሎ ዝነበረ ዘይፈልጦ ስለ ዝነበርኩ እምበር እዩ ኣጠቢቕዎ ኣምኖም ነይሩ
1: ኣቦይ ሕጂ እውን ከም ቀደሙ ከምታ ተኣምኖም ዝነበርካ እዮም ዘሎ ንስኻ ዘይትፈልጦ ዝብልዎን ዝገብርዎን የብሎ እንተ ዝህሉ ከዓ ምነገርኩኻ
3: እማ ንስኻ ዝሓበ ክበይ ድያ ገብሩ ቅድሚ ክዝነገረኒ
1: እወ
3: እንታይ ዳ ሞይት ጋገ ትብል
1: ተስፋ ኣለ ኣነ ዝሓባእኩልካ ነይረ
3: ኣራ
1: ምእንቲ ቓል ኪዳና ከይፈርስኪ ነቲ ሕጊ ናይ ገዛና ጥሒሰ ሓቂ ክነግረካ እየ ስምዓለ ኣብ ገዛና ንሰብ ኣልዒልካ ዘይናቱ ንሃብካ ብኽፍኣትን ቅንእን ምዕላል ነውሪ እዩ ነዚ ጠባይና ሓወቦይ ኣፀቡቅ ክፈልጡ ኣብ ገዛና ፃዕዳ ድኽነት ነይረ ንሕና ምስ ተመርዓና ግን ስድራና ከይጦሚ ፀፂዕንካ ንገዝኦም ክትወስደሎም ንብ ናይ ኣቦይ ናይ በዓልን ናይ ስራሕን ነፀልኦም ሓንቲ እያ ነይራ ሎሚ ግን ጋቢ ናይ በዓል ጌርካ ኣሎ በቕሊ ሰሪሮም ይወሽ ኣለዎ እዚ ንኽረኮይ ብቕን ዕደም ከም ዝሸይድ እየ በርሀ ሰብ ዶ ይኸውን ኢሉ ከዓ ዓቕሉ ይፀቢቁ ተኽፋእ ኣለኻ ዝበስለ ድሰኣኒ ከዓ ዘይተባህለ ዘይተገበረ

0: ሓሶት ዘረባ ተዛሪቡ ንሓዳርና ክብት ሓቂ ምሲሉ ነጊርካ
1: እሞ እዚያ ብሩ ዝበለና ሓሶት
0: ኣቦና ዝኣኽሉ ሓሳቡ ክንብል ኣብ ምዕበይና ዓቕብ ምእንቲ ክትኣመኒ ሓወይ እወ እዎ ሓሳቡ
1: ኣለም እትን ብዕበል ተሲ
0: ኣሚንካ ንተኾንካ ግን ተዘይ ኣሚንካ ንግን ዝሓሸካ ግን
1: አንተ ኣለም ኣያ በብሪ ኮነ ሓወይ ወዲ ሓወኩ እዩ ንዕ እኳ እንዳኣመንኩ ደኣ ንኣኻ ኣሚን ኣይተመጊረ ሓለ ሲሲ እዞም ስድራ ግሂናይ ሕጂመን ከይድ ንክሎ
0: ንዓናይ ዶ ክልቴና ክልቴና ንዓናይ ንዓናይ ኣጆም ኣይተባሃዩ ንበሎ
1: ኣይ
0: እወ
1: ሕበርስ

بدنا حجي محارمي مشيت مع اللبنان نايسك مشيت مع اللبنان

0: ከዛ ደቂ ምሶቱ ኣብ ይበረ ኣቂረካን ኢሎሞ
1: ኣሰት ኢታ በርሀ ኣቁዲ
2: ካሳይ ባዕሉ ዛረ
0: ወይ ካሳይ ከምኡ ዲኹም ዝበልኩምኒ
3: ኣይተጋጊኻን
0: ኣበይ በርሀ ዘጠሪሞ ንዓኸ ምስ ባለትን ፈላለየን እዮም ዝርዩ ኹን ኢልኩምኒ እንዳሓሙ ሓግዘና ኸይልዎስ እዘን ኩለን ሓኸለዎኦም እንታይ ደግሞምን እዮም ኢሉ ተስፋለት የመኽንኤልካ ኢልኩምኒ
2: ካሓሳ
3: ተደለኻ ንህልካ ዳዊ ካብኡ ከዓ ናይ ዓለም ሕሸነተልካ ድማ ኣየንህብልካ ኣየ ሓዲበ
1: ወ ሓዲበ ካሓሳ ሀይዚ
3: ኣብኹም ደይኹም ኩናታ
2: ኣቶም ስድራና ካብዚ ዘለዎ ላዕሊ እንታይ ከድንስ ንፅበየ ኣለና ንሱ ጥራይ ኣይኮነ ንቕረበሎ እዩ ዝብል ንሕና ውን ንቕረኹም ካይድ ናቕረበለና ንበሎ
3: ኣሕዋተይ ስድራይ በዲል በረሀ ንፁህ ደቁ ንፁሓት በረሀ ይጠለመን ኣይጠለመንን ኣነ የተጋጌ ሰብ ኣጋጌ በርሀ ነታ ዝነበረት ግራተይ ደሊልዋ ምስራኹ ካባይ ዝሓምቕ ነፊዕ ኢለቐንየ
2: ትሩፍ
3: እታ ንፉዕ ትብል ሽም ክጠፍእ ንዓይ ክትከውን ከዓ ብዕጭኡ ተመንየ መቕያር ግራት መሳበየኒ ከዓ ኣብ ጎፅኡ ህውከት መሊሰ ከመርክኾን ኮጉሀን ሓሲበ ምስ ገብሮ ዓወይ ዓርከ ከዓ ብዙሕ ሓሲብና ብዙሕ መኺርናኢና እሞ ክቡራ ስድራይ ኣሕዋተይ ይቕረበሉለይ ይቕረበሉለይ
2: እምበር ሓወይ ምስ በልኩ ይጠለምኩን ተቕረኹምካ
4: ቕረበለይ ዓደ ዓደ
3: ይቕረበለእወ ኣመልካ ኸማ ከለብፃእካ ንድ ገብሩ ብዝኸፈትካ የቐዳ ንፋሳኣትዩ መከራ ፀጊና ሓጊና ኣውራ ኣውራ ኸዓ እንዳበርሀ ሕጂ ግን ይኣክል ኣምላኽ ብዝሓለፈ ይኣክል ይበለና ቅርሒ እንትፋይዳ ብሉ ይቕረረ ተባሃሉ ሃየተሰዓሙ እልበላ ንስቲ እልበላ ንስቲ ሃየተሰዓሙ እልበላ ሃየተሰዓሙ
5: ኣንታ ገረዝጌ ብበለካ ለ ከዓካ ኢና ሓዳርናን ስድራ ቤትናን በቲና ነር
0: ሓራ

0: ስዒቡ ቃል አቦ ወንበር ሀገራዊ አዋሃዲ ሽማግለ በዓላት ክቡር አምባሳደር ዘመደ ተክለ بخبري عن مدرخ نعدم
1: الآن سيقدم لنا رئيس اللجنة الوطنية لتنسيق الاحتفالات كلمة بهذه المناسبة فليتفضل مشكورا
2: خبركم أما حضرت زبادات أكلات منقستي لعلوت حلفتي أقروين محبرات كبوران كبورات وكلت زبادات زخبركن زخبركمن دقاقي من أخم دولو حجوين عمت متأي بهلاوي لمدي هزبي إرتران هاقرنا كوينو وانو بزفكدو العول مدلوات من مكبار اتو بمعروقا قباب بوقعي بقلت عصر تشمون تحاملي بخبور برزيدنت هاقر إرترا أتو إساسا فوركي زتغفتي فستيبال كلتشحن أسران شدشتن لومي ናይ መዛዘም መደብ ገብር ኣብዚ ተኣኪብና ኣለና እንኳዕ ብድሓን መጻእኩም። ሃገራዊ መደብ ፌስቲቫል ኤርትራ ንትሽዓተ መዓልታት ካብ ንግሆ ጀሚሩ ክሳብ ምሸት ብቐጻሊ ንህዝቢ እናዘናግዐ ሃገራዊ ሃብቲ ስነ ጥበባዊ ትሕዝቶታት ምርኢት መጻሕፍትታት ሰሚናራት ሞህዞታት ወዘተ ክርእን ከሳስን ዝቐነየ ትርጉምን ቁም ነገሩን ኣብ ወግዓዊ መኽፈቲኡን ኣብ ወግዓዊ መደምደሚ ሰዓቱን ንኽትስዕቦን ንኹሉ ንጥፈታቱ ኣብ ኣእምሮኻ ዝኸዘንካዮ ነባሪ ክትገብሮን ዘኽእል ህሞት እዩ። ናይ ኩሉ ኣብዚ ብኮሚቴታትን ንኡሳን ኮሚቴታትን ዝተሳተፈ ውፅኢት ናይ ድኻሙ ክሳብ ክንደይ ዝዝከር ኣሰር ገዲፉ ከም ዘሎ ንምንፅብራቅ እቲ እወታዊ ወገኑ ከም ኣገዳሲ ተመክሮ ከም ትምህርቲ ተወሲዱ ኣብ ስራሕ ንዘሎ ንዕብየት ንጥፈቱ ክሓስብ ወይ ክሰርሕ እቲ ንኡስ ዘሎ ከዓ ካብዚ ተመክሮ ዝተማሂሩ ንዘለዎ ደረጃ ንምዕባለ ከበርኾ እቲ ተቕሎ ዓብ ምዃኑ ኣይማትእን። ፌስቲቫል ኤርትራ ዓመት ዓመት ንመደባቱ ዝምልከት በቲ ካብ ድሕሪ ናፅነት ዝጀመረ ኣገባብ ይኸይድ ከም ዘለዎ ምሩህ እዩ። ዝተቐስመ ተመክሮ ግን ዓብይ ምዃኑ ዓብ ትምህርቲ ምዃኑ ከይተዘንግዐ ንንገብሮ መጻኢ መደባትና ዝያዳ ክጽብቕን ዝያዳ ውፅኢታዊ ክኸውንን ተወሳኺ ሓሳባትን ተወሰኽቲ መደባትን ክህልው ከም ቅኑዕ ኣማራጺ ዓብ ጽዓት ክሓትት እዩ። ካብቲ ንጽዕረሉ ዘለና ኣገዳሲ ጉዳይ ምዃኑ እናኣመና ሃናፂ ርእቶታት ናይ ቅዱሳት ሰባትን ትካላትን ኣብ እዋኑ ክርከብ ከዓ ትፅቢት ንገብር። ናይዚ ዓመት እዚ ብኣካል ዝተሳተፉ ብብዝሒ ነጋድያን ክሳብ 500,000 ከም ዝበፅሐ እናጠቐስኩ እቲ ኣብ ውሽጢ ሃገርን ኣብ ወፃእን ዘሎ ሓፋ

0: ህዝብና ብኤሪ ቲቭን ብማሕበራዊ ሚድያታትን ዝተኸታተሎ ሓዊስካ ናብ ሙሉእ ህዝቢ ኤርትራ ዝበፅሐ መደብ ከም ዝነበረ ምድምዳም ይከኣል። ኣገዳስነት ፌስቲቫል ኤርትራ እምበኣር ነቲ ብተደጋጋሚ ዝበሃልን ብግብሪ ዝተመስከረን ኣብ ሓድነትናን ክብሪ ልልናው ልኡልናውነትናን ዘጉልሕ ዓብዪ ሃገራዊ ጉዳይ ምዃኑ እናተሓደሰ ዝነበር እዩ። ክቡራንን ክቡራትን፣ ኣብ መደምደምታ ጽሑፈይ ንኹሎም ኣካላት ግንባርን መንግስትን ንኣመሓደርትን ኣባላት ዞባታትን ነቶም ነዚ መደዚ ካብ ነዊሕ ኣዋርሕ ጀሚሮም ኣብ ምድላው ተጸሚቶም ዝወርሑ ኣባላት ላዕለዋይ ኮሚቴን ንኡሳን ኮሚቴታትን ንቴክኒሽያናት ንስነ ጥበባውያን ንመሃዝቲ ንጸሓፍቲ ንኹሎም ወሃብቲ ኣገልግሎት ልዑል ምስጋናይ የቕርብ። ቀረብ ማይን መብራህትን ምሉእ ንኽኸውን ኩሉ ሓገዝ ዝወፈይልና ኣካላት ፍሉይ ምስጋና ይብጽሓዮ። ሚኒስትሪ ዜና ምስ ሙሉኣት ኣባላትን ዕጥቆምን ክሳብዚ ሰዓት እዚ ብዘረኣይዎ ንጥፈት ክብረት ይሃበልና ይብል የቐንየለይ ዓወት ንሓፋሽ።
1: ስዒባ መርገዲ እዚ ብልምዲ ወረድ ሸዳድ ከምኡውን ብመርገዲ ትጽዋዕ ያታዊ ትልሂት ብሔረ ትግረ ኮይና ቀንዲ ስማ መርገዲ እዩ። ወረድቶም ተጻወቲ ኮይኖም ሸዳድ ድማ እታ ጣሸት ወይ ከዓ ከበሮ እትህረመሉ ዕንጨት እያ። ኣብ መርዓን ካለ ናይ ሓጎስ ኣጋጣሚታት እትጽወት ናይ ደቂ ተባዕትዮ ጸወታ እያ። ደቂ ኣንስትዮ ብደገ ብዕለታ ጥራይ የሰኒ እምበር ኣብ ደርፊ ምቕባል ይኹን ትልሂት ኣይሕወሳንን። ምርግዲ ብሰለስተ ኣገባብ ትጽወት፣ ንሳቶም ድማ ደውር፣ ሓምበልሲን ቀባላን ይበሃሉ። ምርግዲ ብኩሉ ሕብረተሰብ ፍቱት ጾታ ስለ ዝኾነት ክሳብ ዓበይቲ ዓዲ ከይተረፉ ይሕወስዋ። ቆልዑዎም ክመሃሩ ምስ ዓበይቲ ኣሕዋቶም ወለዶም እንተሓዊሶም ይጻወቱ። ምርግዲ ብቋንቋ ትግራይት ዞባ ሰሜናዊ ቀይሕ ባሕሪ ዓሊ ባበ። ዓሊ ባበ ሓደ ካብቶም ባህላዊ ኣቀማቕማ ብሔረሰብ ኮይኑ ካብ መንእሰያት ክሳብ ማእከላይ ዕድመ ዘለዉ ደቂ ተባዕትዮ ዘዘውትሮ ኣቀማቕማ እዩ። እዚኦም ኣብ ሕብረተሰብ ሳሆ ዓብ ተራ ዘለዎም ሰባት ኮይኖም ኩሉ ነገር ክሰርሑን ከስርሑን ዓቕሚ ዘለዎም ሰባት እዮም። ነዚኦም ከዓ ዓሊ ባበ ዝበሃል ኣቀማቕማ ስለ ዘራኽቦም ብሓንቲ ስም ብዓሊ ባበ ይጽውዑ። ዝኾነ ዝጠቅም ይኹን ዝጎድእ ሓደ ነገር ኣብ ውሽጢ ሕብረተሰብ እንተ ደኣ ሃሊ ድማ ብግጥሚ ወይ ከዓ ብደርፊ ላለ ብምስቁርቃር እኒንዮ ኣብ ዝተፈላለዩ ኣጋጣሚታት ከም መርዓ፣ ሓዘን ካልእ ብብዙሕ ሰብ ዝእከብሉ ቦታታት ኣቦታት ብሔረ ሳሆ ዓሊ ባበ ዓሊ ባበ ኮኮዮም ልየኩ ታህካበ ዓሊ ባበ ዝነገረካ ኣለኒ ቀረበኒ እናበሉ መልእኽቶም የመሓላልፉ ነበሩ። እዚ ንሕብረተሰብ ምኽርን ማዕዳን ንምሃብ ዝጥቀምሉ ወግዒ ብሙዚቃን ተሌትን ላለን ሳሪ ገብለን ተሰኒዩ ክቐርብ እዩ ብዞባ ደቡብ ሰናይ ምክትል።

ስዒባ ምጋዕ ኤትሮ ኣብዚ ደርፊ ዝፅወት ኬኬ ኣብ እዋን ሓጎስን ፅምብላትን ዝፅወት ኮይኑ ኣብ ማእከል ደንከልን ኣራዕታን ደቡብ ደንካልያን ዓሰብን ዝፅወት ኮይኑ ከምኡውን ጋዴሌቶይ ኣብ እዋን ክተት ወኒ ንምስናቕን ንምላዓልን ዝፅወት ፀወታ እዩ። ምጋዕ ኤትሮ ብቋንቋ ዓፈር ዞባ ደቡባዊ ቀይሕ ባሕሪ። ስዒቡ ኩምቢ ራዛ። ኩምቢ ራዛ እትበሃል ወግዒ ፀወታ ኣብ እዋን ሆዬ ዓብ መስቀል ልክዕ ጸሎት ገይሮም ዓበይቲ ናብ መመደቀሲኦም ምስ ከዱ ጎራዝትን ኣባፅሕን መንስያት ሙሉእ ክረምትን ሓጋይን ብማዕዶ ኣብ ስርሖም መምስ ስድሮም ይረኣዩ ነይሮም። ዝሓርያ ተሓርዮ ብዕምበባ ካብ መሮር ሒዞም ምስ መፁ ብሕቡ ስድሮኦም ከይፈለጡ መንእሰያት ባህግታቶም ዘስምሩሉ ፀወታ ኮይኑ ብመንገዲ ዓርኮም ገይሮም ዕምባባ ገልገለ መስቀለ ሓቢኦም ፀኒሖም ዝወሃብሉ ሕራ እንተይላ መሓረ ይበሃል። እንተ ኣብያኻ ብሕርቃን ጓይላ ገዲፎም ዝኸድሉ ፍልይ ዝበለ ወግዕ እዩ። ኣመራርፃ ፀወታ ንናብራን ሓዳርን ኮይኑ ብሳሊለ ዓይነት ፀወታ ይፅወት። ኩምቢ ራዛ ኣብ ከባቢ ሕምብርትን ሊባን ዝፅወት ከም ዝነበረ መፅናዕቲ ይሕብር።

الثاني إقليم عنسبة. زوبا عنسبة. زوبا عنسبة.

تاليا الإقليم الجنوبي. زوبا دوبو، زوبا دوبو.

واخيرا اقليم القاش بركه. زوبا قاش بركه. زوبا

ከሸለምቲ ዞባታት ክብረት ሃበልና ከምኡውን ክቡር ኣምባሳደር ዘመነ ተኽለ ክብረት ይሃበልና። ድምቕ ዝበለ ጣቂዒት፣ ድምቕ ዝበለ ጣቂዒት።

ተፈታውን ምርጹን ኮይኑ ኣብ ኩሉ ብልን ዝነብሩሉ ከባይት ቅድሚ 100 ዓመታት ጀሚሩ ዝፅወት ወግዕ እዩ። እዚ ወግዕ እዚ ካብቶም ካልኦት ወግዕታት ፍልይ ዘብሎ ብዓበይትን ኣቦታትን ኣዴታትን ከምኡውን መንእሰያትን ንኣሽቱን ቆልዑ ዝፅወት ምዃን እዩ። ኣብ በዓላት መርዓ ኣብ ካልእ ኣጋጣሚታት ብኸበሮን ፋምፋምን ዝፅወትካ እዩ። ኣርሄት ብቋንቋ ብልን ዞባ ዓንሰባ ሰናይ ምክትታል።

0: فنوى ار تي في ام كتال تركوا بزهبركم تعذبتنا كما يتوعلو نلوم سوني 27 حمل الساعه 5 استدالوا هاجرون هاجرون زيناتات حزنا لكم قريبنا زلنا ارسي ماسمرم ساره بيت قونقه ملكت ابره تولد بمخانينا نمكتالكم بخبرنا عدمنا بغندار است زينا نفلم ابالات مبل 39 زوري هاجراوي اغلغلوت كاب كلن زوباتات نابساوا وريدوم ኣባስመራ ቀፅሪ ኤክስፖ ክካየድ ዝቐኒየ ሃገራዊ ፌስቲቫል ኤርትራ 226 ትማሊ ብወግዒ ተዛዚሙ ኣብ ዞባዓን ሰባት ሓጋገዝቲ ፖሊስ ትራፊክ ካብ ምንካይ ትራፊካዊ ሓደጋታት ኣበርክቶ ይገብር ኣለዉ ኣሜሪካ ንዲፕሎማሲ ርክባ ዝያደ ዓደል ንምፍጣር ኣብ ልዕሊ ኢራን ክተካይዶ ንዝቐነት መጥቃዕትታት ወንዚፋቶ ፕረዚደንት ትራምፕ ንኩባ ንምጉባጥ ንዘለዎ ጥሙሕ ብትሪ ከም ዝኽንኖ ፕረዚደንት ሚጉዌል ዲያዝ ካናል ሓቢሮም ፕረዚደንት ፈረንሳ ኣብ ምግታእ ሓደጋ ባርዕ ዘተኮረ ህፁፅ ርክብ ምስ ሚኒስትራት ሃገሩ ኣካይዱ ዝርዝር ዜና ኣባላት መበል 39 ዙርያ ሃገራዊ ኣገልግሎት ናይ 12 ክፍሊ ኣካዳሚያዊ ትምህርቶም ንምዝዛምን ሃገራዊ ግብኦም ንምፍፃምን ናብ ሳዋ ወሪዶም ወኪል ኤሪና ዮናታን ዕብዮ ብዛዕባ ምብጋስ ቀዳማይ ዕብረ ተምሃሮ ዝባ ማእከል ንዘዳለወ ፀብጻብ ሮቤል በረኸት ካቕርቦ እዩ
1: ተምሃሮ 11 ክፍሊ ዞባ ማእከል ኣብ ዓመተ ትምህርቲ 226-227 ናይ 12 ክፍሊ ኣካደምያዊ ትምህርቶም ንምዝዛምን ኣብ መበል 39 ዙርያ ሃገራዊ ኣገልግሎት ንግብኦም ንምፍጻምን ሎሚ ናብ ሰባ ወሪዶም ካብዞም 56.2 ደቂ ኣንስትዮ ዝርከብኦም ኣብ ክልተ እብሬ ዝተኸፍሉ ተምሃሮ 22 ናይ ካልኣይ ደረጃ ኣብያተ ትምህርቲ ናይተን 13 ድሮ ክብገሱ ከለዉ ናይተን ዝተረፋ 9 ኣብያተ ትምህርቲ ዝመፅእ ዓርቢ 31 ሓምለ ክወርድዮም ተምሃሮ ኣብ ዝሃቦ ርእቶ ድርብ ረብሓነት ዘለዎ ዕላማ ይብገሱ ከም ዘለዉ ኣፀቢቖም ከም ዝግንዘቡ ብምጥቃስ ኣብ ትምህርቶም ንክዕወቱ ኣብቲ ካልእ ስልጠናታት እውን ከም ዝቐደሞም ኣሕዋቶምን ኣሓቶምን ብቕዓቶም ንምርግጋፅ እኹል ምድልዋት ገይሮም ምህላዎም ኣረጋጊፆም ወለዲ ብወገኖም ደቆም ብቑዕ ፍልጠትን ሞያን ሰኒቖም ኣብ ትምህርቶም ክዕወቱ ኩሉ ዝከኣሎም ፃዕርታት ክገብሩን እሙናት ወረስቲ ሕድሪ ሰማእታት ክኾኑ ብንቕሓት ከዳልውዎም ከም ዝፅንሑ ብምጥቃስ ብኩሉ መድያት ዕዉታት ኮይኖም ክምለሱ ዘለዎም ተስፋ ገሊፆም ተምሃሮ ዞባታት ሰሜናውን ደቡባውን ቀይሕ ባሕሪ ደቡብ ጋሽባርካን ዓንሰባን ኣቐዲሞም ከም ዝወረዱ ዝፍለጥ እዩ ኣብ ሳዋ ኣብ ዓመተ ትምህርቲ 225

0: ንዓሰርተ ክልተ ክፍሊ ኣካዳምያዊ ትምህርቲ ከምኡውን ግቡእ ወተሃደራውን ፖለቲካውን ስልጠናታት ዝቐሰሙ ኣባላት መበል 38 ዙርያ ሃገራዊ ኣገልግሎት ብ11 ሓምለ ከም ተመረቑ ዝዝከር እዩ። ደረጃ ዞባ ማእከል ድማ 34.4 ሚታዊ ተምሃሮ ናይ ዲግሪን ዲፕሎማን ውፅኢት ከም ዝረኸቡ ይፍለጥ።
1: ካብ 18 ሓምለ ኣብ ኣስመራ ክካየድ ዝቐነየ ሃገራዊ ፌስቲቫል ኤርትራ 2026 ትማሊ ብወቅዒ ተዓፅዮም። ነቲ መዛዘሚ ስነ ስርዓት ዝተኸታተለ ጋዜጠኛ ሳሙኤል ሃብተ ሚካኤል ብመልክዕ ፀብጻብ ንዘዳለዎ ትሕዝቶ ገረ መስቀል ገረዝግሄር ካቕርቦ እዩ።
2: ኣብቲ ሚኒስትራትን ኣብ መሓደርቲ ዞባታትን ዝርከቦም ላዕለዎት ሰበስልጣን መንግስትን ግንባርን ዝተሳተፎ ምዕፀው ስነ ስርዓት ኮሚሽነር ባህልን ስፖርትን ኣቦመንበር ሃገራዊ ኣዋሃድ ሽማግለ በዓላትን ኣምባሳደር ዘመደ ተኽላብ ዘስምዖ ቃል ፈስቲቫል እቲ እወታዊ ሸነኹ ከም ኣገዳሲ ተመክሮ ተወሲዱ ኣብ ስራሕ ዘሎ ንዕብየት ንጥፈቱ ክሓስብ እቲ ንኡስ ዘሎ ከዓ ካብዚ ተመክሮ ዝተማሂሩ ደረጃ ምዕባሊኡ ክበርኽ እቲ ተኽእሎ ዓብዪ ምዃኑ ከም ዘረጋግፅ ገሊጾ። ኣምባሳደር ዘመደ ስዒቡ ዝተቐስመ ተመክሮ ዓብዪ መምህር ምዃኑ ከይተዘንግዐ መጻኢ መደባት ዝያዳ ክፅብቕን ውፅኢታዊ ክኸውንን ተወሳኺ ሓሳባትን መደባትን ኣገዳሲ ከም ዝኾነ ብምጥቃስ ሃናፂ ርእቶታት ኣብ እዋኑ ክርከብ ትፅቢት ከም ዝግበር ኣነፂሮ። ንሓፈሻዊ ዕላማን ትሕዝቶን ብዝምልከት ኣብ ዝቐረበ ኣጠቃላሊ ፀብጻብ ኣብ ናይ ሎሚ ዓመት ፈስቲቫል 24 ምርኢታትን መደባትን ዘጠቓልል ንጥፈታት ብልዑል ፃዕርን ተገዳስነትን ከም ዝተሰላሰለ ንዝነበረ ብልጨታትን ድኻማትን ዝምልከት ሃናፂ ርእቶታትን ለበዋታትን ድማ ንዝምልከቶ ኣካል ከም ዝቐርብ ኣረዲኡ። ኣብ መወዳእታ ኣብቲ ብስነ ጥበባዊ መሰናዶ ዝማዕረገ ስነ ስርዓት ናይ ተሳታፍነትን ምስጋናን ምስክር ተዓዲሉ። ነዚ ካብ 18 ሓምለ ጀሚሩ ንትሽዓተ መዓልታት ዝቐፀለ ሃገራዊ ፌስቲቫል ኣስታተ ፍርቂ ሚልዮን ነጋድያን ከም ዝተዓዘቦ ፀብጻብ ሃገራዊ ኣዋሃድ ሽማግለ በዓላት ሓቢሩ። ኣብዚ ብተሳትፎ ዞባታት ሚኒስትርታትን ካልኦት ኣካላት መንግስትን ከምኡውን ሃገራውያን ማሕበራትን ናይ ግሊ ትካላትን ደሚቑ ዝቐነየ ሃገራዊ ምትእኽኻብ ያታውን ዘመናውን ምርኢት ሙዚቃ መነባብሮ ድኮነ ኣባይትን ብሄራትና ሕርሻውን ባሕራውን ፀጋታት ኤርትራ ሰሚናራትን ሞያዊ ኣስተምህርታትን ባዛር ስእላውን ንዋታውን ምርኢት ስነጥበባዊ መደባት ምርኢት ምህዞን ሰንዓን ምርኢትን መሸጣን መፅሕፍቲ ከምኡውን ደንበ ህፃናትን ካልእን ቀሪቡ።
1: ቤት ፅሕፈት ፖሊስ ትራፊክ ዞባ ዓንሰባ ህላወን ኣበርክቶን ተሓጋገዝቲ ፖሊስ ትራፊክ ኣብ ምንካይ ሕዳጋታት ኣበርክቶ ይገብር ከም ዘሎ ገሊፁ። ኣባል ትራፊክ ዞባ ዓንሰባን መምህር ተሓጋገዝቲ ፖሊስ ትራፊክን ኣቶ ሓጎስ ገብረ እግዚኣብሄር ኣብ ዝሃቦ ሓበሬታ ንኣስታት ክልተ ኣዋርሕ ካብ ዝተፈላለያ ናይ ማእከላይን ካልኣይን ደረጃ ኣብያተ ትምህርቲ ዝተዋፅኡ 45 ተምሃሮ ስልጠና ወሲዶም ኣበርክቶ ይገብሩ ከም ዘለዉ ኣብርሆም። እቲ ስልጠና ንተጠቀምቲ ፅርግያ ብምምእዛን ተሽከርከርቲ ኣብ ሰብን ንብረትን ዘውርዶ ዕንወት ንምግታእ ዝዓለመ ምዃኑ ኣረድዮም። ኣባላት ፖሊስ ትራፊክ ዞባ ዓንሰባ ብወገኖም ንኣበርክቶ ናይዞም ተምሃሮ ድሕሪ ምምጓስ እቲ ስልጠና ምክልኻል ትራፊካዊ ሓደጋታት ኣበርክቶ ስለ ዘለዎ ኣብ ቀንዲ ጎድናታትን መስቀላዊ ፅርግያታትን ተዋፊሮም ይሰርሕሉ ከም ዘለዉ ገሊፆም። ኤርትራውያን መንእስያት ነበርቲ ኣምስተርዳምን ከባቢያን ሆላንድ ኣብ ዘቤታዊ ክንክን ጉጅለ ቆልዑ ማለት ግሩፕሆም እምባደርሆን ዝርከቡ ተኣለይቲ ልዕሊ 6,000 ናቕፋ ዝግመት ዓይነታዊ ሓገዝ ኣበርኪቶም። እቲ ብ25 ሓምለ ዝተረከበ ንብረት 65 ኢንች ቴሌቭዥን ናውቲ ፀሓያዊ ፀዓት ከምኡውን ኣልባሳትን ካልእን የጠቓለል። ኣብ ጨንፈር ሚኒስትር ዕዮን ማሕበራዊ ድሕነትን ዞባ ማእከል ሓላፊ ኣህዱ ማሕበራዊ ድሕነት ኣቶ ቴድሮስ ፍስሃየን ኣመሓዳሪ እምባደርሆ ኣቶ ቤየነ ቦጋጤንን ኣብ ዝሃብዎ ቃል እቲ ሓገዝ መቐፀልታ ናይቲ ብኮም ዝግበር ደገፍ ከም ዝኾነ ብምጥቃስ ነቲ ተበግሶ ንዝወሰዱ መንእሰያት መጊሶም። ኣዋሃድቲ ናይቲ መደብ ድማ ንፅጉማት ወገናት ምሕጋዝ ሕልናዊ ዕግበት ዝፈጥረ ኣካል ክብርታት ህዝቢ ኤርትራ ከም ዝኾነ ብምጥቃስ ኣብ መፃ እውን ዓቕሞም ዝፈቅዶ ደገፍ ከም ዝገብሩ ኣረጋጊፆም። ኣብ መወዳእታ ሓላፊት ጨንፈር ሚኒስትር ዕዮን ማሕበራዊ ድሕነትን ዞባ ማእከል ወይዘሮ ጅምዓ ኢብራሂም ነቶም ደገፍ ዝገበሩ መንእሰያትን ነቲ መደብ ክውን ዝገበሩን ኣመስጊና። ኣብ ኑስ ዞባ ኣፍ ዓበት ብወፍሪ ተምሃሮ ንልምዓት ውፅኢታዊ ስራሕ ይዕመም ከም ዘሎ ካብ መራሕቲ ናይቲ መደብ መምህር ሳልሕ መሓመድ ዓሊ ሓቢሮም። ኣብዚ ካብ 6 ሓምለ ክሳብ 15 ሓሰ ዝቕፅል ዘሎ ወፍሪ 220 ደቂ ኣንስትዮ ዝርከቦም 500 ተምሃሮ ካልኣይ ደረጃ ቤት ትምህርቲ ኣፍ ዓበት ይሳትፉ ከም ዘለውን እቲ ስራሕ ኣብ ምዕቃብ ማይን ሓመድን ዘተኮረ ከም ዝኾነን እውን ገሊፆም። ክኢላ ምዕቃብ ማይን ሓመድን ኣቶ ዑስማን እድሪስ ኖር ብወገኑ ኣብ ቀዳሞ 3 ቀነ 15 ኪሎ ሜትር ቅናታውን ጋብላውን ዛላታት ከም እተዳለወ ብምሕባር ፋሮን ዘርእይዎ ዘለዉ ልዑል ናይ ስራሕ መንፈስ መጊሶም። ብካልእ ወገን ቤት ፅሕፈት ሃማተ ነቶም ኣብቲ ወፍሪ ዝሳ

ጽፉ ዘለዉ ተምሃሮ ኣብ ዝተፈላለየ መርያት ዘተኮረ ኣነቓቓሒ መደባት ሰሪዑ የተግብር ከም ዘሎ ሓላፍቲ ቤት ፅሕፈት ኣቶ ሙሳ መሓመድ ስዒድ ገሊጹ። ንመሰሰኒ መዓከን ሕድሪ ሰማእታትን ምንባይ ስድራ ስዋኣትን ገንዘባዊ ወፈያ ከም እተገብረ ሚኒስትሪ ዕዮን ማሕበራዊ ድሕነትን ሓቢሮም። በዚ መሰረት ኤርትራውያን ተቐማጦ ኤድመንተንን ከባቢያን ካናዳ 157993 ናቕፋ፣ ኤርትራውያን ተቐማጦ ከተማ ኦሮብሩ ሽወደን ድማ 12830 ክሮነር ንመሰሰኒ መዓከን ሕድሪ ሰማእታት ወፍዮም። ብዘይካዚ ነበርቲ ጀርመን ዝኾኑ ዜጋታት 19357 ዩሮ፣ ኣስማቶም ክጥቀስ ዘይደለዩ ዜጋታት 10,000 ዶላር ኣሜሪካ፣ ማሕበረኩም ኤርትራውያን ኣብ ጁብለሽ ወደን 4,000 ዶላር ኣሜሪካ፣ ተቐማጦ ሉዘርን ስዊዘርላንድ 41229 ናቕፋ፣ ማሕበረኩም ኤርትራውያን ኣብ ኖሽፒንግን ከባቢኣን ሽወደን 34795 ናቕፋ፣ ነበርቲ ሽወደን ዝኾኑ ክልተ ዜጋታት 1440 ዶላር ኣሜሪካ፣ ከምኡውን ስሙ ክጥቀስ ዘይደለየ ዜጋ 12,000 ናቕፋ ንምንባይ ስድራ ስዋኣት ኣበርኪቶም። ዝስዕብ ሃገራዊ ዜናታት እዩ። ዝኸበርኩም ተዓዘብትና ምክትታልም ክትቅፅሉ ደጊምና ብክብሪ ንዕድም።

ኣሜሪካ ንዲፕሎማሲ ርክባ ዝያዳ ዕድል ንምፍጣር ኣብ ልዕሊ ኢራን ክተካይዶ ንዝቐነየት መጥቃዕትታት ከም ዘወንዘፈቶ ኣፍሊጣ። ኢራን ብወገና ንተመሳሳሊ ምክንያት ኣብ ልዕሊ ዕላማታት ኣሜሪካ ክተካይዶ ፅንሐት ናይ መልሰ ግብሪ መጥቃዕትታት ደው ከም ዘበለቶ ገሊጻላ። በዚ መሰረት ንክልተ ሳምንታት ዝቐፀለ ፅዑቅ ምልውዋጥ መጥቃዕትታት ካብ 26 ሓምለ ጀሚሩ ሃድዩ ከም ዘሎ ፀብጻባት ዞባ ማእከላይ ምብራቅ ሓቢሮም። ኢራን ነቲ ወጥሪ ንምህዳ ብመንገዲ መንጎኛታት እወታዊ ገስጋስ ከም ዘለዎ ዝተቐሰቶ ዲፕሎማስያዊ ርክባት ይካየድ ከም ዘሎ ሓቢራ። ከም ኣካል ናይቲ ዲፕሎማስያዊ ምንቅስቃሳት ላዕለዎት ሰብ መዚ ኢራንን ዖማንን ኣብ ከተማ ጣህራን ተራኺቦም ክዝትዩ ከም ዝቐነዩ ተፈሊጡሎ። ፕረዚደንት ዶናልድ ትራምፕ ኢራን ብመፃወቢ ሆርሙዝ ንዝሓልፋ መራኸብ ተጠቅዕ ከም ዘላ ብምውቃስ ብ13 ሓምለ ኣብ ልዕልያ ሓድሽ መጥቃዕትታት ድሕሪ ምብጋሱ ሓለዋ ሰውራ ኢራን ኣብ ዞባ ማእከላይ ምብራቅ ኣብ ልዕሊ ዝርከብ ረብሓታት ኣሜሪካ ናይ መልሰ ግብሪ መጥቃዕትታት ከም ዘካየደ ይፍለጥ። እዚ ሓድሽ ምልውዋጥ መጥቃዕትታት ኣብ ክልቲኡ ወገን ሰብኣውን ንዋታውን ክሳራታት ከውርድ እንከሎ ኣብቲ ከባቢ ንዝፀንሐ ወጥሪ ድማ መሊሱ ኣጋዲድዎ ቀኒሎ። ፕረዚደንት ዶናልድ ትራምፕ ንኩባ ንምግባጥ ንዘለዎ ጥሙሕ ብትሪ ከም ዝኽንኖ ፕረዚደንት ኩባ ሚጉል ዲያዝ ካነል ሓቢሮም። ተደጋጋሚ እግዳታት ኣሜሪካ ኣብ ልዕሊ ህዝቢ ኩባ ፀቕጢ ብምፍጣር ናይ ጎበጣ ዕላማ ንምውቃዕ ዝዓለመ ምዃኑ እዩ ፕረዚደንት ዲያዝ ካነል ወቒሶም። ኣሜሪካ ነቲ ኣብ ፈለማ 226 ኣብ ልዕሊ ቨነዙዌላ ዘካየደቶ ወተሃደራዊ ወፍሪ ኣብ ልዕሊ ኩባ እውን ክደግሞ ከም እትኽእል ከተጠንቅቕ ምፅናሓ ዝፍለጥ እዩ። ካብ 1960ታት ኣብ ልዕሊ ኩባ ቁጠባዊ እገዳ ወሲና ዘላ ኣሜሪካ ተወሳኺ ፀቕጢ ንምፍጣር ኣብ ዝሓለፈ ቀረባ ኣዋርሕ ናብቲ ሃገር ንዝለኣኽ ነዳዲ ከም ዝዓገተቶ ይፍለጥ። እቲ በይናዊ እዚ ሕጋዊ ስጉምቲ ንማሕበረ ቁጠባዊ ፀገማት ህዝቢ ኩባ መሊሱ ከም ዘኽረሮ ፀብጻባት የረዶም። ሓያሎ ሃገራት ኣብ ልዕሊ ኩባ ፀኒዑ ዘሎ በይናዊ ቁጠባዊ እገደ ኣሜሪካ ክላዓል ተደጋጋሚ ፃውዒት ከቕርባ ምፅንሐን ዝፍለጥ እዩ። ፕረዚደንት ፈረንሳ ኢማኑኤል ማክሮን ኣብ ምክትእ ሓደጋ ባርዕ ዘተኮረ ህፁፅ ርክብ ሎሚ 27 ሓምለ ምስ ሚኒስትራት ሃገሩ ኣካይዶም። እቲ ርክብ ነቲ ኣብ ታሪክ ፈረንሳ ካብ ዘጋጠመ ተመሳሳሊ ሓደጋታት ዝሓየለ ምዃኑ ዝተጠቕሰ ባርዕ ንምቁፅፃር ክግበር ብዛዕባ ዘለዎ ሰብኣውን ንዋታውን ወፍሪ ዘተኮረ ምዃኑ ተገሊፆም። ፕረዚደንት ማክሮን ክሳራታት ናይቲ ሓደጋ ንምንካይ ዝካየድ ዘሎ ስርሒት ክሰፍሕን ሰራዊት ኣበርክትኡ ክዕዝዝን ኣብቲ ርክብ ፀዊዖም። በተባርዕ ኣብ ፈረንሳ ዛጊት ልዕሊ 45,000 ሄክታር ጫካ ክህሙ ክንከሎ ኣስታት 40,000,000 ሰባት ከም እተመዛበሉ ፀብጻባት ሓቢሮም። ኣብ ሰፊሕ ክፋል እስጳኛ ተኸሲቱ ብዘሎ ተመሳሳሊ ሓደጋ እውን ልዕሊ 40,000 ሄክታር ጫካ ከም እተሃሙኽን ኣማይት ኣሸሓት ካብ ኣባይቶም ከም እተመዛበሉን ተገሊጹሎም። ክልቲአን ሃገራት በተባርዕ ቅድሚ ሳልስቲ ህፁፅ ናይ እዋን ሓደጋ ድንጋጌ ከም ዝኣወጃ ኣይርስዓን። ፈረንሳ ንኩሌሳዊ ኣፅዋራ ናብ መሻርክቲ ሃገራት ንምውዳድ ተካይዶ ንዘላ ምንቅስቃሳት ተሪር መልሰ ግብሪ ከም ዝውሃቦ ሩስያ ኣጠንቂቓ። እዚ ዝግለፅ ዘሎ ፈረንሳ ንኩሌሳዊ ኣፅዋር ኣብ ካልኦት ኤውሮጳውያን መሻርክታት ክትተኽሎ መደብ ከም ዘለዋ ትሕብር ኣብ ዘላትሉ እዩ። እቲ ውጥን ፀጥታ መሻርክቲ ሃገራት ንምውሓስ ምዃኑ ዝገልጽ ፕረዚደንት ኢማኑኤል ማክሮን ብቐዳምነት ኣብ ፖላንድን ፊንላንድን ክትከል ከም ዝኽእል ኣብ ዝሓለፈ ወርሒ ምእማቱ ይዝከር። ወተሃደራዊ ምንቅስቃሳት ፈረንሳ ኣካልቲ ሃገራት ኤውሮጳ ክካይዶ ፀንሐ ኣንጻር ሃገሩ ዝቐንዐ ንጥፈታት ምዃኑ ዝወቐሰ መንግስቲ ሩስያ ንምዕባለታቱ ይከታተሎ ከም ዘሎን መልሰ ግብሪ ከም ዝህበሉን ገሊፆም። ሩስያ ኣብ ልዕሊኡ ወተሃደራዊ ስጉምቲ ክትወስድ ውጥን ከም ዘለዋ ዝኸስስ ዘሎ ኔቶ ምስ ሩስያ ኣብ ዘዳዊ ከባቢታት ንዘካይዶ ወተሃደራዊ ምንቅስቃሳት ኣዛይድዎ ከም ዘለዎ ዝፍለጥ እዩ። ንኔቶ ንምጥቃዕ መደብ ይኹን ድሌት ከም ዘይብላ ትገልጽ ሩስያ ግና ኣባላት ናይቲ ኪዳን ተኩታኺ ወተሃደራዊ ንጥፈታት ካብ ምክያድ ክሕየባ ክትፅውዕ ፀኒሓላ። ምስፍሕ ኔቶ ቀንዲ ጠንቂ ናይቲ ካብ 2022 ዝቕፅል ዘሎ ኩናት ዩክሬን ምዃኑ ፀብጻባት ይጠቕሱ። እስራኤል ኣብ ወሽሚ ጥቃዛ ተካይዶ ብዘላ ወተሃደራዊ ወፍሪ ንዝዓነወ ትሕተ ቅርፂ ዳግም ንምህናፅ ልዕሊ 7,000,000,000 ዶላርን ካብ 7 ክሳብ 15 ዓመታት ግዜን ከም ዘድሊ ውድብ ሕቡራት ሃገራት ኣሚቶም። እቲ ኣብ መወዳእታ 2023 ዝተጀመረን ዝቕፅል ዘሎን ወተሃደራዊ ወፍሪ ንምዕባለቲ ወሽመጥ ብ77 ዓመታት ንድሕሪት ከም ዝመለሶ እዮም ክኢላታት ዝጠቕሶም። በቲ ናይ ምስፍሕፋሕ ኣጀንዳ ዘሎ ወፍሪ ዛጊት ልዕሊ 73,000 ሰባት ክቕተሉ ከለዉ ልዕሊ 170,000 ከም ዝቆሰሉ መላእ ህዝብቲ ወሽመጥ ድማ ከም እተመዛበለ ፀብጻባት የረዶም። ድሃዮም ዘይተረኽበ ዓሰርታት ኣሸሓት ብምህላዎም እዚ ተጠቒሱ ዘሎ ሰብኣዊ ክሳራታት ትሕተ ግምት ምዃኑ ምስቲ ወሽመጥ ቅርበት ዘለዎም ወገናት ይገልጹ። ወተሃደራዊ ምስፍሕፋሕ እስራኤል ካብ ቀንዲ ጠንቂ ቅልውላው ዞባ ማእከላይ ምብራቅ ምዃኑ እዩ ዝሕበር።
ብሪጣንያ ካብ ኤውሮጳ ሕብረት ድሕሪ ምውፃኣ ቁጠባ ዓመታዊ ብኣሳት 100 ቢልዮን ዩሮ የንቆልቁል ከም ዘሎ ፀብፀባት ሓቢሮም። ጃምላ ሃገራዊ እቶታ ብኣሳት 8 ሚታዊት ከም ዝነከየ ዝጠቕሱቶም ፀብፀባት ናብቲ ሕብረት እትገብሮ ሰደድ ብ16 ሚታዊት ካብቲ ሕብረት እትገብሮ እታው ድማ ብ23 ሚታዊት ከም ዝጎደላ ኣርድዮም። ብዘይካዚ መጠን ወፍሪ ብኣሳት 18 ሚታዊት መጠን ኣፍራይነት ካብ ልዕሊ 4 ሚታዊት ከም ዝነከየ ተገሊፆም። እዚ ከምዚ ኢሉ እንከሎ ድሕሪ እቲ ናይ ምፍላይ ግዜ ኤውሮጳዊ ሕብረት እውን ዓመታዊ ክሳብ 15 ቢልዮን ዩሮ ይኸስር ከም ዘሎ ክኢላታት ቁጠባ ይጠቕሱም። ብሪጣንያ ወርሒ ጥሪ 2020 ካብ ኤውሮጳዊ ሕብረት ብወቅዒ ከም ዝወፀት ኣይርሳዕን።

ዜናታት ንምዝዛም ቀንዲ ነጥብታት እዮም። አባላት መበል 39 ዙሪ ሀገራዊ አገልግሎት ካብ ኩለን ዞባታት ናብ ሳዋ ወሪዶም። ኣብ ኣስመራ ቅፅሪ ኤክስፖ ክካየድ ዝቐኒ ሃገራዊ ፌስቲቫል ኤርትራ 2026 ትማሊ ብወቅዒ ተዛዚሙ። ኣብ ዞባዓን ሰባት ሓጋገዝቲ ፖሊስ ትራፊክ ካብ ምንካይ ትራፊካዊ ሓደጋታት ኣበርክቶ ይገብር ኣለዉ። ኣሜሪካ ኒድ ዲፕሎማሲ ርክባ ዝያደ ዓድል ንምፍጠር ኣብ ልዕሊ ኢራን ክተካይዶ ንዝቐነት መጥቃዕትታት ወንዚፋቶ። ፕረዚደንት ትራምፕ ንኩባ ንምግባጥ ንዘለዎ ጥሙሕ ብትሪ ከም ዝኽንኖ ፕረዚደንት ማጉዌል ዲያዝ ካነል ሓቢሮም። ፕረዚደንት ፈረንሳ ምግታእ ሓደጋ ባርዕ ዘተኮረ ህፁፅ ርክብ ምስ ሚኒስትራት ሃገሩ ኣካይዱ። ዝኸበርኩም ተዓዘብትና ሓፈሻዊ ዜናዊ መሰናዶ ናብ ዝተዛዚምሎን ስለምክተልኩም ነመስግን ብሩኽ ምሸት።

0: ትምባል ስለ ዝመረጸ
1: አብይ አህመድ ድንክ ነው። የፖለቲካ ድንክ፣ የሁሉም ነገር ድንክ ነው። ወይ ጸበል ወይ ህክምና ያምረው ህክምና ሆስፒታል ነው ብራቴ ነበረበት ሰው
2: ተጨፈጨፈኝ። አንድም ቦታ ፈቀቅ ማድረግ አልቻለም። አንድ ክፍለ ጦር ያመጣል ያስገባል ይጨፈጨፋል፣ ሌላ ክፍለ ጦር ያመጣል ያስገባል ይጨፈጨፋል።
0: ሰነዳዊት ፊልም አብኤሪ ቲቪ አብዚ መደብ መራሕቲ ስርዓት ብልጽግናን መሰልቶምን ብምስምስ ኣፍ ደገ ባሕርን ዝሓስብዎ ዘይሕጋዊ ምስፍሕፋሕን ዕላምኦምን ኣብ ልዕሊ ኤርትራን ኤርትራውነትን ዘለዎም ኣመለኻኽታን ስነ ልቦናን ካብ ቃላቶም ክንከታተል ኢና።
3: ሰንዓፈን ኣልፈን ባሶራን ተቆጣጥረን ክሎስት መንደፈራ ነበር ውግያ ሲደረግ የነበረ
4: ኣርታን ሲቪል ኖ ስራውም ሌላ ነው። ግን ያው ኣልብሰህ ኮ የሆነ ኮ
0: ጻድቃን ሲቪል እዩ ስርሑ ካልእዩ ፅሩራታት ስለ ዝነበሮ ብኡ ይፅዋዕ
5: ክሻብ ስመዳ ኢና ንኸድ ማለት ሻዕብያ ሰይ ነቃብፆ ኣለና ዝብል መደብ ይኑ ነይሩና ግን ኣይኮነን
0: ትምባል ስለ ዝመረፀ ፅላሊ ኣባላት ብልፅግና ኣብቶም ዓበይቲ ጥራይ ከይተሓፅረ ናብቶም ታሪክ ኤርትራን ኢትዮጵያን

0: እንዶ ዘይብሎም ተባሂሉ ኢሎም ዝምድሩ ደቀሙን ሰጊር ኣሎ።
1: የኢትዮጵያ መከላከያ ሰራዊት ማስጠበቅ ኣለበት የሚባለው ዳር ድንበር
0: ሰራዊት ኢትዮጵያ ክሕልዎ ዘሎ ወደብ ካብዚ ጎቦዚ ካብቲ ሩባቲ ካብቲ እምነቲ ምምላስ ኣይኮነን። ናይ ኢትዮጵያ ሃገራዊ ረብሓ ክሳብ ዘለዎ እዩ ዶብ ዝበሃል።
1: የኢትዮጵያ ብሔራዊ ጥቅም እስካለበት ድረስ ነው ዳር ድንበር።
2: አሰብ የሚባለው ወደብ ራሱ ሲሰራ ዲዛይንድ ሲሆን
0: ኣሰብ ዝበሃል ወደብ ክስራሕን ክሰኣል እንከሎ ብፍሉይ ንኢትዮጵያ ከገልግል ተባሂሉ ወይ ድማ ካብ ዓፈር ክሳብ ኣብዚ ንኸገልግል ተባሂሉ እዩ ተሰሪሑ።
2: በጀርባዊ በኩል ግመልም ኣያገኘው
0: ክንምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤሪቲቪ ረቡዕ 925 ምሸት ድሕር ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 1250 ቀትሪ ድሕር ዜና ትግርኛ ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤሪቲቪ

ናይ ሎሚ ትሕዝቶ መደብና ሓደ ሕቶ ክንምልስ ኢና ተበጊስና ዘለና። ንሱ ድማ ስለምንታይ እዩ ታክሲ ብጫ ሕብሪ ዘለወን ኮይነን ዝብል ሕቶ እዩ። ብዘይ ጥርጥር ንኹሉና ሕቶ ዝኾነና ኣርእስቲ እዩ። በሉ ናብቲ መልሲ ኸነብለኩም። ሚስጢር ብጫ ሕብሪ ኣብ ታክሲ ቅድሚ ምምላስና ታክሲ እንታይ ማለት ምዃኑ ንመልከት። ታሪክ ከም ዝሕብሮ መሰረት ሞተር መካይን ኣብ ህዝባዊ መጓዓዝያ ካብ ናብን ህዝቢ ከመላልሳ ኣብ ዝጀመራ እዋን ንተሳፈርቲ ብመጠን ዝተጓዓዝዎ መንገዲ ክፍሊት ይስላዓ ብምንባረን ኣብ ክፍሊት ዘይምዕሩይነትን ዘይዕጉብነት ዓማዊል ክስዕብ ስለ ዝጀመረ ሓደ ምህዞ ክተኣታቶ ናይ ግድን ኮነ። እቲ ምህዞ ተሳፈርቲ ብመጠን ዝተጓዓዝዎ ርሕቀት ቀሚራ ክፍሊት ተቕርብ ታክሲሜተር እትበሃል ምህዞ ተመሃዘት። ታክሲ ዝብል መፀውዕ ድማ ካብዚ ዝነቐለ እዩ። ብልምዲ ብጫ ዝሕብረን ታክሲ ኣብ ኣሜሪካ እዩ ጀሚሩ። ጆን ሀርትዝ ዝተባህለ ኣብ ትካል ምክራይ መካይን ዝነጥፍ ዝነበረ በዓል ፀጋ ነዚ ስነ ሓሳብ ዘበገሶ ነቲ ኣብ 1907 ኣብ ቺካጎ ዝመስረቶን ናይ ታክሲ ትካል ክምስርት ምስ ሓሰብ እዩ ታክሲ እንታይ ሕብሪ ክህልወን ኣለዋ ዝብል ሕቶ ዘበገሰ። እዚ ናይ ሎሚ እንሪኦ ዘለና ናይ ታክሲ ሕብሪ እውን መበገሲኡ ካብ 1907 ዝጅምር። ነዚ ዘንቀሎ ሓሳብ ኣብ ዩኒቨርሲቲ ቺካጎ መፅናዕቲ ብምክያድ ብጫ ሕብሪ ተመሪፁ። ዩኒቨርሲቲ ቺካጎ ብዝገበረው መፅናዕቲ ብጫ እቲ ዝያዳ ርኡይ ሕብሪ ምዃኑ ተረጋጊፁ። ብጫ ከም ሕብሪ ብዙሕ መግለፂታት ዘለዎ እዩ። እቲ ሕብሪ ብኡ ንብኡ ዓይኒ ስለ ዝስሕብን ልዑል ናይ ነፀብራቅ ዋጋ ስለ ዘለዎ ኣብ መዓልትን ለይትን ብቐሊሉ ክረአ ይገብሮ። ብተወሳኺ ብጫ ናይ ፀዓት ኣወንታውነትን ፍጥነትን ስምዒትን የለዓል። እዚ ድማ ንኣገልግሎት ታክሲ ፍጹም ዘ

ዘሰማምዕ ባህርያት እዩ። መፅናዕትታት ከም ዝሓበርዎ ሓንጎል ወዲ ሰብ ዋላ ኣብ ፅዑቅ ከባቢታት ከይተረፈ ካብ ካልኦት ሕብርታት ብጫ ብቕልጡፍ ይርድኦ፣ ተቐባልነቱ ድማ ኣዝዩ ልዑል እዩ። ምስጢር ብጫ ሕብሪ ኣብ ታክሲ ንግዳዊ ስትራቴጂ ግን ከዓ ሳይንሳውን ታሪኻውን መሰረት ዘለዎ እዩ። ምንጪ መበገሲ ኣብ 1920ታት ኣብ ኣሜሪካ እዩ ዝፍልም። ድሕሪ እቲ ንመላእ ዓለም ዝጸለወ ቁጠባዊ ቁልውላው ኣብቲ እዋን ዝነበራ ሓያሎ ኩባንያታት ታክሲ ነፍሲ ወከፈን ፍሉይ ሕብሪ ነይርወን። እቲ ኣብ ቺካጎ ዝተኻየደ መፅናዕቲ ምርኩስ ብምግባር ድማ እየን እተን ናይ ታክሲ ትካላት ኣሰር ጆን ሀርትስ ዝወፀ ስነ ሓሳብ ክስዕባ ዝጀመራ። ሰባት ታክሲ ዝጥቀምሉ ዝበለፀ መንገዲ እንታይ ምዃኑን ምፍላጥ ንሓደ ፕሮጀክት ብምምዋል ዩኒቨርሲቲ ቺካጎ ብመንገድቶም ተመራመርቲ እቲ ብጫ ሕብሪ ካብ ርሑቕ ዝያዳ ከም ዝርአን ስለዚ ድማ መኪና ነዚ ኣገልግሎት እትህብ እንተኮይና ንምፍላጥ ዝቐለለ ምዃኑ ምስ ተረጋገፀ መላእ ወነንቲ ታክሲ ብጫ ሕብሪ ክቐብኡ ዝመረፁ። እቲ ዘገርም ብጫ ሕብሪ ብደረጃ ዓለም ተፈላጥነት ዘለዎ መለለዪ መጓዓዝያ ታክሲ ኮይኑ

እንተኾነ ግን ብጫ ከም ሕብሪ ሉሉይ ሕብሪ ስለ ዝኾነ ኣብ ፅዑቅ ትራፊክ ከተማ ታክስታት ዝያዳ ከም ዝረኣያ ገይርወን። ኣብ 1960ታት ከተማ ኒውዮርክ ወግዓውያን ታክስታት ብጫ ክኾና ዝጠልብ ደንቢ ኣውፅኣ። እዚ ስነ ሓሳብ እውን ናብ መላእ ዓለም ክዝርጋሕ ግዜ ኣይወሰደሉን። ንምዃኑ ኣብ መላእ ዓለም ታክስታት ብጫ ድየን? ብጫ ሕብሪ ታክሲ ህቡብ እኳ እንተኾነ ኣብ መላእ ዓለም ግን ሕብሪ ታክሲ ዝተፈላለየ እዩ። ንኣብነት ኣብ ለንደን ዓባይ ብሪጣንያ ታክሲ ጸሊም ሕብሪ ዘለወን እየን። ምክንያቱ እቶም መበቆላውያን ስራሕቲ መካይን ጸሊም ሕብሪ ስለ ዝቐብእወን ከም ባህሊ ጸሊም ሕብሪ ኣለወን። ኣብ ጃፓን ቀይሕ፣ ብጫ፣ ቀጠልያ ሕብሪ ታክሲ እዮም ዝጥቀሙ። እዚ ዝኾነሉ ምክንያት ድማ ነፍሲ ወከፍ ኩባንያ ታክሲ ናይ ገዛእ ርእሱ ሕብሪ ክመርፅ ስለ ዝርከብ እዩ። ታክስታት መብዛሕትኡ ግዜ ኣብ ጀርመን ብጫ ዝሕብረን ኣይኮናን። ኣብ ሆላንድ እውን ሕብሪ ታክሲ ኣዝዩ ዝተፈላለየ እዩ። ኣብዚ ወግዓውያን ታክስታት ብሰማያዊ ታርጉኦም ከተለልዮም ትኽእል። ይኹን እምበር ብጫ ብዓለም ደረጃ ብፍላይ ከዓ ከም በዓል ኒውዮርክ፣ ሙምባይን ዝኣመሰላ ከተማታት ብሰፊሑ ይጥቀምሉ። ንምርኣይን ኣፍልጦን ንምርካብን ድማ ዝበለፀ ሕብሪ ስለ ዝኾነ ስለዚ ክቡራት ተዓዘብትና ሕቶኹም ተመሊስልኩም ክኸውን ተስፋ እናገበርና ኣብ ዝመፅእ ሰሙን ክሳብ ንራኸብ ሰላም።

0: ትምባል ስለዝመረጸ
1: አብይ አህመድ ድንክ ነው። የፖለቲካ ድንክ፣ የሁሉም ነገር ድንክ ነው። ወይ ጸበል ወይ ህክምና ያምረው ህክምና ሆስፒታል ነው ብራት የነበረበት ሰው
2: ተጨፈጨፈን። አንድም ቦታ ፈቀቅ ማድረግ አልቻለም። አንድ ክፍለ ጦር ያመጣል ያስገባል ይጨፈጨፋል፣ ሌላ ክፍለ ጦር ያመጣል ያስገባል ይጨፈጨፋል።
0: ሰነዳዊት ፊልም አብኤሪ ቲቪ አብዚ መደብ መራሕቲ ስርዓት ብልጽግናን መሰልቶምን ብምስምስ ኣፍ ደገ ባሕርን ዝሓስብዎ ዘይሕጋዊ ምስፍሕፋሕን ዕላምኦምን ኣብ ልዕሊ ኤርትራን ኤርትራውነትን ዘለዎም ኣመለኻኽታን ስነ ልቦናን ካብ ቃላቶም ክንከታተል ኢና።
3: ሰንዓፈን ኣልፈን እምባሶራን ተቆጣጥረን ክሎስት መንደፈራ ነበር ውግያ ሲደረገ ነበር።
4: ኣርቃን ሲቪል ነው ስራውም ሌላ ነው። ግን ያው ኣልብሰህ ኮ የሆነ ኮ
0: ጻድቃን ሲቪል እዩ ስርሑ ካልእዩ ፅሩራታት ስለ ዝነበሮ ብኡ ይፅዋዕ።

0: ሻ መስመራ ኢና ንኸድ ማለት ሻዕብያ ሰይ ነቃብሶ ኣለና ዝብል መደብ እዩ ነይሩና ግን ኣይኮነን
1: ትምባል ስለ ዝመረፀ ፅላሊ ኣባላት ብልፅግና ኣብቶም ዓበይቲ ጥራይ ከይተሓፅረ ናብቶም ታሪክ ኤርትራን ኢትዮጵያን እንዶ ዘይብሎም ተባሂሉ ኢሎም ዝምድሩ ደቀሙን ሰጊሩ ኣሎ
2: የኢትዮጵያ መከላከያ ሰራዊት ማስጠበቅ ኣለበት የሚባለው ዳር ድንበር
1: ሰራዊት ኢትዮጵያ ክሕልዎ ዘሎ ወደብ ካብዚ ጎቦዚ ካብቲ ሩባቲ ካብቲ እምነቲ ምምላስ ኣይኮነን ናይ ኢትዮጵያ ሃገራዊ ረብሓ ክሳብ ዘለዎ እዩ ዶብ ዝበሃል
2: የኢትዮጵያ ብሔራዊ ጥቅም እስካለበት ድረስ ነው ዳር ድንበር
3: አሰብ የሚባለው ወደብ ራሱ ሲሰራ ዲዛይንድ ሲሆን
1: ዓሰብ ዝበሃል ወደብ ክስራሕን ክሰኣል እንከሎ ብፍሉይ ንኢትዮጵያ ከገልግል ተባሂሉ ወይ ድማ ካብ ዓፈር ክሳብ ኣብዚ ንኸገልግል ተባሂሉ እዩ ተሰሪሑ
3: ብጀርባዊ በኩል ግመልም ኣያገኘው
1: ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤሪቲቪ ረቡዕ 925 ምሸት ድሕር ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 1250 ቀትሪ ድሕር ዜና ትግርኛ ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤሪቲቪ

0: ቤተሰባ ኤርትራዊ እዩ ንዕኡ እንታይ ትብሎ እዚኣሲ ከም ገለ ጌርካ ውፃኢ እያ ትብሎ ከብዱ ውፃኢት ሒዙ ፍርሒ ርኢ ምስ በለቶ ዋ ግደፍ ወበል ንስኻ ዝተረክቦም እኳ በዓልካ ኢላ ብምሸት በዓላት ሓንጊጣ ንንዮ እግሪ ኣፈልባ ስፈራጣል ከይዳ ካብ ስፈራጣል ትፈልጦም ቤተሰባ ኣዝማድ ኣሕሞት ሞታ እዮም ካብኦም ፀዊዓ ንሶም ሒዞማ ተተሓሒዞም ፅርግያ ስጌራ ኣብታ ዝብፅሕ ኣብፂሓታ ምዚ ብሃል ዓዲ ምስገን እዚኣ እውን ክልተ ናይ ቤት ትምህርቲ ሰውራ ፀላእ መፂዎም ኣብቲ ዓዲ ከለዉ ከለዉ ስለ ዝመፀ ከምዚ ኢሎም መፂኦም ኣለዉ ምስ ተባሃለ ኣብእትያ ዝቡቕቡቕ ናይ ሓሰርን ቃንጫ ናይ ዕፉንን ሸፊና ንዓኣቶም እቲኣቶም መፂኦም ንዓኣቶም መግቢ ዝወሃብ ድዩ ገለ ደ ሂባ ነቶም ዝመፁ ወተሃደራት መሊሳ ንሳቶም ክልቲኦም ከም ዝዕቀቡ ተገይሩ ድሕሪኡ ተወፂኦም ከይዶም
1: ትሕዝቶ ከይሰስዓ ተፀጊዒ ይፅንሓኒ ኣብ ክስቶ ይፅንሓኒ ኢለን ከይገደፋ ንድሕሪት ከይሓሰባ ኣብ ሓዳስ ኤርትራ ክስለምኦ ወይ ድማ ኣብ ሓዳስ ኤርትራ ዝለዓለ ሃብቲ ወይ ካሊእ ሂወት ክምስርታ ምዃነን ተመኒየን ከይደን እንተኣ ብሂወት ተሪፍና ኢለን ማለት እዩ ነዚ ተን ዝተሰዋኣ ትሰዊአን እተን ዝተመልሳ ግን ኣብ ደቂ ኣምሓር ኣለዋ ኣራንሽን ለተብርሃነን ይቀኒየለይ
2: ካብተን ናይ ፍረ ፃዕር ናይቱ ጀማሂር ኣብነት ክጠቅስ ዘል ካብቲ ድሒሩ ሙሉእ ንጥፈታት ተካየደሉ ብህዝባዊ ግንባር ሽመጃናን ከባቢ ፀሮናኒ እተን ከም ኣብነት ኩሉ እቲ ንጥፈታት ተካይዱ ብዙሓት

0: ንጡፋት ደቂ ኣንስትዮ እውን ኣፍሪና ኢና። ካብተን ኣብ ነስጋዕ ሕጂ ዋሎ ከብደት ሒዘን ከማና ከም ጀማሂራ ይንቀሳቀሳ ስጋዕ ሕጂ ደቕፅልኦ ዘለዋ ግን ካብቲ ድሕር ዝበለ ቦታ ዝነበረት ሕጂ ለምለም ሓጎስ ኣብኽራን ቤት መጣ እዩ ብሰይስቡ እያ ክልተ ቆልዑ ነይሮማ። እዚ ንጥፈታ እዚ እንዳካየደት ተወዲባስ ንካልእ ክትውድብ ናይ ወረዳ ናይ ዓዲ ሓላፍነት ሰኪማ ትንቀሳቀስ ነይራ። ዕንቅፋት ብሓሙታ የጋጥማ ነይሩ። ቆልዑ ገዲፍክስ ብቆዱኡስ ክትኸድ ኣለኺ ምስ ተጋደልቲ ምልጋብ እውን ብካልእ ዓይኒ ይርዮ ስለ ዝነበረ ሱ ይቃወማ ነይሩ። መታን ሙሉእ ተኣሽማ ኣድሂባ ክትሰርሕ ደቃ ናብ ቤት ትምህርቲ ሰውራ ሰዲዳ ብንጥፈት ሕጂ ሙሉእ ህወታ ምስቲ ኮይና ትሰርሕ ነይራ። ድሕሪ ስጋዕ ሕጂ እውን ቀፂላቶ ካብ ባይቶ ኣውራጃ ስጋዕ ሕጂ ባይቶ ዞባ እቲ ብንጥፈት ትሳተፍ ደላ ኣደ እያ። ሽመጃና እውን ከምኡ እተን ክስጋዕ ካድር ደምሃርናየን ኣብ ኣያሱን ፀገ ገብርኤልን ስጋዕ 86 ብንጥፈት ሰርሓ ነይረን። 86 ንሕና እቲ ቦታ ምስ ገደፍናዮ ግን ኣማራፂ ነበረንን። ሓንቲ ናብ ፀላእት እያ እቲኣ ከዓ መታን ናብ ዝረሓቐት ከይድ ናብ ፀላእ ከይትጋለፅ ክትብል ንዓሰብ ከይዳ ኣብኡ እኳ ብሕማም መይታ። ግደይ ተስፋ ግን ስጋዕ ሕጂ ትሰርሓላ ብንጥፈት ኣብነት ናታ ዝገርመኒ ሰብኣያስ ኣብ ደገ እዩ ነይሩ መፂኡ ንዓዲ እንተኣትዩ ኮፍ ክብል ኣይክእል እዩ ንብዓዲ ምክንያቱ ሳ ኮፍ ኣይትብልን እያ ፍቅድ ገዛውት እናኸደት እያ ትሓድር። ጠቕሊላ ግን ምሳ ናይ ተፀምበረትን ምክንያቱ እቲ ሂወትናስ በረኻ እዩ ኣብ ገዛ ይናሓድርና ኩሉ ግዜ ናብራና በረኻ ስለ ዝኾነ እሳ ሕጂ ኣብ ገዛውት እናቀየረታ ትሓድር። ሰብኣያ ምስ መፅ ሕጂ ናብ ኢሮፕ መኸታ ኸይዳ እያ ናይ ዕርፍቲ ግዜ ኣቢላቶ ተመልሻውን ገዛ ኣይኣትወትን ከምኡ ነይሩ ናብራ ስጋዕ ሕጂ ከዓ እቲ ንጥፈታ ቀፂሉ ካብ ባይቶ ኣውራጃ ስጋዕ ባይቶ ዝወኸ ስጋዕ ሕጂ ትነጥፍ ከም ዘላ ክሕብር ኢለ እዩ።
1: ሕጂ ኣነ እንታይ እያ ገለፅ ዘለየ ሓፈሻዊ እቲ ንጥፈታት ደቂ ኣንስትዮ ብወገኑ እንድዮ ክግለፅ ፀኒሑ ከም ገለ ፍሉይ ኣብነት ትዝ ድብለካ ከ ኣሎ? ንኣብነት ካልኣይ ጉባኤ ናይ ዞባ ክግበር ኣብ ፀሮና ልዕሊ 70 ደቂ ኣንስትዮ ሒዝና ኣማዓያ ሓዲርና ካብ ሰሓርቲ ማለት እዩ ካብ ዝኩሉ ውሽጢ መስመር ተወኪለን መፅን ኣማዓያ ሓዲርና ስለ ድመሰየኡ ክነተኣኸኸብ ንጉሆ ከይበርሀ ሓዳስ ምስ ወረድና ዝቀርፀ ቐምጠ ሓዳስ ቀርፀ ቐምጠ ምስ ወረድና ሰራዊት ተሰሪዑ ይመፅእ። ሕጂ ንሕና ኣይፈለጥናን ብኡ ብደጀን ሰራዊት ክመፀካ ኸ ኣይትፅበን ኢኻ። ሕጂ እንታይ ገይረን ሓንቲ እዛ ሓፋሽ ክንብላ ዝፀናሕና ሓንቲ ኣኽበረት ትበሃል ሓንቲ ፀጋ ትበሃል ሰለስትኤን ንሕና ርእስና ክንኣስር ኢና ንቐብሪ ንበሎም ገለ ኢለ ኣብ ቀርፀ ቐምጦ ምስ በፃሕና ማለት እዩ። ሕጂ ተረኣናዮም ምሩኻት ዝሓዙ ናይ ብሓቂ ሰራዊት ናይ ፀላእስ ኣይኮነን ግን ትንጥፈተን ናይ ብሓቂ ክስታይ ይገብረካ ባዕለን የምሂዞን ኣሽዑ ሕጂ እቲ ርእሲ ምእሳር ተሪፉ እሳቶም ከዓ ናና ምዃኖም ፈሊጥና ከይዶም ማለት እዩ። ስለዚ ንጥፈታት ናይ ደቂ ኣንስትዮስ ብጣዕሚ ገሊፅካ ይውዳእን እዩ ወላ ትማል ኸባን ናይ ገይረ ነይረ ኣብዚ ኣኼባ እንዳገበርና ከለና ሰንበት ውድባህታ ምስ ከድዐ ብላዕሊ ብጉባ ዝመፁ ዝነበሩ ፀላእቲ ብታሕቲ ብዳምባ በቲ ዓብ ጎቦ ብወርዒ ዝወሪዶም ብኡ ኣኽቢቦምና። ሕጂ እንታይ ንግበር ደሓን ሱቕ በላ ጥራሕ ኣነ ንፅግሃና ነኢና ሱቕ በላ ጥራይ ገለ ኢለን ርእሰን ኣሲረን ዓብ ጃሚዓ ካበይ ከም ደምፀኦ ሰኽቲተንኦ ብላ ሓንቲ ካይተኣለየናን ስቕ ኢሉ ክሒዱ። ሕጂ ተራ ናይ ደቂ ኣንስትዮስ ኣዝዩ ሰፊሕ እዩ ክትገልፆስ ኣይትኽእልኒ ካብ ሓፂሩ እንዳተመላላእና ጨጫፉ ነቋስሎ ጥራሕ ሓገዳ
2: እቲ ርእሰን ምእሳር እንታይ እዩ?
1: ንቀብሪ

0: ከዳ ኣለዋ ንቀብሪ ናበይ ኢኽን እንተበሉናስ ቀብሪ ንኸይድ ኣለና
1: ክትብላ
0: ትበሃል
2: ሓራይ ኣነ ከዓ ንግስቲ ሓጎስ ይበሃል እዚ ክግለፅ ዝውዓለ ናይ ብሓቂ ዋላ ዘን ክገልፆ ዝውዓላ ኣብዚ ዘለዋ ካብቲ ከምኡ ዝነበረ ወዲበን ናብ ጆማ ሄር ድዩ ናብ ዝኾነ ምዕጣቕ ድዩ ዘብፅሓ ብፆትና እውን ቅድመና ዘለዋ እንዳመስገና ኣነ ክብሎ ዝደሊ ሕጂ ናይተን ውዕሎ ንብሎ ዘለና ሲ መግለፂ ይብሉን እንተዘኪርካዮ መመሊሲ እዩ ዝመፅእ ማለት እዩ ንሕና ሕጂ 84 85 ፀላእ ብኩሉ መፅኡ ካብ እንዳይ ውሃንስ ደብሪ ሮ ካብ ማዕኮኖ ዝበሃል ዓዲ ንደብሪ መፂና ካብ ደብሪ ምስ መፃና ከዓ ናብኡ መፅናና ኣደይታይ ኔራኡ ነዚ ቑሑት ኩሉ ገገሊኡ ትርፍዎ ኢልሃልና ብኡ ጌርና ከዓኒ ነጉላዕ ዝበሃል ዓዲ ደዲሕረና መፅኦም ኣምሓራ ብኩሉ እያ ወሪዳ ሕጂ ኣብ ተውሮ ምስ በፃሓና ሓቂ ሓይሽ ደኺምና ኣነን ጓል ፃዕዱ ዝብልዋ ንሳብ ካይ መፀተን እምበር ንሕና ደኺምና በዓል ኤፍሬም በዓል መምህር ምክኤል ዝበሃል ኣለዉ ሕጂ እኳ ኣብዚ ኣለውን ኤፍሬም ስኳ ተሰውኡ ኣሎ መምህር ምክኤል ከዓ ኣሎ ንገሹ ሕጂ ብዙሓት ኢናኡ ነርና ሓፋሽ ውድባት ነረን ምስ በፃሕና ሕጂ ደኺምና ምስ ደኸምና ሕጂ ሓደ ምሓራይ ከምዚ ክብሎ ዝፀናሓ ህሩም ነይሩ ናብ አን ኣይተብሉን ምስአን ፅናሕ ኢሎም ሲ እዚአን ሲ ክቐትላኒ የን ናባኻት ዳሕሸን እምበር ኢሉ ከይዱ ናብኦም ኣብ መገዲ ይፀኒሑና ሕጂ መሊሱ ምስኦም ደይቡ ብኩሉ ምስ መፃ ሕጂ ንሳቶም ንደብሪ ገፆም ኮይዶም ንሕና ከዓ እቲ ቑሑት ኣነ ዘይብል ሳንጣታት እዩ ነይሩ እሞ ንስኻትክን በዚ ፅንሓ ንሕና ግን ሕጂ ኩነታት ክንብል ኢና ወይ እንዳደቆ ወይ ከዓኒ ንማሕፃ ገፅና ክንከይድ ኢና ንስኻትክን ግን ዝቑሑት ሒዝክን ኣብዚ ፅንሓ ኢሎምና ሕራ ኢልና ንሕና ከዓ ድኻም ከዓ ነይሩ ኣቑሑት ከዓ ነይሩ ሓያቂ ሓይሽ መሊዩ ሕጂ ሓንቲ ምናት ትበሃል ኣብ ተውሮ ኣብቲ ገዛ ኢና ነርና መእተው ጀማሂርያ ሕጂ ካብኣ ኣብኣ ምስ ዋዓልና ምስ ሓደር ናባ ንሳቶም ሕጂ ክድሃይ ክገብሩልና እንዳበሉ ናባና ፅንሕነ ኢሎምናስ ክመፁና እንዳበሉ ሕጂ ቤን መፅኡ ብጉራዕ ገይሩ ከምዝብል መፅኡ ሕጂ ንሳቶም ብኡ ቤን ገይሮም ንደብሪ ከይዶም ሕጂ ንሕና ኣብኣ ከለና ብድል ተበልና ንጎ ዝዓዲ ስልም ኢሎማ ናበይ ከነብል ሕጂ ንሳ ንዕነ እጅኹን እዚ ብሳንጣታት መዓቲ ኮመንቲ ዘለዎ ናይ ኩሎም ሳንጣ እዩ ዋላ ውሽጢ ዘለዎ ዋላ ሓፋሽ ድባት ናይ ኩሉ ሕጂ ንስኻትክን እዘን ሳንጣ ኣብዛ ናይ ጉድጉደሎ ከምዚ ክስታይ ዝሰርሖ ንዕኡ ፈግፊ ገብኣ ክእትወኒ እስኻትክን ግን እዛ ገዛ ያ ኩሉ ኣብዚኣ ስለ ዝብሉና ፋሕ በላ ክልቴኸን ኢላትና ኣጋጣሚ ኣነ ሓንቲ ጓል ዓድና ናብኡ ዝተመርዓወት ነራ እሞ ብዝላ ኢሎማ እሞ ናብኣ ከይድ ኢለ ንሳ ና ካልእ ከይዳ ንዓኣ ንዕዳ ኣጀኹ ኢላ ስገም ሂባታ ዝቕሎ ንሳኡ እንዳቆለወት ርእሳ ሸፊና ማለት እዩ ኣነ ከዓ ናታ ክዳን ገይረ ርእሰይ ሸፊነ ለንቂጠ ማለት እዩ ለንቂ ጥርሓና ጅኹን ሕጂ ሓንቲ ከይትብላ ኢለና ናተ ዓዲ ስልም ኢሎማ እዮም እዚ ቑሑት ክን ዋላ ሓንቲ በዓልና ንሓበ ኢና ኢለናና ሕጂ እስኻትክን ግን ኣጅኹን ክምዛ ደቂ ዓዲ ኮንክን ንስኺ ስገም ቆለዊ ንስኺ ከዓ ልንቃጦ ለንቅጥ ኢልሃኒንዓይ ኣነ ዛ ርእሰይ ገይረ ለንቂጠ ብዙሕ ለንቂጠቡ እሳቶም ሕጂ ተመሊሶም ኣብቲ ዓዲ ዝፈተሽዎ ሓቂ ሓይሽ ንሕና ኣብቲ ዝነበርናዮ እኳ ኣይመፁና ኣይመፁና ነብቲ ዝነበርክዎ ነዛ ዋፃዕዱ ዝነበረቶ ግን ንደ ኢሎም ንድዕ ቅጫ ገለ ሂበኖኦም ብኡ ገይሮም ሓሊፎም ትቑሑት ከዓ ከምዚ ዝብለክን ኣብኡ ትሪፎሞ ማለት እዩ ስለዚ ሕጂ ደቂ ኣንስትዮ ሲ ከምዚ ገይረን እየን ኣናጊፈን ዘውፅኣን ምባል ሕጂ ኣነ ዝዛረብ ዘለኹ ናታተን ሲ መናሻዕ ንድሕሪ ዘኪርካየ ሲ ኣብ ደቂ ኣንስትዮ ዝነበረ ሲ እዚ ከዓኒ ብምሉኡ ዝተገብረ ፃዕሪ ኣብቲ ህዝብና ዝነበረ ክብል ህዝባዊ ምሕዳር ዝወደቦ እንታይ ክገብር ከም ዘለዎ ስለ ዘንቆሖ ነዚ ህዝቢ ክፍል ህዝባዊ ምሕዳር ሲ ብዙሕ ፍረዩ ፍርዩ ማለት እየ ዋላ እኳቱ ምንቃሕ ምውዳብ ምስላፍ እንተሃለዎ ሲ ኣብ ውሽጢ ዝሰርሕ ዝነበረ ሓፋሽ ውድባት እውን ሲ ናይ ብሓቂ ኣብ ፈጨቋ ዝበሃል ዓድካ ኣኼባ ነይሩ በዓል ወዲ ክፍሉ ኣኼባ ገይሮም ነይሮም ሕጂ ዓባይ ሰበይቲ እያ ኣብ መሸላ ናብ መሸላ ትሕሉ እያ ምስለኒ ነራ ሕጂ መፂኦም ነቲ ዓዲ ወይሮ መሳቶም ከዓ ሰሚናር ገብሩ ኣኼባ ገይሮም ሕጂ ዝነግሮም የብሎምን ተዓዲ ከዓ ብሎ ተኣኪቡ እሶም ከዓኒ ብንዳ ፍግራይ ገይሮም ከዓ መፂኦም ሕጂ ንሳታይ ትብላላ ኣትፋኣኺያ ዝዓዲ ኢላ መፂኦም ክትብል እግሪ ብላን ናብኡ ክትከይድ ግን ኣጥፋኣኺያ ኣትህበይ መፂ ኣጥፋኣኺያ ዝዓዲ ጥፋ

0: ዓዲ ኢላ ሰይቲ ባሻ ወላይ ዝበሃል እያ ዝኳ መይታ ሕጂ ሰይቲ ባሻ ወላይ ከምዚ ዝበለስ ገለ መፅኡ ኣሎቶም ሰባት ውፁን ዓዲ ገለ ትብላላ ኢሎም ውፅእ ተበሉ ኣምሓራ መፅኦም ሰብ ከዓ ፋሒሉ ሕጂ ነዚ ህዝቢ ነዚ ተጋዳላይን ከዓኒ ኣናጊፋቶ ማለት እየ ስለዚ ሕጂ ዴታትናሲ ብዙሕ ታሪክ እዩ ዘለዎን ናይ ብሓቂ እሱ ከዓኒ በቲ ፃዕሪ ክፍል ህዝባዊ ምሕዳር ዝገበሮሲ ታሪክ ሓያል እዩ ማለት እየ
1: ሽመይ ገነት ርእሶም በሃል ኣብ ሰሓርቲስ ብሓፋሽ ድባትን ብጀማሂርን ሰሪሐ ኣብ ሰሓርቲ ክትገልፆ ዘይትኽእል ምስጢር እዩ ነይሩ ኣብዚ ግን ብዙሕ ኣብኡ ድሰርሐ ሰብ ስለዘየለ ዝተገልፀ የለን ናይ ሰሓርቲ ስጋ ሕጂ ምክንያቱ ብሙሉእን ኣዴታት ንሕና ሓፋሽ ድባት ከለና ብሓንሳእ ሰለስተ ኣርባዕተ መስመር ነርና ኣብ ዓዲ ቐሺ ዓዲ ሕደሮ ምስ በዕል ነብያት ኣብ ዘላ ብኣካል ዓዲ ሓውሻ ነርና ብሙሉእ እዚ መስመር እዚ ካብ ዳንባ እንዳተበገስና ኢና ንንቀሳቀስ ነርና ኣብዚ ክንንቀሳቀስ ከለና ብሙሉእንተን ዝቕበላና ኣዴታትን መልእኽትን ዘምፃኣ ብሙሉእን ሓያል ምስጢራውያን ኣዴታት እየን ነረን ዓደዲ ምብራት በዓል ጉዒ ገርህላሰ ዝበሃላ ነረን ብመስመር ንረክበን ዝነበርና ብሙሉእን ምዚአን እንዳተንቀሳቀስና ክንከይድ ከለና ኣብ መንጎ ሓደ ግዜስ ኣነ ንዳንባ ካኣቱ እዛ ጉዒ ዝብለካ ካብ ዳንባ ንንቦይቶ ክትመፅስ ኣብ መገዲ ተረኪብና ንፈለጥ ኢና መተዓቢት ኢና ከምዛ ዘይንፈለጥ ስኢልና ንሓልፍ ሓሲብና ድሓር ጓ ኣንቲ ጓር ርእሶም ንዕስከ ንሕና ሲ እቲ ምስጢር ምስጢር እዩ እቲ ሰላምታ ግን ናይ እግዚኣብሄር እዩ ንዕልል ትብለኒ ዓራ ኢለያ ሓንሳእ ክፍልና እንዳፈራሕና እንዲና ገለመለ ተባሂልና ብኡ ኣነ ዳንባ ቀፂለ በዓል ጓል ቀሺ ሳንቦይቲ ኸይዳ ማለት እዩ ካብኡ ድጀመረ ሽዑ እዚ ኮንጎ ተባሂሉ ክጥቀስ ፅንሐ ኣነ ብኣካል ዝተሳተፍክዎ ነይሩ ማለት እዩ ሓሓሙሽተ ሚእቲ ኮንጎ ሒስክ ንምፃእ ተባሂልና ሓሙሽተ ሰብ ገንዘብ ተባሂብና ካብ ዳንባ ንስመራ ትኽኢልና ኸይድና ካብ ኣስመራ ኮንጎ ገዚእና ክንወፅእ ከለና ማዓት ወተሃደራት እዮም ነይሮም ኣዋልድ ፈተሽቲ ነይረን ከመይ ጌርክን ዝተሐልፍኦ ናበይ ደሊኽን ደቂ ኣምሓረ እዚ ናይ መኒ ናይ መኒ ንሕና ናይ ኣርባዕቴና እዩ ኣርባዕቴና ንናህና የን ከዓ ዘን መሸማዓት መሊአን ደለዋ ተባሂሉ ካብ ብሎኮ ብክንደይ ገድሊ ትበዓል ዓረብያ ሚእቲ ቅርሺ ሂብልና ነቲ ወተሃደር ይሕልፍና ማለት እዩ ካብኣ ምስ ሓለፍና ንቦይተ ገፅና ትኸይድና ኣብ ዓዲ ሓውሻ ክፀንሑና እዮም ሕጂ ብዓዲ ቐሺ ክነቋርፅ ኣለና ተባሂሉ ብዓዲ ኣውሪድናዮ ዓዲ ቐሺ ገሊኡ እንዳተሰከምና ገሊኡ ገለ ዓዲ ቐሺ እቲ ኣብ ዓዲ ቐሺ እንዳ ሰለሙን መብራህቶ ዝበሃሉ ኣዲል ተፅን ትበሃል ናይ ብሓቂ ሓርበኛ ሰበይቲ ነራ እሳ ተቐቢላ የእዱ ጌራ ዳንባ ወሲድሃልና ብከምዚ በዓል ኣዲል ተፅን በዓል ኣዲ መብራት ብሙሉአን ዝለዓለ ምስጢር ይሰርሓ ነረን ተጋደልቲ ሎሚ ክንኣትዩና እንተ ደኣ ተባሂልና እታ ትመፅእ ደብዳቤ ንኩላ ንእዝራ ማለት እዩ ኣብ ከምዚኣ ክሓዘር ስለዝኾኑ ጀማሂር ሎም ለይቲ በቢ ዘለናየ ንከታተል ዝበሃል በቢ ዘለካዮ ኣብ ዝመፆ ቦታ ፀላእ ከዓኒ ሓንቲ ተልያ ሓደ ሰብ በጊስካ ብጉያ ናፍታ ጀማሂር ዘለዋ ቦታ ትወስድ ብከምዚ እንዳኸድና ከለና ምስ በዕሊ ወዲ ባህታ ኣብ ዓሊ ገደ ሓደ ናይ ዞባ ኮረስ ወሲድና ብሓንሳእ ካብኡ ኣብኡ ንወሲድና ብሓንሳእ ምስ ወፃና ክንሰርሕ ምጀመርና ኣጋጣሚ ትምህርቲ ንስሓል ከይደ ካብ ሰሓል ሓደ ዓመት ፀኒሕና ምስ ተመለስና ወዲ ባህታ ከዲዑ ፀኒሕኒ ከዲዑ ምስ ፀንሐ ተደጋጋሚ ግዜ ኣብ ገዛና እንዳመፀ ንስድራ ይሸግሮም ነይሩ ሓደ መዓልቲ ደንባዓ ፀገደ ሓዲርና ጨጉረይ ተቆሪፀን እየን ኣይ ተቆነንኩን ጀለብያ እውን ኣይገበርኩን ገዛኣቱ ገዛኣትየ ድመፀ ጋሻ ካብ ኣስመራ ከምዚ ዓይነት መልእኽቲ ተዋሂበ ምስኣተኹ ኣጋጣሚ ኣነ ገዛ ከኣቱ ካልኦት ከዓ ብድሕረይ ነይሮም ዋላ በዓል ፍፁም ወዲ ሽዱሽተ ገለ ተልእኮ ነይርዎም እሶም ከይኣተዉ ኣነ ምስኣተኹ ፀላኣይ ድሮ ነተዓዲ ኩላ ከቢብዋ ማለት እዩ ምስኣተወ ወዲ ባህታ ሕጂ ንዓይ ኣነ ኣይፈለጥኩን ፀኒሐ ምስኣተኹ እንጀራ ከማ ናይ በላዕኹም ፀላኣ መፂ እዩ ንገዛናስ ኩሉ ግዜ ስለዚ ጥርጥሮም ፀላኣይ ቀዳምነት እንዳርእሶም እዩ ድብል እንዳጎየቶም ዓዲ መፂኦም ሰብ ኣሎ ድዩ ገዛኹም ፀላኣ መፂ ተባሂሉ ገነት ኣላ ዋ በታ ዝመፃኸዋ ካሃዲ ምስ ሓሰብኩ ንዕ ደኣ እንድሕር ቦኦ ሃዲምክ ደኣ ተኩሾም ክሃርሙክ ንድዮም ንስኺ ሕጂ እንክ ዝዓጠቕ ተዓጠቕ እያ

ጨጉሪኺ ነፀላ ግበሪ እዛ ጀሪካን ትሰከም እያ ተበገስ መስመር ኣገፅ ማለት እዩ ንሩባ ናብቲ እንዳማይ ናብኡ ገፅባ ምስ ተበገስና ሓደ ሰብ ከዓ ነይሩ ድፈርሐ ነብሱ ድፈርሕ ማለት እዩ ንወዲ ባህታ ዝፀልኦ ወዲ ባህታ ምስ ወዲ ባህታ ፊት ንፊት ኣብ ከምዚ ተራኺብና ማለት እዩ ሕጂ ወዲ ባህታ ብሽም ሰበይቲ ጀሪካን ሒዛ ድዩ ብሽም ናብቲ እንዳገብረ ኣብ ሃይለ ትበሃል ገዛ እሱ ከኣለ እሱ በዚኣ ተኣልዩ ኣነ በዚኣ ሓሊፈ ንሩባ ወሬ

0: ሰዲድላ ሰለስተ ሰብ ኢና ነርና ኣነ ተስፋ ማርያም ሓጎስ ማለት እዩ ሰለስተና ምስ ተላኢኽዋ እንዳመፃና ካብ ዓዲ ቀረፅ ንዳንባ ክንኣቱ ፀላእ ከዓ ብምሉኡ ንዳንባ ከቢብዎ ማለት እዩ ሒዝዎ ሽዑ ደይ መብራት ኩሉ ገዛኣ ሳፍታ ጠ ቤተክርስትያን ናይ ኮተልካ ገዛ ኩሉ ገዛኣ ብምሉኡ ፀላኣይ ደው ኢሉ እንዳሃለዎ ከሎ ወፂ ኣብቲ ገምግም ኣብቲ ደንደስ ተስፋ ማርያም እተነእድጉ ዓዳኣትን እተነእድጉ ዓዳኣትን ኢላ ምስ ፀውዐት ሰሚዕናያ ኣብኡ ከሎና ትመሊስና ማለት እዩ ፀላኣይ ከምዚ ወይ ክዕዘና ድዩ ወይ ገለ ድዩ ክጎይ ምስ ጀመረ በቲ ሩባሩባ ጌርና ወፂና ማለት እዩ ብከምዚ ኩለን ኣዴታት ኣብ ሰሓርቲ ኣብ ገዝአን ጉድጓድ ዘይነበረ ኣይነበረን ኣብ ገዝአን ካልእ ዝኾነ ነገር ተገላላይ መፂኡ ክሕባኣሉ ዝኽእል ቦታ እንዳ ሃንደሳ ድኸዳ ዝነበረ ኣዴታት እየን ነረን ሕጂ ክስቶ ክስቶ ኢልካ ንኩለን ክትገልፀን ክብድበለ ስለዝኾነ ምስቲ ግዜ እውን ገለ ክስታይ ትገብር ብዝለዓለ ደረጃ ግን ነቲ ሰውራ እንተ ብንዋት እንተ ብኣካል እንተ ብሂወት ዝለዓለ ተሳትፎ ዝነበረን ኣዴታት ኣብ ሳሕርቲ ብዙሓት እየን ማለት እዩ ስለዚ ኣነ እዚኣ ኢለ ክጠቕሰን ኣይደልን ሓፈሻዊ ግን እዚ ነይሩ ይቕኒለይ
1: እዘን ኮንጎሲ ኣጠቃለለ የ ደልየ 7,000 ኮንጎ የን ወፅአን ሕጂ ጓል ሃይለ ጠቕሰን ነራ ኣኽበረት ዓንቶ ኣልዒላተን ጓል ርእሶም ከዓ ሕጂ ትብለን ፀኒሓ እዚአን እቶም ብብዝሒ ወያነ ሽዑ ንተዕሊም ክወርዱ ምስ መፁ በቲ ናቶም ጫማታት መፂኦም ስለ ዝነበሩ ንአም ክኾና ተባሂለን እየን ተን 7,000 ኮንጎ ጫማት ኣዚዘን በብቲ ንጥፈቶም ከዓ እተን ዝነበረ ሓፋሽ ውድባት ኣምፅአናት ሕጂ ካልእ ምዝ ተራ ናይ ደቂ ኣንስትዮ ዝግለፅ ዘሎ ክልተ ሓርበኛታት ስዕድን ሓሊማን ስለ ዝተረስዓ ንአን እየ ክዝክር ደልየ ስትን ሓሊማን ሕጂ እዚኣተን ኣብቲ ፅንኩር ናይ ምውዳብ ግዜ ዝነበረሉ ደቂ ኣንስትዮ ብወዲብካ ክተስርሕ ኣይኮነ ዶ ኣብቲ ብሄረ ትግረሲ ኣብቲ ብሄረ ትግርኛ እውን ኣዝዩ ፅንኩር ዝነበረሉ ግዜ ምስ ህላወ ተጋድላ ሓርነት ከዓ ተዛሚዱ ኣብዚ ከባቢ ደቂ ኣምሓረ ብፍላይ ከዓ እቲ ውስን ዝበለ ከባቢ ኣብቲ ኺላ ዓውታ ዝበሃል ዓዲ ዝነበራየን እዚኣተን ኣብቲ ናይ ምውዳብ ደቂ ኣንስትዮ ብሓፈሻ ብፍላይ ከዓ ኣብ ምውዳብ ናይ ደቂ ኣንስትዮ ኣብ ብሄረ ትግራይ ብኣብነት ዝጥቀሳ ሓርበኛታት እየን ሓሊማ ብሕማም ምክንያት ተሰዊኣ ስዕዲ ብሂወት ኣላ ክሳብ ባይቶ ኣውራጃ ኣኮሎ ግዛይ እውን በፂሓ ነራ እዚአን ብኣብነት ዝደቀሳ ሓርበኛታት ክዝክር ስለ ዘሎ
2: ስድጉስ ዝበሃል እንታይ ክጠቅስ ዘለየ ኩሉ እቲ ንጥፈታት ናይ ደቂ ኣንስትዮ ክጥቀስ ውዒሉን ድዩ ሓደ ካብቲ ሓደ ከዓ ይባላለፅ ማለት እዩ ኣይኮነን ዶ ኣብ ድሓን ደረጃ ምዕባለ ዝነበረ ሕብረተሰብ ወላ ኣብቲ ዝረሓቀ ምዕባለ ደረጃ ዘለዎ ሕብረተሰብና እውን እንተኾነ ደቂ ኣንስትዮ በቲ ምምልማል ናይ ህዝባዊ ጉማር ኣብ ልዕሊ ደቂ ኣንስትዮ ዝተካየደ ጎስጓስን ንጥፈታትን ኣብ ዝለዕለ ደረጃ እየን በፂሐን ማለት እዩ ንኣብነት ክጠቅስ እንድሕር ኮይነ ኣብ በዓል ክራን ካብቲ ጉሉል ቦታ ሞ ከዓ ንምዕባለ ርሕቕ ዝበለ ትራንስፖርት ጥራሕ ዘይኮነ ከማ ካብ ትምህርቲ ናይ ትምህርቲ ዕድል ዘይነበሮ ቦታታት እዩ ነይሩ ማለት እዩ ኣብዚ ጎስጓስ እዚ ነተን ኣብኡ ዝነበራ ደቂ ኣንስትዮ ንዕአን መሲልካ ወዲብካ ኣንቂሕካ ኣብቲ ዝነበረ ንጥፈታት ንኽተሳትፈን ዝለዓለ ተሳታፍነት ዝገበረ እየን ማለት እዩ ንኣብነት ኣብቲ እዋንቲ እንታይ ንብል ነርና ምሕደራ ብድሆ ሽማግለ እዩ ነይሩ ካብዚአን ተወዲበን ካብ ገዝአን ወፅአን ኣብቲ ምሕደራ ናይ ብድሆ ሽማግለ ኣብ ፍርዲ ሽማግለ ተመዲበን ክስርሓ ከለዋ እተን ዝነጥፋ ፍትሓውያን ነቲ ሓቂ ብልክዕ ዝገልፃ ዝነበራ እየን ማለት እዩ ካልእ ኣብ 83 ምጥፋእ ማሃይምነት ንዝክር እንዲሕር ኮንና ቤት ትምህርቲ ሰውራ ኣብቲ ዝረሓቐ ቦታታት ምጥፋእ ማሃይምነት ዘድልዮ ዝነበረ ቦታ ተዋፊሮም ነይሮም ብብዝሒ ከዓ እዞም ክንብሎም ፅናሕና ወዲ ገባ ዝበሃሉ የሸግሩና ነይሮም እዮም ማለት እዩ ካብ በዓል ዛላንበሳ ሰንዓፈ ተበጊሶም ንኽራን እዮም ዝመፁ ነይሮም ሕጂ ዝያዳ ከዓ ንመን ደልዩ ነይሮም እቲ ትምህርቲ ክሰፍሕ ከም ዘይብሉ ክጎድቡ ከም ዘለዎም ነቶም ቤት ምሰውራ ንምሓዝ ብዙሕ ቃልስታት ትገብሩ ነይሮም ካብ በዓል ዛላንበሳ ተበጊሶም ንኽራን መፂኦም

0: ነቶም ዝምህሩ ዝነበሩ ክሕዙ ምስ መፁ ሓንቲ ኣደይም ለሰተኽሉ ንብላ ነርና ዓባይ ሰበይቲ እያ ማዕረ ክንደይ ግን ወላተን ዝርዳኣ ንኣሽቱ ኮይነን ዝሰርሓ ጥራሕ ዘይኮና እተን ኣዴታትና ኮይነን ወላ ሓንቲ ኣፍሉጠ ዘይብለን ኒሕ ሓቦ ሰኒቐን ማዕረ ክንደይ ዝሰርሓ ከም ዝነበራ ንምግላፂ ማለት እዩ ሕጂ ኣደይ ኣምለሰት ጫፍ ገዛ እያ ነራ ኩሉ ግዜ እናሓድረላ ኣብኣ ከም ዝሓድሮ ከዓ ብጭቡጥ እቶም ወዲ ገባ ፈሊጦም እዮም ማለት እዩ መፂኦም ኣበየለዉ እዞም ኣብ ዘለዎ ቆልዑ ካብ ሳሕል ዝመፁ ገለ ኢሎማ ዋይ ኣዴኻ ኣነ ዳ እሞ ዓባይ እንዴ እንታይ ደልዮም ናባይ ይመፁ ኣይፈለጥኩን ኢላቶም እቶም ቆልዑ ግን ኣብቲ ገዛ ነይሮም እንታይ ገይራቶም ኣብ ንእዲ ምልምል ኣቢላ ኣደቂሳ እዚ ሱማ ዝተኸትከተ ነይሩ ሱማ ኣንፅፋ ኣቢላ ኣብልዕልኦም ሱማ መሊኣታ ነታ መደቀሲቶም ማለት እዩ ሕጂ ንዑዶ ገዛ እተዉ ውሽጡ እተዉ ኩሉ መርምርዎ ወልሓደ ሰብ የለን ኢላ በቲ ሳ ዝበለቶም መቸም ብጭቡጣዊ ምህላው እናፈለጡ በቲ ሳ ዝገበረቶ ምክልኻል ኣብኣ ደብዲባቶም ከላ ከምዘየለዉ ፈሊጦም ኮይዶም ማለት እዩ ሕጂ እንታይ ንምባል ኢና ንጠቅስ ዘለና ደቂ ኣንስትዮ ሲ ብምምልማል ናይ ህዝባዊ ግንባር ኣብቲ ዝለዓለ ደረጃ በፂሐን ዝለዓለ ተራ ከም ዝነበረን ኢና ንገልፅ ነበርና ሕጂ ቁሩብ ስክፍታይ እንታይ ኣለና ኣነ ሓደ ብሓደ ሽማት ጠቂስና ክንዛረብ ከለና ክንዲዘን ልዕሉኡን ዝሰርሓ ከማን ዘይተጠቕሳ ክህልዋ ይኽእላ ስለዝኾና ነዚኣ ኣብ ግምት እቲና ምዝራብ ፅቡቅ ኮይኑ ስምዓኒ ማለት እዩ ማለት ዘይዘከርናየን ኪነዚ ንጠቕሶ ዘለና ንዛረቦ ዘለና ተግባር ዝተግበራሲ ክህልዋ እየን ማለት እዩ
1: ጠቕሳ ዝደለኹ ካብ ብሄረሳሆ ኣብ ከባቢ ፀሮና ኣራዝን ዝበሃል ዓዲ ሓንቲ ንጥፍቲ ኣባል ብሄረሳሆ ነይራ ነቲ ፀቕጢ ናይ ብሄረሳሆ በዲሃ ሓፋሽ ውድባት ኮይና ተወዲባ ብተወፋይነት ምሳና ዝሰርሕ ፕላስ ብቕሉዕ ኣብ ዝኾነ ሰሚናራትን ኣኼባታትን ትሳተፍ ስለ ዝነበረት ከይተጠቕሰት ክትሓልፍ ስለ ዘይደለኹዋ እየ ካልእ ግን በብወገኑ ክዝረብ ፀኒሕ እዩ ብዝኾነ ግን ዘይተጠቕሰ ከዓ ማእለያ ዘይብሉ ንጥፈታት ናይ ደቂ ኣንስትዮ ኣሎ ብዝኾነ ግን እዚኣ ከዲጃ እያ ትበሃልታ ብሄረሳሆ ሕጂ ኣብ ምንታይ ኩነታት ኣላ ይፈልጥን ብዝኾነ ግን ብንጥፈት ትሳተፍ ከም ዝነበረት ንፀቕጢ ናይ ብሄረ ርእሳሆ በዲሃ ስለዚ እዚ ቀሊል ንጥፈት ኣይኮነን ምዃን ኣብይዋ እምበር ነተን ካልኦት እውን ክትውድብ ቃልስታት ተካይድ ነይራ እያ ብዝኾነ ግን ከይጠቐስኳ ክሓልፍ ስለዘይደለኹ የቐኒየለይ
2: ቅድሚ ሕጂ ተዛሪብና ኣላ ስለዝነበር ናይ ዕሽሽለ እያ ነይረ ማለትሲ ኣደይሲ ካብተን ኣለዋ ባህላዊ ፍያት ሓፋሽ ድዋት እያ ነይራ ምስ ጀማሂርን ምስ ባዶ ሽዱሽተን እንዲኣ ትሰርሕ ነይራ ኣብኡ እንዳሰርሐት ኮላ ሕጂ ድሕሪ ምዝላቅ ድሕሪ ክድዓት ናይ በዕሊ ውድባታ መራጣ ሞትዋ ነይሮም ሕጂ ኣብ መንጎ እዚ ብውድብ ዝተለኣኸ ኣብቲ ውሽጢ ገዛ ዝኾነ ሓደ ምዕቆብ ናይ ተጋደልቲ እንደር ክስራሕ ከም ዘለዎት መልእኽቲ ተመሓላለፉ ማለት እዩ ካብኡ ኣብቲ ገዛ ኣቦይ እንዳኸደ እንዳመፀ ከምኡ ውን ሓደ ሓቦና ነይሩ ብሓንሳእ ኮይኖም ምስ ኣሕዋተይ ማለት እዩ ነቲ እንደር ፍሒሮማ እቲ እንደር ንደገ እያ ብውሽጢ ገዛ እቲኻ ንደገ ኢኻ እታ እንደር ኩላ ማለት እዩ ኣብቲ ልዕሊኣ ንእዲ ተሰሪሑ እቲ ንእዲ ከምዚ ብራንዳ ኣለዎ ብላዕሊ ንስኻ ሕጂ ክተኣቱ እንድሕር ደሊኻ ተኺልካ ንውሽጢ ገዛ እቲኻ ብውሽጢ ገዛ ጌርካ ናብቲ እንደር ንውሽጢ ተኣቱ ማለት እዩ እዚ ሕጂ ኩለን ማለትሲ ካብ ውሽጢ ከተማ ብፀላአት ደልየን ድወፃ ዝነበራ ሓፋሽ ውድባትን ከምኡውን ገለገለን ስራሕ ዝተለኣኹ ተጋደልትን ኣብታ ጉድጓድ ይሕቡኡ ነይሮም ማለት እዩ እዚ ክሕቡኡ ከለዉ ሕጂ ነቲ ጉድጓድ ምስ ነደቕዎ ብኸመይ መንገዲ ክመሳሰል ኣለዎ ኢላ ትምህዞ ናይ ደይ ማለት እዩ ብምሉኡ ሓንቲ ፀበብ ንሓደ ሰብ ተእቱ ኣፍ ደገ ጌራ ነቲ ኣፍ ደገ ከምዘይትፍለጥ ጌራ መሕተሚ መዕፀው ጌራ ኣላ ማለት እዩ ብድሕሪኡ ንብምሉኣ ነታ መንደቕ ከብሒ ተሰሪሓት ኣላ እታ ከብሒ ተሰሪሓ ኣብቲ እግራ ዝኾነ ነገር የቕምጡላ ብዋላ ሓደ ሰብ ደልዩ ዝረኽባ ሰብ ኣይነበረን ብከምዚ ከዓኒ ነቲ ዝነበረ ምስጢር ንምዕቃብ ዝያዳ ክሳይ ትገብር ነራ ኣብ ገዛ ውሽጢ ተጋደልቲ ኮፍ ኢሎም ዳሃለዉ ከለዉ ዝኾነ ሰብ ናብኣ ከይመፅእ ፀላአ መፂኡ ወይ ገለ እንተተባሂሉ

0: እሳ ክፍተ ብለለን እቲ እቲ ውለን ነታ ቦታ ሳዓጫታ ንደገ ገጻ ትወፅእ ማለት እዩ። ብከምዚ ብዙሓት ተጋደልቲ ኣብታ ቦታ ይዕቀቡ ከም ዝነበሩ ክገልፅ ደሊ።
1: ዛዛሚ ኩናት ሲ ቀንዲ ውግእ ኣብቲ ዞባ ነይሩ። ኣበርክቶ ህዝቢ ሕጂ ድሕሪ ተመሊስ ክትርእዮ ከለኺ ብኸመይ ትግምግም እዮ? ብፍላይ ናይተን ደቂ ኣንስትዮ
2: ሕራይ እዚ እቲ ንጥፈት ናይ ደቂ ኣንስትዮ ዝያዳ ብዞባ ደረጃ እንድዩ ነይሩ። እቶም ሓለፍቲ ናይ ክፍልታት እዚ ኩናት ከም ግንባር ዶ ምስ በለ ይቕፅል ስለ ዘሎ ናይ ህዝቢ ሓገዝ የድልየና ኢሎም ንባዕል ሰመረ ምስ ነገርዎም ንሳቶም ከዓ ነቲ ኩለንተን ኣብቲ ዞባ ዝነበረ ንኡ ዞባታት ማለት እዩ ንዓኣቶም መምርሒ ተዋሂቡ እቲ ነፍሶ ከፍ ሰብ ኣብቲ ዓዲ ነፍሶ እቲ ጀማሂር ዘሎስ ነቶም ኣብ ዓዲ ዘለዉ ብማሕበራዊ ሓይሊ ጎጅሉ በቢግዜኡ እናወደቡ ክስድዎም ከም ዘለዎም ተገይሩ እቶም ዝመፁ ስንቆም ቆፂሮም እዮም ዝመፁ። ሕጂ ከም ማእከላይ ቦታ ተባሂሉ መስርዕና መስርዕ ከባቢ ደቂ ኣምሓረ በረቒት ዓባይ ነይሩ። እተን ኣብ በረቒት ዓባይ ከዓ እቶም ናይ ሕክምና ናይ ነፍሲ ወከፍተን ክፍለ ሰራዊታት ኣብ እምባክብርቲ ነይሮም ኣብዚ ዓዲ ኺታ ነይሮም እንደገና ዓዲ ሓዲድ ነይሮም። ናይቶም ቁጠባ ከዓ ልክዕ ከምኡ እዚኦም ሕጂ ነፍሲ ወከፎም ኣብ በረቒት ኣባል ኣለዎ። ሕጂ እንታይ እዮም ዝገብሩ? እቲ ተን መሳርዕ ነቶም ጉልበት ምስ ሰደደኦም ኣብ በረቒት እቲ ኣብኡ ዝነበረ ተቐቢሉ ከዓ ናብቶም ዝምልከቶም ንክሰድድ ከም ኣፍታ ናይታ መስርዕ ሲ ትቐንድብ ቲ በራቒት ዓባይ ነይሩ ካልእ ኣብ ማይሓ እንደገና ኣብ ጎደይቲ በቲ ካልእ መስመር ዝመፅእ ከዓ ብኡ ከዓ ናይ በዓል ስገነይቲ ካልእን ከዓ ነይሩ እዩ። ሕጂታ ካብ በረቒት ትዋፈር ዝነበረት ግን እዛ ናይ ማይሓን ናይ ጎደይትን እያ ነይራ። ኣብ ማይሓ ክፍል ህዝብ ኣለው፣ ኣብ ጎደይቲ ክፍል ህዝብ ኣለው፣ ኣብታ በረቒት ዓባይ ከዓ ክፍል ህዝብ ኣለው። ሕጂ እዚ እቲ ብደገ ዝመፅእ ሓይሊ ኮይኑ እቶም መስርዕ ናትና ከዓ ነቲ ህዝቢ በብማሕበራዊ ሓይሊ ጎጅልና ገሊኦም መንእሰያት እዮም፣ ገሊኦም ማእከላይ ዕድሜ እዮም፣ ገሊኦም ዓበይቲ እዮም። ሕጂ ነቲ ደቂ ተባዕትዮ ጥራይ ዘይኮነ እተን ደቂ ኣንስትዮ እውን ልክዕ ብከምኡ መልክዕ እንተወዲበን ሕጂ ብከምዚ ጌርካ ንኣብነት እንዳ 52 ክትከውን ትኽእል ክንዲዚ ሰራዊት የድልየና ኣሎ፣ ክንዲዚ ህዝቢ የድልየና ኣሎ፣ ስደዱልና እንድሕር ተባሂሉ ናብቲ ግንባር እንታይ ዓይነት እዮም እቶም ዝደልይዎም ዘለዉ ምስኦም ንረዳዳ ካብቶም መንእሰያት ተኮይኖም እቶም መንእሰያት ሕጂ እንታይ እዮም ዝገብሩ? ንብረት ተሰኪቦም ልክዕ ኣብቲ ድፋዕ ምስቲ ሰራዊት እዮም ዝኾኑ። ካብቲ ሰራዊት ሕጂ ዘድሊ ንሶም ብቀረባ ንሶም ረኽብዎም ኣለዉ ማለት እዩ። ኣብ ማእከል ከዓ እቶም ማእከላይ ዕድመ ሕጂ እንታይ እዮም ዝገብሩ? ካብቲ ማእከላይ ቦታ ደሎ ናይተን ክፍለ ሰራዊታት ካብኣተን ዘድለይ መልእኽትታት ሒዞም ይኸዱ። ንኣብነት ጠያይት ድዩ መግቢ ድዩ ተሰኪሞም ኣብኡ ኣብቲ ፍርቂ መንገዲ የብፅሕሎም እሞ እቶም ንኣሽቱ ቀጥታ ናብቲ ግንባር ይእትውዎ። ውግእ ሃልዩ ውግኣት እንድሕራልዮም ኮይኖም እቶም መንእሰይ ኣብቲ ግንባር ዘለዉ ንሳቶም ናፍቲ ማእከላይ ዕድመ ዘለዎ ፍቲ ፍርቂ የብፅሕሎም እቲኦም ከዓ ተሰኪሞም ናፍቲ ሕክምና ይብፅሕዎ። እቶም ዓበይቲ ከዓ እንታይ ይገብሩ? ኣብቲ ዓዲ ዘሎ ካብቶም እንዳቁጠባ ሕሩጭ ወሲዶም ነተን መራሕቲ ጉጅለ ዘለዋ ናይቲ ከባቢ ንዓኣተን የብፅሑለን። እተን መራሕቲ ጉጅለን እተን ናይ ማሕበር ደቂ ኣንስትዮ ዝነበራን እሳተን እውን ኣብ ነፍሲ ወከፍ ዓዲ ኣለዋ ንሰን ከዓ ተቐቢለን ነተን ዓዲ ዘለዋ ኣዴታት የዘራለን እተን ገሊአ ንስንክታ ገለ ከዓ ዕንጨይትን ኩቦን ካብቲ ከባቢ ዘሎ እናምፃአ ከዓ ንዓኣተን ይህበአን። እዚ ሕጂ እቶም ነቲ ሕሩጭ ዘብፅሑ የእዱክ ተሰክ ሒዞም ዝመፁ እቲ እንጀራ ምስ ተሰንከተ ኣኪበን ኣብ ሓደ ቦታ ይገብራሎም ንዕኡ ተሰኪሞም ናብቲ ማእከላይ ቦታ የብፅሕዎ። ንሳቶም ከዓ እቶም ሓለፍቲ ዘዝኣዘዝዎ ከዓ ንላዕሊ እንደገና በቲኦም ካልኦት ጌርካ ከዓ ይኸይድ ማለት እዩ። እዚ ሕጂ ከምዚ ኮይኑ እተን ደቂ ኣንስትዮ እተን መንእስያት ኣብቲ ሕክምናታት እየን ዘለዋ። ኣብ ሕክምናታት ሕጂ ነቶም ናይ ውግኣት ክዳውን ተሓፅባ ንውግኣት መግቢ የዳልዋ ይሕግዝኦም ኣብቲ ምብላዕን ገለን ነቶም ውግኣት እተን ማእከላይ ዕድመ ንብለን ዘለና ከምዚ ብለክ ብቲ ምስጋት ሕሩጭን ኣብቲ ነቲ ክስታየ ምባልን ኣሎ። ካልእ ብጀካ እዚ ሕጂ ብጀካቲ ሕክምናታት ከምዚ ክገልፆ ፀናሕኩ ኣብ በዓል ብርኪቶ ኣሎ፣ ዓዲ ኩታ ኣሎ፣ ኣብ ዓዲ ሓዲድ ኣሎ፣ ኣብ በራቂት ኣሎ፣ እንደገና በቲ ሓደ ወገን ከዓ በዓል ጎዴይቲ ዝሓዙ ከዓ ኣሎ። ሕጂ እሳተን ከዓ እዘን ደቂ ኣንስትዮ እዚኣተን ኣብቲ ካልእ ኩሉ እቲ ሕክምናታት ዘለዎ ቦታ

0: ክህሉ እየን ፈዓድብላ ወላ ኣፍቲ ተጋደልቲ ዘለዎ እውን ምስቲ ዝነበረ ፅዑቅ ኩነታት ነቲ ምግቢ ምግባርን ገለን ከርክብሉ ስለዘይክእሉ ኣብኣቶም እውን ኣብቲ ቤት ፅሕፈታት ኣትየን ከዓ ነቲ ዝግበር ናይ ምግብና ናይ ገለን ዝሕግዞኦም ነይረን እየን። ሕጂ ማይ ካልእ እቲ ቐፃሊ ምምልላስ እቲ ዳርጋ ካብ በዓል በረቒት ንበዓል ማያሓ ንበዓል ጎደይቲ ንገለሲ እቲ ምንቅስቓስ ተሰብሲ ልክዕ ከምዚ ሓደ ዓብ ከተማ እዩ ኮይኑ ነይሩ ሽዑቲ ኩናት ዝነበረሉ እቲ ግንባር ዝነበረሉ። ሕጂ ኣብ መንገዲ ፊስቶታት ኣሎ ማይ ዝግበረሉ። ሕጂ መን እዮም ዘምፅኡ? እቶም ዓበይቲ ዕዱቅ ሒዞም ዝኸዱ ሕሩጭ የብፅሑ እንደገና ብጅርባ ገይሮም ብጀሪካናት ገይሮም ከዓ ነቲ ፊስቶታት ይመልኡ። ንሱ ሕጂ ዝመፀ ሰብ ኣብቲ ግንባር ደይቡ ዝፀንሐ ንግንባር ዝኸይድ ናብ ካልእ ቦታ ዝኸይድ ማይ ከይሽገር ማይ ኣብኡ ድልዋ ኣሎ። እቶም ካብቲ ንካልእ ንእዞባታት ዝመፁ ንሳቶም ከዓ መበገስ በረቒት ዓባይ ጌርካ ካብኡኦም ዝኸዱ ሕጂ ሻሂ ገለ መለ ከፍልሑ ከለዉ ባዕሎም እዮም ዝገብሩ እቶም ክሳብታ ጉጅለኦም ትበፅሖም። ንኣብነት ናይ ዓዲ ክስቶ ተባሂላ ቀዳምነት እንድሕር ከይዳ ድሕሪኣ ትፅበ ዓድላ ሕጂ ኣለዉ ንሳቶም ከኣብኡ እቲ መግቢ ክገብሩ ከለዉ ሻሂ ከፍልሑ ከለዉ እቲ ናይቲ በራቂት ዓባይ ዝነበረ ዕንጨይቲ ተፀፍፂፉ ንገለ መለ ዝቐምጥሉ ዝነበሩ ኩሉ እቲ ዕንጨይትታት ኣብቲ ዓዲ ዝነበረ ዳርጋ ተወዲኡ እዩ። ሕጂ ብከምዚ እቲ ናይቲ ህዝቢ ኣበርክቶ ክሳዕ እቲ መወዳእታት ኩናት ዝኸውን ብከምዚ ነይሩ እቲ መወዳእታት ግንባር ምስ ፈረሰ ክቕፅሉ ከለዉ ከዓ ኣብኡ ከለዉ ብምሉኡ ደድሕሪኦም ኮይዶም ዋላ ቶም ትረፉ ዝተባሃሉ ከይተረፈ ቀፂሎም እዮም። ንኣብነት ሓደ ነይሩ ሲ ሸውዓተ እንዲኦም ዳሕራይ ድስውኡ ሓደ ካብኦም ተባሂሉ ምሑር ዝበሃል ወዲ ነይሩ ክኸይድ የብሉን ኢልና ኩሉ ግዜ ኣብ ዝኾነት ግፋ ክመፅእ ከሎ ነትርፎ ዝነበርና ወዲ እዩ። ኣጋጣሚ ካብ ኣፈልባ ተበጊሱ ኸይዱ። ምክንያቱ እቲኦም ምስ ከዱ ኣብኡ ከለዉ እሱ ከዓ ይተርፍኒ ኢሉ ኸይዱ ተሰዊኡ
1: መትረፊኡ። ምክንያት እንታይ ነይሩ?
0: እቲ ኩሎም ኣሕዋቱ ተጋደልቲ ስለ ዝኾኑ ብፍላይ ገለሲ ሽዑ ዝተሰውኡስ ንፈልጥ ነርና ኢና። በዓል ድግሳ እዚ ወዲ ክፍለ ዝበሃል ኢድ ቆራፅ ዝነበረ መራሕ ናይ እንደ ኣርባዕተ መራሕ ክፍለ መራሕ ብርጌዲ ነይሩ ከምኡታሲ እዚኦም ከም ዝተሰውኡ ንፈልጥ ነርና። ሕጂ እቶም ስድራ ከዓ ብምሉኦም ቶም ደቀም ስለ ዝኸዱ ክተርፉለዎም ተባሂሉ ኣብ ዝኾነ ግፋን ገለን ዝነበረሉ ዋላ ተገፊፍ እንተመፀ ከይድና ኢና ነውፅኦ ነርና። ኣብዚ መወዳእታ ከይዱ እታ ጥይት መፅያ ከዓ ንዕኡ ወቂዓቶ። ሕጂ እቲ ህዝቢ እዚ ተን ደቂ ኣንስትዮ ሕጂ እቲ መወዳእታ እቲ ፋሕ ምስ በለት ኩናት እናቐፀለ ምስ ከደ ኣብቲ ቦታታት እቶም ጦር ገገዲፎም መጠያይቶም ዝሃድሞ ብዙሓት እዮም ነይሮም። ሕጂ እቲ ሰራዊት ንቅድሚት ጥራይ ምቕፃል ስለ ዝነበረ እቲ ዝተረፈብኡ ደቂ ኣንስትዮ እየ እንዳኣርዮ ነረ ነቲ ካላሽናት ቡምባታት ካልእ ተሰኪመን ብሕቆአን ንሰገነይቲ ናብቶም ኤምዳድ ናብቲ ካልእ ክፍልታት ዘለዉ ኣብኡ ከይደን የብፅሓ ነረ የረክብኦም ነረ። እተን ካልኦት ጉጅለታት ኣብ በዓል ማያሓ ኣብ በዓል ጎደይቲ ዝነበረ ከዓ ልክዕ ከምኡ ዝጉልበት ምስ መፆም ተቐቢሎም ንሶም ከዓ ምስኣቶም እናተራዳድኡ ዘዘድልያ ነፍሲ ወከፍ ክፍለ ሰራዊት ነፍሲ ወከፍ ብርጌድ ተላ ዘዘድልያ ምስኣቶም እናተራዳድኡ እቲ ጉልበት ንኩሉ ክባፅሓ ከም ዘለዎ ይግበር ነይሩ። ስለዚ ኣብቲ ዘዛም ኩናሲ ብምሉኡ ትዞባ ደቡብ ዝነበረ ህዝቢ ካብ ነፍሲ ወከፍ ዓደታት ቀረባ ናይቲ ግንባር ዘሎ ጥራይ ዘይኮነ ካብ በዓል ፀሩና ከይተረፈ ካብ በዓል ሰንዓፈ ከይተረፈ ሰብ መፂኡ ኣብኡ ኣብቲ ኩናት ክሳተፍ ከም ዘለዎ ይግበር ነይሩ። ጅስ ልዑል ተሳትፎ ናይ ህዝቢ እዩ ነይሩ።
2: ሕራይ ዛዛ ምኹናት ሲ ቅድሚ ዛዛ ምኹናት ሓንቲ ዘይተጠቕሰት ኣላ ክሳድ ሓዝ ነይሩ እዩ ዓዲ ቀይሕ ምስ ተታሕዘት ፀላኢ ፋሕፋሕ እንዳበለ ገሊኡ ንኸባብኹ ዓጢት ገፁ ገሊኡ ንመረታ ሰበነ ብዳብር ገይሩ ነሰጣሕ ሰንጢቑ እንተሰለጦ ንትግራይ ገፁ ክኸይድ ብማይ ዓይኒ ገይሩ ገለ ከዓ እንተሰለጦ ደቂ ኣምሓረ ገይሩ ንበዓል ማይሓ ገይሩ ደቂ ኣምሓረ ከኣቱ ዝሰንጥቕ ፋሕፋሕ ዝበለ ሰራዊት ነይሩ እዩ። ኣብቲ እዋን እቲ ብሓለፍቲ ናይ ዞባ ክሳድ ሓዝ ኢልኩም ንኩሉ ህዝቢ ንገርዎ ተባሂሉ ወረቐት ተሰዲዱ

0: ብምሉኡ ገሊኡ ጉራደ ሒዙ፣ ገሊኡ ብረት ሒዙ፣ ፋስ ሒዙ፣ ገሊኡ ብደንጎላ ኣዴታት ዕጥቀን ነፀለአን ድግድግት ተዓጢቐን እምኒ ሒዘን ነትፋሕ ዝብል ዝነበረ ሰራዊት ናይ ፀላኢ ንምምምራኽ ብዝለዓለ ደረጃ ክሳድ ሓዝ ሒዙ እቲ ህዝቢ ዝዋሳኣሉ ዝነበረ ግዜ ከዓ ነይሩ እዩ። ንኣብነት ገረዝግሄር ተስፋ ጋብር ዝበሃል ሲ ካብ በራቂት ዓባይ ነታ ነፀልኡ ጠውዩ ሕማላ ገይርዋ ነታ በትሩ ከም ብረት ገይሩ ኣብ ቁጥቋጥ ኮይኑ እዚህን ስጥ ቁም እንዳበለ ብዙሓት ወተሃደራት ማሪኹ ካብቶም ዝማረኾም ብረት ሕድጉ ከዓ እግሪ እግሮም እንዳጎየ ዝማረኽን ንብረቶም ዕጥቆም እንዳዘመትካ ዝለዓለ ተራ ነይሩ እዩ። እዚ ከም ኣባል ክፍሊ ህዝቢ ኣብኡ ነረብቲ እዋን እቲ ኣነን ባሕሮን ዝበሃል ነርና ካብ 20 ንላዕሊ ወተሃደራት ተማሪኾም ልዕሊ 20,000 ገንዘብ ኣብ ጅቦኦም ዝፀንሐና ገንዘብ ዕጥቆም ብረቶም ንዝምልከቶ ኣካል ኣራኺብና ኣረኪብናዮም። ስለዚ እዛ ናይ ክሳድ ሓዝ ብሕፅር ድበለ እዚኣ ነራ። ኣብቲ ዛዛ ምኹናት ክንመፅእ እንድሕር ኮይኑ ቅድምታ ናይ ዛዛ ምኹናት ኣገዳሲ ዝበሃል ኣኼዋታት እዚ ሕጂ ሰገነይቲ ምስ ተታሕዘ ድፋዓት ናይ ደግራ መሬቱ ሓሊፍካ ኣብ ኣፌልባ ምስተዓገተ ድፋዓት ምስተሰርሐ ንዕኡ ዝኸውን ምድላዋት ክግበር ንህዝቢ ኣኼባታት ተኻይዱሉ እዩ። ኤፍረም ኣብ ኣኽሩር ኣኼባ ካይዱ ዝከረና ኣነ ሓደ ቦ ኣበይ ሓጎስ ዝበሃል እኦም ሓፊ ኢሎም ሎሚ ደቅና ብሰንኪ እስትራቴጂካዊ ምዝላቅ ምግባሮም ንነዊሕ ዓመታት ካብኦም ተፈሊና ፀኒሕና ኢና፣ ከምኡ ከይድገም ሕጂ ገዛና ዓፂና ጥሪትና ገዲፍና ኩሉ ዋኒንና ገዲፍና መምርሒ ከይደለና ንበገስ ኩላና ኢሎም ቶም ሰብኣይ ሓፍ ኢሎም ኩሉ ህዝቢ ዓወት ንሓፋሽ ዓወት ንሓፋሽ እንዳበለ ናፍቲ ዕማ ናይ ናፅነት ተበጊሱ ኣብ ሰገነይቲ እውን ካብኡ ዘይፍላእ ኣኼባ ተኻይዱ። ብድሕሪኡ እዩ እተን ጉጅለታት ኣብ መስርዕ ከባቢ ሰገነይቲ 4 ነቁጣታት ተኻይዱ። ኣነ ሓንቲ ካብተን ኣብ በራቂት ዓባይ ዝነበራ ነቁጣ ናይ ትዛዛ ምኹናት ነይረ። ኣብቲ እዋን እቲ እተን ደቂ ኣንስትዮ መልእኽቲ ደልያ መምርሒ ደልያ ንናፅነት ክጓያያ ለይትን መዓልትን ከይደቀሳ ክስንክታ ይሓድራ ይውዕላ ነይረ። እተን ዝነኣሳ ደቂ ኣንስትዮ ከዓ ኣብቲ ሕክምናታት ምስ ውጋኣት መግቢ ክገብራ ክዳውንቲ ክሓፅባ እተን ሕክምናታት ዘለኦ ቦታ ሲ ነተን ዓድታት ክንዲ ትጠቅስ እንደ 52 እንድሕር ኢልካስ እምባኽብርቲ ምባል ኣየድልየካኒ እንደ 16 ተይልካ ዓዲ ሓዲድ ነታ ዓዲ ምጥቃስ ኣየድልየካኒ ኩሉ ህዝቢ ብከምኡ እዩ ተረዲእዎ ነይሩ። እተን ደቂ ኣንስትዮ ኣብዚ እዋን እዚ ግን ብሙሉኡ እቲ ህዝቢ ዝተሳተፎ ዕማሚ ነይሩ። ከም ኣብነት ንምጥቃስ ግዜ ከይንውድእ ሓንቲ ኣብ በራቂት ዓባይ ደሃብ በርሀ ትበሃል ውፊቱ ሓፋሽ ውድባት ምምሕዳር ናይቲ ዓዲ ዝነበረት ምስቶም ኣባላት ሕክምና እያ ትዋሳእ ነይራ። ኣብዚ ነቶም ውጉኣት እንታይ ትገብረሎም ጡጥ ጌራ ኣፎም ከይትርክስ ብጡጥ ጌራ ተሓፅበሎ ክሳብ ሓካይም ድመፅዎ ኣንቲ ማይ ደይተስቲና እንድሕሪ ኢሎማ ሓካይም ክመፅኹም እያ ትብሎም ምስቶም ኣባላት ሕክምና ዝዋስኡ ዓበይቲ ካብቲ ዓዲ ነቶም ዝተሰውኡ ዝቐብሩ ገሌ ከዓ ነይሮም። እቲ ምቕባር ሕጂ ካልእ መቓብር ክትገብር ኣብ ዝኾነ ክትቀብር ስለ ዘይከኣል ምስቲ ናይቲ ዓዲ መቓብርካ ትቐብሮም። ኣብቲ እዋን እቲ ሕጂ ደሃብ እንታይ ትገብር ነይራ ሽንፋእ ደቒሳ ኣብ ሸሓኒ ገይራ ነቲ ሬሳታት ናይ ስዋኣት ትነፅገሉ ነቶም ዝቐብሩ ከዓ ከይትብከሉ ኢላ ኢዶም ብሽንፋእ ከም ዝሕፀቡ ትገብሮም ነይራ። ለይቲ ደዲሕሮኦም እንዳኸደት ነቲ ሬሳታት ናይ ተጋደልቲ እዚ ከም ማንም ሬሳ ወይ ከም ማንም ምዉት ኣይኮነን ምእንትና ፅነት ተሰዊዖም ኢላ ደድሕሪቶም ዝቀብሩ እንዳኸደት ዕረት ተኽለሉ ነቲ መቓብር መለለይ መፍለይ ዝኸውን ፅባሕ ንግሆ እዞም ስዋኣት እዚኦም መዕረፉ ቦታ ክረኽቢኦም ምስ ብፆቶም እዮም ዝዕርፉ ኣብቲ ዝዕርፉሉ ቦታ ዝብል ኣረኣያ ስለ ዝነበራ ነቲ ሬሳታት ዕረ ተኺላ ኣብ መወዳእታ ናፅነት ምስ ኮነ ከዓ በቲ ንሳ ዝገበረቶ መፍለይ ናይ ዕረ ኩሎም ተላዒሎም ኣብቲ ዝግብኦም ቦታ በፂሖም። ስለዚ ኣዴታትናሲ ሬሳታት ይሓብኣ፣ ዕድቅታት ይሓብኣ፣ ኣንደራት ይገብራ፣ ለይቲ ምድሪ ምስ ሬሳ ዕረ ክትኽላ ይሓድራ። ዘይገብርኦ ነገር ኣይነበረን የለን። ከምኡ ስለ ዝገበራ ኣይ ከዓ እዚ ናፅነት እዚ ህያው ኮይኑ። ስለዚ ናይ ኣዴታት ኤርትራ ታሪክ ቀሊል ኣይነበረን።
1: እስኹም ኢኹም በፂኹም ዘለኹም የቐኒ የልና ወይዘሮ ብርህት ኣብርህት ሃይለ ዳኛ ላዕለዋይ ቤት ፍርዲ፣ ወይዘሮ ፀጋይ ኤልያስ ኣመሓዳሪት ንኡስ ዞባ ሰንበል ፅቡቕ ናይ ስራሕ ዕድል ምነየልክን ንኩልኹም ከዓ የቐኒየለይ ክብረት ሃብኩም።

dream, dream.

ሰላም ኣብ መላእ ዓለም ኩንኩም መደብና መደብ ሸውሃት ሳይዳ ትከታተሉ ዘለኹም ክቡራት ተኸታተልትና ኣቐዲመ ምዉቕ ሰላምታ የቕርበልኩም ከመይ ቀኒኹም። ሎሚ ንሪኦ ኣሰራርሓ ምግቢ ከዓ ዚኩኒ ምስ ናይ ኮሚደረ ስጎ ክኸውን እዩ። እዚ ንምስራሕ ሓስቤዛ ኣብ ቅድሜና ተዳልዩ ተቐሪቡሎ ከምቲ ኩሉ መዓልቲ ንገብሮ ፅሬታ ደጥዕና እያ። ስለዚ ኩሉ እዋን ንምዝኽኻር የዕዳዊ ድሕፀብ ዘለኹ ኩሉ እዋን ኣብ ምግቢ ክንቀርብ ከለና ኣእዳውና ክንሕፀብ ብግዲ እዩ። ሓራይ ዚኩኒ 1 ኪሎ ዚኩኒ ብከቢብ ተመቲሩ ተሓፂቡ ተቐሪቡሎ ማለት እዩ። ዚኩኒ እኳ መቕራፍ ዚኩኒ ኣብቲ ዝሓለፈ ሰሙን ናይ ዱባ ተማሂርና ነርና ክንቀርፍ ከም ዘይብልና፣ ዚኩኒ ግን ዘይ መቕራፍ ልሙድ እዩ ኣብ ዓድና ማለት እዩ። ስለዚ ከይተቐርፈ ተሓፂቡ ንእስ ዝበለ ድቕቕ ዝበለ ፔፐሮን እዚ ዚኩኒ ንቐሪበ ኣለኹ ሶሪ። ስለዚ ዚኩኒና ሓንሳእ ቀመማቱ ግብር ኣቢልና ከነንፈኽፍኾ ኢና። ድሓር መሊስና ድማ ሓንሳእ ኣብ ፎርኖ ከነፍስሎ ኢና ማለት እዩ። ዚኩኒና ተሓፂቡ ብከቢብ ተመቲሩ ተቐሪቡሎ ማለት እዩ። ድስቲ ገልቢጠ ኣለኹ። ሽጉርቲ ፃዕዳ፣ ፐርሰሜሎ፣ ጉዕ በርበረ ብሓንሳብ ዝደኸመ ከዓ ቀሪበ ኣለኹ። ሽጉርቲ ፃዕዳ፣ ፐርሰሜሎ፣ ጉዕ በርበረ ብሓንሳብ ዝደኸመ

እንዚኣ ጌርና ሽሉቕ ምስ በለትልና ኣውሪድና መሊስና ኣባዴላ ጌርና ሓንሳ ኣብ ፎርኖ ክነእትዋ ኢና ማለት እዩ። ሓራይ ሽሉቕ ኢላ ትልና ኣላ። ብርቂ ማንካ ሻሂ በርበረ ፀሊም ገይረ ኣለኹ።

ሓደ ማንካ ሻሂ ጅንጅብል ገይረ ኣለኹ። ቆርብ ጨው ናይ ኮሚደረ ስጎ ስለ ንጥቀም

ሓራይ ሽሉቕ ኢላ ትልና ኣላ ዝኩንና። ስለዚ ኣውሪድና ቀመማትናን ዝኩንናን ብሓንሳብ

ከምዚኣ ጌርና ተዓራሪና ከዓ መሊስና ናይ ኮሚደረ ሽጎ ዕርቂ ቀቢልና ጌርና ፈርማጆ ነስኒስና ሓንሳ ኣብ ፈርኖ ከነእትዋ ኢና። እዚ ብሱል ስለ ዝኾነ ኣብ ዘለና ጌርና ከዓ ከነብስሎ ንኽእል ኢና፣ ወላ ሓደ ፀገም የብሉን። ምክንያቱ ኩሉ ብሱል እዩ፣ ሽግር የብሉን ማለት እዩ። ከምዚኣ ጌርና መሊስና ዕርቂ ቀቢልና ናይ ኮሚደረ ስጎ ንላኽያ ኢና።

ከምዚኣ ጌርና ርቅቕ ኣቢልና ኣለኺና ንሓር ፈርማጆ ነስኒስና ኣብ ፎርኖ ክነእትዋ ኢና

ከምዚኣ ጌርና ኣብ ፈርኖ ከነእትዋ ኢና። ፈርኖና ምእንቲ ክረስነልና ተወሊዕልና ኣሎ። ቁሩብ ደረቕ ምስ በለትልና፣ ቀይሕ ምስ በለትልና ኣውፂና ንምግቢ ከነዳልዋ ኢና።

ሓራይ ፍርኖና በሲላ ትብልና ኣላ። ከምዚ ዓይላ ቀይሕ ምስ በለትልና ሓደ 20 ደቂቕ ዝኸውን ኣብኡ ፀኒሓልና ማለት እዩ። ቀይሕ ኢላ ትተሓሕዝ መሰበለትልና ከምዚኣ ጌርና ኣውሪድና ንምግቢ ነዳልዋ ማለት እዩ። እዚ ድማ ከምቲ ብቲ ዝሓለፈ ሰሙን ክንገልፆ ዝኣነና ምስ ቅጫ

ምስ ባኒ ምስ ካልኦት ዓይነት ምግብታት ክንምገቦ ንኽእል ዓይነት ምግቢ እዩ። ዚኩኒ ካብቶም ዓይነት ኣሕምልቲ ካብቶም ቪታሚናትን ማዕድናትን ዘለዎም ካብኦም ድማ ሃፍታም ዝኾነ እዩ ማለት እዩ። እቶም ኩሎም ቀጠሊ ኣሕምልቲ ብቪታሚናትን ማዕድናትን ኣዝዮም ሃፍታማት እዮም። ቪታሚናትን ማዕድናትን ክንብል ከለና ንሕማም ዝከላኸሉ መኣዛታት ማለት እዩ። ኣብቲ ኮሚደረ ከዓ ብጣዕሚ ሃፍታም ዝኾነ ተሕዝቶ እዩ ዘሎ። ኮሚደረ ኩሉ ግዜ ደጋጊምና ኢና ንገልፆ። ኣብዚ ድማ ብዙሕ ተጠቂምናሉ ስለ ዘለና እታ ስጎና ኮሚደረ ስለ ዝኾነት ኮሚደረ ብጣዕሚ ፅቡቅ ተሕዝቶ እዩ ዘለዎ። ኮሚደረ ብቪታሚን ሲ ሃፍታም እዩ፣ ብኣይረን ሃፍታም እዩ። ንወቅዒ ልቢ፣ ወቅዒ ሓንጎል ዝቋፃፀር ተሕዝቶ ኣለዎ። ንብዙሕ ተመሓላለፍትን ዘይተመሓላለፍትን ሕማማት ዝከላኸል ቅመማዊ ተሕዝቶ ኣለዎ። ስለዚ ኮሚደረ ኩሉ ግዜ ክንጥቀመሉ ኩሉ መዓልቲ እየ ዝላቦ ማለት እዩ። ብፍላይ ክሓስር ከሎ ከም ሰላጣ ጌርና ምስ ምግቢ ክንቅርቦ፣ ምስ ምሳሕ ምስ ድራር ክንቅርቦ ከለና ብጣዕሚ እቲ ናቱ ዝኾነ ፍረሽ ከሎ ኣቃምም ኣቢልና ፅቡቅ ጌርና ክንቅርቦ ከለና ብጣዕሚ ጥዑም ሰላጣ እዩ። እንደገና ድማ ፅቡቅ ተሕዝቶ እዩ ዘለዎ። ስለዚ ኮሚደረ ኣዝና ክንጥቀመሉ ፅቡቅ እዩ። ኮሚደረ ብቪታሚን ቢ1 ይውነን፣ ቪታሚን ቢ3 ይውነን። ሕጂ ብጣዕሚ ኣዝዩ ፅቡቅን ብሉፅን ዝኾነ ተሕዝቶ እዩ ዘለዎ። ካብ ኣሕምልቲ ኣዝዩ ዝሃፍተመ ተሕዝቶ ኣለዎ። ውሑድ ስብሒ እውን ኣይሰኣኖን ማለት እዩ፣ ጠቃሚ ስብሒ ማለት እዩ። ስለዚ ኣዝና ክንጥቀመሉ ብጣዕሚ ፅቡቅ እዩ። ብፍላይ ኣብ ዝሓስረሉ ግዜ ኩሉ ግዜ ተጠቀምቲ ናቱ ክንከውን ከለና ኣዝዩ ፅቡቅ እዩ ማለት እዩ። ስለዚ ከምዚ ኣይላ ቀይሕ ምስ በለትልና ትተሓሕዝ ምስ በለትልና ኢና ንምግቢ ነዳልዋ ማለት እዩ።

0: ትምባል ስለዝመረጸ
1: አብይ አህመድ ድንክ ነው። የፖለቲካ ድንክ፣ የሁሉም ነገር ድንክ ነው። ወይ ጸበል ወይ የአምሮ ህክምና ሆስፒታል ነው የነበረበት ሰው
2: ተጨፈጨፈ። አንድም ቦታ ፈቀቅ ማድረግ አልቻለም። አንድ ክፍለ ጦር ያመጣል ያስገባል ይጨፈጨፋል፣ ሌላ ክፍለ ጦር ያመጣል ያስገባል ይጨፈጨፋል።
0: ሰነዳዊት ፊልም አብ ኤሪ ቲቪ ኣብዚ መደብ መራሕቲ ስርዓት ብልፅግናን መሰልቶምን ብምስምስ ኣፍ ደገ ባሕሪን ዝሓስብዎ ዘይሕጋዊ ምስፍሕፋሕን ዕላምኦምን ኣብ ልዕሊ ኤርትራን ኤርትራውነትን ዘለዎም ኣመለኻኽታን ስነ ልቦናን ካብ ቃላቶም ክንከታተል ኢና።
3: ሰንዓፈን ኣልፈን ባሶራን ተቆጣጥረን ክሎስት መንደፈራ ነበር ውግያ ሲደረገ ነበር።
4: ኣርቃን ሲቪል ነው ስራውም ሌላ ነው። ግን ያው ኣልብሰ ኮ የሆነ ኮ
0: ጻድቃን ሲቪል ስርሑ ካልእዩ ጽሩራታት ስለ ዝነበሮ ብኡ

0: ይፅዋዕ
1: ክሻብ ስመዳ ኢና ንኸድ ማለት ሻዕብያ ሰይ ነቃብፆ ኣለና ዝብል መደብ እዩ ነይሩና ግን ኣይኮነን
0: ትምባል ስለ ዝመረፀ ፅላሊ ኣባላት ብልፅግና ኣብቶም ዓበይቲ ጥራይ ከይተሓፅረ ናብቶም ታሪክ ኤርትራን ኢትዮጵያን እንዶ ዘይብሎም ተባሂሉ ኢሎም ዝምድሩ ደቀም ውን ሰጊሩ ኣሎ
2: የኢትዮጵያ መከላከያ ሰራዊት ማስጠበቅ ኣለበት የሚባለው ዳር ድንበር
0: ሰራዊት ኢትዮጵያ ክሕልዎ ዘሎ ወደብ ካብዚ ጎቦዚ ካብቲ ሩባቲ ካብቲ እምነቲ ምምላስ ኣይኮነን ናይ ኢትዮጵያ ሃገራዊ ረብሓ ክሳብ ዘለዎ እዩ ዶብ ዝበሃል
2: የኢትዮጵያ ብሔራዊ ጥቅም እስካለበት ድረስ ነው ዳር ድንበር
3: አሰብ የሚባለው ወደብ ራሱ ሲሰራ ዲዛይንድ ሲሆን
0: ዓሰብ ዝበሃል ወደብ ክስራሕን ክሰኣልን ከሎ ብፍሉይ ንኢትዮጵያ ከገልግል ተባሂሉ ወይ ድማ ካብ ዓፈር ክሳብ ኣብዚ ንኸገልግል ተባሂሉ እዩ ተሰሪሑ
3: ብጀርባ በኩል ግመልም ኣገኘ
0: ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤዲቲቪ ረቡዕ 925 ምሸት ድሕሪ ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 1250 ቀትሪ ድሕሪ ዜና ትግርኛ ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤዲቲቪ

0: ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ መደባት ስፖርት ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፃእን ሒዝናልኩም ቀሪብና ኣሉና ክሳብ ፍጻመ መደብና ምሳና ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓሌ ሰናይ ምክትታል ዝመፅ ወርሒ ኣብ ከተማ ክረን ንዝካየድ ሻምፒዮን ክለባት ኤርትራ ንምስታፍ ትማሊ ሰንበት ኣብ ከተማታት ግንዳዕን ክረንን መፃረይ ግጥማት ክለባት ተኻይዱ ትማሊ ሰንበት ኣብ መፃረይ ግጥማት ሻምፒዮን ክለባት ኩዕሶ እግሪ ኤርትራ ከተማ ግንዳዕ ንፀወታ ኣዱሊስ ኣንጻር ማያድ ከሞምያ የንጊዳ ኣብ ሜድኣን ኣብ ቅድሚ ደገፍታን ኣብ ምፅዋ ዝነበረት ማያድ ከሞም ኣብ መበል 15 ደቂቃ ሚልክያስ ጀማል ብዝረኸበታ እንኮሸቶ ኣብ ልዕሊ ኣዱሊስ ሓደ በር ብምዕዋት ሓደ እግራ ናብ ዝውድድር ኣስጊራ ኣብ ከተማ ክረን ኣብ ዝተኸየዱ ግጥማት ቀዳማይ ፀወታ ከካይዳ መደብ ሒዘን ዝነበራ ጋንታታት ላሳለ ናይ ዞብዓን ሰባ ምስ ጋንታ ደቂ ምሓረ ናይ ደቡብ ክኾናን ከለዋ ጋንታ ደቂ ምሓረ ክትርከብ ስለዘይከኣለት ጋንታ ለሳለ ብፎርፌት ተዓዊታ ካልኣይ ግጥም ኣብ መንጎ ኣልሂላል ናይ ዓንሰባ ምስ ጋንታ ኣልተሕሪር ናይ ማእከል እዩ ተኻይዱ ጋንታ ኣልተሕሪር ካብ ዘርኢት የማነ መሪሕነት ክትሕዝ ከላ ኣልሂላል ድማ ካብ ረዳ ወልደ ሚካኤል ብዝረኸበታ ሸቶ ተመዓርያ ንዕረፍቲ ወፅያ ድሕሪ ዕረፍቲ ኣልተሕሪር ኣብ መበል 24 ደቂ ብዝረኸበታ ፍጹም ቅላዕ መሪሕነት ክትሕዝ ከላ ካብ ካልድ ዓብደላ ፀወታ ንክዛዘም 5 ደቂ ምስተረፎ ብዝረኸበታ ሸቶ 3-1 ብዝኾነ ውፅኢት ተዓዊታ ካልኣይ እግሪ መጻረይ ግጥማት ኣውዴካ ምሕላፍ ዝመፅእ ሰንበት 2 ሓሰ ክካየድ ምዃኑ ህዝባዊ ርክባት ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ሓቢሩ ዝመፅእ ወርሒ ኣብ ከተማ ከረን ዝካየድ እዚ ሃገራዊ ውድድር 12 ክለባት ጠርኒፎ ዝካየድ ኮይኑ ካብ 6 ዞባታት ሻምፒዮን ዝኾና ጋንታታት ቀይሕ ባሕሪ ካብ ዞባ ማእከል ዓንሰባ ካብ ዞባ ዓንሰባ ሰንዓፈ ካብ ዞባ ደቡብ ሰሜንቶ ካብ ዞባ ሰሜናዊ ቀይሕ ባሕሪ ደንካልያ ካብ ደቡባዊ ቀይሕ ባሕሪ ኣቑርደት ካብ ጋሽባርካ ኣቐዲመን ህላውነተን ኣብቲ ውድድር ርጉፅ ዝገብራ የን ኣብ መፃረይ ተፀሚደን ካብ ዘለዋ ክለባት እተን 3 ብቐጥታ ናብቲ ውድድር ሰግራ ኮይነን ሓንቲ ድማ ብዕጫ ክትሕወሰን እያ ሻምፒዮን ኩዕሶ እግሪ ክለባት ኤርትራ ካብ 16-1 ክሳብ 6 መስከረም ክካየድ መደብ ወፂሉሎ
1: ብፌደሬሽን ኩዕሶ መርበብ ዞባ ማእከል ተወዲቡ ኣብ ምክያድ ፀንሐ ሻምፒዮን ኩዕሶ መርበብ ትማሊ ሰንበት ኣብ ሜዳ ፖቾፊልያ ብወግዒ ተዓፂዩ
2: ሻምፒዮን ኩዕሶ መርበብ ዞባ ማእከል ዓመተ 2025-2026 ብናይ ካልኣይን ሳልሳይ ዲቪዥን ዝተኻየደ ናይ ደቂ ኣንስትዮን ደቂ ተባዕትዮን ብወግዒ መጋርጆ ዓፂዩ ሻምፒዮን ኩዕሶ መርበብ ዞባ ማእከል ብቐዳም ኣብ ሰዓታት ንግሆ ብርክት ዝበሉ ኣፍቀርቲ ኩዕሶ መርበብ ኣብ ዝተረኽብሉ ኣብ ሜዳ ፖቾፊልያ ብናይ ደቂ ኣንስትዮን ደቂ ተባዕትዮን ግጥማት መጋርጆ ዓፂዩ ቀዳመይቲ ግጥም ዝተሰርዐ ናይ ደቂ ኣንስትዮ ካልኣይ ዲቪዥን ሳሊና ኣንጻር እታ ኣብዚ ውድድር ስዕረ ዘይጥ ዓመት ክብራ ንምሕላው ዝኣተወት ፌስቲቫል እየን ገጢመን እዘን ጋንታታት ቀዲመን ኣብዚ ዓመት ብምኾነ 8 መጋቢት መዓልቲ ደቂ ኣንስትዮን ዋንጫ ናፅነትን ዝተዳለወ ውድድር ተረኺበን ብምንባረን ጋንታ ሳሊና ከም ዝተዓወተት ዝዝከር ኮይኑ ነቲ ናይ ዋንጫ ውድድር ዝያዳ መቐረት ኮይንዎ ቀሪቡ በዚ መሰረት ዝተረኽበ ውፅኢት ምስ እንሰግር ኣብ ቀዳማይ እብረ ጋንታ ሳሊና 25 ብ23

0: ሰን ብጸቢብ ስዕራ ክትወፅእ ንከላ ኣብ ካልኣይ ዕብረ ድማ 25 ብ13 ብገፊሕ ዝኾነ ፍልሊ ስዒራ ወፂያ ኣብ ሳልሳይን ዛዛምን ዕብረ ጋንታ ሳሊና ብኣዝዩ ምትልላኽ ቃልሲ ዝተረኣዮ 25 ብ23 ስዕራ ብምውፃእ ብሓፈሻ ኣብ ሰለስትዩ ዕብረ 3ለስተ ባዶ ብምስዓር ዓባይ ዋንጫ ክተልዕልን ከላ ካልአይቲ ፌስቲቫል ሳልሰይቲ ዕዳጋ ሓሙስ ተሸለምቲ ኮይነን ዛዚመን ቀፂሉ ናይ ደቂ ተባዕትዮ ካልኣይ ዲቪዥን ባሕቲ መስከረም ኣንጻር ነታ ዝሓለፈ ዓመት ሻምፒዮን ዝኾነት ደንበ ሰንበት ስዕራ ዝመፀት ዓዲጓዕዳድ እያ ገጢማ ባሕቲ መስከረም ኣብዚ ዓመት ኣብ ናይ ምድብ ፀውታ ንዓዲጓዕዳት ስዒራታ ብምንባራ ዝያዳ ሞራል ሒዛ እያ ቀሪባ እንተኾነ ዓዲጓዕዳት ካብ ናይ ዝሓለፈ ግጥማታ ዝያዳ ተማሂራ ብምምፃእ ኣብ ቀዳማ ዕብረ 25 ብ16 ብገፊሕ ስዕራ ክትወፅእ ንከላ ካልኣይ ዕብረ 25 ብ13 ኣብ ሳልሳይ ዕብረ 25 ብ23 ስዕራ ብምውፃእ ብሓፈሻ ብድምር ውፅኢት 3ለስተ ባዶ ስዕራ ሻምፒዮን ኣቢላ ተሸላሚት ዓባይ ዋንጫ ክትከውን በቂዓ ካልአይቲ ዕዳጋ ሓሙስ ሳልሰይ ተሕውነት ኮይነን ድማ ዛዚመን እዚ ከምዚ ኢሉ እንከሎ ሳልሳይ ዲቪዥን ብናይ ደቂ ኣንስትዮን ደቂ ተባዕትዮ ዝሓለፈ ሰሙን ከም ዝዛዘመ ዝፍለጥ ኮይኑ ኣብቲ መዓልቲ ንዕውታት ሽልማት ተዓዲሉ ነይሩ ኣብቲ ዝተረኽበ ውፅኢት ምስ እንሰግር ኣብ ናይ ደቂ ተባዕትዮ ቀዳመይቲ ዕዳጋ ሓሙስ ካልአይቲ ደንበ ሰንበል ሳልሰይቲ ዓዲ ጓዕዳድ ኣብ ናይ ደቂ ኣንስትዮ ቀዳመይቲ ኣድሊስ ካልአይቲ ደንበ ሰንበል ሳልሰይቲ ዕዳጋ ሓሙስ ብምውፃእ ተሸለምቲ ኮይነን ዛዚመን ክቡራት ተዓዘብትና ኣብ መወዳእታ ምስ ኣካየትን ኣሰልጠንትን ዝገበርናዮ ሓፂር ዕላል ኣሎ ናብኡ ከብለኩም
1: ዝውድድር ኣብ መንጎ ካልኣይን ሳልሳይን ዲቪዥን እዩ ክግበር እዚ ዓመት ወሪሑ ማለት እዩ ናይዚ ዓመት ውድድር 2025 26 ማለት እዩ ስለዚ ተሳትፎ ጋንታታት ካብ ናብ ዓመት ካብ ዓመት ለውጢ ይረኣየ ኣሎ ብመንፅሮ ከዓ ፀወታ ከዓ እንዳበርትዐ እንዳሓየለ ከይዳ ኣሎ እዚ ሎም ዓመት ቀዳይ ዲቪዥን ዝበሃል ኣይተሰርዐን ስለዚ በዘን ክልተ ዲቪዥን ጥራሕ ኢና ንኸይድ ደለና ማለት እዩ መዛዘሚኡ ከዓ ንሆሎም መዓልቲ በፂሑ ማለት እዩ ተሳትፎ ደቂ ኣንስትዮ ብሓቂ ካብቲ ዝነበረ ዓመታት ብፍሉይ ዋላ ንሕና ውን ፀቐይጥና ክተባብዓሉውን ተዓውዲ እውን ናይ ክልቲኡ ፆታ ስለ ድኾነ ዝያዳ ደቂ ኣንስትዮ ዝያዳ ካብ ደቂ ተባዕትዮ ውፅኢት እንዳረኣናለን ንኸይዳልና ፍርኡ እውን ከምዚ ትርእይዎ ዘለኹም ኣዝየ ንፉዓት ተወፃወቲ ተወዳደርቲ ድኾነ መፃ ኣለዋ ማለት እዩ ኣብዚ ዓመት ከዓ ዝያዳ ብብዝሑ እውን ፈረይና ኣለዋ ቆልዑ ማለት እዩ ኩሉ ሻዕ ንሕና ከም ፌደሬሽን ፀወታ ክበዝሓ ኣለዎ ኢና ሒዝናዮ ተበጊስናዮ ደና ስለዚ ኣብዚ ዓመት ደይተካየደ ዓይነት ፀወታ ኣይነበረን ብደቂ ኣንስትዮ መዓልቲ ደቂ ኣንስትዮ ድሕሪኦ ክቡር በዓል ናፅነት ድሕሪኡ ከዓ እዚ ናይ 20 ሰነ ውድድር እውን ኣካይድና ኢና ብዓብኡ ከዓ እዚ ሻምፒዮን ስለዚ ብብዝሒ ውድድር ኣካይድና ኢና ንብል እዚ ዓመት ማለት እዩ ስለዚ ነቲ ሃሲሱ ዝነበረ ፀወታ እዚ ኩዕሾ መርበብ ብብዙሒ ፀወታ ጌርናስ ናብቲ ዝለዓለ ደረጃ ክነብፅሖስ ተበጊስና ኣለና ኢና ንብል ዘለና እዚ ብዙሕ ውድድር ነይሩ እዚ ዓመት ኣብ መወዳእታ ክብሎ ዝደሊ ብሓፈሽኡ እዚ ውድድር ከምዚ ኢሉ ንክቕፅል ዓብ ተራ ደለዎ ብዓብዩ ዞባ ማእኸል ኣሎ ከምኡ ውን ኣሰልጠንቲ ደያኑ ሃገራዊ ፌደሬሽን ሚኒስትሪ ትምህርቲ ዞባ ማእኸል እዚኦም ከየመስገንክዎም ክሓልፍ ኣይደልዩኒ ብምሉእ ውን እዚ ተዓዛቢ ከም ዝትርዮ ደለካ ኣትዩውን ፅቡቅ ምድጋፍ ድህብ ደሎ ከየመስገንክዎ ሓልፍን ይቐኒየለ
2: እዚ ዘካየድናዮ ውድድር ብጣዕሚ ፅቡቅ እዩ ነይሩ ብፍላይ ኣብ ጋንታና ንሕና ካብ ዘጓጋሽ ባርካ ካብ ሊባን ቤት ትምህርቲ ፌስቲቫል እናመፃና ኢና ንፃወት እዚ ዝገበርናሉ ምክንያት ከዓ ቅድሚ ሕጂ ብዙሓት ተፃወት ኣፍሪና ኢና ኣብ ምክልኻል ኣብ ናይ ግንባራት ይፃወት ኣለዋ ኣባል ሃገራዊት ጋንታ ዘላ ኣርሴማ እውን ናትና ተፃዋቲት እያ ማለት እዩ ሕጂ ካብኡ ተበጊስና ካብ ግራስሩት ናይ ግራስሩት ምደብቀት የብልናን ግን ካብ ሻድሻይ ክፍሊ ትሒዝና ነተን ተፃወቲ እንዳመልመልና ኢና ነምፀን ፅቡቅ ምልከት ናይ ኩዕሶ ኣለውን ቲዘለዎ ፀገምና ናይ ትራንስፖርት ፀገም እዩ እምበር ብዘናብ ፀናሓና 3-4 ዓመት ተፃወታ ኣብ ናይ 8 መጋቢት ተፃዋትና ኢና ኣብ ናይ 20 ሰነ ተፃዋትና ክልተ ግዜ ንዋንጫ በፂሕና ኣብዚ ዝሓለፈ ከዓ ብዘይተሰዓርነት ቀዳመይቲ ኮይና ወፂና ሕጂ እውን ዝነበረን ቁሩብ ናይ ትራንስፖርት ፀገም ናይ ፀቕጢ ናይ ቲፎዞ ሜዳ ዘይምልማድ እዩ ተሳዒርና ኣለና ፅቡቅ ፀወታ እዩ ነይሩ ስለዚ ነዚ ፀወታ እዚ ክንገብር ብዙሕ መሰናክላት ሓሊፍና ኢና ንመፅእ ለይቲ ሰዓት ሓሙሽተ ተሲኤንን መኪና ዝመፃ ስለዚ ንፉዓት ተፃወቲ ኣብነታውያን ተፃወቲ ስለ ዝኾና ንመፃኢ ከዓ ገለ ደገፍ ክግበር ኣለና ኣለዎ ኢሉ ይሓስብ ማለት እዩ ሃገራዊ ፌደሬሽን ከዓ ነቲ ዝገበሩልና ናይ ሱሳፌ ብጣዕሚ ኣዝና ነመስግኖ ማለት እዩ ዎ ነዛ ጋንታ ኣብ ዝሓለፈ ውድድር ረኺብና ከይተሰዓርና ኣንቢትን ኮይና ኢና ክሳብ ኣብዚ መፂና ነርና ሕጂ ናይ ሎም መዓንቲ ፀገም ናይ ኮንዲሽኒንግ ፀገም እዩ ምክንያቱ ሰዓት 4 ለይቲ ምስተሰኣየን ንትራንስፖርት ናይ ትራንስፖርት ፀገም ስለ ዘለና እቲ ምሕዳር በዚ ኣጋጣሚ እውን ገለ ሓገዝ ገብረልና ውፍያት ደቂ ዓድሎ ሓገዝ

0: ዝሓሰብና ግን ኣኻሊ ይኮነን ከም ጋንታ ኮንካ ንዓብዪ ሃገራዊ መደብ ተሓስብ ተ ኮንካ ፅቡቅ ክሳይ ክግበር ኣለና ኣሎ ናይ ግራስሩ ዝግበረን ሕጂ እዚ ናይ ሎም መዓንቲ ድኻሚ እዩ ካልእ ዋላ ሓደ ኣይኮነን ሰዓት 3 ለይቲ ሰዓት 4 ለይቲ ፋሕፋሕ ኢለን እየን መፅአን ስለዚ ካብኡ ትሒዝካ ክሳብ ዝሕጂ ዘሎ ፀቕጢ ናይ ቲፎዞ ብሉዓት ቲፎዞ ነይሮም ስለዚ ነቲ ፀቕጢ ሜዳ ዘይምልማድ እዩ እምበር ፅቡቅ ፀወታ ኢናርአን ኣብ ዝመፀ ግን ቻምፒዮን ከም ንኸውን ርግፀኛታት ኢና ዕግበት የለን እንዲዩ በቲ ሓደ ወገን ዕጉቤ በቲ ሓደ ወገን ካ ይዓገብኩን ምክንያቱ ኣብ ሓደ ዓመት መፂና ኣብ ሰለስቲ ውድድራት ኣብ ዋንጫ ኢና በፂሕና ነተን ዋናጭ ክንዕወተለን ይግባአና ነይሩ ብደቀቕቲ ዝኾነ ጌጋታት ኢና ከም ዝበልኩካ ፀቕጢ ናይ ቲፎ ዘሎ ሜዳ ዘይምልማድ ኣለዎ ኣብ ሓመደን ፀወታ ዋሕዲ ትሬኒንግ ከምቲ ንደልዩ ዓይነት ትሬኒንግ እቲ ሜዳና እውን ቁሩብ ከምዚ ኮንፈርታብል ኣይኮነን እሾካ ኣሎ ገለመለ ኣሎ እቲ ዳይሬክተር ናይቲ ቤት ትምህርቲ ኣዝዩ ስለ ዝተሓባበረና ናብቲ ምፅራይ ናብዚ ምርፅዋት እውን ሎም መዓንቲ ጋጣማ ይተረኸበ ንክሳይ ኮይኑ እምበር በዚ ዘካየድናያ ፀወታ ዋንጫ ክንወስድ ይግባአና እዩ ነይሩ ስለዚ ኣይ ዓገብ ኩሉ ነየ ዝብላኣነ ኣብ መወዳእታ ክብሎ ዝደሊ ፌደሬሽን መጀመርያ የመስግኖም ካብኡ ቅፂለ ንኩሎም ኣብዚ ምሳይ ዝነበሩ ስታፋት መምህርናዎም መምህር ሃብቶም ብዓብኡ ውን ርእሰ መምህር ቤት ትምህርቲ ፌስቲቫል ንኩሉ ወፃኢታት እንዳሓገዘ እንዳሸፈነ ኣተባቢዑ ኣብዚ ዘብፃሓና ከመስግኖ ይደሊ ካብኡ ውን ንቤተሰበይ ንግዜና ቆጢብና ውፊና ኩሉ ነገራት ገይርና ክንሰርሕ ስለ ዝሓገዙና ከዓ ዘየመስግኖም ንዓኹም ነዚ ዕድል እዚ ምፍጣርኩምን ነዚ ንጋንታ ቆላዕታ ሂብኩም ከምዚ ምግባርኩምን የመስግነኩም ብዛዕበየ ጠመተን ሸፈነን ሂብኩም ከዓ ክሰርሕሉ ናይ ግራስሩት መደባት እውን ብዞባና ተዝዋሃበና ፅቡቅ ዕድል ምረኸብና ነርና ስለዚ ስለቲ ዝገበርኩምልና ኩሉ ኣዝየ የመስግን ብጣዕሚ ይቀኒየለይ
1: እዘን ቆልዑ እዚአን መጀመርታ ካብ ሻድሻይ ክፍሊ ኢና ተቐቢልናየ ናብ ቤት ትምህርቲ ኣድሊስ ካብኡ 3 ዓመት ምሳና ከይደን ሕጂ ኣብ ኩሉ ኢና ንከባተለን ኩዕሶ እግሪ ተፃዊተን ምስ ወዳ ዕድሜን ስለተሓልፍ ናብ ኩዕሶ መርበብ እየን ዝሰግራ ኩዕሶ መርበብ ስለ ዝሰገራ ኣብኣ ድማ ንከባተለን ትምህርተን ኩሉ ነገረን ዛስዋይ ስድራ ኣሚንነቶም ቆልዑ ሰደልና ማለት እዩ 3 ዓመት ምሳኻ ክገብር ቆልዓ ፀጋዩ ውዘዛት እየን ብጣዕሚ ኣብ ዲስፕሊንን ዋላ ካልእ ነገረን ኩሉ ማለት እዩ ካብቲ ኩዕሶ ወዲና ናብ ኩዕሶ መርበብ እቲናየን ዓሚየን ጀሚረን ዘን ቆልዑ እዚአን ኣብ ግራስትሮት ኢሉ ዝተጀመረ ማለት እዩ ነተን ኣብ ወዲ ፀናሓ ገዳይም ክንብለን ንኽእል ንዓን ብምስዓር ድማ ቀዳሞት ኮይኑ ተዓዊተን ኣብ ናይ ግራስትሮት ዝነበረ ግራስትሮት ምስ ተዓወታ ናብ ዘሎማ ዓመት ዝጀመረ ድማ ሳልሳይ ዲቪዥን ኢንል ብሓድሽ ጀሚረን ማለት እዩ ብሓፈሻ ዳርጋ ስሳ ዝኾኑ ቆልዕትዮም ዘለውና ከመይ ማለት ኣብ ዋልድ ክልተ ጋንታ ኣብ ወዳት ከዓ ክልተ ጋንታ ማለት እዩ ሕጂ ተና ዋልድ ክሳብ 25 ዝኾና ሒዝና ተበጊስና ኣብ ወዳት ከዓ ከምኡ ዳርጋ 25 ክሳብ 30 ዝበፅሑ ሒዝና ተበጊስና ማለት እዩ ሕጂ ብኡ ከድና ተን ካልኦት ጋንታ ኣጋጣሚ ክስታይ ኮይነ እዚአን ግን ካብአን ፀብለል ዝበላ ዋላ ብክስታየን ፍሉያት እየን እዚአን 3 ዓመት ብሓንሳብ ስለ ዝገበራ ከዓ ኣብ ኩሉ ነገረን ዝናበብኦ ይበዝሕ ማለት እዩ ካብ ዝጋጨውኦ ስለዚ እሱ እዩ ምስጢር ዓወተን ኢሉ ዝሓስባነ ኣብ ኩሉ ከዓ ዝበሃል ንገብረለን ሓይ እዛ ጋንታ እኳ ኣብቲ ሓድነተን እየ ዝብላነ ምክንያቱ ምስ ካልእ ጥቡቕ ዝበለ ዝምድና ክፈጥራ ኣይፍቀደለኒ ብጀካ ኣብ መንጎ እንተዘይኮይኑ ምስ ካልእ ጥቡቕ ዝበለ ዝምድና ከምዚ ምሕስነት ዝመስል ምስ ካልኦት ተምሃሮ ኣይፍቀደኒ መፅናዕተን ብሓንሳብ እዩ ገዛውተን ውን ዳርጋ ዝበዝሓ ብሓንሳብ እየን እሱ እዩ ብልጨአን ኮይንብል ብጣዕሚ ፍቅሪ ዘለዎን ክተሓላለያ ማለት እየ ካባይ ጀሚርካ ማለት እዩ ንዓይ ልክዕ ከም ዓብ ሓወን እየን ዝርአኒ ከምዚ ዳርጋ ምግናን ከይመስል እምበር ማዕረ ስድረአን እየን ዝርአኒ ማለት እየ ዝኾነ ክጋፅም ከሎ ቅድሚ ስድረአን ምሳይን ዝመኸራ እዚ ምስጢረን ንሱ ኮይኑ ስማዓን ኣነ ብጣዕሚ ስኒት ዘለዎን ማለት እዩ ኣነ ከምዚ ምሻሎ ብጉሩፕ ኢና ንሰርሕ ብቲም ኢድ ስራሕ ቲም ስራሕ ክብለካ ከለኹ ኣብ ብዙሓት ቤት ትምህርትታት እንዳኸድና ኢና ንሰርሕ ኣድሊስ ሰትል ከለና ምናልባት ምቀየር ናይ ቤት ትምህርቲ ስለ ዘጋጠመ ናብ ቤት ትምህርቲ ምባህራ ምስ ቀየርኩ እዞም ቆልዑ ቆርብ ፅላል ስኢነን ነይረን ኣብኡ ኣጋጣሚ ንፉዓት መሳርሒት ስለ ዘለውኒ ኣብ ኩልኹን እግረ መንገዲ ከዓ እንዳመስገንኩዎም ክኸይድ በዓል መምህር በረኸት መምህር ኣኽሊሉ መምህር ሚርያም እዚኦም ፅቡቅ ሓገዝ ገይሮም ለነቶም ቆልዑ ፅላል ኮይኖም ናፍቲ ቤት ትምህርቲ ማለት እዩ ሜዳ ስኢና የልና ዝተሸገርናሉ እዋን ድማ ብመምህር ዓወት ቤት ትምህርቲ ልምዓት ምስ መሳርሕቲ ኮይኑ ማለት እዩ ዕድል ናይ ሜዳ ሂብና ነይ ትገድፍልና ኩሉ ዘዘልየናስ ሓገዝ ክሳብ ክንዱ ኣበርኪትልና እዩ ክሳብ ማልያ ክበኩም ኢሉ እውን ማልያ ቀሪብልና እዩ ማለት እዩ ኣምባሃራ ምስ ከድኩ ከዓ እሶም ከዓ ኣብኡ መሳርሕቲ ቁንዓት ሰባት ካብኡ ረኪብና ኣጋጣሚ መምህር ቢንያም መምህር ፍፁም ምስቶም ናይ ምሕዳር ኣካላት ማለት እዩ ወዲ ስቤኻ ብማልያ ሂብና ካብቲ ናይ ባህር ኣውፅኡ ማለት እዩ ካብቲ ስቶር ኣውፅኦም ተጠቀምሉ ድሓን ደይ ንቆልዑትዮም ንዓአን ምህነፅ ክኾነን ከዓ ተባሂሉ ሂቦምና ካብቲ ስቶር ማለት እዩ ጅት ማልያ ከምኡ እንዳለመና ገሊአን ዝኽዳ ፃምአን ከዓ ረኪበን ይብላኣነ ማለት እየ ቲ ዝፃዕሮ ቲ ዝሃለኹ ርአ
2: ቲ መዲብንያ ዝመፀና ፀወታ ቀልጢፎም ዘንበብዎ ኮይኑ ዝስምዕና

0: ንፃር ጋንታ ኣብ ዝሓለፈ ክንስዕሮም ከለና ሒዝኒያ ዝመፅና ታክቲካዊ መዳይ ንዑ ክነተግብር ኢልና ኢና ሓሲብና መፂና ኣሎ ማዓንቲ ምክንያቱ ዝያዳ ጉድለት ዝረኣናሉ ውድድር ስለ ዝነበሩ ንሱ ንሶም ከዓ ብንፃሩ ከዓ በሊፆሙና ሃጓፋቶም ስለ ዝዕርዩ ነዚ ዓወት ክበቕዑ ኢሎም ኣለዎ ማለት እዩ ኣብዚ ናይ ዳንነት ኮን ብዙሕ ርእቶ የብለይን ምክንያቱ ዳያኑ ናከ ዓብዩ ንድሕር ኮይኖም ውድድራት ድሕር ተደጋጋሙ ለጥ እዮም ከዓብልና ዝኽእሉ ኣብ መወዳእታ እውን ሕጂ ናብታ ነቐፌታ ዓይነት እንያ ክትቅየር ዳያኑናስ ዝያዳ ክሰርሑ ከም ዘለዎም እያ ነዝሕብር
1: ብፌደሬሽን ባይታ ቴንስ ዞባ ማእከል ተወዲቡ ንፋልማ ኢዋን ክካየድ ዝቐነየ ኣስመራ ኦፐን ዝተሰመየ ውድድር ትማሊ ሰንበት 26 ሓምለ ኣብ ሜዳ ቤት ገርግሽ ብወግዒ ተዛዚሙ እቲ ካብ ኩሉ ክሊ ዕድመ ማለት ካብ 15 ክሳብ 60 ዝዕድሚኦም ዝተሳተፈ ውድድር ኩሉ ብምዕረ ኣብ ባይታ ቴንስ ንዝነጥፍ ኣትለት ብፀወትኦም ተፈልዮም ኣብ ሓንቲ ካታጎሪ ዝፃወቱ ብምንባሮም ሌላ ንምፍጣር ተባሂሉ ዝተካየደ ምስ ምዃኑ ዓብዪ ናይ ምልውዋጥ ተመክሮ ከም ዝተረየ እውን ይግለጽ ካብ ክልተ ክለባት ክለብ እንዳ ኮርያን ክለብ ቤት ገርግሽ ዝተዋፅኡ 96 ኣትለታት ዝተሳተፉ እንከለዉ ካብዚኣቶም 46 ደቂ ተባዕትዮ ዝተረፋ 23 ደቂ ኣንስትዮ እየን ብጠቕላላ ድማ 93 ውድድራት ክሰላሰል ክኢሉ ኣብ መዛዘሚ ፀወታ ዝተረኸባ ደቂ ኣንስትዮ ተወዳደርቲ ሮዳ ኢንድርያስን ሜላት ሃብተንን ኣብቲ ሓያል ተወዳዳርነት ዝተረኣየሉ ግጥም ድማ ሮዳ ኢንድርያስ ኣብ ልዕሊ ሜላት ሃብተ ክትዕወት ብምኽኣላ ዕውቲ ኣስመራ ኦፐን 226 ኮይና ቀፂሎም ፀወቶኦም ዘካየዱ ኣፍቀርቲ ስፖርት ባይታ ቴንስ ብዓብዪ ሃንቀውታ ዝተፀበይዎ ግጥም ደቂ ተባዕቲ እዩ ነይሩ እቲ ኣብ መንጎ ኤስሮም ኣንጎሶምን እፎይታ ግርማይን ዝተመደበ ፀወታ ሓያል ተወዳዳርነት ክረኣዮ ትፅብት ዝገበረ እዩ ነይሩ ኤስሮም ኣንጎሶም ውድድር ካብ ዝጅምር ኣትሒዙ ብዘይ ስዕረት ናብ መዛዘሚ ክበፅሕ እንከሎ እፎይታ ግርማይ ብወገኑ ኣብ ናይ ትሕቲ 16 ዓመት ናይ ኢስት ኣፍሪቃ ዝተካየደ ውድድር ልዑል ተሳታፍነት ከርኢ ዝኽኣለ ኣትለት እዩ ነይሩ እቲ ሰሓቢ ምንቅስቓስ ተፃወቲ ዝተረኣየሉ ግጥም ድማ እፎይታ ግርማይ ኣብ ልዕሊ ኤስሮም ኣንጎሶም ብምዕዋት ዕውት ውድድር ኣስመራ ኦፐን 226 ክኸውን በቂዑ ብድሕርቲ ዝተካየደ ፀወታታት ዕውታት ተወዳደርቲ ካብ ዝተፈላለየ ስፖርት ዝተዳለወሎም ናይ መዳልያ ገንዘብ ሽልማት ተቐቢሎም ብወገና ምስ ዕውታት ሓፂር ቃለ መጠይቅ ጌርና ኣለና ናብኡ ከብለኩም
2: እቲ ኣስመራ ኦፐን ክዕውተሉ ዝገበረኒ ናተይ ስትራቴጂ ነርን ወይ መደባት ሓንፂፀ ኣትዮ ማለት እዩ ካልእ ካብኡ ቀፂለ እዚ ውድድር ማት ከም መተባብዒ ንቅድሚት ክደርኽ ዝገበረንስ ካብዚ እዚስ መጀመርታ ኣይኮነ ካብኡ ቀፂለስ ኣብ ዝለዓለ ፕሮፌሽናል ተፃዋታ ኣይኮይነ እየ ክውድእ ዝደሊ ኣምላኽ ተፈቂድዎ ከዓ ከይንኽእል ማለት እዩ እቲ ፀወታ ኮ ቀፃሊ ኣብ ትሬን ኣለና ማለት እዩ ብፍላይ ብሓፈሻ ክለብ ቤት ገርግሽ ክንብል ከለናስ ኩሉሻ ኣብ ትሬን ኣለና ብዝኾነ ቀፃልስ ኣብ ልምምድ ኣለና ማለት እዩ እጂ ብሓፈሻ ኣስመራ ኦፐን ከምዚኣ ትካየዳ ኣላ ምስ በሉና እታ ትሬና ኣፂቕና ሒዝኒያ ኩሉ ካታጎሪ ስለ ዝሳተፍ ከዓ ቅሩብ ክብድ ክብል ኢልና ስለ ዝሓሰብና ትትሬን ካ ብኡ መጠን ዓብናዮ ማለት እዩ ብኡ ናቱ ፃዕሪ ከዓ ዓብና ብዙሓት ተፃወቲ ነይሮም እዮም ኣብቲ ካታጎሪ ኣስመራ ኦፕን ትበሃል ታይሽሙስ ብዙሓት ተፃወቲ በዳት ተፃወቲ ነይሮም እዮም ማለት ከም ናትከ ኣተሓሳስባ ምስ ብርቱዕተ ተፃወትካ ክትበርትዕ ዝብል ኣተሓሳስባ ስለ ዘለኒ እቶም ተፃወቲ ምስኦም ብምፅዋተይ እቲ ደረጃ ናተይስ ንላዕሊ ከም ኣብ ላዕሊ ስቴፕ ከም ዘብፅሐ እንታይ ሽሙ ዝገብር ማለት እዩ እቶም ተፃወቲ ኣዝዮም ብርቱዓትን እንታይ ሽሙ ነይሮም ካብኡ ከዓ ዚናዓሒና ማለት እዩ ንቐፃልላ ከምታ ኩሉ ሰብ ዳሓስፋ ፕሮፌሽናል ተፃታይ ክኸውን ሽመይን ሽማ ገረይን ከፀውዕ
3: ኣስመራ ኦፕን ዕውቲ ምኳኑ ብጣዕሚ ሓጎስ ይስማዓኒ ዘሎ ነዚ ውድድር ክኣት ከለኹ ሓፈሻ ከዓ ክዕወት ኢለ ስለዝኣትኩት ዕላማይ ስለዝገበርኩ ድማ ብጣዕሚ እዩ ዳሕጓስ ነዚ ውድድር ኢለ ቅድሚቲ ውድድር ምጀማሮስ ሰለስተ ሰሙ ንድኸውን ኣብ ናተይ ክለብ ብጣዕሚ ፀዑ ድኾውን ትሬን ገይራ እተን ምሳይ ካብ ምሳይ ደዓብን ድሕዩን ገይራ ከዓ ትሬን ገይራ ምክንያቱ ካባይ ምስ ዝሕይሉ ትሬን ተገይረስ ክሕይል ምዃነ ስለ ዝተኣማም መፃወቲ ብጣዕሚ ሓያላት እየን ነረ በዳያት ድኾና እየን ነረን ግን ንዑ በዲሀ ቀዳሚት ብምውፀይ ፅቡቕ ነገር እዩ ብጣዕሚ ሓያላት እየን ካባይ ኩለ ንዳዓብያ ካብዚ ንላዓለ ሓይለሲ ንሃገሬ ከፀውዕ ገይሸ ፕሮፌሽናል ተፃዋቲት ክኸውን
4: ዕላማ ናይዚ ፀወታ ቅድሚ ሕጂ በብ ካታጎሪናቶም በብዕድሚኦም ተኸፋፊሎም እዮም ፀወቲ ነይሮም ኣብዛ ናይ ኣስመራ ኦፐን ግን ዝያዳ እቲ ብሉፅ ተፃዋታይ ንምፍላይ ተባሂላ ዝተሰርዐት እያ ካብ ኣንደር 16 ክሳብ ናይ ቬተራን ዕድመ ዘለዎ እዞም ልዕሊ 60 ዕድመ ዘለዉ ክፃወቱ ዝኽእሉ ተሰሪዑሎም ማለት ብሓንሳብ ትግሳይ ተሰሪዑ ማለት ተፀዊቶም ሕጂ ኣብዛ ዓመት ፍሉይ ኣታታትዋ ዘእተናዮ ራንኪን ሲስተም ዝብል ኢና እቲና ወላ ኣብዛ ናይ ኣስመራ ኦፐን ሕጂ መጀመርታ መጻሪ ፕሌይ ኦፍስ ዝብል ብዕለት 28 ወርሒ 6 ዝኣክል ኣብ ጌርና ማለት እዩ እቶም ኣቐዲሞም ኣብ ዋንጫ ናፅነት ኣፃዊትና ነርና ኣብ ራንኪን ዝኣከቡ ከዓ ዳይረክት ናብቲ ግሩፕ ስቴጅስ ኣትዮም ተፃዊቶም ማለት እዩ ኣብ መወዳእታ ኣነ ክብሎ ደል መጀመርታ ኣብዚ ዘብፅሓና ንልዑል ፈጣሪ ክመስግን ደሊ ቀፂለ ኸ ነዘን ክልተ ክለባት ማለት ክለብ ማሕበር ቴኒስ ኣስመራ ክለብ ከምኡውን ክለብ ደንበሰንብል ኣብ ጎና ኮይነን ነዚ ውድድር ብተገዳስነት ብምሕጋዝን ኣዝየ ክመስግነን ደሊ ንብምሎም መሳርሕተይ ከዓ እንቋዕ ኣብቃዕና ክብል ፈቱ ማለት እዩ
5: ሎሚ ዓመት መብልሚትን 13 ግዜኡ ኣብ ምክያድ ፀንሐ ቱር ደ ፍራንስ ትማሊ ተዛዚሙ ስሎቬንያዊ ሻምፒዮን ዓለም ታደይ ፖጓቻ ንሓምሻይ ግዜኡ ብምዕዋድ ድማ ምስ ወነንቲ ክብረ ወሰን ናይዚ ውድድር ተሰሪዑ
6: ንዝሓለፉ 3 ሳምንታት ንኣፍቀር ትቐድም ምሽክለቲ ዓለም ቃኒብ ዝቐንየ መበል 113 ውድድር ቱር ደ ፍራንስ ትማለ ሰንበል 26 ሓምለ መበል 21 መድረኹ ተዛዚሙ ኣብዛ ናይ መወዳእታ መድረኽ ተቐዳደምቲ ኣብ ውሽጢ ከተማ ፓሪስ እትካየድ 88.7 ኪሎ ሜትር ዝርሕቐታ ውድድር ከካየድ እዩ መደብ ወፂኡ ኣሎ እዛ መድረኽ ኣቐዲማ 133 ኪሎ ሜትር ክትፅወ ተሰሪዓ እኳ እንተነበረት ብሰንኪ ኣብ መበገሲ ዝተሰገአ ተኽእሎ ሓደጋ ባርዒ ጫካያ ናብ 88 ኪሎ ሜትር ተቐኒሳ ክትፅወት ኣብ ውሳነ ተበፂሑ ናብ ውድድር ምስ እንምለስ ፀወታ ንኽዛዘም ትሕቲ 700 ሜትሮ ምስ ተረፎ ዓባይ ጉጅለ ነቶም ፀወታ ንኽዛዘም 11 ኪሎ ሜትር ምስ ተረፎ ኣጥቂዖም ዝኸዱ ፖጋቻን ቫንደርፖልን ክትጎብጦም ኣብ ዝተቐረበትሉ ቫንደርፖል ካብ ዓባይ ጉጅለ ብምህዳም የማናይ ፅርጊያ ሒዙ ናር ወሲኹ ፖጋቻ ንመጥቃዕቲ ቫንደርፖል ክትፀወራይ ከኣልን ተሪፉ ዓባይ ጉጅለ ብሽኳ ማርስ ፔደርሰን ተመሪሓ ንቫንደርፖል ክትጎብጦ ተጓያ ዘለዎ ኩሉ ዝፀንቅቐ ኣባል ኣልፔሲን ማቲ ቫንደርፖል ንውርድሩ ብሓደ ሰዓትን 58 ደቂቕን 49 ካልኦትን ብምዛም ቀዲሙ ሕንፃፅ ረጊፁ ቅፅበታ ውርድር ካብ ዝገበረት ዓባይ ጉጅለ ወድጋንቱ ኣባል ኣልፔሲን ያስፐር ፊሊፕሰን ካልኣይ ብምእታው ንቫንደርፖል ዝፀብኦ ንኸይመስል ናብ ቫንደርፖል እናመልከተ ንሱ ከምዝሰዓራ ክሕብር ፈቲኑ ፊሊፕሰን ኣብ ግዜ ቅፅበታ ውርድር ኢዱ ሓፋቢሉ ዓወት ቫንደርፖል ክፅምብር ምፍታኑ ካብ መቕፃዕቲ ኣይከምልጥን እዩ ዕውድ ቀጠልያ ማልያ ማርስ ፔደርሰን ሳልሳይ ተርታ ሒዙ ኣባል ኤንኤስኤን ቢንያም ግርማይ ድማ መበል 11 ተርታ ብምሓዝ ውርድሩ ብሰላም ወዲኡ ብሓፈሻ ኣብዚ ሎሚ ዓመት መብል 113 ግዜኡ ኣብ ምክያድ ፀንሐ ቱር ደ ፍራንስ ስሎቬንያዊ ሻምፒዮን ዓለም ታደይ ፖጓቻ ብ73 ሰዓትን 53 ደቂቕን 44 ካልኦትን ብምዝዛም ንሓምሻይ ግዜኡ ዕውድ ቱር ደ ፍራንስ ብምዃን ምስ በርናል ሂኖልት ሚገል ኢንድራኢን ኤዲ መርክስን ጃኩስ ኣንኮቲልን ተመዓራርዩ ሬሜኮ ኤቨኖፐል ብ6 ደቂቕን 26 ካልኦትን ዲሕሩ ካልኣይ ሜክሲካዊ ኢሳቅ ደልቶሮ ብ9 ደቂቕን 42 ካልኦትን ዲሕሩ ሳልሳይ ተርታ ብምሓዝ ኣብ ፖድየም ደይቦም ብነጥቢ ዴንማርካዊ ማድስ ፔደርሰን ብ539 ነጥቢ ዕውት ቀጠልያ ማልያ ቱር ደ ፍራንስ ኮይኑ ያስፐር ፊሊፕሰን ብ445 ነጥቢ ካልኣይ ቢንያም ግርማይ ብ301 ነጥቢ ሳልሳይ ማክስ ካንተር ብ271 ነጥቢ ራብዓይ ኦላፍ ኮጅ ብ230 ነጥቢ ሓምሻይ ታደይ ፖጓቻ ድማ ብ198 ነጥቢ ሻድሻይ ተርታሒዙ ኤኳዶራዊ ሪቻርድ ካራፓ ብ156 ነጥቢ ዕውት ኣንበሳ ዓቐብ ቱር ደ ፍራንስ ብምዃን ንካልኣይ ግዜኡ ነዚ ክብሪ በቂዑ ታደይ ፖጓቻ ብ100 ነጥቢ ካልኣይ ፈረንሳዊ ቫለንቲን ፓረት ፔንተር ብ99 ነጥቢ ሳልሳይ ኣሜሪካዊ ሴፕኩስ ብ55 ነጥቢ ራብዓይ ሬሜኮ ኤቨኖፐል ብ40 ነጥቢ ሓምሻይ ተርታሒዙ ሜክሲካዊ ኢሳቅ ደልቶሮ ኣብ ብኹሪ ስታፊዩ ኣብ ዝውርድር ዕውት ብሉፅ መንእሰይ ብምዃን ተዓዊቱ ፖል ሴክሳስ ብ2 ደቂቕን 14 ካልኦትን ድሕሩ ካልኣይ ፈረንሳዊ ለኒ ማርቲነዝ ብ3 ደቂቕን 20 ካልኦትን ድሕሩ ሳልሳይ ተርታሒዙ ብጋንታ ጀርመናዊት ጋንታ ሊድልትሬክ ቀዳሚት ኮይና ተዓዊታ ዩናይትድ ኣራብያን ኤምሬት ድማ ኣሰራሲዒባ ዘለናይ ወቕቲ ተፃወትን ኣሰልጥንትን ካብን ናብን ክለባት ዝተጋገርሉ እዋን እዩ ካብዚ ቐፂልና ኣብ ዝሓለፉ መዓልትታት ካብ ዝተሰምዑ ዜናታት ምስጋር ተፃወቲ ክንቕርበልኩም ኢና ሰናይ ምክትታል ሪያል ማድሪድ ንኣይቮርያዊ ናይ ክንፊ ኣጥቃዓይ ያን ዲያሞንደ ናብ መሰርዓ ንምፅምባር ምስ ክለቡ ኣርቢ ሌፕዚግ ኣብ ስምምዕ ከም ዝበፅሐት ንጉስ መስርሓት ምስጋር ተፃወቲ ፋብሪዝዮ ሮማኖ ሓቢሩ ዲያሞንደ ኣቐዲሙ ምስ ፈረንሳዊት ክለብ ፒኤስጂ ውልቃዊ ስምምዓት ኣካይዱ እኳ እንተነበረ እታ ፈረንሳዊት ጋንታ ብክለብ ንክለብ ኣብ ደረጃ ኣብ ዝግበር ዘተ ጽቡቕ ትሰጉም ዘይምኽኣላ ካብቲ ዕድጊ ድሕሪ ምንስሓባ ርያ

ሪያል ማድሪድ ካብ ድሕሪ ተበጊእሳ ነዚ መስርሕ ኣመፈፀምቱ ብፂሓቶ ሪያል ማድሪድ ንዲያሞንድ ዋንነታ ንምግባር 120 ሚልዮን ኤሮ ወፃኢታት ከም ዝገበረ ዝሕብር ኮይኑ እቲ ኣይቮርያው ድማ ክሳብ 2031 ኣብ ሳንቲያጎ በርናቦ ንምፅዋት ኣቐዲሙ ኣብ ስምምዕ በፂሑ እዩ። ዲያሞንድ ሕክምናዊ መርምሩ ኣካይዱ ፌርሙ ንምንባር ኣብዚ ሰሙን ናብ ከተማ ማድሪድ ክቕንዕ እዩ። ከም መግለፂ ጋዜጣ ቴሌግራፍ ኣርሰናል ንምስርሕ ዕድጊ ብራዚላዊ ናይ ክንፊ ኣጥቃዓይ ሪያል ማድሪድ ቪኒስየስ ጁኒየር ኣብ መፈፀምቱ ንምብፃሕ ኣብ ታሪክ እታ ሰሜንናዊት ጋንታ ቅድሚ ሕጂ ተበፂሑ ዘይፈለጥ ኮንትራት ክትቅረበሉ ቅርብቲ ምህላዋ ተገሊጹ። ኣሰልጣን ኣርሰናል ሚካኤል ኣርቴታ ወዲ 26 ዓመት ቪኒስየስ ጁኒየር ናብ ኤምሬትስ ክመፀሉ ብዘቕረቦ ሕቶ መሰረት እታ ጋንታ ነቲ መስርሕ ተፈፃሚ ንምግባር ምንቅስቃሳት ጀሚራ ምህላዋ ዝፍለጥ ኮይኑ ንምፍራም እውን ባንካ ክትሰበር ቅርብቲ ከም ዘላ ተገሊ ሊጹ። ቪኒስየስ ጁኒየር ኣብዚ ግዜ ኣብ ማድሪድ ሰሙናዊ ዝወስዶ መሃያ 400,000 ፓውንድ ኮይኑ ኣርሰናል በዚ ብራዚላዊ ተመራፂት ንክትከውን ክሳብ 500,000 ፓውንድ ብሰሙን ክትከፍሎ ቅርብቲ እያ። እዚ ብራዚላዊ ኣብዚ ግዜ ኣብ ፕላኔት ምድሪ ካብ ዝርከቡ ውሑዳት ብሉፃት ተፃወቲ ኮይኑ ምስ ዝጋሩ ናብ ኣርሰናል ድማ ናይ መወዳእታ መልክዕ ምዝሕዝ ኣብ ታሪክ ፕሪምየር ሊግ እንግሊዝ እቲ ዝዓበየ ፌርማ ናይ ምዃን ተኽእሎ ክህልዎ እዩ። ወከልቲ ኣርሰናል ንቪኒስየስ ንምዕዳግ ክሳብ ዝወሰዶ ርሕቐት ክጓዓዙ ድልዋት ከም ዘለውን ፋይናንስ ዝኾነ ዕንቅፋት ክኾኖም ከም ዘይኮነ ድማ ይእመት። ቪኒ ዝሓለፈ ዓመተ ስፖርት ኣብ ዘካየዶም 53 ግጥማት ናይ ኩሎም ውድድራት 22 ሾቶ ከመዝግብ እንከሎ 14 ድማ ናይ ሾቶ ቀረብ ገይሩ። ለሙሶኒ ኣብ ማዓስከር ሪያል ማድሪድ ቫልዴፔዳስ ክርከብ ቆፅራ ሒዙ ዘሎ ቪኒስየስ ጁኒየር ተሪፋቶ ንዘላ ናይ ሓደ ዓመት ውዕል ብመሰረት መትከላት ሪያል ማድሪድ ውዕሉ ክሕድስ ፍቓደኛ ምስ ዘይከውን ብረግፅ ንመሸጣ ክቐርብ እዩ። ምስ ሃገራዊት ጋንታ ብራዚል ኣብ ውድድራት ዋንጫ ዓለም ኣብ ዘካየዶም 5 ግጥማት 4 ሾቶን ሓንቲ ቀረብን ዝገበረ ቪኒ ሓደ ካብቶም ብሉፃት ተፃወቲ ናይቲ ውድድር ምንባሩ ዝፍለጥ እዩ። ኣርሰናል ናይ ዝሓለፈ ዓመት ክብራ ንምዕቃብን ፅዋዕ ሻምፒዮንስ ሊግ ኤሮጳ ንምዕታርን ድማ ፌርማ ናይዚ ብራዚላዊ ኮኸብ ከግድሳ እዩ። ቪኒስየስ ጁኒየር ብሓፈሻ ብማልያ ማድሪድ 375 ግጥማት ከካሂድ እንከሎ 128 ሾቶ ምስ 100 ናይ ሾቶ ቀረብ ዝገበረ ተፃወታ እዩ። ስዑድ ዓረባዊት ክለብ ኣልሂላል ንኮሎምቢያዊ ናይ ክንፊ ኣጥቃዓይ ባየር ሙኒክ ሉዊስ ዲያዝ ንምፍራም ምስ ወከልቱ ዘተከፊታ ምህላዋ ተገሊጹ። ኣልሂላል ንሉዊስ ዲያዝ ናብ ማእከላይ ምብራቅ ንምምፁ ዓመታዊ ክሳብ 25 ሚልዮን ኤሮ ክትከፍሎ ዝሓዘለ ጠለብ ናብ ወከልቱ ልኢኻ ምህላዋ ተገሊጹ። ዲያዝ ብኣልሂላል ቀሪብሉ ዘሎ ጠለብ ምስ ዝቕበሎ ኣልሂላል ምስ ክለቡ ባየር ሙኒክ ብገንዘብ ደረጃ ንምስምማዕ ክሳብ 132 ሚልዮን ኤሮ ከተዳሉ ቅርብቲ ምህላዋ ተሓቢሩ። ዝሓለፈ ክረምቲ ካብ ሊቨርፑል 70 ሚሊዮን ወፃኢታት ብዝሓተተ መጠን ገንዘብ ናብ ባየር ሙኒክ ዝፈረመ ሉዊስ ዲያዝ ክሳብ 2029 ኣብ ኣልያንዝ ኣሬና ዘፅንሖ ውዕል ኣለዎ። ኣብ ቀዳመይቲ ናይ ውድድር ዓመቱ ኣብ ቡንደስሊጋ ብዘይምግያሽ ሓደ ካብ ወሰን ተፃወቲ ናይታ ባቫርያዊት ጋንታ ክኸውን ዝበቕዐ ዲያዝ ኣብ 51 ግጥማት ናይ ኩሎም ውድድራት 26 ሾቶ ከመዝግብ እንከሎ 23 ናይ ሾቶ ቀረብ ድማ ኣዳልዩ። ካብ ዕድጊያን ዲያሞንድ እግራ ዘሕፅረት ፒኤስጂ ነቲ ሓድሽ ውዕል ንምፍራም ዝሓንገደ ፈረንሳዊ ናይ ክንፊ ኣጥቃዓያ ብራድሊ ባርኮላ ንምሻጡ ተዳልያ ምህላዋን ካብ መሸጡ ድማ 120 ሚሊዮን ኤሮ ኣታዊ ክትገብር ድላይ ከም ዘለዋን ኣብ ፈረንሳ ሰፊሕ ሸፈነ ዘለዋ ጋዜጣ ለኤኩፕ ሓቢራ። ካብ ሊዮን ናብ ፒኤስጂ ድሕሪ ምፅምባሩ ምስታ ናይ ሊግ ሓደ ሻምፒዮን ሰለስተ ግዜ ዘውዲ ዝደፍአ ባርኮላ ኣብ ዝሓለፉ መዓልትታት ኣብታ ጋንታ ዝፅንሓሉ መንገዲ ንምጥጣሕ ብሓለፍቲ ናይታ ጋንታ ንዝተጀመረ ዘተ ነዊሕ ከይከደ ክቋረፅ ከም ዝገበረን ኣብዚ ክረምቲ ናብ ካልእ ሓድሽ ቡድሆ ክፍትነላ ዝደሊ ጋንታ ክፅምበር ከም ዝደልን ሓቢርዎም እዩ። ኣርባዕተ ክለባት ፕሪምየር ሊግ እንግሊዝ ኣገልግሎት ናይ ዝፈረንሳዊ ንምርካብ ንኩነታቱ ብቐረባ ይከታተሎ እኳ እንተለዋ ሊቨርፑል ግን እታ ብዝያዳ መዕረፊ ብራድሊ ባርኮላ ናይ ምዃን ተኽእሎ ዘለዋ ጋንታ ብምዃን ነቲ ዕድጊ ብመሪሕነታ ትቕልሶላ። ከም መግለፂ ፉት መርካቶ ሊቨርፑል ኣብ ጉዳይ መሸጥ ዋግኡ ምስ ፒኤስጂ ኣብ ስምምዕ ትበፅሕ እንተዳ ኮይና ክፅምበራ ፈቓደኛ ከም ዝኾነ ከም ዝሓበራ ተገሊጹ። ቱርካዊት ክለብ ብሽክታሽ ነቲ ዋንነታ ክኸውን ኣብ ድርክኺት ዝርከብ ግብፃዊ ኣጥቃዓይ ሙሓመድ ሳላሕ ኣብ ዝቕፅሉ መዓልትታት ናይ ስራሕ ወረቓቕቱ ዛዚማ ኣባላ ከም ዝኾነ ኣብ ዝቕፅሉ መዓልትታት ወግዓዊ ክትገብር እያ። ምስ ሊቨርፑል ድሕሪ 9 ዕውት ናይ ፀወታ ዓመታት ዝተፈላለየ ሙሓመድ ሳላሕ ምስ ቱርካዊት ክለብ ብሽክታሽ ክፃወት ኣብ ስምምዕ ከም ዝበፅሐ ዝፍለጥ እዩ። ንሓደ ዓመት ምስ ናይ ምንዋሕ ኣማራፂ ብዘለዎ ኮንትራት ምዛ ቱርካዊት ክለብ ክፃወት ዝወደአ ሳላሕ ዓመታዊ 10 ሚልዮን ኤሮ ናብ ሕሳቡ ኣታዊ ክገብር እዩ። ተፈጻምነት ናይ ዝመስርሕ ወግዓውነት ንኸይረክብ ዘደንግዮ ቀንዲ ምኽንያት ወከልቱ ኣብ ዝተወሰነ ረብሓታት ናይ ተፃወታ

0: ምትዕራይ ክግበር ድሕሪ ምሕታቶም እዩ። ኣብዚ ግዜ ብሽክታሽ ነቶም ጥለባት ኣብ ምምላእ ትርከብ ምህለዋ ኣብ ዝቕፅሉ መዓልትታት ሰላሕ ወግዓዊ ዋንነታ ከም ዝገበረት ዝሕብር ጽሑፍ ክትጥቅዕ እያ። ዝባሃገቶ ተፃዋታይ ካብ ምዕዳግ ድሕሪ ዘይትብል ቸልሲ ንስጳኛዊ ተኸላኸላይ ባርሴሎና ጀራርድ ማርቲን ኣብ ራዳራ የእትያ ንኩነታቱ ብቐረባ ትከታተሎ ከም ዘላ ተገሊጹ። ጀራርድ ማርቲን ኣብ ማእከልን ጸጋማይ መስመር ምክልኻልን ብምልኣት ናይ ምፅዋት ኣቕሚ ኣብ ጥቕሙ ንምውዓልያ ቸልሲ ድሒራ ናብ ዝመስርሓት እያ። ኣቐዲማ ተገዳስነታ ኣብ ጀራርድ ማርቲን ዝገለጸት ኣቐዲማ ዝቐረበቶ 20 ሚልዮን ኤሮ ዝነጽጋ ብሩበን ኣሞሪም እትስልጥን ኤስ ሚላን እያ። ኤስ ሚላን ካብ ካልኦት ክለባት ንክመጻ ዝኽእል ተወዳዳርነት ብኣግቦ ንምውፃይ ኣቐዲማ ካብ ዘቕረበቶ ገንዘብ ኣዛይዳ ብምምፃእ ዳግማይ 35 ሚልዮን ኤሮ ዝሓዘለ ጠለብ ሒዛ ክትቀርብ ኣብ ድርኩሒት ኣላ። ቸልሲ ዝኾነ ጠለብ ብዘይምቕራባ ኤስ ሚላን ሻምና መሪሕነት ዕድጊ ጀራርድ ማርቲን ሒዛ ኣላ። ሃንስ ፍሊክ ላውነት ጀራርድ ማርቲን ኣብ ክለቡ ኣገዳሲ ከም ዝኾነን ኣብ ተጋንተ ክፅንሓሉ ንሓለፍቲ ዕድጊ ክለቡ ሓቢር እዩ። ብዴኮን ኳን ላፖርታን ዝምራሕ መስርሕ ዕድጊ ባርሴሎና ንፋይናንሳዊ ሕሳባቱ ንምትዕራይ ብተጋንታ ንዝዓበዩ ተፃወቲ ናብ መሸጣ ከውርዱ ግድዳት እዮም። ቀጠራዊት ክለብ ኣረያን ንእንግሊዛዊ ናይ ክንፊ ኣጥቃዓይ ጃደን ሳንቾ ንምዕዳግ ነቲ እንግሊዛዊ ጠለባ ከም ዝለኣኸትሉ ተገሊጹ። ምስ ማንቸስተር ዩናይትድ ዝነበረ ውዕል ሓደ ሓምለ ድሕሪ ምብቅዑ ኣብዚ ግዜ ነፃ ተፃወታይ ኮይኑ ዝርከብ ሳንቾ ዛጊድ ብዛዕባ ኣብ መጻኢ ክፃወተላ ዝኽእል ጋንታ ኣብ ውሳነ ይበፅሐን። ሓለፍቲ ኣልሮያን ንኹነታት ሳንቾ ተገንዚቦም ብዘይ ዝኾነ ክፍሊት ናብ መሳርዖም ንምፅምባር ዘቕረብሉ ጠለብ ካብ ተፃወታይ መልሲ ጽበዩ ምህላዎም ተሓቢሩ። ኣርሰናል ንወዲ 16 ዓመት ኣከፋፋሊ ካርዲፍ ሲቲ ኣክሰል ዳንዚው ዋንነታ ከም ዝገበረቶ ፋብሪዚዮ ሮማኖ ሓቢሩ። ኣብ ከተማ ለንደን ዕወት ሕክምናዊ ምርመራ ዘካየደ ዶንዚው ኣብዚ ሰሙን ፌርሙ ከንብር ትፅቢት ይግበር። ዶንዚው ዝሓለፈ ዓመት ወርሒ ጥቅምቲ ኣብ ግጥም ኤፍኤል ትሮፊ ማልያ ካርዲፍ ለቢሱ ኣብ ግጥም ኣንጻር ኒውፖርት ካንትሪ ድሕሪ ምስላፉ ኣብ 15 ዓመቱን 234 መዓልታቱን ብምንባሩ ኣብ ታሪክ ካርዲፍ ሲቲ ብዕድመ እቲ ዝነኣ ተፃወታይ ብምዃን ኣብ ታሪክ ናይታ ጋንታ ዝሰፈረ ተፃወታይ እዩ። ብሉፅ ተውህቦ ከም ዘለዎ ዝንገረሉ ዳንዚው ብቐጥታ ናብ ኣካዳሚ ኣርሰናል ተፀምቢሩ ምስ ናይ ትሕቲ ዕድመ ጋንታ ጋነርስ ፀወቱ ከካይድ እዩ። ናይ ቅድሚ ምድላዋትን ልምምዳት ጀሚረን ዝርከባ ዓበይቲ ክለባት ኤሮጳ ኣብ ዝሓለፉ መዓልትታት ዓቕመ ንምፍታሽ ምሕዝነታዊ ገጥማት ኣካይደን።
1: ክለባት ኤሮጳ ነቲ ድሕሪ ሒደ ሳምንታት ዝጅምር ሓድሽ ዓመተ ስፖርት መዳለዉ ዝበልዎ ናይ ምሕዝነት ፀወታታት ኣብ ምክያድ ርከባ ንገለ ካብቲ ዝተኻየደ ፀወታ ዝተረኸበ ውፅኢቱ ናባኹም ነቕርቦ። ማንቸስተር ዩናይትድ ኣንጻር ኖርዌጃዊት ክለብ ሮዘንበርግ እያ ተጻዊቶም። ኣብዛ ግጥሚ ዩናይትድ ኣብ ቅድሚ ዕረፍቲ ኣብ መበሳሰን ሓደ ን ካብ ሌሲ ብዝረኸታ ሸቶ ሓደ ባዶ መሪሓን ዕረፍቲ ትወፅን ከላ ድሕሪ ዕረፍቲ ኣብ ዝቐጸለ ፀወታ ዩናይትድ ኣብ መበል 56 ካብ ጆሽዋ ሲርኪዚ፣ ኣብ መበል 66 ካብ ደቨኒ፣ ኣብ መበል 72 ካብ ኣማስ፣ ከምኡ ድማ ኣብ መበል 84 ካብ ዊልያምስ ብዝረኸብቶን 4 ሸቶታት ብድምር ውፅኢት ነቲ ፀወታ 5 ባዶ ተዓዊታትሉ ወፅያ።
2: Today it's a good cross towards the back post, brilliant stretching finish, and Harry Amass converts for Manchester United to make it 4. Brilliant cross and a stretching finish from Amass
3: again.
2: Fletcher's back heel, Camerson drives into the box, good from Jaden Camerson, squeezes it across, it's 5. Ethan Williams with the finish made by the dancing feet of Jaden Camerson. Rosenborg 0, Manchester United 5.
3: He's done really well. Both fullbacks have. Jaden Camerson, he's come onto the pitch after 60 minutes. And within, what, a shade over 20 minutes, he's already given his teammates 2 assists.
1: ብሓድሽ ዓላሚ ኣንዶኒ ኢራዮላ ንሓድሽ ዓመተ ስፖርት መሪሓት ተኣትዎ ዘላ ሊቨርፑል ኣብ ሕብራት መንግስታት ኣሜሪካ ንጻር ጓል ሃገራ ሳንደርላንድያ ፈላሚ ናይ ምሕዝነት ፀወታ ሰሪዓ። ኣብ ናይ ቅድሚ ዕረፍቲ ፀወታ ሊቨርፑል ኣብ መበል 13 ካብ ሞሪሰም ዝረኸብታ ሸቶ ቀዲማ መሪሕነት ክትሕዝን ከላ ሳንደርላንድ ኣብ መበል 28 ካብ ሌፈ ብዝረኸብታ ሸቶ ተመዓራርያ ንዕረፍቲ ምሪሓ። ድሕሪ ዕረፍቲ ኣብ ዝቐጸለ ፀወታ ሳንደርላንድ ኣብ መበል 49 ካብ ቱቶረቭ ብዝረኸብታ ሸቶ ናብ መሪሕነት ድሕሪ ምምላሳ ስጋት ኮይና እኳ ተቐርበት ሺቦዝላይ ኣብ መበል 56 ንሊቨርፑል ዘመዓራሬስ ብልስቲ ሸቶ ብምዝጋብ ንፀወታ ብናይ ማዕሪ ውፅኢት ንክቕፅል ገበረ። إيطاليا ويكيزا مبسوعة

0: ሰላምን ጥዕናን ንዓኻትኩም ይኹን። ፈነወ ኤሪ ቲቪ ኣብ ምክትሳል ትርከቡ ዝኸበርኩም ተዓዘብትና ከመይ ተምስዮም ንሎም ሶኒ 27 ሓምለ ዝተዳልወ ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ እስቲፋኖስ ግርማየ ንምክትታልኩም ብኸብሪ እንዳዓደምኩ ብቐንዲ ነጥብታት ይፍልም። ኣባላት መበል 39 ዙርያ ሃገራዊ ኣገልግሎት ካብ ኩለን ዞባታት ናብ ሳዋ ወሪዶም። ሓደጋታት ተሽከርከርትን ሳዕቤናቱን ንምክልኻል ተጠቀምቲ ጽርግያ ሕግታት ትራፊክ ከኽብሩ ጸውዒት ቀሪቦም። ኣብ ንኡስ ዞባ ሓመልማሎ ትካላት ጥዕና ንምምዕባልን ዝህቦ ኣገልግሎት ንምሕያልን ተዘትዮም። ኣሜሪካ ንዲፕሎማሲ ውይርከባት ዕድል ንምፍጣር ኣብ ልዕሊ ኢራን ከተካይዶ ንዝቐንየት መጥቃዕትታት ኣወንዚፋቶም። ፕሬዚደንት ትራምፕ ንኪባ ንምግባጥ ንዘለዎ ጥሙሕ ብትሪ ከም ዝኾንኖ ፕሬዚደንት ሚግዌል ዳናስ ካነል ሓቢሮም። ፕሬዚደንት ፈረንሳ ኣብ ምግታእ ሓደጋ ባርዕ ዘተኮረ ህፁፅ ርክብ ምስ ሚኒስትራት ሃገሩ ኣካይዶም። ዝርዝር ዜና። ኣባላት መበል 39 ዙርያ ሃገራዊ ኣገልግሎት ን12 ክፍሊ ኣካዳምያዊ ትምህርቶም ንምዝዛምን ሃገራዊ ግብኦም ንምፍፃምን ናብ ሳዋ ወሪዶም። ወኪል ኤሪና ዮናታን ዕብዮ ብዛዕባ ምብጋስ ቀዳማይ እብረ ተምሃሮ ዞባ ማእከል ንዘዳልዎ ጸብጻብ ሮቤል በረኸት ከቕርቦ እዩ።
1: ተምሃሮ 11 ክፍሊ ዞባ ማእከል ኣብ ዓመተ ትምህርቲ 2026-2027 ናይ 12 ክፍሊ ኣካደምያዊ ትምህርቶም ንምዝዛምን ኣብ መበል 39 ዙርያ ሃገራዊ ኣገልግሎት ንግብኦም ንምፍጻምን ሎሚ ናብ ሰባ ወሪዶም። ካብዞም 56.2 ሚታዊ ደቂ ኣንስትዮ ዝርከብኦም ኣብ ክልተ እብሬ ዝተኸፍሉ ተምሃሮ 22 ናይ ካልኣይ ደረጃ ኣብያተ ትምህርቲ ናይተን 13 ድሮ ክብገሱ ከለዉ ናይተን ዝተረፋ 9 ኣብያተ ትምህርቲ ዝመፅእ ዓርቢ 31 ሓምለ ክወርድዮም። ተምሃሮ ኣብ ዝሃቦ ርእቶ ድርብ ረብሓነት ዘለዎ ዕላማ ይብገሱ ከም ዘለዉ ኣጸቢቖም ከም ዝግንዘቡ ብምጥቃስ ኣብ ትምህርቶም ንኽዕወቱ ኣብቲ ካልእ ስልጠናታት

0: ኦም ተማሃሮ ዞባታት ሰሜናውን ደቡባውን ቀይሕ ባሕሪ ደቡብ ጋሽፓርካን ዓንሰባን ኣቐዲሞም ከም ዝወረዱ ዝፍለጥ እዩ። ኣብ ሳዋ ኣብ ዓመተ ትምህርቲ 2025-2026 ናይ 12 ክፍሊ ኣካደምያዊ ትምህርቲ ከምኡውን ጉቡእ ወተሃደራውን ፖለቲካውን ስልጠናታት ዝቐሰሙ ኣባላት መበል 38 ዙርያ ሃገራዊ ኣገልግሎት ብ11 ሓምለ ከም ተመረቑ ዝዝከር እዩ። ደረጃ ዞባ ማእከል ድማ 34.4 ሚእታዊ ተማሃሮ ናይ ዲግሪን ዲፕሎማን ውፅኢት ከም ዝረኸቡ ይፍለጥ።
1: ወኪል ኤሪና ዮናታን ዕብዮ ሕጂ እውን ኣብ ሕግታት ትራፊክ ዘተኮረ ካልእ ዜናዊ ፀብፃብ ልኢኽና ኣሎ። ሓደጋታት ተሽከርከርትን ሳዕቢናቱን ንምክልኻል ተጠቀምቲ ፅርግያ ሕግታት ትራፊክ ከኽብሩ ፀውዒት ቀሪቦም። ወኪል ኤሪና ዮናታን ዕብዮ ዘዳለዎ ፀብፃብ ኣርሴማ ኣስመሮም ክዘቕርቡ እያ።
2: ሓደጋታት ተሽከርከርትን ሳዕቤናቱን ንምክልኻል ተጠቀምቲ ፅርግያ ሕግታት ትራፊክን መምርሒ በዓል መዚ መጓዓዝያ ምድርን ክኽብሩ ፃውዒት ቀሪቦም። ኣዛዝ ፖሊስ ትራፊክ ዞባ ማእከል ሜጀር ሃብተ ገብሩ ነዚ ፃውዒት ዘቕረበ ኣብ ቀዳማይ መንፈቕ 2026 ንዝተመዝገበ ጥሕሰትን ሓደጋታት ተሽከርከርትን ኣመልኪቱ ንኣገልግሎት ዜና ኤርትራ ኣብ ዝሃቦ ሓበሬታ እዩ። ካብ ወርሒ ጥሪ ክሳብ ወርሒ ሰነ ናይዚ ዓመት 41463 ተሽከርከርቲ ብምጥሓስ ሕጊ ከም እተኸሰሳን ከከም ዝፈፀሞ ጥሕሰት ብጠቕላላ ልዕሊ 7.5 ሚልዮን ናቕፋ ገንዘባዊ መቕፃዕቲ ከም እተበየነለን ገሊፆም። ንሓደጋታትን ሳዕቤኑን ብዝምልከት ብዘጋጠመ 1327 ሓደጋታት ተሽከርከርቲ 28 ሰባት ክሞቱን ከለዉ 356 ቀሊልን ከቢድን ጉድኣት ከም ዝወረዶም ኣብ ንብረት ድማ ኣስታት 10 ሚልዮን ናቕፋ ዕንወት ከም ዝሰዓበ ሓቢሮም። ቀንዲ ጠንቂ ሓደጋታት ተሽከርከርቲ መስተሰቲኻ ምምራሕ፣ ቁጥር ናህሪ፣ ርሕቀትካ ዘይምሕላው ከምኡውን ምልክታት ትራፊክ ዘይምኽባር ከም ዘጠቓልል ዝጠቐሰ ሜጀር ሃብተ ብሽክለታታት ናብ ቻርጀር ዝቕይሩ ዘለዉ ከምኡውን ኣብ ዘይተፈቕደሎም ንጥፈት ዝተዋፈሩ ወነንቲ ኮድ ሓደ መካይን ካብ ዘይሕጋዊ ስራሕ ክቁጠቡ ኣተሓሳሲቡ።
1: ኣብ ንኡስ ዞባ ሓመልማሎ ትካላት ጥዕና መደባተን ብኣድማዕነት ንኸተግብራን ብውጥን ክሰርሓን ዝዓለመ ወክልቲ ህዝቢ ዝተሳተፎ ዓውደ ዘተ ተወዲቦም። ኣብቲ ብ25 ሓምለ ዝተኻየደ ርክብ ሓላፊ ትካላት ጥዕና ኣብቲ ንኡስ ዞባ ነርስ ኤልያስ የማነ ህዝብን ትካላት ጥዕናን ዘይነፃፀሉ ትካላት ብምዃኖም ተራን ኣበርክቶን ህዝቢ ክዓዘዛ ዘኻኺሮም። ምስራሕ 3 ክፍልታት ዘለዎ ሓድሽ ህንፃ ኣብ መደበር ጥዕና ግዝግዛም ከምኡውን ኣብ ማእከል ጥዕና ሓመልማሎ ዝተገብረ ህንፃዊ ምትዕርራይ ገለ ካብቲ ህዝቢ ብገንዘቡን ግልቦቱን ዝተሳትፎ ንጥፈታት ከም ዝኾነ ብምጥቃስ ተመሳሳሊ ተበግሶታት ክሕይል ፀዊዖም። ኣብቲ ኣጋጣሚ እናበረኸ ሳላ ዝመፀ ንቕሓትን ኣፍልጦን መልከፍቲ ሕማም ዓሶ ናብ ትሕቲ 2000 ርኽበት ሕማም ቲቪ ድማ ብኣስታት 26 ሚእታዊት ከም ዝጎደለ ከምኡውን ሕርሲ ኣብ ትካላት ጥዕና 89 ሚእታዊት ከም ዝበፅሐ በሪሆም። ተሳተፍቲ ኣብ መወዳእታ ኣብ መደበር ጥዕና ግዝግዛ ፀዓቐት ተገልገልቲ ስለ ዘሎም ናይ ሙያውያንን ቀረብ መድሃኒትን ወሳኺ ክግበር ኣብ ገዛ ናይ ምሕራስ ተርእዮ ንምውጋድ ተራ ኣመሓደርትን መሻርክትን ክብክብል ቆፅሪ ዘይብለን ትካላት ጥዕና ክስርሓለን ከምኡውን ኣገልግሎት ፀዓት ዘይብለን ክማልኣለን ተላብዮም። ሓላፊ ጨንፈር ሚኒስትር ጥዕና ዞባ ዓንሰባ ዶክተር ሄኖክ ፀሃየ ኣብ ዝሃቦ መዛዘመ ቓል ኣገልግሎት ጥዕና ንምስፋሕ ዝካየድ ዘሎ ፃዕሪ ኣብ ደረጃ መምሕዳራት ከባብን ዓድታትን ወሪዶም ዝሰርሑ ኣጋር ሓካይም ናይ ምስልጣን መደባት ክሳብ 2030 ብስፋሓት ክስርሓሉ ምዃኑ ገሊፆም። ኣብ ንኡስ ዞባ ኣፍዓበት ብወፍሪ ተምሃሮ ንልምዓት ውፅኢታዊ ስራሕ ይዕመም ከም ዘሎ ካብ መራሕቲ ናይቲ መደብ መምህር ሳልሕ መሓመድ ዓሊ ሓቢሮም። ኣብዚ ካብ 6 ሓምለ ክሳብ 15 ናሕሰ ዝቕፅል ዘሎ ወፍሪ 220 ደቂ ኣንስትዮ ዝርከብኦም 500 ተምሃሮ ካልኣይ ደረጃ ቤት ትምህርቲ ኣፍ ዓበት ይሳተፉ ከም ዘለውን እቲ ስራሕ ኣብ ምዕቃብ ማይን ሓመድን ዘተኮረ ከም ዝኸውነን ገሊፆም። ኪላ ምዕቃብ ማይን ሓመድን ኣቶ ዑስማን ኢድሪስ ኖር ብወገኑ ኣብ ቀዳሞት 3 ቕነ 15 ኪሎ ሜትር ቅናታውን ጋብላውን ዘላታት ከም ዝተዳለወ ብምሕባር ወፋሮ ንዘረኣይዎ ዘለዉ ናይ ስራሕ መንፈስ መጊሶም። ብኻልእ ወገን ቤት ፅሕፈት ሃማማትአ ነቶም ኣብቲ ወፍሪ ዝሳተፉ ዘለዉ ተምሃሮ ኣብ ዝተፈላለየ መድያት ዘተኮረ ኣነቓቕሒ መደባ ሰሪዑ የተግብር ከም ዘሎ ሓላፊቲ ቤት ፅሕፈት ኣቶ ሙሳ መሓመድ ስዒድ ገሊፆም። ንመሰሰኒ ማዕከን ሕድሪ ሰማዕታትን ምንባይ ስድራ ስዋኣትን ገንዘባዊ ወፈያ ከም እተገብረ ሚኒስትሪ ዕዮን ማሕበራዊ ድሕነትን ሓቢሮም በዚ መሰረት ኤርትራውያን ተቐማጦ ኤድመንተንን ከባቢኣን ካናዳ 157993 ናቕፋ ኤርትራውያን ተቐማጦ ከተማ ኦሮብሩ ሽወደን ድማ 12830 ክሮነር ንመሰሰኒ ማዕክን ሕድሪ

ብሰማእታት ወፊዮም። ብዘይካዚ ነበርቲ ጀርመን ዝኾኑ ዜጋታት 199357 ዩሮም ኣስማቶም ክጥቀስ ዘይደልዩ ዜጋታት 10,000 ዶላር ኣሜሪካ ማሕበረኩም ኤርትራውያን ኣብ ጁብለ ሽወደን 4,000 ዶላር ኣሜሪካ ተቐማጦ ሉዘርን ስዊዘርላንድ 41229 ናቕፋ ማሕበረኩም ኤርትራውያን ኣብ ኖርሾ ፒንግን ከባቢኣን ሽወደን 34795 ናቕፋ ነበርቲ ሽወደን ዝኾኑ ክልተ ዜጋታት 1440 ዶላር ኣሜሪካ ከምኡውን ስሙ ክጥቀስ ዘይደለየ ዜጋ 12,000 ናቕፋ ንምንባይ ስድራ ስዋኣት ኣበርኪቶም። ዝስዕብ ዜና ሃገራት ወፃኢ እዩ። ንምክትታልኩም ደጊምና ብኸብሪ ንዕድም። ዜና ወፃኢ ኣሜሪካ ንዲፕሎማስያዊ ርክባት ዝያዳ ዓድል ንምፍጣር ኣብ ልዕሊ ኢራን ከተካይዶ ዝቐነየት መጥቃዕትታት ከም ዝወንዘፈቶ ኣፍሊጣ። ኢራን ብወገናን ተመሳሳሊ ምክንያት ኣብ ልዕሊ ዕላማታት ኣሜሪካ ከተካይዶ ዝፀንሐት ናይ መልሰ ግብር መጥቃዕትታት ደው ከም ዘበለቶ ገሊጻ ኣላ። በዚ መሰረት ንክልተ ሳምንታት ዝቐፀለ ፅዑቕ ምልዋጥ መጥቃዕትታት ካብ 26 ሓምለ ጀሚሩ ሃዲኡ ከም ዘሎ ጸብጻባት ዞባ ማእከላይ ምብራቕ ሓቢሮም። ኢራን ነቲ ወጥሪ ንምህዳእ ብመንገዲ መንጎኛታት እወንታዊ ገስጋስ ከም ዘለዎ ዝተቐሰቶ ዲፕሎማስያዊ ርክባት ይካየድ ከም ዘሎ እውን ሓቢራ ኣላ። ከም ኣካል ናይቲ ዲፕሎማስያዊ ምንቅስቓሳት ላዕለዎት ሰመዚ ኢራንን ዖማንን ኣብ ከተማ ጣህራን ተራኺቦም ክዝትዩ ከም ዝቐነዩ እውን ተፈሊጡሎም። ፕሬዚደንት ዶናልድ ትራምፕ ኢራን ብመጻቦ ሆርሙዝ ንዝሓልፋ መራኸብ ተጠቂዕ ከም ዘላ ብምውቃስ ብ13 ሓምለ ኣብ ልዕሊኣ ሓድሽ መጥቃዕትታት ድሕሪ ምብጋሱ ሓለዋ ሰውራ ኢራን ኣብ ዞባ ማእከላይ ምብራቕ ኣብ ልዕሊ ዝርከብ ረብሓታት ኣሜሪካ ናይ መልሰ ግብሪ መጥቃዕትታት ከም ዘካየደ ዝፍለጥ እዮም። እዚ ሓድሽ ምልዋጥ መጥቃዕትታት ኣብ ክልቲኡ ወገን ሰብኣውን ነዋታውን ክሳራታት ከውርድን ከሎም ኣብቲ ከባቢ ንዝፀንሐ ወጥሪ ድማ መሊሱ ኣጋዲድዎ ቀኒሎም። ፕሬዚደንት ዶናልድ ትራምፕ ንኪባ ንምግባጥ ንዘለዎ ጥሙሕ ብትሪ ከም ዝኾንኖ ፕሬዚደንት ኪባ ሚግዌል ዲያስ ካነል ሓቢሮም። ተደጋጋሚ እገዳታት ኣሜሪካ ኣብ ልዕሊ ህዝቢ ኪባ ፀቕጢ ንምፍጣር ናይ ጎበጠ ዓላማ ንምውቃዕ ዝዓለመ ምዃኑ እዩ ፕሬዚደንት ዲያስ ካነል ወቒሶም። ኣሜሪካ ነዚ ኣብ ፈለማ 2026 ኣብ ልዕሊ ቬንዙዌላ ዘካየደቶ ወተሃደራዊ ወፍሪ ኣብ ልዕሊ ኪባ እውን ክትደግሞ ከም እትኽእል ከተጠንቅቕ መፅናሓ ዝፍለጥ እዮም። ካብ 1960ታት ኣብ ልዕሊ ኪባ ቆጠባዊ እገዳ ወሲና ዘላ ኣሜሪካ ተወሳኺ ፀቕጢ ንምፍጣር ካብ ዝሓለፈ ቀረባ ኣዋርሕ ናብቲ ሃገር ንዝለኣኽ ነዳዲ ከም ዝዓገተቶ ዝፍለጥ እዮም። እቲ በይናዊ ዘይሕጋዊ ስጉምቲ ንባሕበረ ቆጠባዊ ፀገማት ህዝቢ ኪባ መሊሱ ከም ዘኽረሮ ጸብጻባት የረድኦም። ሓያሎ ሃገራት ኣብ ልዕሊ ኪባ ጸኒዑ ዘሎ በይናዊ ቆጠባዊ እገዳ ኣሜሪካ ንኽልዓል ተደጋጋሚ ጻውዒት ከቕርባ ምጽንሐን ዝፍለጥ እዮም። ፕሬዚደንት ፈረንሳ ኢማኑኤል ማክሮን ኣብ ምግታእ ሓደጋ ኣባርዕ ዘተኮረ ህፅፁ ርክብ ሎሚ 27 ሓምለ ምስ ሚኒስትራት ሃገሩ ኣካይዶም። እቲ ርክብ ነቲ ኣብ ታሪክ ፈረንሳ ካብ ዘጋጠመ ተመሳሳሊ ሓደጋታት ዝሓየለ ምዃኑ ዝተጠቕሰ ባርዕ ንምቁፅፃር ክግበር ብዛዕባ ዘለዎ ሰብኣውን ነዋታን ወፍሪ ዘተኮረ ምዃኑ ተገሊጾም። ፕሬዚደንት ማክሮን ክሳራታት ናይቲ ሓደጋ ንምንካይ ዝካየድ ዘሎ ስርሒት ክሰፍሕን ሰራዊት ኣበርክትኡ ክዕዝዝን ኣብቲ ርክብ ጸዊዕሎም። በቲ ባርዕ ኣብ ፈረንሳ ዛጊት ልዕሊ 45,000 ሄክታር ጫካ ክህመኽን ከሎም ኣስታት ርብዒ ሚልዮን ሰባት ከም እተመዛበሉ ጸብጻባት ሓቢሮም። ኣብ ሰፊሕ ክፋል ስጳኛ ተኸሲቱ ብዘሎ ተመሳሳሊ ሓደጋ ባርዕ መሮር እውን ልዕሊ 40,000 ሄክታር ጫካ ከም እተሃሞኸን ኣማይት ኣሸሓት ካብ ኣባይቶም ከም ዝተመዛበሉን ተገሊጹሎም። ክልተን ሃገራት ባርዕ ቅድሚ ሳልስቲ ህፁፅ ናይ እዋን ሓደጋ ድንጋጌ ከም ዝኣወጃ ኣይርስዓን። ፈረንሳ ኒክሌሳዊ ኣፅዋራ ናብ መሻርቲ ሃገራት ንምውዳት ተካይዶ ንዘላ ምንቅስቓሳት ተሪር መልሰ ግብሪ ከም ዝወሃቦ ሩስያ ኣጠንቂቓ። እዚ ዝግለጽ ዘሎ ፈረንሳ ኒክሌሳዊ ኣፅዋር ኣብ ካልኦት ኤውሮጳውያን መሻርክታ ክተኽሎ መደብ ከም ዘለዋ ክትሕብር ኣብ ዘላትሎ እዋን እዮም። እቲ ውጥን ጸጥታ መሻርክቲ ሃገራት ንምውሓስ ምዃኑ ዝገልጽ ፕሬዚደንት ኢማኑኤል ማክሮን ብቐዳምነት ኣብ ፖላንድን ፊንላንድን ክትክል ከም ዝኽእል ኣብ ዝሓለፈ ወርሒ ምእማቱ ዝዝከር እዮም። ወተሃደራዊ ምንቅስቓሳት ፈረንሳ ኣካል እቲ ሃገራት ኤውሮጳ ከካይድኦ ዝፀንሐ ኣንጻር ሃገሩ ዝቐንዐ ንጥፈታት ምዃኑ ዝወቐሰ መንግስቲ ሩስያ ንምዕባለታቱ ይከታተሎ ከም ዘሎን መልሰ ግብሪ ከም ዝህበሉን ገሊጹሎም።
ሩስያ ኣብ ልዕሊ ወተሃደራዊ ስጉምቲ ክትወስድ ውጥን ከም ዘለዋ ዝኸስስ ዘሎ ኔቶ ምስ ሩስያ ኣብ ዘዳውብ ከባቢታት ንዘካይደ ወተሃደራዊ ምንቅስቃሳት ኣዛይድዎ ከም ዘሎ ዝፍለጥ እዮም። ንኔቶ ንምጥቃዕ መደብ ይኹን ድሌት ከምዘይብላ እትገልጽ ሩስያ ግና ኣባላት ናይቲ ኪዳን ተኽታኺ ወተሃደራዊ ንጥፈታት ካብ ምክያድ ክሕየባ ክትፀውዕ ጸኒሓላ። ምስ ፍሕፋሕ ኔቶ ቀንዲ ጠንቂ ናይቲ ካብ 222 ዝቕፅል ዘሎ ኩናት ዩክሬን ምዃኑ ጸብጻባት ይጠቕሶም። እስራኤል ኣብ ወሽመት ቃዛ ተካይዱ ብዘላ ያሬታ እስራኤል ኣብ ወሽመት ቃዛ ተካይዱ ብዘላ ወተሃደራዊ ወፍሪ ንዝዓነወ ትሕቲ ቅርፂ ዳግም ንምህናፅ ልዕሊ 7 ቢልዮን ዶላርን ካብ 7 ክሳብ 15 ዓመታት ግዜ ከም ዘድሊ ውድብ ሕብራት ሃገራት ኣሚቶም። እቲ ኣብ መወዳእታ 223 ዝተጀመረን ዝቕፅልን ዘሎ ወተሃደራዊ ወፍሪ ንምዕባለታት ወሽመጥ ብ77 ዓመታት ንድሕሪት ከም ዝመለሱ ኦም ክኢላታት ዝጠቕሱ ዘለዎም። በቲ ናይ ምስ ፍሕፋሕ ኣጀንዳ ዘለዎ ወፍሪ ዛጊድ ልዕሊ 73,000 ሰባት ክቐተሉን ከለዉ ልዕሊ 170,000 ከም ዝቆሰሉ መላእ ህዝብት ወሽመጥ ድማ ከም እተመዛበለ ጸብጻባት ይረድኦም። ድሃዮም ዘይተረኽበ 10 ሸሓት ብምህላዎም ዝተጠቒሱ ዘሎ ሰብኣዊ ክሳራታት ትሕቲ ግምት ምዃኑ ምስቲ ወሽመት ቅርበት ዘለዎም ወገናት ይገልጾም። ወተሃደራዊ ምስ ፍሕፋሕ እስራኤል ካብ ቀንዲ ጠንቂ ቅጥልውላው ማእከላይ ምብራቅ ምዃኑ እዩ ዝሕበር ዘሎም። ብሪጣንያ ካብ ኤውሮጳ ሕብረት ድሕሪ ምውፃኣ ቅጠባኣ ብዓመታዊ ብኣስታት 100 ቢልዮን ዩሮ የንቆልቁል ከም ዘሎ ጸብጻባት ሓቢሮም። ጃምላ ሃገራዊ እቶታ ብኣስታት 800 ከም ዝነከየ ዝተቐስቶም ጸብጻባት ናብቲ ሕብረት እትገብሮ ሰደድ ብ16,000 ካብቲ ሕብረት እትገብሮ እታዊ ድማ ብ23,000 ከም ዝጎደለ ኣረዲኦም። ብዘይካዚ መጠን ወፍሪ ብኣስታት 18,000 መጠን ኣፍራይነት ከዓ ብልዕሊ 400,000 ከም ዝነከየ ተገሊጾም። እዚ ከምዚ ኢሉ እንከሎ ድሕሪ እቲ ናይ ምፍልላይ ግዜ ኤውሮጳዊ ሕብረት እውን ዓመታዊ ክሳብ 15 ቢልዮን ዩሮ ይኸስር ከም ዘሎ ክኢላታት ቁጠባ ይጠቕሶም። ብሪጣንያ ኣብ ወርሒ ጥሪ 2020 ካብ ኤውሮጳዊ ሕብረት ብወግዒ ከም ዝወፀት ኣይረሳዓን። ዜና ንምዛም ቀንዲ ነጥብታት ክደግመልኩም፣ ኣባላት መበል 39 ዙርያ ሃገራዊ ኣገልግሎት ካብ ኩለን ዞባታት ናብ ሳዋ ወሪዶም። ሓደጋታት ተሽከርከርትን ሳዕቤናትን ንምክልኻል ተጠቀምቲ ፅርግያ ሕግታት ትራፊክ ከኽብሩ ፀውዒት ቀሪቦም። ኣብ ንኡስ ዞባ ሓመልማሎ ትካላት ጥዕና ንምምዕባልን ዝህብዎ ኣገልግሎት ንምሕያልን ተዘትዮም። ኣሜሪካ ንዲፕሎማሲ ርክባ ዝያዳ ዓድል ንምፍጣር ኣብ ልዕሊ ኢራን ከተካይዱ ንዝቐንየት መጥቃዕትታት ኣወንዚፋቶም። ፕሬዚደንት ትራምፕ ንኪባ ንምግባት ዘለዎ ጥሙሕ ብትሪ ከም ዝኾንኖ ፕሬዚደንት ኢማኑኤል ዳያስ ካነል ሓቢሮም። ፕሬዚደንት ፈረንሳ ኣብ ምግታእ ሓደጋ ባርዕ ዘተኩረ ህፁፅ ርክብ ምስ ሚኒስትራት ሃገሮ ኣካይዶም። ዜና ተዛዚሙሎ ሰናይ ምሸት።

0: ትምባል ስለ ዝመረጸ
1: አብይ አህመድ ድንክ ነው። የፖለቲካ ድንክ፣ የሁሉም ነገር ድንክ ነው። ወይ ጸበል ወይ ህክም ያምሮ ህክምና ሆስፒታል ነው የነበረበት ሰው
2: ተጨፈጨፈ። አንድም ቦታ ፈቀቅ ማድረግ አልቻለም። አንድ ክፍለ ጦር ያመጣል ያስገባል ይጨፈጨፋል፣ ሌላ ክፍለ ጦር ያመጣል ያስገባል ይጨፈጨፋል።
0: ሰነዳዊት ፊልም አብ ኤሪ ቲቪ አብዚ መደብ መራሕቲ ስርዓት ብልጽግናን መሰልቶምን ብምስምስ ኣፍ ደገ ባሕርን ዝሓስብዎ ዘይሕጋዊ ምስፍሕፋሕን ዕላምኦምን ኣብ ልዕሊ ኤርትራን ኤርትራውነትን ዘለዎም ኣመለኻኽታን ስነ ልቦናን ካብ ቃላቶም ክንከታተል ኢና።
3: ሰንዓፈን ኣልፈን እምባሶራን ተቆጣጥረን ክሎስት መንደፈራ ነበር ውግያ ሲደረግ የነበሩ
4: ኣርካን ሲቪል ነው ስራውም ሌላ ነው። ግን ያው ኣልብሰ ኮ ይሆነ ኮ
0: ጻድቃን ሲቪል

0: ኢሉ ስርሑ ኻሊእ እዩ ፅሩራታት ስለ ዝነበሮ ብኡ ይፅዋዕ
1: ክሻብ ስመራ ኢና ንኸድ ማለት ሻዕብያ ሰይ ነቃብሶ ኣለና ዝብል መደብ እዩ ነይሩና ግን ኣይኮነን
0: ትምባል ስለ ዝመረፀ ፅላሊ ኣባላት ብልፅግና ኣብቶም ዓበይቲ ጥራይ ከይተሓፅረ ናብቶም ታሪክ ኤርትራን ኢትዮጵያን እንዶ ዘይብሎም ተባሂሉ ኢሎም ዝምድሩ ደቀም ውን ሰጊሩ ኣሎ
2: የኢትዮጵያ መከላከያ ሰራዊት ማስጠበቅ ኣለበት የሚባለው ዳር ድንበር
0: ሰራዊት ኢትዮጵያ ክሕልዎ ዘሎ ወደብ ካብዚ ጎቦዚ ካብቲ ሩባቲ ካብቲ እምነቲ ምምላስ ኣይኮነን ናይ ኢትዮጵያ ሃገራዊ ረብሓ ክሳብ ዘለዎ እዩ ዶብ ዝበሃል
2: የኢትዮጵያ ብሔራዊ ጥቅም እስካለበት ድረስ ነው ዳር ድንበር
3: አሰብ የሚባለው ወደብ ራሱ ሲሰራ ዲዛይንድ ሲሆን
0: ዓሰብ ዝበሃል ወደብ ክስራሕን ክሰኣልን ከሎ ብፍሉይ ንኢትዮጵያ ከገልግል ተባሂሉ ወይ ድማ ካብ ዓፈር ክሳብ ኣብዚ ንኸገልግል ተባሂሉ እዩ ተሰሪሑ
3: ብጀርባዊ በኩል ግመልም ኣገኘ
0: ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤዲ ቲቪ ረቡዕ 925 ምሸት ድሕሪ ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 1250 ቀትሪ ድሕሪ ዜና ትግርኛ ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤዲ ቲቪ

0: ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብ ዝሓለፈ ሰሙን ኣብ መዘርግሒ ንቑጥታት መርበብ ሓበሬታ ሸባይ ዳትኩም ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ፣ ኤርትራ ሓዲሳ፣ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣቶኪራ ትዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ጋዜጣ ሓዳስ ኤርትራ ብዘይካ ሶኒ መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርኛ እያ። ዋና ኣሳናዳኢ ብርሃነ ምሕረታብ፣ ምክትል ኣሳናዳኢ ዓብደልቃድር ኣሕመድ፣ ቦርድ ምስንዳ ዮሴፍ ሃይለማርያም፣ ሙሉ ብርሃን፣ ሃብተ ገብርኤል፣ ተስፋ ኣለም የማነ፣ ሙሴ ገብረ ዝጋብሄር፣ ሌይኣውት ፍርቱና ኤፍሬም፣ ትንሱእ ፍስሐየ፣ ሳምራዊት ሃብተ፣ ሰሎሜ ኣፈወርቂ።
1: ሪፖርታጅ ምርኢት ስነ ጥበብን ስእላዊ ውርሻታት ገልን ኣብ ቀፅሪ ኤክስፖ ቀሪቡ ኣሎ። ናብቲ ኣዳራሽ ኣብ ዝኣተናሉ ፈለማ ዝተዓዘምናዮ ብኣህዱታት መራኸቢታት ሕክምና ስነ ፅሑፍ ከምኡውን ስንቅን ዝተዳለዉ ብዙሕ ነገራውን ስእላዊ ምርኢት ነይሩ። እቲ ንሰውሮ ኤርትራ ማእከል ዝገበረ ትሕዝቶ ዝነበሮ ኣዳራሽ ኣብ ዝተፈላለየ ግዜያት ካብ ሰብዓታት ክሳብ ናፅነት ከም መራኸቢ ዘገልግላ ዝነበራ ማልያ ዘይብለን ሬድዮ ርክባት ኣብ ግዜ ቃልሲ ዝነበራ ዝተፈላለያ መፅሄታት፣ መፅሓፍቲ፣ ጋዜጣታትን ብቋንቋታት ትግርኛን ዓረብን መበገሲ መሳርሕታት ሙዚቃ ኣሃዱ ስንቂ ኣብ ግዜ ቃልሲ ነተፈጥራውን ሰብ ዝሰርሖን ከበድቲ ፅንኩራትን እዋናት በዲሁ ስንቂ ናብቲ ወጋእቲ ኣህዱታት ንምብፃሕ ዝኸፍሎ ዝነበረ መስዋትን ዝሓለፎ ዝነበረ መስገድልን ከምኡውን ድሕሪ ናፅነት ኣብ ልምዓትን ልእላውነት ሃገር ምውሓስን ዝተሰርሐ ቅያ ዘንፀባሪቕ ነይሩ ተጠቂሱ። ኣብ ዓምዲ ባህልን ስነ ጥበብን ብርኩት ሕትመት መፅሓፍቲ ኣብ ትሕቲ ዝብል ኣብ ዘን ዝሓለፋ መዓልትታት ብብዙሕ መፅሓፍቲ ተሓቲሙስ ናይ ምልላይ መደባት ክካየደሉ ቀኒዩ። ሓንቲ መፅሓፍ ንምልላይ ቦታ ክንሕዝ ናብ ሲነማ ሮማ ምስ ደወልና ረቡዕ፣ ሓሙስ፣ ዓርቢ ትሑዝ ምዃኑ ምስ ተነገረና ኩሉ ንምልላይ መፅሓፍቲ ድዩ ወይስ ንኻልእ ኣጋጣሚ ክንብል ሓተትና። ኩሉ ንመፅሓፍቲ ዝብል መልሲ ረኸብና። ዓርቢ ሞ ዳርጋ ንክልተ ወርሒ ዝኸይድ ትሑዝ ምዃኑን ፈለጥና። ብዝሒ ዝሕተም መፅሓፍቲ ዓብ ዛዕባ ስነ ጥበብ ካብ ዝኸውን ኣይወሓደን። ማዕረ ማዕሪኡ ዋጋ ከቢሩና ክሕሰብሉ ኣለዎ ዝብል ምሕፅንታ ይቐርብ እዩ። ከም ዕድመ መርዓ ናብ መደብ ምልላይ መፅሓፍ ጌድካ ግድን ክትገዛ ኣለካ ዝብል መረዳእታ ስለ ዝማዕበለ ገንዘብ እንተዘይብልካ ናይ ዘይምኻድ ልምኒ እንዳተጠረየ ብምምፁ ሳሕዊ ተሳተፍቲ ከጋጥም ይረአዩ። መፅሓፍቲ ሲፈርሎ ግን ነንብቦ ኣለና ዲና ባህሊ ንባብና ከመይ ዘሎ ይፍረ ጥራይ ዘንብቦ ከይስእን ወዘተ ዝብሉ ዕላላት ፈቕድኡ ዘለዉ እዮም። ኣብዛ ዓምዲ ተጠቂሶም ካብ ዘለዎ ሓደስቲ መፅሓፋት መጋርያ ናይ ኮሎኔል ኣስረስ ኢሳቅ፣ መምህር ኣስረስ ተሰማ ታሪክ ሂወቶምን ስነ ጥበባዊ ጉዕዞኦምን 1934 ክሳብ 215 ዘርእስታ፣ ብዘመንፈስ ሃይለ ዝተፅሓፈት ስነ ልቦና ደቅና ዘርእስታ፣ ብመምህር ዘካርያስ ዘሚካኤል ብተመሳሳሊ ንውሽጣዊ ሕማማትን እትድህስስ ከምኡውን ስየ 333 ዝተሰሜት መፅሓፍ ምስ ኣንበብቲ ተላልየን፣ ማሰን መልቀስን ወዲ ወይኒ ዘርእስታ ማሰኛ፣ ኣልቃሳይን ገጣማይን ወዲ ወይኒ፣ ፀሓይ ፍኖ ዛንታ ኤርትራዊ መንነትን ፅንዓትን ዘርእስታ ብተኽለ ወልደ ስላሴ ዝተፃሕፈት፣ ኣውሎን መልቀስን ክልተ ኣርሑ ዘርእስታ ብመሓሪ ዕዋ ሚካኤል ጠዊል ዝተዳለወት መፅሓፍ ተጠቂሰን። ኣብ ዓምዲ ሸባብ ንኡስ ዓምዲ ሓሳባት ካብ ቤትና ዝረሓቐት ቤትና ኣብ ትሕቲ ዝብል ኣብ ታሪክ ናይ ሓንቲ ሃገር ንመንነት ሓድነትን ልእላውነትን ዘውሕስን ዝተፈላለየ ትካላት ክህሉ ይኽእል እዩ። ኣብ ኤርትራ ልዕሊ ሳዋን ዜጋታት ብማዕረ ናይ ምህናፅን ምኽስኳስን ተራ ዝተፃወተ ትካላላ ምባል ኣፀጋሚ እዩ። ከም መርኣያና እዚ ቅድሚ ሕደት መዓልትታት መበል 38 ዙርያ ሃገራዊ ኣገልግሎት ሓደ ታሪካዊ መድረኾም ዛዚሞም ክምረቐን ከለዉ ዝስዕብ ዙርያ ድማ ድሮ ናብቲ መሰረት ሓድነት ዝኾነ ማዓስከራ ምጓዓዝ ይርከብ። እዚ ምስጋር እዚ ምስክር ቀጻልነት ወለዶታት ጥራይ ዘይኮነ ኤርትራ ንዘለዋ ናይ ምኸተን ፅንዓትን መሰረቱን ዘንፀባርቕ እዩ። መደብ ሃገራዊ ኣገልግሎት ኤርትራ ሓደ ካብቶም ቀንዲ ኣዕኑድ ሃገራዊ መንነትና እዩ። ኣብዚ ዝሓለፈ ዓመታት ብዙሕ ፈተናታትን ብድሆታትን ኣጋጢሞዎ እኳ እንተኾነ ሎሚ እውን ከም ቀደሙ ፅኑዕ ሓይሉ ኮይኑ ይቕፅል ኣሎ። ኣብዚ ውልቃውነትን ስስዓን ዝዓብለሎ ዘመናዊ ዓለም ከምዚ ዝኣምሰለ ዓብዪ ሃገራዊ መደብ ምውናን ኣብ ምህናፅ ድዱል ሃገራዊ መንነት ዘለዎ ተራ ንካልኦት ህዝብታት ዓብዪ ትምህርቲ ዘመሓላልፍ እዩ። ብዙሓት ሃገራት ናይ ገዛ ርእሰን ሓድነት ክዕቅባ ዜጋታተን ብሃገራዊ ኣተሓሳስባ ክሃንፃ ይፅገማየን። ከም ውፅኢቱ ድማ ኣደዳ ውሽጣዊ ግርጭትን ሕንፍሽፍሽን ክኾና ምርኣይ ካብ ከባቢና ከይረሓቕና እንረኽቡ። ኣብ ተመክሮና ብመንገዲ ሳዋ ዝሃነፅናዮ ብቑዕ ውድብን ድልዱልን ትካላት ድማ ንኩሉ ኤርትራዊ ዜጋ ብፍላይ ድማ መንእስያት ኣብ ሓደ ሃገራዊ ቅኒት ክሰምር ሓበራዊ መረዳእታ ከማዕብል ንምትከላትና ዝዓበየ መሳርሒ ዝኸውን ፀጋ ሰብ ክንሃነፅ ዕዙዝ ተራ ዝነበሮን ዘለዎን እዩ። ነዚ ሃገር ናይ ምህናፅ ዕላማ ክውን ኣብ ምግባር ንዝሓለፈ 32 ዓመታት ብኣማይታ ሻሒ ዝቕፀሩ መንእስያት በዚ ሃገሮም መስመር ሓሊፎም እዮም። ኣብ ዝቕንያ ድማ ኣባላት 39 ዙርያ ናብ ሳዋ የምርሑ ኣለዉ ተጠቒሱ። ስእላዊ መግለፂ ምርኢት ፌስቲቫል 226 ቁሸ ዞባ ደቡባዊ ቀይሕ ባሕሪ። ኣብ ዓምዲ ጥዕና ዘይንቡር ድኻም እንታይነቱን ጠንቅታቱን ተዳሲሱ ይፀንሓና። ድኻም ሰብነት ብሰንኪ ኣእምሮውን ኣካላውን ፀገማት ጥዕና ክፍጠር ይኽእል እዩ። ዘለካ ሕማም ንምክታል ዝውሰድ ስሩዕ መድሃኒት ሕዱር ቃንዛ ወዘተ እውን ገለ ካብቶም ድኻም ሰብነት ክስማዓና ዝገብሩ ጠንቅታት እዮም። ነቲ ጠንቂ ብግቡእ ምልላይ ሓደ ካብቲ ነቲ ፀገም ንምፍዋሱ ዝቐለለ ዝገብሮ መንገዲ እዩ። ክልተ ዓይነት ድኻም ሰብነት እዮም ዘለዉ፣ ኣእምራውን ኣካላውን። ክልቲኦም ዝተፈላለዩ እኳ እንትኾኑ ብዙሕ ግዜ ግና ብሓንሳብ እዮም ዝኽሰቱ። ምሕር ኣካላዊ ሃልኪ ዘለዎ ሰብ ኣእምሮ ክደክም ንቡር ስለ ዝኾነ ሓደ ሰብ ኣካላዊ ድኻም ዝህልዎ ነቲ ተደጋጋሚ ዝዓዩ ስራሕ ክፍፅሞ ዓቐብ ክኾነ ይረአዩ። ንኣብነት መዓልታዊ ናብ ስራሓሉ ክፍሉ ክበፅሕ ንውሕ ዝበለ መሳለሊ ይጥቀም እንተነይሩ ንምድያቡ ክኸብዶ ወይ እናዕረፈ ክድይቦ ይረአ። ናይዚ ምልክት ኣብ ጨዋዳታቱ ዝፍጠር ድኻምን ቀንዛን እዩ። ኣእምራዊ ድኻም ዘለዎ ሰብ ኣብ ሓደ ነገር ኣተኪሩ ከድህብን ከስተብህልን ይፅገም። ምትኻስን ምፍዛዝን ናይዚ ምልክታት እዮም። ሓደ ስራሕ ንቑሕ ኮንካ ክትዓዮ ስለ ዘይትኽእል ክተሳልጦን ብግቡእ ክትፍፅሞን ትሽገር ይርከቦ። ሪፖርታጅ ስነ መመረቕታ ተምሃሮ ኮሌጅ ምህንድስና ቴክኖሎጂ ማይ ነፍሒ።
0: ጋዜጣ ኤርትራ ሓዲሳ ብዘይካ ሶኒን ረቡዕን መዓልታዊ ትሕትም ጋዜጣ ውሽጢ ሃገር ናይ ቋንቋ ዓረብያ። ዋና ኣሰናዳይ መሓመድ ኑር ያሕያ፣ ምክትል ኣሰናዳይ ሃዋ ሱሌማን ዓብደልቃድር፣ ዜና ወፃኢ ዓረቢ መሓመድ ጌታ፣ ሌኣውት ኑራ ዑስማን መሓመድ፣ ፋጥማ ሕመድ እድሪስ።
1: ሪፖርታጅ መበል 19 ዙርያ ስነስርዓት መምረቕታ ተምሃሮ ኮሌጅ ሕርሻ ሓመልማሎ። ጸብጻብ ንጥፈታት ቁሸ ዞባ ደቡብ ኣብ ቀጽሪ ኤክስፖ ፌስቲቫል ኤርትራ ስነ ጥበብን ባህልን ተመላልዩ ዝዓበየሉ ሃና ጽባይታ ብዝብል ተገሊጹ። ኣብ ዓምዲ ሳሕያ ወኣሳር ታሪኻዊ ድሕረ ባይታ ኣብ ከተማ ምጽዋዕ ዝርከቡ ኣብ ስነ ህንጻዊ ውርሻ ዝተመዝገቡ ህንጻታት ሰፊሩሎ። ኣብ ዓምዲ ማሕበራዊ ዕቤት ህፃናት ከም ጻዕዳ ወረቐት ተፈጢሮም ዝበዝሐ ክፋል ባህርያቶም ብኣተዓባብኦም ዝጽሎ ምዃኑ ተገሊጹ ይርከብ። ስእላዊ መግለጺ ፌስቲቫል ኤርትራ 226 ኣስመራ። ኣብ ዓምዲ ዛዕባ ሎሚ ታሪኻውን ሕጋውን መሰረታት ቀይሕ ባሕሪ ቀሪቡ ይጸንሐና። ኣብዚ ዝሓለፈ ቀረባ መዓልትታት መራሒ ብልጽግና ሃገሩ ምስ ቀይሕ ባሕሪ ዘለዋ ታሪኻዊ ምትእሳር ኣመልኪቱ ኣብ ዘስምዖ መደረ ኢትዮጵያ ንኣሽሓት ዘመናት ዘመሓደረቶ ቀይሕ ባሕሪ ዝሰኣነትሉ ቀንዲ ምክንያት ኣብ ውሽጥና ዘሎ ስንፍና እምበር ረብሓን ድሌትን ኢትዮጵያ ዶ ክብል ዝኽእል ሓይሊ ስለ ዘነበረ ስለ ዘሎ ወይ ስለ ዝህሉ ኣይኮነን ዝብል ክትዓ ኣቕሪብሎ። ቅድም ቀዳድም እቲ ንኢትዮጵያ ንኣሽሓት ዘመናት ቀይሕ ባሕሪ ኣመሓደራቶ ዝብል ምስምስ ብታሪኻዊ መርትዖታት ዝድገፍ ኣይኮነን። እታ ሎሚ ዘላ ዘመናዊት ሃገረ ኢትዮጵያ ብዶባታን ብፖለቲካዊ መዋቕርን ብዘመናዊ መልክዕ ክትቆም ጀመረት ኣብ መወዳእታ 19 ክፍለ ዘመን

0: ኣብዋን ሃፀይ ምኒልክ ካልኣዩ ቅድሚ ዝእዋን እዚ ዝነበረ ታሪክ ክንርኢ ከለና እቲ ኣብ ጥንታዊ ግዜ ዝነበረ ስልጣን ኣክሱም ንቕርብ እዋን ኣብ ኣድሊስን ከባቢን ቁፅፅር ነይሩ እኳ እንተኾነ እዚ ስልጣን እዚ ምስ ናይ ሎሚ ዘመናዊት ኢትዮጵያ ቀጥታዊ ፖለቲካዊ ቀፃልነትን ምትእሳርን ዘለዎ ኣይኮነን። ስልጣን ኣክሱም ካብ ዝፈርስ ንድሓር ድማ ኣብዚ ዞባ እዚ ዝነበሩ ዝተፈላለዩ ኣካላት በዓላዊ ምሕዳርን ፖለቲካዊ ስልጣንን ክሃምጡ ፀኒሖም እዮም ተጠቂሱ። ኣብ ዓምዲ ፀጋታት ባሕሪ ንግዳዊ ምግፋፍ ዓሳ ተዳሲሱ ይርከብ። ንግዳዊ ምግፋፍ ዓሳ ናይ ማይ ፀጋታት ክፋርየሉን ክነብረሉን ዝኽእል ኣከባቢ ክዕኑ ካብ ዝኽእሉ ምግፋፍ ዓሳ ኣብ ቅድሚት ይስራዕ። ሂወታውያን ክነብሩሉን ክፈርዩሉን ዝኽእሉ መሳፍሮታት ይዕኑ። ካልእ ዝተፈላለየ ጎሓፋት ኣብ ማያት ውቅያኖሳትን ባሕርታትን ብምጉሓፍ ኣከባቢ ከም ዝብክል ይኸውን። ብከለ ከዓ ሂወታውያን ንክጠፉ ባይታ ይፈጥር። ነቶም ዘድልዩ ዓሳታት ንምግፋፍ ብኣማይታ ሸሓተውና ዝቁፀሩ ካልእ ፀጋታት ኣከባቢ ብምጉሓፍ ዝዓበየ ዕንወት ኣከባቢ የውርድ። ንኣብነት ውድብ ምግብን ሕርሻን ከም ዝሕብሮ 25 ሚታዊት ካብቶም ዝግፈፉ ዓሳታት ብጌጋ ተገፊፎም ናብ ባሕሪ ዝጓሓፍ እዮም። እቶም ኣብ ዕዳጋ ትሑት ብቕዓት ዘለዎምን ትሑት ዓቐን ዘለዎም ተባሂሎም ዝጓሓፉ ኣብ ዝተጠቕሰ ሚእታዊ ዝተጠቓለሉ እዮም። ብተወሳኺ ቀኒ መንበሪ ምዕቆብን መፍረይን ዝኾነ ዕምባባታት ባሕሪ ስለ ዝዓኑ ኣብ ምቕያር ኣከባቢ ልዑል ኣለታዊ ፅልዋ ይፃወት። ስለዚ ንግዳዊ ምግፋፍ ዓሰ ኣብ ኣከባቢ ስነ ማሕድሮ ዘውርዶ ሃስያ ምሕር ልዑል ብምዃኑ ኣቐልቦ ክወሃቦ ዘለዎ ዓይነት ምግፋፍ ዓሳ እዩ ይርከቦ። ኣብ ዓምዲ ሪፖርታጅ ቁሸ ዞቦታትና መርኣያ ክብርታትና ዝብል ዛዕባ ሰፊሩ ይርከብ። ኣብ ፌስቲቫል እቲ ዝበዝሐ ነጋርያን ዘለዎ ማለት ህዝቢ ደቂ ሒዙ ዝወር ዝብሎ ቁሸታት ዞባታትና እዩ። ኣብ ቁሸ ዞቦታትና ነፍሲ ወከፍ ቁሸት ናተ ዓለም እዩ ዘለዋ። ግን ከዓ ኩለንተን ዓለማ ተደማሚረን ሓንቲ ዓለም ሓንቲ ዓባይ ዓለም ይቑማ። ነፍሲ ወከፍ ነናተን ምስጢር ኣለወን። ሕጂ እውን ተደማሚሩ ሓደ ምስጢር እዩ ዝኸውን። ነፍሲ ወከፍ ቁሸትካ ናታ ባህልን ልምድን ትርዑን ትሕዝቶን ኣለዋ። ተደማሚሩ ድማ ሓደ ባህሊ የቕውም። እቲ ኣሃዛት ንሓደ ሕዱ ተጠማሚ ሚሮን ተዘርዚሩን ብዘይፍተኽ ፈትሊ ንሓደ ነገር ይገልጽ። ንናይ ነፍሲ ወከፍ ምስልን መንፈሳዊ ውህደት ብሄራትና የንፀባርቕ። ሽዱሽተን ዞባታትና ነናተን ቁሸታት ኣብ ሓንቲ ቐፅሪ ምድኳነን እምበር እተን ሽዱሽተ ንፅል ባህልታትን ምስጢራትን ተደሚሩ ሓደ ንምዃኑ እዩ። እቲ ቢደጋላ ቆርበት እዩ፣ እቲ ሓርቢ ቆርበት እዩ። ብብሌን ፀዋዓዮ ብኩናማ ብትግርኛ ፀዋዓዮ ብሳሆ እቲ እንታይነቱ ዝልወጥ ኣይኮነን ሓደ እዩ። ኣብ ነንበይኑ ቦታን ኩርናዕን ምስ ተቐመጠ ግና ዘይውሃድ መንነት ዘለዎ ይመስል ይኸውን። ኣብ ሓደ ቀፅሪ ምስ ተረኸበ ግን በዓል ሓደ መንነት ምስጢርን ምዃኑ ይንፅር እሞ ኣብ ሓደ ቅርዓት ምርኻቡ ዓብ ውህደት ይፈጥር። ፌስቲቫል ደቂ ሓደ ልቢ ፌስቲቫል ውህደትን ስኒትን ስለዝኾነ ተጠቂሱ። ኣብ ዓምዲ ልቦናን ፍልስፍናን መበልሻም ናይ ክፋል ፅፈት ስራሕ ዓወት ማለት ውድድር ህቡብነት ዘይምዃኑ ኣይዘንግዕ። ስራሕካ ብቐንዱ ምስኻ ዝተኣሳሰር እዩ። ክንዝኾነ ቅድም ቀዳድም ሓላፍነት ክትወስደሉ ዘለካ ንስኻ ባዕልኻ ኢኻ። ኣብ ስራሕካ ርእቶን ሃናፅን ንቐፌታ ናይ ካልኦት ሰባት ኣገዳስነቱ ኣብ ምልክት ሕቶ ዝኣትኳ እንተዘይኮነ ኣብ ምምማይን ሚዛንን ኣብ ምሕላውን ክትሓምቕ የብልካን። ገለ ሰባት ኣነ ብስርሐይ ኣቓልቦ ሰባት ክስሕብ ኣይደልን እየ። ኣቓልቦ እንተዳስሒበ ብኡ ንብኡ ማልያ ዘይብሎ መወዳደርቲ ክቃፀፁ ዮም። ምእንቲ ኣነ እንታይ ከም ዝሰርሕ ዘለኹ ሰባት ከይፈልጡ ትሕቲ ራዳር ክበርየ ዝደሊ ክብሉ ይስምዑ እዮም። እዚ ሓደ ካብ መንገዲ ዓወት ክኸውን ይኽእል እዩ። የግዳስ ኣብ ትሕቲ ራዳር ንነዊሕ ግዜ ክትበርር ኣይትኽእልኒ ኢኻ። ከም ሳዕቤኑ ናብ ጠርዚ ዓወት ክትሓኩር ክግመካ እዩ። ንቐፌታ ከይዘንበካ ክተወግድ ብምፍራሕ ጥራይ ኣድቦ ሰባት ክትስሕብ እንተይዘድልኻ ንገዛ ርእስኻ ከይትምዕብል ሓሊኽካ ኢኻ ትሕዛ። ኣብ ሓደ ደረጃ ተሸኺላ ከም ተርፉን ክትገብረ ኢኻ። ሓደ ሰብ ብነቐፌታ ከይጥቃ ዝርዕድ እንተኮይኑ ኣብ ክንዲ ንቅድሚት ንድሕሪትዩ ዝጥመት ይርከቦ። ስእላዊ መግለፂ ምርኢት ፌስቲቫል 2026 ቁሾ ዞባ ጋሽ ባርካ ቀሪቡሎ።
1: ጋዜጣ ሓዳስ ኤርትራ ወትሩ ረቡዕ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግሪ እያ። ዋና ሰነዳኢ መሓመድ እድሪስ፣ ሌኣውት ዛህራ ዓሊ፣ ፋጥና ኣደም።
0: ኣብ ዓምዲ ተቕሪር ሪፖርታጅ መኽፈቲ ፌስቲቫል ኤርትራ 2026 ኣስመራ ቀሪቡሎ። ኣብ ዓምዲ ደልኣባብ ዝኽሪ ሰንዓፈ ትማልን ናይ ሎሚ ምዕባለታትን ዝድህስስ ዛንታ ፈሊሙ ይርከብ። ኣብ ዓምዲ ዓማር ሳዋ ማእከል ትምህርትን ጅግነትን ዓቕልን ዝድህስስ ትሕሶ ይጸንሐና። ኣብ ዓምዲ ምንስጅል ፍጻሜታት ፌደሬሽን ካብ ትድላ ክሳብ ኣስበሃ 1955-1956 ታሪካዊ መወከሲ ፈሊሙ ይርከብ። ስእላዊ መግለፂ ማህረጃን ኤርትራ 2026 ቀሪቡሎ። ኣብ ዓምዲ ፍሬ ካድም ዕውትን ፃዕራምን ሓረስታይ መልኣከ ቅለታ ምስ ብዙሕ ተመክሮታቱ ተላልዩ ይርከብ። ኣብ ዓምዲ ሸባብ ኣብ ቦንበር ማሕበር መንእስያትን ተምሃሮን ኤርትራ ኣቶ ሳልሕ ኣሕመድን ጉዕዞ ማሕበር ኣብ 35 ናይ ናፅነት ዓመታት ኣመልኪቱ ዝሃቦ መብርሂ ሰፊሩሎ። ኣብ ዓምዲ ሕብሪ በሮ ካብ ኣገደስቲ ዕለታት ኣብ ታሪክ ኤርትራ ልቦና ሓዘል ትሕሶታትን

0: ፍንሽኽታን ቀሪቦም ንረክብ ኣብ ዓምዲ ፈንወዓዳት መድረኻት ህይወት ካብ ደርፍታት ቀዳሞት ሰፊሮም ይጸንሑና።
1: ጋዜጣ ሓዳስ ኤርትራ ኤርትራን ፕሮፋይል ወትሩ ረብዑን ቀዳም እንትዳሎ ጋዜጣ ውሽጢ ሃገር ናይ ቋንቋ እንግሊዝኛ እያ። ዋና ኣሰናዳይ ኣማኑኤል መስፈን፣ ምክትል ኣሰናዳይ ሲራክ ሃብተ ሚካኤል፣ ሌይ ኣውት ኣዝመራ ብርሃነ፣ ቤተልሄም ታደሰ፣ ሞናሊዛ የማነ።
0: ኣብ ዓምዲ ሪፖርታጅ መኽፈቲ ፌስቲቫል ኤርትራ 2026 ቀሪቡሎ። ኣብ ዓምዲ ስፖትላይት ቀዋሚ መትከልን መርገፅን ኤርትራ ንሰላም ምትሕጋዝን ልእላውነትን ዝገልጽ ትሕዝቶ ይጸንሐና። ኣብ ዓምዲ ካልቸር ኤንድ ኣርትስ ካብያታዊ ምግብታት ኤርትራ ጥሕሎ ተላልዩ ይርከብ። ኣብ ዓምዲ ኦፒንዮን ፌስቲቫል ኤርትራ ውሽጣዊ ቱሪዝም ኣብ መድረኽ ዘለዎ ተራ ተዳሲሱ። ኣብ ዓምዲ ኪዩኤንኤ ጉዕዞ መንነትን መቐይሮን ዛንታ ክልተ ኣሕዋት ኣባላት መበል 38 ዙርያ ሃገራዊ ኣገልግሎት ድሌ ተስፋ ንድርያስን ልዋም ተስፋ ንድርያስን ካብ ዞባ ኤድመንተን ካናዳ ናብ ሰባ ተላልየን ይርከባ። ኣብ ዓምዲ ርእቶ ሕማም ባሕሪ ጠንቂ ውድቀት ድሕረትን ድኽነትን ዝብል ትሕዝቶ ይጸንሐና። ሎሚ ህዝብታት ዞባና ሕሉፍ ታሪክ ዝኣክል ስለ ዝምሃሮም ነቒሖም እዮም። ብፍላይ ህዝቢ ኢትዮጵያ ድሕሪቲ ኩሉ ዝኸፈሎ ከቢድ ዋጋን ዝኸሰሮ ግዜን ዕድላትን ንልቦንኡ ዝያዳ ልቦና ደሪዕሉ እዩ። በዚ ምክንያት ምኽሪ እውን ኣይድልዮን። ዕሸል ስርዓት ብልጽግና ዛዕባ ካብ ውሽጢ ናብ ግዳም ንምቕናዕ ዘሎ ጉዳይ ባሕሪ ፍሽኽ ኣቢልዎ እምበር ቁም ነገር ወሲዱ እዝነይሃቦን። ብዓብኡ ግን ሕርያ ህዝብታት ዞባና ኣብ ሓደ ዓውዲ እናዓሰለዩ ዝመጽ ዘሎ ድሕር ደጊም ደም ምፍሳስ ይኣኽለና። ሰላማዊ ጽምድዩ ሕርያና ብጸቢ ፖለቲካዊ ኣይንናቖትን ብዘይከውን ባህግታት ሕልምታትን ኣይንህውትትን ንሓይልታት ግዳም ኣይንኸድምን እናበሉ ህዝብታት ቀርኒ ኣፍሪቃ ብኩሉ ሸነኻት መኸትኦም ኣተርዒኖም ኣለዉ። በዚ ድማ ሓጺር ዝዋቕቱ ምሕቋን ሰጊርካ ሕርያ ሰላም ህዝብታት ቀርኒ ኣፍሪቃ ተዓዋቲ ምዃኑ ከም ፀሓይ ቀትሪ ድሙእ ኮይኑሎ ተጠቒሱ። ኣብ ዓምዲ ቁጠባን ዋኒንን ቺፕስ ምፍራይ ኣገዳሲኡ ግና ኣይናይ ቺፕስ ዝብል ዛዕባ ተላዓሉ ይጸንሐና። ብኣጠቓላሊ ምፍራይ ናይ ኮምፒተር ቺፕስ ዝጠለቦ ደረጃ ክእለት ብመንጸሩ ድማ ናይ ዝፈጥሮ ልዑል ደሞስ ከምኡውን እቲ ዝድመር ክብሪ ልዑል ብምዃኑ ዝርከቦ መክሰብን ዝድርኾ ናይ ስራሕ ዕድላትን ዝበለጸ ምዃኑ ምግንዛቡ ኣይጸግምን። ማዕር ማዕረዚ ቁጠባዊ ረብሓ ድማ ፖለቲካውን ድሕነታውን ረብሓ ዝርከቦ እዩ። እዚ ከዓ እስትራቴጂያዊ ጠመተ ሃገራት ናብዚ ዓውዲ ክኸውን ካብ ዝድርኽ እዩ። ነዚ ንምትግባር ድማ ምቕያሕ ወይ እውን ነቲ ካልእ ፅላት ምንናኣስ ዘይምዃኑ ምግንዛብ የድሊ። ካልእ ኣቓልቦ ዝደሊ ጉዳይ ካ እዚ ኢንዳስትሪ ኣቐዲመን ብዝተጠቕሳ ኩባንያታት ሃገራትን ዝተባሕተ ምዃኑ ቤን እሞ ክእቶ ዝብል ገታእሲ ክፍታ እዩ። እንተኾነ መፈጠር ናይዚ ኢንዳስትሪ ኣሜሪካ ምዃና ዋላ እኳ እንተገለጸት ነተን ድሕረን ዝተጸንበረኣ ኔዘርላንድን ጃፓንን ደቡብ ኮርያን ታይዋንን ከምኡውን ነዛ ሎሚ ስጋኣት ኮይና ዘላ ቻይና እውን ምዝካር ኣገዳሲ እዩ። ነዚ ዓወትካ ብዝድርኽ ምክንያታት ብመንፅር ፅላት ክረአ እንከሎ ንመስንዕ ዝተዋህበ ኣተኩሮ ሓደ ክኾኑ እንከሎ ብመንፅር ትምህርቲ ምዝረአ ድማ ኣብ ቴክኒካውን ሞያውን ከምኡውን ኣብ ስነ ፍልጠት ቴክኖሎጂ ምህንድስናን ቁፅርን ብዝተገብረ ወፍሪ ምዃኑ ይግለጽ ተጠቒሱ። ኣብ ዓምዲ ሪፖርታጅ ቅብኣታትና መግለፂ ታሪክናን ጅግነትናን ምዃኖም ተነፂሩ። ሃገራዊ ታሪክ መግለፂ ሚዛንን ክብረትን ሓደ ህዝቢ እዩ። ብዓይኒ ታሪክ ኩሎም ህዝብታት ሓደ ዓይነት ሚዛን ዝውሃቦም ኣይኮኑን። ነዚ መዘና ኣልቦ ቅያን ጅግነት ኤርትራውያን ዝምስክር ድንቂ ፍጻሜታት ኣብ ውሽጢ ዝሓቆፈ ታሪክ ኣብ ምዕቃቡ ናብ ዝቕፅል ወለዶታት ኣምስጋሩን ድማ ሓላፍነት ኩሉ ዜጋ እዩ። ኣብ ቀፅሪ ኤክስፖ ቀሪቡ ዘሎ ውፅኢት ዝተፈላለዩ ጥፈታት ድማ ንታሪክናን መንነትና ዘጉልሕን ሕድሪ ሰማእታትና ኣፅኒዕና ዝያዳ ክንሰርሕ ዘተባብዑ ይርከቦ። ኣብ ዓምዲ ሸባብ ሰዋ ብዓይኒ ኣጋይሽ መጽሔት መንእሰይ ኣብ ትሕቲ ዝብል ጦብላሕታ ደቂ ሰዋ በብዝሮም ኣብ ዘጥረይዎ ንህይወት ዝቕይር ተመክሮ ገሊፆም ይርከቡ። ኣብ ዓምዲ ስድራ ቤት ጠንቅታት ወልፍን ሳዕቢናቶን ተዳሲሱ ይጸንሐና። ወልፍታት ኣብ ህይወት ሰባት ቆምቲ ቅድሚ ምዃኖም ብዝተፈላለዩ ጠንቅታት ተጸልዮም ክምዕብሉ ተኽእለሎ። ካብቶም ንምምዕባል ወልፍታት ጠንቂ ዝኾኑ ምክንያታት ገለ ንምጥቃስ ፅልዋ መዛኑ፣ ፅልዋ መቕርብን፣ ስድራ ቤትን፣ ፅልዋ ፊልምታትን፣ ደርፍታትን፣ ስነ ኣእምራዊ ፀገማት ወዘተ ምጥቃስ ይከኣል። ወልፊ ካብ ቁፅፅር ወፃኢ ኣብ ዝኾነሉ እዋን ንቡር ንጥፈታት ሰባት ሓሊኹ ብምሓዝ ኣካል ዘይተለለየ ፀገማት ኣብ ምግባሮም ተራ ይፃወት። ሮበርት ኬስለር ዝተባሃለ ምሁር ስነ ሕብረተሰብ ካብ ዩኒቨርሲቲ ሚችንጋን ነዚ ኣመልኪቱ ክዛረብን ከሎ ድሕሪ ህይወት ሰባት ኣብ ምሕማስ ዓብ ተራ ዝተፃወት ወልፍታት ሕማቅ ኣመልን ኣብ ግዜ ህፃናትን ክትትና ዝድለ መፍትሒ እንተዘይረኺቡ ሰባት ዓቕሚ ኣዳምን ሄዋን ምስ ኣኸሉ ካብኡ ንምልቃእ ከቢድ ዋጋ ይኸፍሉ ክብል የመልክት። بدرجة علم أشجرت بهينم كابزت قص ولفتات كمت كشجرة لعل الكوم الكلام مستح حشش النت قمار تتك أمنت حشش لعل نبرت تتك أمنت تكنولوجيا وفريات تلفزيون موبايل فيديو جيم إنترنت كمبيوتر تتك أستيوم أزام ولفتات باعقوم مفتح تزير خيبهم كبير مزاز بمسعب عبي ودك سب كبير تفعت يسعبو كفوسو

ኣብ ዝድልየሉ እዋን እቶም ግዳያት ናይዞም ወልፍታት ዝኾኑ ሰባት ካብኡ ንክለቐቑ ከቢድ ዋጋ ይኸፍሉ ተጠቒሱ። ስእላዊ መግለፂ ምርኢት ፌስቲቫል 226 ቁሾ ዞባዓን ሰባ ቀሪቡ ኣሎ። ኣብ ዓምዲ ሚንሁና ወሁናክ ጉጅለ ተመራመርቲ ኣብ ኣካላት ዘእሰር ዝዕጠቕ ሮበርት ከም ዝመሃዙ ተሓቢሩ። ድሙ ቤት ፅሕፈት ቀዳማይ ሚኒስተር ብሪጣንያ ምስ ሓድሽ ቀዳማይ ሚኒስተር ምንባር ትለማመድ ከም ዘላ ተገሊጹ። ኣብ መፍረ ፋሽን ዛራ ዝፈርዩ ዘለዉ ኣብ ታሕተዋይ ክፋሎም ገፋሕቲ ዝኾኑ ብናይ ሞት ስረታት ዝፅዑ ሓደስቲ ዲዛይን ኣዝዮም ኣካታዕትን ጠንቂ ሓደጋታትን ኮይኖም ምህላዎም ተሓቢሩ። ሓንቲ ነፍሶ ጾር ካብ ሓንቲ እንቋቑሖ 4 መናቱ ክትወልድ ምኽኣላት ተገሊጹ። ክልተ ኣሕዋት ኣብ ዝተፈረሸ ኣባይቲ ኤርቢኤንቢ ናይ ቅድሚ 10 ዓመት ናይ ስድረን ስእሊ ተሰቂሉ ምርካበን ኣብ ማሕበራዊ መራኸቢታት ተቓሊሑ። ሪፖርታጅ ቁሸ ዞባ ደቡብ ወቅዕ ባሕሪ ሃብታም ብባሕሪ ሃብታም ብምድሪ ቀሪቡሎ። ኣብ ዓምዲ ኣልቢኣ ዓለምናን ነበርታን ኣጋጢሞም ዘሎ ፀገማትን ፀዓት ክሊማዊ ለውጥን ተዳሲሱ ይርከብ። ስእላዊ መግለፂ ምርኢት ፌስቲቫል 226 ቁሸ ዞባ ደቡብ ወቅዕ ባሕሪ ቀሪቡሎ። ኣብ ዓምዲ ጥዕና ማዕድናት ንኣካላትና ዝህቦ ጥቕምታት ተዳሲሱ። ኣካል ስጋ፣ ፍረታትን ኣሕምልትን ኩሎም ትሕዝቶም ማዕድን ኣለዎም። ኣብ ኣካላትና ዝርከቡ ብሚልዮና ዝቕፀሩ ንኣሽቱ ውህዮታት ብግቡእ ከዓብን ስርሖም ከሰላስሉን ናይ ግድን መኣዛ የልዮም። መኣዛ ብመንገዲ ቫይታሚን፣ ካርቦሃይድሬት፣ ማዕድንን ስብሕን ይግለጽ። እዞም መኣዛታት ሰብነትና ባዕሉ ብዘፍርዮም ወይ ካብ ምግቢ ዝረኽቦም ክኾኑ ይኽእሉ። ኣብዚ ጽሑፍ እዚ ማዕድናት ንሰብነትና ዝህቦ ጥቕሚ ክንዝርዝር ኢና። ሰብነትና ጥዕንኡ ሓሊ ብፅቡቅ ክቕፅል ናይ ግድን ማዕድን የድልዮ። እቶም ንሰብነትና ናይ ግድን ዘድልይዎ ዓይነት ማዕድን ኣገዳሲ ማዕድናት ኢሴንሻል ሚነራልስ ተባሂሎም ይግለጹ። እዞም ኣገደሲ ማዕድናት እዚኦምን ሰብነትና ክወስዶም ብዘለዎ ዓቕን ኣብ ክልተ ይምቀሉ። ግዙፍ መጠን ማዕድን ማክሮ ሚነራልስ ከምኡውን ንዑስ መጠን ማዕድን ማይክሮ ሚነራልስ ክልቲኦም ማዕድናት ንኣካላትና ኣዝዮም ኣገደሲ እኳ እንትኾኑ ክንወስዶም ብዘለና ዓቕን ግድን ይፈላለዩ። ካልሽም፣ ፖታሽም፣ ሶድዮም፣ ፎስፎረስ፣ ማግኔዚየም፣ ክሎራይድን ሳልፈርን ካብቶም ንኣካላትና ብግዙፍ ዓቐን ዘገድሱ ማዕድናት እዮም። ኣይረን፣ ዚንክ፣ ሰልዩም፣ ማንጋነስ፣ ኮፐር፣ ኣዮዲን፣ ኮባልትን ፍሎራይድን ድማ ንኣካላትና ብውሕድ ዓቐን የድልይዎ። ክልቲኦም ዓይነት ማዕድናት ግና ንኣካላትና ኣዝዮም ኣገደስቲ እዮም። በዘይብኦም ጥዕና ዘለዎ ሂወት ክንመርሕ ዝከኣል ኣይኮነን ይርከቦ። ኣብ ዓምዲ ትንተና ዜና ኩናት ኢራን ኣብ ቁጠባ ሃገራት ወሽመጥ ዓረብ ዘውርዶ ዘሎ ሃስያ ተገሊጹ ይርከብ። ከምቲ ብቐጻሊ ዝግለጽ ኢራን ኣብ ልዕልተን ንኣሜሪካ ክለ ኣየረን መሬተንን ክጥቀማሉ ፍቓድ ዝሃባ ሃገራት ዓረብ ሰፊሕ ናይ መልሰ ግብሪ መጥቃዕትታት ክተካየድ ጸኒሐያ። እዘን ጎረባብቲ ኢራን ዝኾና ኣብ ልዕሊ ሰጠቕሲ ሃገራት ዓረብ ንኣሜሪካ ፍቓድ ድሕሪ ምሃብን ኣብዘን ዝሓለፈ 4 ኣዋርሕ ዋሽንተን ብመንገዲየን ኣቢላ ኣብ ልዕሊ ኢራን መጠነ ሰፊሕ ወተሃደራዊ መጥቃዕቲ ኣካይዳያ። በዚ ኣንባር ኢራን ከም መልሰ ግብሪ ናይቲ ውሳነ ኣብ ልዕሊ ዘን ኣብ ልዕሊ ተናብዘን ሃገራት ዝርከብ ወተሃደራዊ መዓስከር ኣሜሪካ ጽዑቕ ናይ ድሮናት ሚሳይላት ደብዳብ ክተካይድ ጸንሐት። ከምዝዝከር ኩናት ኢራን ቅድሚ ምጅማሩ ኢራን ንጎረባብታት ተሪር መጠንቀቕቲ ኣመሓላሊፋ ነይራያ። ምክንያቱ ኣሜሪካ ንኢራን ክተጥቃዓ እንተኮይና ንኽሊ ኣየር መሬትን ባሕሪ ናይተን ኣብቲ ከባቢ ዝርከባ ሃገራት ዓረብ ተጠቂመያ ክተረኻኽበለን ትኽእል። ምክንያቱ ካብ ኣሜሪካ ናብ ኢራን ዘሎ ርሕቐት ኣዝዩ ነዊሕ ብምዃኑ ንልላዊ ግዝኣተን ክሊ ኣየር ናይዘን ሃገራት ዓረብ ከይተጠቀምካ ናይ ሚሳይላት ድሮናት መጥቃዕቲ ክተካይድ ዝከኣል ኣይኮነን ይርከቦ። ኣብ ዓምዲ ሪፖርታጅ ዓመት መፀ ነገዳን ፌስቲቫል ብህንጠይነት ዝፅበይዎ ቁሸት ፊልም ተዳሲሳት ፀንሐና። ኣብ 224 ንመጀመርያ ግዜ ዝቆመት ቁሸት ፊልም ሎሚ ዓመት እውን ሳልሳይ ግዜ ዝተፈላለዩ ኣገደስቲ ትሕሶታት ኣቕሪባ። ኣብ ቁሸት ፊልም 5 ኤግዚቢሽናት እዮም ቀሪቦም። ንሳቶም ድማ ኩርናዕ ፌስቲቫል ፊልም፣ ሲነማቶግራፊ፣ ሜኪን ፊልም፣ ኣልባሳት ሜክኣፕ ኣብ ፊልም እዮም። ብካልእ ሸነኽ እውን ሴሚናር ፊልም ዝተካየደ ኮይኑ ኣብ ፊልም ዘተኮረ መፅናዕታዊ ፅሑፍ ምክፋል ተመክሮን ብዝተፈላለዩ ስነ ጥበባውያን ቀሪቡ። ኣብ ቁሸት ፊልም ዝተካየደ ኤግዚቢሽናት ምስ እንምልከት ኩርናዕ ፌስቲቫል ፊልም ንፈለማ ግዜ ካብ 21 መጋቢት ክሳብ 29 መጋቢት 2026 ዝተካየደ ፌስቲቫል ፊልም ኣስመራ ዝገልጽ እዩ። ክሳብ 50 ዝበፅሓ ፊልምታት ኣብ ዝተፈላለዩ ሲነማታት ከም ዘቐረባ ድማ ኣቕራብ ናይቲ መደብ እዮም ንጉሰ ጠቒሱ። ንሴነማቶግራፊ ኣመልኪቱ ጸብጻብ ዘቕረበ ሴነማቶግራፈር ሴማዊ ኣልኣዛር ድማ ሴነማቶግራፈር ወይ ዳይሬክተር ስእሊ፣ ቪድዮ ግራፈር፣ ካሜራማን ፈሊኻ ዘይምፍላጥ ጸገም ከም ዘለዎ ይገሊጹ። ህዝቢ ንኹሎም ካሜራማን ዩዱ ዝፅውዖም። ይኹን እምበር ሓደ ሴነማቶግራፈር ኣብ ልዑል ባጀት ፊልም ሕጊ ተኸቲሉ ቋንቋ ከም ዝፈጥሩ ሴማዊ ዘረድ። ነቲ ስእሊ ዓለምለኻዊ ቋንቋ ብምፍጣር ዝገልጽ ሴነማቶግራፈር ወይ ዳይሬክተር ስእሊ ይበሃል። ብብርሃን ብምንቅስቓስ ካሜራን ውህደ ስእልን ኣቢሉኻ ትሕዝቱ ከም ዘንፀባርቂ ዝሕብር። ብዘይካዚ ናይ ሃገርና ዳይሬክተራት ስእሊ ብዓሎም እዮም ስርዓ ሰዓተ ድምፂ ዝቋፃፀሩ። ኩሉ ስራሕ ዳይሬክተር ስእሊ ብመልክዕ ስእልን መፅናዕቱን እዩ ዝካየድ። ኣብ ዓምዲ ማህደር ጀጋኑ ሳልሳይን ዛዛምን ክፋል ወተሃደር ደርግን ልኡኽ

ሻዕብያን ቀሪባ ኣላ። መአከቢና ቤተ ክርስትያን ክኸውን ስለ ዝተሰማዕማዕና ንኣቶ ኪዳነ ኣብኡ ኣብፂሕና ንሃብቱ እዙዝ ክንሕዝ ናብ ገዛ ሃብቱ ምሪሕና፣ ግን ሃብቱ ዕጡቕ ምልሻ ህዝባዊ ግንባር ምንባሩ ስለ ዝተፈልጠ ጥንቃቐ የድልሊ ነይሩ። ኣብዚ እውን እቲ ተቋሚ ኣብ ጎንቲ ኣዛዚ ኮይኑ ናብ ገዛ ሃብቱ እናምልከተ ሓቢሩ። እቲ ኣዛዚ ድማ ንዓይ ምስ ሓበር ነታ ገዛ ተፀጊዕናያ። ሓደ ናይ ሻምበል ማዕርግ ዝነበሩ ካልኦት ወተሃደራትን ካባይ ድሕሪ ኢሎም ብረቶም ዓሚሮም ኣብ ተጠንቀቐ ነይሮም። ሃብቱ ዕጡቕ ሻዕብያ እኳ እንተኾነ ንሓጋዚ ኣቱ ስለ ዝነበረ ንፋለጥ ኢና። ንሱ እውን ወተሃደር ምዃኑ ይፈልጥ እዩ። ነብሰይ ተቆፃፂረ ኣብ ማዕፁ ሃብቱ ኳሕኳሕኩ። ሰበይቱ መን ኢኻ ኢላትኒ። ፍስሃ ሚካኤል ዝበሃል ክፈትኒ ኢልያ። ኮርኔልየስ ስመይ ጠቒሰ ሃብቱ እንታይነተይ ስለ ዝፈልጥ በሪሩ ምእንቲ ክጠፍእ ኮርኔልየስ ዝገበርኮዩ። ድሕርዚ ማዕፆ ተኸፊቱ ወተሃደራቱ ነቲ ገዛ ብጥንቃቐ ፈትሸሞ፣ ግን ሃብቱ ኣይተረኽበን። ሃብቱ ዘይመፅንሑ ብውሽጠይ ተሓጒሰ። ሽዑ ድምፀይ ሰሚዑ ብካልእ መውፅኢ ከም ዝሃደመየ ዝፈልጥ። ሕጂ ምስ ሃብቱ ብዛዕባ እቲ ኩነታት ኣዕሊልና ክንዕልል ከለና ግን ሽዑ ኣብ ገዛ ከምዘይነበረዩ ዝገልፀለይ። ኣብ ገዛ ይሓድር ኣይነበርኩን ምስታ ምውፀይኹም መፂኹም እዩ ዝብለኒ። ስእላዊ መግለፂ ምርኢት ፌስቲቫል ኤርትራ 2026 ቁሾ ዞባ ሰሜን ወቅሕ ባሕሪ ቀሪቡ ኣሎ። ኣብ ዓምዲ ንቑሕ ደመና ጠባይ ሰብ ብኸመይ ክፅናዕ ይከኣል ዝብል ኣገዳሲ ዛዕባ ተዳሲሱ ይፀንዓና። ኣብ ዓምዲ ስምራ ጅህድ ኣብነታዊ ሓረስታይ መላእከ ቀለታት ተላልዩ ይርከብ። ሪፖርታጅ ኣዳራሽ ምርኢት ዞባ ማእከል ቀሪቡ ኣሎ። ኣብ ዓምዲ ሸባብያት ፊልም ፌስቲቫል ኤርትራ መንእሰያ ዝተፈላለዩ ርቃቲ ኣምራ ዝቐስምሉ ባይታ ምዃኑ ተገሊጹ ይርከብ። ስእላዊ መግለፂ ምርኢት ፌስቲቫል 2026 ቁሾ ዞባ ጋሽባርካ ቀሪቡ ኣሎ። ሓፂር ዝኽሪ ህይወት ሓርበኛ ተገዳላይ ሚኒስተር ሰመረ ርእሶም ኣብ ስነ ስርዓት ቀብሩ እተነበበ ቀሪቡ ኣሎ። ሓርበኛ ተገዳላይ ሰመረ ርእሶም ካብ ዩኒቨርስቲ ድሕሪ ምምራቑ ካብ 1970 ክሳብ 1973 ኣብ ዝነበረ ዓመታት ኣብ ዝተፈላለየ ኣብያተ ትምህርቲ ኣስመራ መምህር ከምኡውን ርእሰ መምህር ኮይኑ ሰሪሑ። ኣብ ወንበር ማሕበር መምሃራን ክፍለ ሃገር ኤርትራ ኮይኑውን ንሓፂር ግዜ ኣገልግሉ። ብድሕሪዚ ብፃይ ሰመረ ስራሕ መምህርና ገዲፉ ኣብ ብሕታዊ ትካል ዕደና ኒፖን ሓላፊ ዕድጊ ኮይኑ ንሓደ ዓመት ሰሪሑ። ኣብቲ ግዜ እቲ ብስራሕ ንወፃእ ሃገር ተላኢኹ ልዕሊ 4 ኣዋርሕ ዝወሰደ ዑደት ኣብ ሃገረ ኢታልያ ከም ዝፈፀመ ኣብ መዝገብ ታሪክ ሂወቱ ሰፊሩ ኣሎ። ብፃይ ሰመረ ተምሃራይን ኮሎ ጀሚሩ ከም ኩሎም ናይቲ እዋንቲ መንእስያት ሓያል ሃገራዊ ስምዒትን ናይ ቃልስ መንፈስን ስለ ዘሕደረ ካብ 1972 ክሳብ 1974 ኣብ ዝነበረ ዓመታት ኣብ ምስጢራዊ ውደባታት ኣስመራ ንጡፍ ኣባል ኮይኑ ኣብ ምጉስጓስ መንእስያት ሓያል ስራሕ ዝሰርሕ ዝነበረ ሓርበኛ እዩ። ብፃይ ሰመረ ትምህርቲ ናይ ምቕፃል ልዑል ባህጊ ስለ ዝነበሮ ኣብ 1974 ስርሑ ገዲፉ ናብ ኣሜሪካ ብምምራሕ ኣብ ኦክላሃማ ስቴት ዩኒቨርሲቲ ተፀንቢሩ ጎኒ ጎኒ ትምህርቲ ድማ ኣባል ኤርትራውያን ናፅነት ኣብ ሰሜን ኣሜሪካ ኤናስኣ ብምዃን ሃገራዊ ቃልሲ ቀፂሉ። ትምህርቲ ጀሚሩ ሓደ ሴሚስተር ድሕሪ ምምሃሩ ግና ናብ ሜዳ ቃልሲ ክፅንበር ወሲኑ። በዚ ድማ ኣብ ለካቲ 1976 ካብ ኣሜሪካ ናብ በረኻታት ኤርትራ ብምምፃእ ኣብ ህዝባዊ ሓይልታት ሓርነት ኤርትራ ተሰሊፉ። ሓርበኛ ተገዳላይ ሰመረ ርእሶም ግቡእ ፖለቲካውን ወተሃደራውን ትምህርቲ ድሕሪ ምቕሳሙ ኣብ ሱዳን ኣብ ቤት ፅሕፈት ህዝባዊ ሓይልታት ድሓር ህዝባዊ ግንባር ተመዲቡ። ካብ 1976 ክሳብ 1991 እዋን ናፅነት ድማ ኣብ ሱዳን ኣብ ዕማማት ህዝባዊ ምምሕዳር ዝምድ ናታት ወፃይ ከምኡውን ስራሕ ስለያን ፀጥታን ብዝተፈላለየ ፅሕፈታትን ሓላፍነትን ብልዑል ተወፋይነትን ትግሃትን ተቐሊሱ ይርከቦ። ስእላዊ መግለፂ ስነ ስርዓት ቀርቢ ሓርበኛ ሚኒስተር ሰመረ ርእሶም ኣብ ዓምዲ ሸባብ ህዝቢ ኤርትራ ተኣኪቡ ዝደምቕ በዓል ፅቡቅ ወጅሂ ምዃኑ ተገሊጹ። ሃገራዊ ፌስቲቫል ኤርትራ ናይ ስኒት መድረኺ ካብ ዝብሎ ካልእ ዝዓበየ ረቓሒ ኣብ መንጎ ወለዶታት ዝረአ ባህርያዊ ወጋ ከይተረፈ ዝሕተመሉ ምዃኑ እዩ። ህፃናት፣ ኮቴቴ መንእስያት፣ እኹላ ሽማግለታት ኩሎም ተሳንዮም ክድነቖን ክሕጎስን ይረኣዩ። ኣብ ዓበይቲ ጉዳያት ዝተረዳድኡ ሰባት ብምክንያት ናይ ዕድመ ፍልሊ በበይኖም ኣይነፍሩን እዮም። ኩሉ ከምቲ ሓደ ዘኣኽናፈን ኣዕዋፍ ሓቢረን ይነፍራ ዝበሃሉ እዩ ዝኸውን። ህፃናት መንእስያት ዓበይትን ተታሒዞም ክስዕስዑ ክዕዘቡን ክድነቑን ከለዉ እቲ ረቂቕ ናይ ምውራስ ሰንሰለት ብዘይሰዓቦ ግቶቶ ብስኒት ይቕፅል ምህላው ዘርኢ ተወሳኺ ኣብነት እዩ። መንእስያት ንገመድ ባህልን ያታን ሃገራዊ ታሪክን በቲኾም ይነፍፁ ኣለዉ። ኣብ ዝበሃለሉ ዘሎ ዓለም መንእስያት ኤርትራ ንባህልን ያታን ሕብረተሰቦም ወሪሶም ኣርዒሞምን ካብ ወርስቲ ኣቐበልቲ ንምዃን ከም ዝበቕዑ ብግብሪ የርእየና ኣለዉ። ጥንታዊ ባህልታት ያታን ሕብረተሰብን ኤርትራ ብደቂ 21 ክፍለ ዘመን ከምቲ ዝነበሮ ደጊሞም ኣመሓይሾምን ስለ ዘርኣዩና ክብሪ ይሃቦም ይርከቦ። ሪፖርታጅ ቁሸት ምህዞን ሰንዓን ተስፋ ብሩህ መጻእ ሰፊሩ ኣሎ። ብሌን በረኸት ሱራፌኤል ቀላትን ፍኖት ሰሎሞን ዝተባሃሉ ሰለስተ መንእስያት ንካርታ ኤርትራ ብቱዲን ስሪድ እተላሊ ብዘይ ኢንተርነት እትሰርሕ መተግበሪ ኣፕሊኬሽን ኣማዕቢሎም። እቶም መንእስያት ነታ ካብ ኢንተርነት እኹል ሓበሬታ ብምውሳድ ዘዳለዋ ኤርትራ ንምደሳ

እትሕግዝ መተግበሪ ኣብ ሲቪላዊ ምህንድስና ዓውዲ ጂኦሎጂን ወፍርን ንዝተዋፈሩ ሰባት ብፍላይ ንኩሉ ሰብካ ብሓፈሻ ኣዝያ ጠቃሚት ምዃና ገሊፆም። ንሳቶም ወሲኹም እታ ኣብ ላፕቶፕ እትፀዓን መተግበሪ ኣብ ምስራሕ ዲጋታትን ፅርግያታትን ኣብ ምዕቃን ስፋሓት ሕርሻዊ መሬት ምፍላጥ ኣብ መንጎ ቦታታት ንዘሎ ርሕቀትን ኣብ ምልላይ ቅርፂ መሬት ድማ ኣድማዒት ከም ዝኾነት ኣርድዮም። ሻምቡቆ ኣብ ዝበሃል ጉጅለ ዘማዕብሎ ናይ ትግርኛ መተግበሪታት እውን ካብቶም ኣቃል ቦታ ዓዘብቲ ዝሰሓቡ ኣካል ቁሸት ምህዞን ሰንዓን እዮም። እቲ ብ4 ሰባ ዝቆመ ጉጅለ 5 ናይ ቋንቋ ትግርኛ መተግበሪ ሒዙ ይቀሪቡ። ቀንዲ ዕላሙኡ ኸ ንኤርትራዊ ቋንቋ ትግርኛ ኣብ ውሽጥን ወፃን ንዝነብሩ ኣብ ዝተፈላለዩ ደረጃታት ዕድመ ዝርከቡ ሰባት እናዘናጋዕካ ንምላይ ከም ዝኾነ የረዱ ተጠቂሱ። ኣብ ዓምዲ ተርሙማ ምንዳይ ሓቂ ሳልሳይ ክፋል ፌስቲቫል ቆልዑን ስልዒ ቆልዑን ኣብ ፌስቲቫል ኤርትራ ዝብሉ ትሕሶታት ይፀንሑና። ኣብ ዓምዲ ደቂ ኣንስትዮ ፀብለል ዝብላሉ ክእለታት ዓቅምታትን ተዳሲሶም ህዋሳት ደቂ ኣንስትዮ ጨናታት ኣብ ምሽታት ጣዕምታት ኣብ ምስትምቓር ድምፅታት ኣብ ምስማዕ ኮነ ሕብርታት ኣብ ምላይ ልዕሊ ደቂ ተባዕትዮ ዝሓሸ ብልጫ ከም ዘለዎን መፅናዕትታት ይሕብሩ። ኣብቲ ንናይ ምሽታት ህዋሳትና ዝቋፃፀር ክፋል ሓንጎልና ዝርከቡ ወሃዮታት መትና ወሃዮታትን ኣብ ደቂ ተባዕትዮ ደቂ ኣንስትዮን ብዙሖም ይፈላለዩ። ኣብቲ ናይ ደቂ ኣንስትዮ ብዙሖም ብ50 ሚእታዊት ዝለዓለዩ። እዚ ከዓ ደቂ ተባዕትዮ ክሽትትዎም ዘይክብሉ ሽታ ክሽትታን እንታይነት ዓይነትን ናይቲ ሽታ ክፈልጣን ይኽእልን። ብተወሳኺ ጣዕምታት ሽከራዊ፣ ጨዋ፣ መፂፅ፣ መሪር ወዘተ ኣብ ምስትምቓሩን ደቂ ተባዕትዮ ክወዳድሮን ዝኽእሉ ኣይኮኑን። እቶም ደረጃ ዓለም ዝለዓለ ኣስተማቕርቲ ጣዕምታት ሱፐር ቴስተርስ ዝበሃላው ንሳተንን ኣብ ድምፅን ሕብርታትን ከምኡ ብፍላይ ንተመሳሰልቲ ሕብርታት ፈሊኽ ኣብ ምፍላጥ ነናቶ መግለፂታት ኣብ ምሃብን ልዑል ብልጫ ኣለዎን ይርከቦ። ኣብ ዓምዲ ሚን ሁና ወሁናክ ኣብ ኣፍ ልባ ድዱዕ እናተንቀሳቐሰ ቀታዊ ፈነዋ ዘቐፀለት ኣሜሪካዊት ጋዜጠኛ ሜኒቶፍ ኣቓልቦ ማሕበራዊ ሜድያ ሲሒባ ናይ ዲኤንኤ መፈተሺ ከምዝህያብ ዕለተ ልደት ዝተዋህበ ኣሜሪካዊ ድሕሪ 38 ዓመት ቀንዲ መንነቱ ክፈልጥ ከም ዝኽኣሎ ተገሊጹ። ንናይ እግሪ መጥባሕቲ ኣብ ሕክምና ዝኣተወት ፈረንሳዊት ብቴክኒካዊ ጌጋ 4 ኣስናናት ተኣልዩ ጸኒሕዋ። ወላዲቱ ንምርኣይ ናብ ካሊፎርኒያ ማይ እናሃረመ ዝተንቀሳቐሰ ኣሜሪካ ብሰንኪ ዘጋጥሞ መንከስ ተመን ናይ ልዕሊ ሚሊዮን ዶላር ሕክምና ወፃኢታት ከም ዝሓተተ ተገሊጹ። ሪፖርታጅ ኣዳራሽ ዞባ ሰሜናዊ ቀይሕ ባሕሪ ቀሪብሎ። ሓፂር ዝኽሪ ህይወት ሓርበኛ ተገላላይ ሚኒስትር ሰመረ ርእሶም ቀሪብሎ። ኣብ ዓምዲ ኣልስዋል ኣልባሕርያ መሰላትን ጉባኣትን ሃገራት ኣብ ሃገራዊ ክሊ ባሕሪ ዘነፅር ትሕዝትዎ ቀሪብሎ። ሪፖርታጅ ምርኢት ምድረ ባቡር ኤርትራ ኣብ ቀፅሪ ኤክስፖ ቀሪብሎ። ኣብ ዓምዲ ተቕሪር ኣብ ዝተፈላለዩ ጥዕና ጠቀስቲ ሕሶታት ሰፊሮም ይርከቡ። ስእላዊ መግለፂ ስነ ስርዓት ቀብሪ ሓርበኛ ሚኒስተር ሰመረ ርእሶም። ኣብ ዓምዲ ስፖትላይት ኣብ ኤርትራ ኣብ ዕድመ ፃንሑት ብጥዕና ዝመፀ እወታዊ ለውጢ ተዳሲሱ ይርከብ። ኣብ ዓምዲ ካልቸር ኤንድ ኣርትስ ንምርኢት ያታዊ ጉጅለ ባህሊ ዘዋደቡ ዝምልከት ትሕዝቶ ይፀንሐና። ሃገራዊ ፌስቲቫል ብመግለፂ መንእስያት ኩሎን ዞባታት ሃገርና። ኣብ ዓምዲ ኪንዴ ዶክተር ናታን የማነ ብልዑል ነጥቢ ካብ ኮሌጅ ሕርሻ ሓመልማሎ ብማዕረግ ዶክትሬት ዝተመረቐ ተላልዩ ይርከብ። ዝኸበርኩም ተዓዘብትና ንሎሚ ዝተዳለወ ትሕዝቶ መደብና ኣብ ዝተፈፂሙሎ ሰላም።

ፀሓይ ጭራታታ ናብ መሬት ክትልእኽ ምጀመረት ካብ ዝተፈላለየ ኣንፈዛ ኸተማን ካብዛ ኸተማ ወፃእን ዝመፁ ነጋዶን ዓዳጎን ናብ ዕዳጋ እዛ ኸተማ ይውሕዙ። እቶም ዝተፈላለየ ንብረት ሒዞም ብ4 መኣዝን ዝመፁ ሸቃጦን ዘድልዮም ንብረት ክገዝኡ ዝደልዩ ዓዳጎን ኣብዚ ዕዳጋ ይረኸቡ። ነጋዶ ንብረቶም ሸይጦም ዓዳጎ ኸዓ ዘድልዮም ንብረት ገዚኦም ነናብቲ ዝመፁ ለኣንፈት ክኸዱ ይረኣዩ። እዚ ዕዳጋ ብዕዳጋ ማይ ድማ ይፍለጥ። ሓደ ካብቶም ሰፋሕቲ ዕዳጋታት ሃገርና ምዃኑ ድማ ይእመነሉ።

0: ኣብዚ እዋን እተን ምዝዕዳጋ ተጎዝጊዘን ዝሰርሓ ብቴንዳን ዕንፀይትን ዝተሰርሓ እንዳስዋታትን እንዳሻህታትን ንዓማዊል ብዝስሕብ ምድሪ ቤተን ማይረብሪበን ብምኩስታር ትሕዝተን ቀሪበን ብፍሕሽዋ ግባብ ኣጋይሸን ይፅበያ። ዓማዊል ከዓ ከከም ደስ ዝብሎም እንዳኽስቶ ንዓናይ እንዳኽስቶ ባይ ሓይሽ እናበሉ መሪፆም ናብ ዝምችኦም ገዛ ይኸዱ። ኣብዚ ኣጋጣሚ እቶም ኣፎም ከይከፈቱ ኣንጊሆም ናብዚ ዕዳጋ ዝመፁ ብቕፅበት ናብዚ ቴንዳታት ከላግሱን ከለዉ እቶም ቅድም ስራሕና ክንውድእ ዝበሉ ነጋዶ ይኹን ዓዳጎ ግን ምስ ረፈደዮም ዝመፁ።
1: ኣነ እየርታረቀ ባሃል ተቐማጢት ከተማ ማይ ድማ ብጣዕሚ ብዙሕ ህዝቢ ዘለዋ እያ። በቲምፃእ ናይ ኩሉ ጠርናፊ ዝኾነት ከተማ እያ። ብየማን ምፃእ፣ ብፀጋም ምፃእ፣ ብደንበላ ስመፅእ ዛይ ደኮሎም ኣብዝርከብ ኮታ የለን ነግረካ። ንሕና ድማ ቦቶም በትን ድመፁ ዓማዊል ሓንጎፋ ኢልና ተቐቢልና ከዓ ድራር ኢለትና ድራርና ሒጅና ንገዛና ንመፅእ ፅቡቕ ኣለና መንግስትና የቑመልና ኣነ ስዋ ፀሙቕ ድሮ ወዲ ሰበራ ወሱኻ ስመሩ ዘርህላሰ ዝ እግሩ ዓዱ ኳላ እንዳገርግስ ኩሉ እዚኣ ደይ ትጥርነፍ የለን ፅቡቕ እዩ ዋላ ሓንቲ ጎደሎ ብሉን ፅቡቕ እዩ ድሕር ቢልካ ኩሉ ቅረበና እዩ። ኩሉ ቅርብ ህዝቢ ከተማ ኩሉ ሸቃጣይ ሽጉርቲ ዝቕርብ ሽጉርቲ ቅርብ እኽሊ ዝቕርብ እኽሊ ቅርብ ጤለ በጊዕ ዝቕርብ ጤለ በጊዕ ቅርብ

0: ማሲ ብዙሕ ፅቡቅ እዩ ዝሃልኽ ፅቡቅ ከዓ እዩ ዝቐርብ ብልጫ ዘለዎ ማሲ እታ ሓንቲ ሓሙስ እንዲ ዓዳጋና ነቲ ህዝቢ በትምፃእ ስለ ትእክበልኒ ሓሙስ ካብ ኩሉ ከተማታት ኤርትራ ማይ ድማ መልዕሉ ኣለዋ እየ ክብል ዝኽእል ምክንያቱ ኣብዚ ፅፉ እዩ ዝርከብ።
1: ኣነ ተክላብ እስቴፋኖስ ዝበሃል ዓደይ ከዓ ኣብዚ ፅልማ ዓዲ ሓርቦ ሕጂ ኣነ መምፅአይ ጥሪት ገዚአ መፅአ ነጋዳይ ከ ሕጂ ጥሪት ከቢሮም ኣለው ሕጂ ሎሚ ኣብዚ ዘለናዮ ሰዓት ከቢሮም ኣለው ሕጂ ብዕራይ ናይ መጥረ እቲ ድፀበቐ ስጋብ 14 ንበሎም ኣለና ኣብዚ ስጋብ 14 ማእከላይ 8 ኩን ዝበለ ፅቡቕ እንድሕሪ ኮይኑ ድማ ክሳብ 12 ቀዳማይ ብዕራይ ግን ስጋብ 14 ናይ መጥረ ናይ ስጋ ድማ ከከም ክብደዱ ሕጂ ከቢድ ናይ ስጋት ኮይኑ ስጋ 16 በፂሖም ኣብዚ ሓሙስ ሓሙስ ኩል ሻያ ድመፅእ ዋላ ትኾም ብያ ው ንወርድ ሓደ 20 ዓመት ኣብ ገድሊ ኣላግሸ ፀኒሐ እምበር ቀደም ማይ ድማ ዝኸይተሰርሐ ከሎ ኣብዚ ዳዕረ ከሎ ኣነ ብልነረ ኣብዚ በዚ በጊዕ ንህለት ንብርዶ ይብላ ማይ ድማ ኩሉ እዩ ዝርከቡ በዚ ኣድግነትልካ ንብርዶ ይብላ በዚ ኩሉ ማይ ድማ ፅቡቕ እዩ ንስራሕ ፅቡቕ ስዋዊን ብሓሙሽተ ቅርሺ ኢና ንሰትብ እዚ ኣብ ኤርትራ ሙሉእ ሓሙሽተ ቅርሺ የለን ማይ ድማ ከምትሪኦ ዘለካ ሻይ ኣለዎ ኩሉ ኣለዎ በዚ ደንበላስ ዝኩሉ ደንበላስ ዝኩሉ ክሳብ ኩሉ ስጋብ ታሓቲ ደንበላስ በዚ መፅእ በዚ ዝኩሉ ቋሓይን መፅእ በዚ ስጋብ ተኾምብያ ካብቲ ኾምብያ ተገዚኡ ጥሪት ኣብዚ ዳኣቱ ካብ ሻምብቆ ካብ ኩሉ ተኣራርዩ ናብዚ ኣቱ እዚ ዓዲ እዚኣ ወደብ ትበሃል ነጊረካ ንሰባትና በዚ ካብቲ ኾምብያ ዛ ኩሉ ትመፅእ በዚ ደቂ ምሓሪ ከይተረፈ ሸቃጣይ ትመፅእ መንደፈራ እዚ ኩሉ ስመራ ኣብዚኣ ደይመፅእ ሞ የለን ካብ ሙሉእ ኤርትራ ዳርጋ ሰብ ኣብዚ መፅ
2: ዕዳጋ ማይ ድማ ኣብታ ንዞባታ ደቡብን ጋሽባርካን መራኸቢት ዝኾነት ከተማ ማይ ድማ ተደኩና ስለ እትርከብ ፍርያት ናይ ክልተ ዞባታት ዘይሰኣኖ ዕዳጋ እዩ።
3: ራዋ ሃብቶም ይበሃል ኣካየድ ስራሕ ምሕዳር ከባቢ ዓዲጋ ባየ ኣብዚ ናይ 78 ዓመት ክኸውን ኣብዚ ዕዳጋ 78 ዓመት ክኸውን ሰሪሐ እዎ እዚ ዕዳጋና ካብ ርሑቕ ናይ ጋሽባርካ ካብ ዞባ ደቡብ ዝደልዩን ዝህቡን ማለት ዝገዝኡን ዝሸጡን ስለ ዝመፅዎ ዕዳጋና ብልክዕ ዓብ ዕዳጋ እዩ ኩሉ ቆፂርካ ወይ ናይትውድን ማለት ሲ ብዛዕባ ብእኽሊ እንተኮይኑ በዛ ብዛኣነ ዘለኹዋ እንተርኢና ኩሎም ዓይነት ይእካል ናይ ውሽጢ ሃገር ኩሎም ኣብዚ ኣለዉ ናይ ቅብእ ኣሎ ጥረታት ኣሎ ይእካል ኣሎ ናይ ውሽጢ ሃገር ዝበሃል ጥረታት ብምሉእ ኣብዚ ኣሎ ሕጂ ንኣብነት ኣብዚ ከባቢና ዝፈሪ ማሸላ ዳጉሻ ጣፍ ካብ ከበሳ ናብ ዝገፁ እንደገና ክሸጡ ኢሉ ድመፅእ ሰበረ ዓተር ባሎንጓ ይመፅእ ካልእ ኩሉ ኣብዚ ዘይመፅእ ነገር የለን። ስለዚ ክንዲዚ ኢልካ ክቆፅሮ ሰብ ዝበልዖ ዝኾነ ኩሉ ብዚ ዕዳጋና ኣሎ ብፍርያት ናይ ዝውሽጢ ከባቢና ናይ ንኡስ ዘባና ማሸላ ካብ 8 ክሳብ 9 ብዓይነቶም ዝፈላለዩ ፍኩስ ዝበሉ በብዓይነቶም ካብ 8 ክሳብ 9 ንኺሎ ዳጉሻ 15 በዛ ሕጂ ዝገዝኣ ዘለኹ ጣፍ 21 ክሳብ 22 በብዓይነቶም ስለ ዝኸዱ እዚኦም ጥረታት ካብ ላዕሊ ስለ ድመፁ ሰበረ 20 ባልደንጓ 21 ዓይኒ ዓተር 17 18 ፅቡቅ ኣጋጣሚ ብርስን እውን ኣለና ብርስን 26 ንኽኢሎ ከምዚ ይሽየጥ ስርናይ 17 16 ፈረቓን እውን ንሸይጥ ኢና ደበር ማለት በዚ ብታሕቲ ጋሽባርካ ድመፁና እኽሊ እዮም ደበር 17 16 ፈረቓን ብኺኢሎ ከምዚ ንሸይጥ
2: ነጋዶ ወይ ሸቃጦ ካብ ዝተፈላለየ ኣንፈት ናብ ዝዕምር ተባሂሉ ዝፍለጥ ዕዳጋ ማይ ድማ ይሳግሙ ምስቶም ክዕድጉ ኢሎም ካብ ዝተፈላለየ ቦታታት ናብዚ ዕዳጋ ዝመፁ ዓዳጎ ከዓ ብቐጥታ ይራኸቡ

ሃራይ ስመይ ሃይለ ፀሓይ ሃብተ ይበሃል። ኣብዚ ዓዲ ዓበየ ዳርጋ ብህፃነ መፅ ብዘይ ዓበየ ዕዳጋ ከተማ ማይ ድማ ከምቲ ትሪኦ ዘለካ ምዕሩግ እዩ። ሰፊሕ ዝኾነ ዕዳጋ ኣለዎ። ኩሉ ነገር ከምቲ ትሪኦ ብዙሕ ተገልጋላይን ኣገልጋላይን ዘለዎ ከተማ እዩ ከተማ ማይ ድማ።

0: ስለዚ እንታይ ሞ ኣብዚ እንቋቑሖ ስጋ ብዋላ ዝደለካዮ ኣይትስእኒካኣሎ ብሕሱር ካብቲ ካልእ ከባቢና ወይ ከዓ በዓል ካብዚ ንላዓል ዘሎስ ዝሓሰረ ዕዳጋ ኣለዎ እንቋቑሖ ኹን ደርሆ ኹን ካብቲ ዝተሓተ ኩሉ ኣብዚ ተደሪሩ ዝሓድር ህዝቢ እዩ ማለተይሲ እንቋቑሖ ሸጥካ ዲኻ ቆሎ ሸጥካ ዲኻ ጤል ሸጥካ ዲኻ ብቐጥታ ካብ ወፋራይ ወይ ካብ ዘጥረየ ጤል ትረክብ ደርሆ ትረክብ ከም ማንጉስ ዘይትቡን እንዳኣመሰለ ኣብዚ ከባቢ ኣሎ ማለት እ ዘይትቡን ፈርዩ ኣሎ ዘይትቡን ፈርዩ ኣሎ እዚ ማንጉስ ኣይፈረየን እምበር ካልእ እዚ ቁስጣ ሰላጣ ጉዕ በርበረ ኩማዳረ ብሰፊሕ ኣብዚ ብዙሕ ኣይኮነን ግን ካብ ከበሳ እዩ ድመፅእ ካብ በዓል መንደፈራን ከባቢኡን እዩ ድመፅእ ካልእ ጠለበጊዕ ግን እዚ ብምሉእ ቆላሰረ ጓላ ናይ ኣፈልባ ከይተረፈ ናይ ደንበላስ ዘይደኮሎም ምድሪ ወዲ ሰበራ ብምሉኡ ገለ ብከፊል ናይ በዓል ማይ ምነ ማለት ማይ ኩዖ ንዕበል ደረ ማርያም ሙሉኡ ካብ መረብ ወይ ከዓ ፋዱል ንብሎ ክሳብ ካብ በዓል ከባቢ ሓጋዝ ከይተረፈ ነጆ ዕዳጉ እዩ ብዙ ካብኡ እንዳኣራረዩ ሸቃጦ ናብሮኦም ንክዕብዩ እንዳኣራረዩ መፅኦም ኣብዚ ሰፊሕ ዕዳጋ እዩ ዘለዎ ተላይ ንእዞባ መልቂ ዝሰፍሐ ኣብዚ መፅእ ካብ ዝተፈላለየ መፅእ ካብ ፀሮና ዋላ እንኳ ካብ በዓል ፀሮና ሕጂ ካብ ዓዲ ቀይሕ ሓደሓደ ግዜ ሲ ንመስባሕቲ ዝኾኑ ጥሪት ክገዝኡስ ካብዚ ካብ ዓዲ ቀይሕ ናብዚ መፅኦም በዓል ደቀ ምሓረ እዩ መፅኦም ኣብዚ ዋላ እዱ ክገዝኡ ጥሪት ክገዝኡ ከስብሑ በዓል ደቀ ምሓረ በዓል ዓዲ ኋላ መን እሞ ኣስመራ ኣብዚኣ ትውዕል
1: ኣዝዮ ፍቓዱ ይበሃል ኣብዚ ካብ ዝሰርሕ 2ልተ ዓመተይ ኮይኑ ዕዳጋ ፅቡቕ እዩ ዘሎ ክመደረ ሽጉርቲ ካውሎ ከምኡ ኩሉ ደቂቕ ኣራንሺ ባናና ኩሉ ሒዝና ኢና ንውዕል ኣብዚ ንገዝእ ደኣ ካብኡ ካብ መንደፈራ የምፃልና ዓማዊል ኣለዋና ካብ መንደፈራ የምፃልና ንሕና ካብዚኣተን ካብኣተን ተቐቢልና ካብዚ ንሕና ንሰርሕ ንውዕል እወ ፅቡቕ እዩ ተሓጉሸን በቃ ተሓጓስ ምሸ ስርሕ ውዒልና ንዓተን ንብን ፅቡቕ ሓደ ቅሩብ ዳዓና ትርፍ ኣቢልና ፅቡቕ እዩ ከም እዳገበርና ደቅና ንዕንግል ኣለና ፅቡቕ እዩ ሳላተን ኣታው እዩ ፅቡቕ እዩ ፅቡቕ እዩ
2: ኣነ ዓንዶም ግብሪ ሂወት ይበሃል ዓንዶም ግብሪ ሂወት ገብረስላሰ ይበሃል ኣብዚ ከተማ እዚ ወይ ኣብዚ ዕዳጋ ዝድካየድ ንጥፈታት ናይ ዝተፈላለየ ብእኽሊ ይኹን ብዝተፈላለየ ቐንጠመንጢ ብብዙሕ ነገራት እዚ ዕዳጋ ነካይድ ማለት ብጋሽ ናኣቱ እኽሊ ይካየድ ኣዚ መሸላ ዳጉሻ ዳጉሻ እኳ ድሓን ኣብዚ ከባቢ እውን ኣሎ ብብዝሒ ካብዚ ከባቢ እውን ይመፅእ እቲ ካልእ ግን መብዛሕትኡ ብጋሽ ድመፅእ ኮይኑ ኣብዚ ድማ ንሕና ብኡ መጠን ታሽምዳ ኣበልና ንኸይድ ጥረምሬ ባልደንጓ ኣሎ ሰበረ ኣሎ ዕንዓተር ኣሎ እዚኢታት ዝመስል ብዙሕ መካየዳ ንጥፈታት
3: ኣብ ዕዳጋ ማይ ድማ ዘየለ ንብረት ዳርጋ የለን ብምልኦም ጥረታት ፍረታት ኣሕምልቲ ጠለበጊዕ ከብቲ ካብ ዝተፈላለዩ ኣንፈት መፂኦም ኣብዚ ዕዳጋ ይዓርፉ ንዓዳጊኦም ብዝዕግብ መዳይ በብዓይነቶም ተቐሪቦም ከዓ ንመሸጣ ድልዋት ይኾኑ
4: ኣነ ገብሪወት ቀሺ ኣስራት ትበሃል ኣድራሻይ ዓድወሎ ንዞባ ዓረዛ ምሕዳር ምላ ድማ እንታ ናብዚ ከዓ ጠለበጊዕ ሒዘ መፅእ ክሸይጥ ጠለበጊዕ ፅቡቕ ኣለዎ ከም ኩነታት እዩ ጠለበጊዕ ትዝለዓለ በጊዕ ፅቡቕ በጊዕ እተ ኮይኑ 220 ማለት እዩ እንተ ከከም ኩነታት ኮይኑ ከ ፅቡቕ በጊዕ 6870 ሽየጥ ጤል 6700 ፅቡቕቲ ጤል ትሽየጥ ክሳብ 2000 ትሽየጥ ፅቡቕቲ ላም 11 ትሽየጥ ዕዳጋ ማይ ድማ ናይ ብሓቂ ፅቡቕ እዩ ንዝሸይጥን ንዝገዝእን ፅቡቕ ዕዳጋ እዩ ሙች እዩ ዘድለየካ ክትረኽበሉ ትኽእል ዕዳጋ እዩ ነጋዶ እተ ደኣ ኮይኖም ካብ ሻምቆ ካብ ዕበል ሓድሻ ዓዲ ክሳብ ውንጃሓይ ከይተረፈ ናብ ዕዳጋ ማይ ድማ ይቕርብዎ ሙች ዕዳጋ ማይ ድማ ኣብ መስመር ስለ ዘሎ ዝለዓለ ዕዳጋ ና ኢና ንግምቶ ንሕና ኣብ ማይ ድማ መፅኻ ዝደለካዮ ከም ትረክብ ኣይጠራጠርን ኢኻ ኣብዚ ዕዳጋ ዋላ ሓንቲ ኣብዚ ዕዳጋ መፅኻ ኣብ እንስሳታት ዝኾነ ይኹን ኣይትስእኒ ኢኻ ገመል ኣሎ ብዕራይ ኣሎ ጤል ኣላ ላም ኣላ ኣድግላ ዝኾነ ይኹን ኣብዚ ኣሎ
5: ኣነ ፀጋይ ንግሰ ሓብተ ይበሃል ኣባል ከዓኒ ምስ ሕርሻ እየ ኣነ ግን ኣብዚ መምፅኤ ከዓኒ ብዕራይ ክሸይጥ ኢለ መፅእ ማለት እዩ ኣብዚ ከዓኒ ናይ ብሓቂ ምስ ዘሎ ዕዳጋ

ኣብቲ ዝዋዕለ ዕዳጋ ሸጥና ድዓኒ በዘሊ ዕዳጋ ድዓን ፅቡቅ ሸጠ ማለት እየ። ፍሉይነዳ ብጣዕሚ እቲ ናይ ንግዲ ናይ እንስሳ ዚ ብጣዕሚ ብዝተፈላለየ ቁርናዓት ስለ ዝመፅእ ኣብዚ እቲ ህዝቢ እዩ ኣብዚ ክሸይጥን ኣብዚ ክገዝእን ናይ ብሓቂ እዛ ዕዳጋ ናይ ማይድማስ ብጣዕሚ ፅቡቅቲ ዕዳጋ። እዚኦም መምፅኦም ካብ ጋሽባርካ ኮይኑ ካብ በዓል ኣንተሮ ካብ በዓል ተሆምብያ ካብ ሻምቆ ከምኡ ካብ መልቂ ካብ ጋሽባርካ መብዛሕትኦም ዝመፁ በዚ ካብ ጋሽባርካ እዩ ናይ ብሓቂ ይመፀ ቅድሚ ሕጂ እውን ኣብዚ ፍትን ነርአ ናይ ጣል ይሽቅጥ ነርአ ሕጂ ግን ምዚ ናይ መንግስታዊ ምዃን ግን ቆርባ ቋርፂዮ መሪ ኣነ ይሽቅጥ ነርአ ዚ ይፋሃትን ነርአ እቲ ዕዳጋ እውን ፅቡቅ ናይ ብሓቂ ከምዚ ናይ ማይ ድማ ዕዳጋ የለን ብጣዕሚ ዝምዝገን እዩ ኣብዚ ጀካኦቶት መሪ ክሳራ የብሉ ንሓንዚ ዕዳጋ ፅቡቅ ዕዳጋ እዩ ካብ ደንጀን ትበሃል ኣብዚአ ደንጀን ዘዋዕረዛ

0: ዕዳጋ ማይ ድማ ካብቲ ብብዝሒ ኣብ መዓልቲ ቀዳም ዝካየድ ዕዳጋ ወፂኡ ኣብ መዓልቲ ሓሙስ ዝካየድ ብምዃኑ ካልእ ብልጫ ናይዚ ዕዳጋ እዩ።
1: እዚ ሕጂ ቀደም እንታይ ብሉ ዓበይቲ ብዙ ዓበይቲ ክብልዎ ንሰምዕ ማለት እዩ ሓሙስ ኣይተዘረበትን ዕዳጋ ሓሙስ ኣብ ከባቢና የለን። ቀዳም ረቡዕ እውን የለን ሕጂ ድርብ ኣይኮነትን። ሓሙስ ዝበሃል ዕዳጋስ ኣብ ማሽግሊ ትበሃል ቦታ ኣብ ንእስ ዝበሃል ኣላይጋሽ ኣብ ጓሮ ሓሙስ ኣላ። ስለዚ ኣብዚ ከም ንግደት እዩ ዝኸባብ ድፍለጥ ሓሙስ ከም ንግደት ሓሙስ ክትከብር ከም ደበለዋ ቀሽ ድሜጥሮስ ነብሪኢድ ቀሽ ድሜጥሮስ ገብረ ማርያም ሲ ሓሙስ ልክዕ ከም ንግደት ክትረአ ከም ደለዋ ተዛሪቡ ገለብሉና በዕሊ ቢባሻ ሃፍተ ሃፍተ ደሱ ዓደይ በዕላ ብላ በዕላ ይብላ እስቅያስ ከብተ ናውተ ዝበሃል ዓበይቲ ወለድና ብሓጎታትና ኣበይ እስቅያስ እዚ ዓዲ ሃብታም ዓዲ ምዃኑ ብትንቢት እውን ብቀደም ብዓበይቲ ሃብታም ምዃኑ ይግለጽ እዩ። ስለዚ ሲ ሓሙስ ብምዃና ሓሙስ ጠቕላላ ኣይብኩርኒ ተኸባቢት ህዝቢ ልሙድ ቀዳም ወይ ሰንበት ተትኸውን ነራ ምመፀ ዶ ኣይምመፀን ንሓሙስ ኢሎም ድዋ ቀደም ብሓሙስ እዩ ኣብሓጎታትና መሪቖም ማፀኒሖም ብኡ ከዓ ንቕፅል ኣለና።
2: ብልጩ መዓልቲ ዕዳጋና ሓሙስ ምዃኑ ሶሉስ ኣብ ዕዳጋ ዕበል ድዋዓለ ኣብ መልቁ ድዋዓለ ቀዳም ኣብ ሻምቆ ድዋዓለ ባሮንቱ ድዋዓለ ክድ ክሳብ ንኔው ታሕቲ ክሳብ ኣንተረ ዝዋዓለ ቀዳም ናብውዒሉ ሓሙስ ናብዚ ዕዳጋና የርክብ እዩ እስቲል ካብዚ ተገዚኡ ከዓ ዕዳጋ ቀዳም ንመንደፈራ ንእስመራ ንድባርዋ ተር ኢሎም ከዓ ንቀዳም ከርክቡ ካብዚ ዝተገዝኡ ንቀዳም ከርክቡ ውን ዕድል ይረኽቡ እዮም። ስለዚ ንሕና ዕዳጋና ሓሙስ ምዃኑ ብጣዕሚ ፅቡቕ ብልጫ ኣለዎ ይብል ኣለ።
0: ዕዳጋ ማይ ድማ ነቲ ከተማ እውን ከም ዝንቀሳቐስ ስለ ዝገብሮ ኩለን ውሃብቲ ኣገልግሎት እታ ከተማ ኣብ ንጡፍ ስራሕን ዝፅመዳ
2: ናይ ስራሕ ዕድል ንኩሉ ሰብ ክኸፍተሉ ይኽእል እዩ። ዕዳጋ እንተልዩ ውሃብቲ ኣገልግሎት ቤት ቁርሲ ቤት መግቢ ሕክምና ናይ ውልቀ ሰባት ናይ ፋርማሲ ይኹን ናይ መንግስቲ ዕዳጋ እንተልዩ ንዓዲ ዓብ ለውጢ እዩ ደምፅ ኣላ። ምክንያቱ ኩሉ እቲ ናብቲ ዕዳጋ ዝመፅእ ብውሃብቲ ኣገልግሎት ብቁርሲ ብቤት መግቢ ብመደቀሰ ሆቴላት ኩሉ ዝተገልጋሉ ስለ ዝኸውን ነዞም ከምዚኣቶም ንኣመሰሉ ትካላት እውን ዕድል ይፈጥር እዩ። ምክንያቱ እቲ ዝገዝእ ንሎም መዓልቲ ዕዳጋ ትማሊ መፅኡ ሓዲሩ ኣሎ ሎሚ መሰስለጠ ደይከደ እውን ንፅባሕ ክኸይድ ኢሉ ክሓድር እዩ። ስለዚ ውሃብቲ ኣገልግሎት ኩለን ትካላት ክንቀሳቐሳ ክሰርሓ ይኽእላ እዩ እዚ ዕዳጋ እዚ ብምህላው። ስለዚ እዚ ይብል
1: እዚ ምዕባለ ናይ እዚ ምናልባት ሕጂ ከምቲ ቅድሚ ሕጂ ዝነበሮ ኣይኮነን ዘሎ ፆም ስለ ዝኾነ ፆም ረመዳን እዩ ጦም ርብዓ እዩ ከምኡ ስለ ዝኾነ ምእኹት ኮይኑ እዩ ኣይተረኣየንን ኣነ ዝዕዳጋ ምክንያቱ ዝርአ ዘለና ዓለቕልቕሲ ፍርቂ እዩ ንዓይ እጂ እቲ ዕዳጋ ምዕሩግ ምዃኑ ካልእ ዕዳጋ ከብቲ እዚ ትሪኦ ዘለካ ዕዳጋ ናይ ዕዳጋ ኣኽልን ኩዳርን ፅቡቕ እዩ ዘለዎ ማለት እየ ዕዳጋ ከብቲ ኣብ ማእኸል ናይ ህዝቢ እዩ ዘሎ ዕዱል እዩ ትመሬት ዝተራገፈ እምኒ ኣለዎ እቲ ዕዳጋ ሲ ዋላ እቲ ኣታዊታት መንግስቲ ክረክብ ተደ ኮይኑ ሓደ ምዕሩግ ዕዳጋ ናይ ከብቲ እንድሕር ኣ ጌርና ኣታዊታትና መንግስትና ይኹን ኩሉ ምዕሩግን እኩቡን ይኮነልና።
2: እዚ ተረኪቡ ዘሎ ፀጋ ኣብ ውሽጢ ዓድኻ ካብን ናብን ሰሪሕካ ትነብረሉ ፀጋ ቀሊል

ፀጋ ክሳብ ዘይኮነ ተገልጋሊ ኣስተውዒሉ ኣየነይተ ንዕኡ ተትገድሶ ክገዝእ ይላቦ እቲ ኣገልጋሊ ወይ ትሸቃጢ ንብሎ ከዓ ብልክዕ ነቲ ህዝቢ መጠነኛ ዝኾነ መክሰብ እንዳረኸበ ነፍሱን ከይጎድአ ስርሑን ከይጎድአ ንህዝቢ እዚ ኣገልግሎት ህዝቢ ዝህብ ትካል ክሳብ ዝኾነ ኣገልግሎት ህዝቢ ክንህብ ካብ ነብሰይ ጀሚርና በዚ መዓልቲ እዚ ፅቡቅ ኣጋጣሚ እዩ ደጊምና መፅባዕ ክንኣቱ ንደሊ።

0: ትምባል ስለዝመረጸ
1: አብይ አህመድ ድንክ ነው። የፖለቲካ ድንክ፣ የሁሉም ነገር ድንክ ነው። ወይ ጸበል ወይ ህክምና ያምረው ህክምና ሆስፒታል ነው ብራት የነበረበት ሰው ነው።
2: ተጨፈጨፈን አንድም ቦታ ፈቀቅ ማድረግ አልቻለም። አንድ ክፍለ ጦር ያመጣል ያስገባል ይጨፈጨፋል፣ ሌላ ክፍለ ጦር ያመጣል ያስገባል ይጨፈጨፋል።
0: ሰነዳዊት ፊልም አብኤሪ ቲቪ አብዚ መደብ መራሕቲ ስርዓት ብልጽግናን መሰልቶምን ብምስምስ ኣፍ ደገ ባሕርን ዝሓስብዎ ዘይሕጋዊ ምስፍሕፋሕን ዕላምኦምን ኣብ ልዕሊ ኤርትራን ኤርትራውነትን ዘለዎም ኣመለኻኽታን ስነ ልቦናን ካብ ቃላቶም ክንከታተል ኢና።
3: ሰንዓፈን ኣልፈን ባሶራን ተቆጣጥረን ክሎስት መንደፈራ ነበር ውግያ ሲደረገ ነበር።
4: ኣርቃን ሲቪል ነው ስራውም ሌላ ነው። ግን ያው ኣልብሰ ኮ የሆነ ኮ
0: ጻድቃን ሲቪል ስርሑ ካል እዩ ፅሩራታት ስለ ዝነበሮ ብኡ ይፅዋዕ።
5: ክሻብ ስመራ ኢና ንኸድ ማለት ሻዕብያ ሰይ ነቃብሶ ኣለና ዝብል መደብ ይኑ ነይሩና ግን ኣይኮነን
0: ትምባል ስለ ዝመረፀ ፅላሊ ኣባላት ብልፅግና ኣብቶም ዓበይቲ ጥራይ ከይተሓፅረ ናብቶም ታሪክ ኤርትራን ኢትዮጵያን እንዶ ዘይብሎም ተባሂሉ

0: ኢሎም ዝምድሩ ደቀሙን ሰጊሩ ኣሎ።
1: የኢትዮጵያ መከላከያ ሰራዊት ማስጠበቅ ኣለበት የሚባለው ዳር ድንበር
0: ሰራዊት ኢትዮጵያ ክሕልዎ ዘሎ ወደብ ካብዚ ጎቦዚ ካብቲ ሩባቲ ካብቲ እምነቲ ምምላስ ኣይኮነን። ናይ ኢትዮጵያ ሃገራዊ ረብሓ ክሳብ ዘለዎ እዩ ዶብ ዝበሃል።
1: የኢትዮጵያ ብሔራዊ ጥቅም እስካለበት ድረስ ነው ዳር ድንበር።
2: አሰብ የሚባለው ወደብ ራሱ ሲሰራ ዲዛይንድ ሲሆን
0: ኣሰብ ዝበሃል ወደብ ክስራሕ ንክሰኣል እንከሎ ብፍሉይ ንኢትዮጵያ ከገልግል ተባሂሉ ወይ ድማ ካብ ዓፈር ክሳብ ኣብዚ ንኸገልግል ተባሂሉ እዩ ተሰሪሑ።
2: በጀርባ በኩል ግመልም ኣያገኘ
0: ክምብባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤሪቲቪ ረቡዕ 925 ምሸት ድሕር ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 1250 ቀትሪ ድሕር ዜና ትግርኛ ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤሪቲቪ

0: Gut gemacht. Nun auf dem dritten Platz für Mexiko und das Team UAE Emirates, Isaac Del Toro.
1: ሰላም ከመይ ውዒልኩም ዝኸበርኩም ተኸታተልቲ ፍርቂ መዓልትን ፈረቓን ኣኺሉ ንሎሚ ሶኒ 27 ሓምለ ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዝናልኩም ቀሪብና ኣለና። ምክትልኩም ብክብሪ ዘዕድም ጴጥሮስ መንግስት ኣርስተ ዜና። ኣብ ኣስመራ ቀፅሪ ኤክስፖ ክካየድ ዝቐነየ ሃገራዊ ፌስቲቫል ኤርትራ 226 ትማሊ ብወግዒ ተዛዚሙ። ኣባላት መበል 39 ዙርያ ሃገራዊ ኣገልግሎት ካብ ኩለን ዞባታት ናብ ሳዋ ወሪዶም። ኣብ ዞባ ዓንሰባ ተሓጋገዝቲ ፖሊስ ትራፊክ ኣብ ምንካይ ትራፊካዊ ሓደጋታት ኣበርክቶ ይገብሩ ኣለዉ። ፈረንሳ ኒኮሌሳዊ ኣፅዋራ ናብ መሻርክታ ንምውዳድ ተካይዶ ዘላ ምንቅስቓስ መርሰ ግብሪ ከም ዝወሃቦ ሩስያ ጠንቂቓ። ብመጥቃዕቲ እስራኤል ዝዓነወ ትሕተ ቅርፂ ወሽመጥ ቃዛ ዳግም ንምህናፅ ልዕሊ 70 ቢልዮን ዶላር ከም ዘድሊ ተገሊጹ።

0: ኣብቲ ሚኒስትራትን ኣብ መሓደርቲ ዞባታትን ዝርከቦም ላዕለዎት ሰበ ስልጣን መንግስትን ግንባርን ዝተሳተፎ ምዕፀው ስነ ስርዓት ኮሚሽነር ባህልን ስፖርትን ኣቦመንበር ሃገራዊ ኣዋሃድ ሽማግለ በዓላትን ኣምባሳደር ዘመደ ተክላብ ዘስምዖ ቃል ፈስቲቫል እቲ እወታዊ ሸነኹ ከም ኣገዳሲ ተመክሮ ተወሲዱ ኣብ ስራሕ ዘሎ ንዕብየት ንጥፈቱ ክሓስብ እቲ ንኡስ ዘሎ ከዓ ካብዚ ተመክሮ ዝተማሂሩ ደረጃ ምዕባሊኡ ክበርኽ እቲ ተኽእሎ ዓብዪ ምዃኑ ከም ዘረጋግፅ ገሊጾ። ኣምባሳደር ዘመደ ስዒቡ ዝተቐስመ ተመክሮ ዓብዪ መምህር ምዃኑ ከይተዘንግዐ መጻኢ መደባት ዝያዳ ክጽብቕን ውፅኢታዊ ክኸውንን ተወሰኺ ሓሳባትን መደባትን ኣገዳሲ ከም ዝኾነ ብምጥቃስ ሃናፂ ርእቶታት ኣብ እዋኑ ክርከብ ትፅቢት ከም ዝግበር ኣነጺሮ። ንሓፈሻዊ ዕላማን ትሕዝቶን ብዝምልከት ኣብ ዝቐረበ ኣጠቓላሊ ጸብጻብ ኣብ ናይ ሎሚ ዓመት ፈስቲቫል 24 ምርኢታትን መደባትን ዘጠቓልል ንጥፈታት ብልዑል ጻዕርን ተገዳስነትን ከም ዝተሰላሰለ ንዝነበረ ብልጨታትን ድኻማትን ዝምልከት ሃናፂ ርእቶታትን ለበዋታትን ድማ ንዝምልከቶ ኣካል ከም ዝቐርብ ኣረድዩ። ኣብ መወዳእታ ኣብቲ ብስነ ጥበባዊ መሰናዶ ዝማዕረገ ስነ ስርዓት ናይ ተሳታፍነትን ምስጋናን ምስክር ተዓዲሉ። ነዚ ካብ 18 ሓምለ ጀሚሩ ንትሽዓተ መዓልታት ዝቐጸለ ሃገራዊ ፈስቲቫል ኣስታተ ፍርቂ ሚልዮን ነጋድያን ከም ዝተዓዘቦ ጸብጻብ ሃገራዊ ኣዋሃድ ሽማግለ በዓላት ሓቢሩ። ኣብዚ ብተሳትፎ ዞባታት ሚኒስትርታትን ካልኦት ኣካላት መንግስትን ከምኡውን ሃገራውያን ማሕበራትን ናይ ግሊ ትካላትን ደሚቑ ዝቐነየ ሃገራዊ ምትእኻብ ያታውን ዘመናውን ምርኢት ሙዚቃ መነባብሮ ድኮና ኣባይትን ብሄራትና ሕርሻውን ባሕራውን ጸጋታት ኤርትራ ሰሚናራትን ሞያዊ ኣስተምህርታትን ባዛር ስእላውን ንዋታውን ምርኢት ስነጥበባዊ መደባት ምርኢት ምህዞን ሰንዓን ምርኢትን መሸጣን መጻሕፍቲ ከምኡውን ደንበ ህፃናትን ካልእን ቀሪቡ።
1: ኣባላት መበል 39 ዙርያ ሃገራዊ ኣገልግሎት ናይ 12 ክፍሊ ኣካዳሚያዊ ትምህርቶም ንምዝዛምን ሃገራዊ ጉቦም ንምፍጻምን ናብ ሳዋ ወሪዶም። ወኪለ ኢሪና ዮናታን ዒብዮ ብዛዕባ ምብጋስ ቀዳማይ ዕብረ ተምሃሮ ዞባ ማእከል ንዘዳለዉ ጸብጻብ ሮቤል በረኸት ከቕርቦ እዩ።
2: ተምሃሮ 11 ክፍሊ ዞባ ማእከል ኣብ ዓመተ ትምህርቲ 2026-2027 ናይ 12 ክፍሊ ኣካደሚያዊ ትምህርቶም ንምዝዛምን ኣብ መበል 39 ዙርያ ሃገራዊ ኣገልግሎት ንግብኦም ንምፍጻምን ሎሚ ናብ ሰባ ወሪዶም። ካብዞም 56.2 ሚእታዊ ደቂ ኣንስትዮ ዝርከብኦም ኣብ ክልተ እብሬ ዝተኸፍሉ ተምሃሮ 22 ናይ ካልኣይ ደረጃ ኣብያተ ትምህርቲ ናይተን 13 ድሮ ክብገሱ ከለዉ ናይተን ዝተረፋ 9 ኣብያተ ትምህርቲ ዝመፅእ ዓርቢ 31 ሓምለ ክወርድዮም። ተምሃሮ ኣብ ዝሃቦ ርእቶ ድርብ ረብሓ ንዘለዎ ዕላማ ይብገሱ ከም ዘለዉ ኣጸቢቖም ከም ዝግንዘቡ ብምጥቃስ ኣብ ትምህርቶም ንኽዕወቱ ኣብቲ ካልእ ስልጠናታት እውን ከም ዝቐደሞም ኣሕዋቶምን ኣሓቶምን ብቕዓቶም ንምድግጋጽ እኹል ምድልዋት ገይሮም ምህላዎም ኣረጋጊጾም። ወለዲ ብወገኖም ደቆም ብቑዕ ፍልጠትን ሞያን ሰኒቖም ኣብ ትምህርቶም ክዕወቱ ኩሉ ዝከኣሎም ፃዕርታት ክገብሩን እሙናት ወረስቲ ሕድሪ ሰማእታት ክኾኑ ብንቕሓት ከዳለውዎም ከም ጽንሑ ብምጥቃስ ብዅሉ መድያት ዕዉታት ኮይኖም ክምለሱ ዘለዎም ተስፋ ገሊጾም። ተምሃሮ ዞባታት ሰሜናውን ደቡባውን ቀይሕ ባሕሪ ደቡብ ጋሽፓርካን ዓንሰባን ኣቐዲሞም ከም ዝወረዱ ዝፍለጥ እዩ። ኣብ ሳዋ ኣብ ዓመተ ትምህርቲ 2025-2026 ናይ 12 ክፍሊ ኣካደሚያዊ ትምህርቲ ከምኡውን ጉቡእ ወተሃደራውን ፖለቲካውን ስልጠናታት ዝቐሰሙ ኣባላት መበል 38 ዙርያ ሃገራዊ ኣገልግሎት ብ11 ሓምለ ከም ተመረቑ ዝዝከር እዩ። ደረጃ ዞባ ማእከል ድማ 34.4 ሚእታዊ ተምሃሮ ናይ ዲግሪን ዲፕሎማን ውፅኢት ከም ዝረኸቡ ይፍለጥ።
1: ጨንፈር ሚኒስትር ጥዕና ዞባ ደቡባዊ ቀይሕ ባሕሪ ገስጋስ ንጥፈታቱ ኣብ ቀዳማይ መንፈቅ 2026 ዝገምገመ ርክባት ካብ 10 ክሳብ 18 ሓምለ ኣብ ኩለን ንኡሳን ዞባታት ኣካይዱ። ኣብቲ ምስ ኣመሓደርቲ ንኡስ ዞባታትን ምምሕዳራት ከባቢን ዝተገብረ ገምጋም ሓላፊቲ ጨንፈር ዶክተር ዓሊ ሓሎ ኣብ ዝሃቦ ምብሪ ተጠቃምነት ህዝቢ ኣብ ትካላት ጥዕና ብሓፈሻ ኣዴታትን ህፃናትን ድማ ብፍላይ ንምዕባይ ኣመሓደርቲ ወከልቲ ጥዕና ዓድን ኣጋር ሓካይምን ብውህደት ክሰርሑ ከም ዝግባእ ኣስሚሩሉ። ዶክተር ዓሊ ብተወሳኺ ጥዕቲ ኣደን ጥዑይ ህፃንን መሰረት ጥዕቲ ስድራ ቤት ስለ ዝኾኑ ኣብኦም ዘተኮረ ስራሕ ናይ ቀዳምነታት ቀዳምነት ከም ዝኾነ ተመሓላለፍቲ ሕማማት ብፍላይ ድማ ተርእዮ ሕማም ወይቦ ንምቁፅፃር ተጀሚሩ ዘሎ ናይ ክታበቲ መደብ ብዝለዓለ ክድፋኣሉ ኣተሓሳሲቡ። ወከልቲ ትካላት ጥዕና ኣብ ንዞባታት ኣብ ዘቕረቦ ጸብጻብ ክንክን ቅድሚ ሕርሲ ብ4 ሚታዊት ኣብ ትካላት ጥዕና ናይ ዝሓርሳ ኣዴታት ቁፅሪ ብ5 ሚታዊት ተጠቃምነት መፀበይ ነፍሰ ፀራት ድማ ብ4 ሚታዊት ከም ዝዓበየ ሓቢሮም። ተሳተፍቲ ብወገኖም ሕፅረት ኣምቡላንስ መድሃኒታት ወከልቲ ጥዕና ዓድን ኣጋር ሓካይምን ቆላሕታ ክግበረሉ ተማሕፂኖም። ኣብ መወዳእታ ኣመሓደርትን ኣካየቲ ስራሕን ናይተን

ዘባታት ንቕሓትን ተጠቃምነትን ሕብረተሰብ ኣብ ጥዕናዊ መዳይ ንምብራኽ ተራን ኣበርክቶን ምምሕዳራት ከባቢ ክዓቢ ተላብዮም። ቤት ፅሕፈት ፖሊስ ትራፊክ ዞባ ዓንሰባ ህላወን ኣበርክቶን ተሓጋገዝቲ ፖሊስ ትራፊክ ኣብ ምንካይ ሓደጋታት ኣበርክቶ ይገብር ከም ዘሎ ገሊጹ። ኣባል ትራፊክ ዞባ ዓንሰባን መምህር ተሓጋገዝቲ ፖሊስ ትራፊክን ኣቶ ሓጎስ ገብረ ዝጋብሔር ኣብ ዝሃቦ ሓበሬታ ንኣስታት ክልተ ዋርሕ ካብ ዝተፈላለያ ናይ ማእከላይን ካልኣይን ደረጃ ኣብያተ ትምህርቲ ዝተዋፅኡ 45 ተምሃሮ ስልጠና ወሲዶም ኣበርክቶ ይገብሩ ከም ዘለዉ ርእዩ። እቲ ስልጠና ንተጠቀምቲ ፅርግያ ብምምእዛን ተሽከርከርቲ ኣብ ሰብን ንብረትን ዘውርዶ ዕንወት ንምግታእ ዝዓለመ ምዃኑ ኣረዲዩ። ኣባላት ፖሊስ ትራፊክ ዞባ ዓንሰባ ብወገኖም ንኣበርክቶ ናይዞም ተምሃሮ ድሕሪ ምምጓስ እቲ ስልጠና ኣብ ምክልኻል ትራፊካዊ ሓደጋታት ኣበርክቶ ስለ ዘለዎ ኣብ ቀንዲ ጎደናታትን መስቀላዊ ፅርግያታትን ተዋፊሮም ይሰርሑ ከም ዘለዉ ገሊፆም። ኤርትራውያን መንእሰያት ነበርቲ ኣምስተርዳምን ከባቢያን ሆላንድ ኣብ ዘቤታዊ ክንክን ጉጅለ ቆልዑ ማለት ግሩፕ ሆም እምባደርሆ ንዝርከቡ ተኣለይቲ ልዕሊ 6,000 ንኣቕፋ ዝግመት ዓይነታዊ ሓገዝ ኣበርኪቶም። እቲ ብ25 ሓምለ ዝተረከበ ንብረት 65 ኢንች ቴሌቭዥን፣ ናውቲ ፀሓያዊ ፀዓት ከምኡውን ኣልባሳትን ካልእን የጠቓልል። ኣብ ጨንፈር ሚኒስትር ዕዮን ማሕበራዊ ድሕነትን ዞባ ማእከል ሓላፊ ኣሃዱ ማሕበራዊ ድሕነት ኣቶ ቴድሮስ ፍሳህየን ኣመሓዳሪ እምባደርሆ ኣቶ በየነ ቦጋፅንን ኣብ ዝሃቦ ቃል እቲ ሓገዝ መቐፀልታ ናይቲ ብኮም ዝግበር ደገፍ ከም ዝኾነ ብምጥቃስ ነቲ ተበግሶ ንዝወሰዱ መንእስያት መጊሶም። ኣዋሃቲ ናይቲ መደብ ድማ ንፅጉማት ወገናት ምሕጋዝ ሕልናዊ ዕጋበት ዝፈጥር ኣካል ክብርታት ህዝቢ ኤርትራ ከም ዝኾነ ብምጥቃስ ኣብ መፃእ እውን ዓቕሞም ዝፈቕዶ ደገፍ ከም ዝገብሩ ኣረጋጊፆም። ኣብ መወዳእታ ሓላፊት ጨንፈር ሚኒስትር ዕዮን ማሕበራዊ ድሕነትን ዞባ ማእከል ወይዘሮ ጅምዓ ኢብራሂም ነቶም ደገፍ ዝገበሩ መንእሰያትን ነቲ መደብ ክውን ዝገበሩን ኣመስጊና። ብትልሂት ዝሰልጠኑ ኣባላት ሃገራዊ ማሕበር ኣእምራኣውን ምዕባለ ኣውን ስንኩላን ከምኡን ኣባላት ሃገራዊ ማሕበር ፅሙማን ብ24 26 ሓምለ ንነጋድያን ፌስቲቫል 226 ምርኢት ኣቕሪቦም። እዞም ኣብ 225 ን4 ዋርሕ ን9 ብሄራትና ብዝውክል ትልሂታት ዝሰልጠኑ 70 ስንኩላን ልዑል ናይ ምግባር ዓቕሞም ዘንፀባርቕ ምዕሩግ ምርኢታ ከም ዘቕረቡ ነቲ ስልጠና ዝሃበ ገዲም ስነ ጥበባዊ ካሕሳይ ገብሪ ህይወት ሓቢሩ። ኣብ ደንበር ሃገራዊ ማሕበር ኣእምሮኣውን ምዕባላውን ስንኩላን ወይዘሮ ይብርሃ ኣለም ይዕብዮን ኣብ ወንበር ሃገራዊ ማሕበር ፅሙማን ኣቶ ወልደ ሚካኤል ስእለን ብወገኖም ኣባላቶም ኣብ ፌስቲቫል ናይ ትልሂት ምርኢት ከቕርቡ ብዝተራሕወሎም ዕድል ንሃገራዊ ኣዋሃዲ ሽማግለ በዓላት ድሕሪ ምምስጋን ተመሳሳሊ ዕድላት ምስ ሕብረተሰቦም ክወሃሃዱን ብቕዓቶም ከርእዩን ስለ ዝሕግዞም ኣብ መጻኢ ቆላሕታ ክወሃቦቶ ላብዮም። ወለዲ ብወገኖም ደቆም ካብ ውሽጣጠ ናብ ማኣዲ ትምህርቲ ካብ ማኣዲ ትምህርቲ ድማ ተኻፈልቲ ኩሉ ዓይነት ማሕበረ ባህላዊ ንጥፈታት ክኾኑ ብምኽኣሎም ዓብ ዓወት ከም ዝኾነ ብምጥቃስ ተመሳሳሊ ዕድላት ክድፍኣሉ ኣዘኻኺሮም። ዝኸበርኩም ተኸታተልቲ ስዕብ ኣህጉራዊ ዜናታት ፈረንሳ ኒኮሌሳዊ ኣፅዋራ ናብ መሻርክቲ ሃገራት ንምውዳድ ተካይዶን ዘላ ምንቅስቃሳት ተሪር መልሰ ግብሪ ከም ዝውሃቦ ሩስያ ኣጠንቂቓ። እዚ ዝግለጽ ዘሎ ፈረንሳ ኒኮሌሳዊ ኣፅዋር ኣብ ካልኦት ኤውሮጳውያን መሻርክታ ክተኽሎ መደብ ከም ዘለዋ ትሕብር ኣብ ዘላትሉ እዩ። እቲ ውጥን ፀጥታ መሻርክቲ ሃገራት ንምውሓስ ምዃኑ ዝገለጽ ፕሬዚደንት ኢማኑኤል ማክሮን ብቐዳምነት ኣብ ፖላንድን ፊንላንድን ክትከል ከም ዝኽእል ኣብ ዝሓለፈ ወርሒ ምእማቱ ይዝከር። ወታደራዊ ምንቅስቃሳት ፈረንሳ ኣካልቲ ሃገራት ኤውሮጳ ከካይዶ ዝፅንሐ ኣንጻር ሃገሩ ዝቐንዐ ንጥፈታት ምዃኑ ዝወቐሰ መንግስቲ ሩስያ ንምዕባሌታቱ ይከታተሎ ከም ዘሎን መልሰ ግብሪ ከም ዝህበሉን ገሊጹ። ሩስያ ኣብ ልዕሊ ወታደራዊ ስጉምቲ ክትወስድ ውጥን ከም ዘለዋ ዝኸስስ ዘሎ ኔቶ ምስ ሩስያ ኣብ ዘዳዊ ከባቢታት ንዘካየዶ ዘሎ ወታደራዊ ምንቅስቃሳት ኣዛይድዎ ከም ዘሎ ዝፍለጥ እዩ። ንኔቶ ንምዕጣቕ መደብ ይኹን ድሌት ከም የቕሬታ ንኔቶ ንምጥቃዕ መደብ ይኹን ድሌት ከም ዘይብላ እትገልጽ ሩስያ ግና ኣባላት ናይቲ ኪዳን ተኽታኺ ወታደራዊ ንጥፈታት ካብ ምክያድ ክሕየባ ክትፅውዕ ጸኒሓላ። ምስ ፍሕፋሕ ኔቶ ቀንዲ ጠንቂ ናይቲ ካብ 2022 ዝቕፅል ዘሎ ኩናት ዩክሬን ምዃኑ ጸብጻባት ይጠቕሱ። እስራኤል ኣብ ወሽመት ቃዛ ተካይዶ ብዘላ ወታደራዊ ወፍሪ ንዝዓነወ ትሕተ ቅርፂ ዳግም ንምህናፅ ልዕሊ 7 ቢልዮን ዶላርን ካብ 7 ክሳብ 15 ዓመታት ግዜን ከም ዘድሊ ውድብ ሕብራት ሃገራት ኣሚቱ።
እቲ ኣብ መወዳእታ 223 ዝተጀመረን ዝቕፅል ዘሎን ወተሃድራዊ ወፍሪ ንምዕባለ እቲ ወሽመት ብ

27 ዓመታት ንድሕሪት ከም ዝመለሶ እዮም ክኢለታት ዝጠቕሱ። በቲ ናይ ምስፋሕፋሕ ኣጀንዳ ዘለዎ ወፍሪ ዛጊት ልዕሊ 73,000 ሰባት ክቕተሉ እንከለዉ ልዕሊ 170,000 ከም ዝቐሰሉ መላእ ህዝቢ እቲ ወሽመጥ ድማ ከም ተመዛበለ ጸብጻባት የረድ። ድሃዮም ዘይተረኽበ ዓሰርታት ኣሽሓት ብምህላዎም እዚ ተጠቒሱ ዘሎ ሰብዊ ክሳራታት ትሕቲ ግምት ምዃኑ ምስቲ ወሽመጥ ቅርበት ዘለዎም ወገናት ይገልጹ። ወተሃደራዊ ምስፋሕፋሕ እስራኤል ካብ ቀንዲ ጠንቂ ቅልውላው ዞባ ማእከላይ ምምራቕ ምዃኑ እዩ ዝሕበር። ብሪጣንያ ካብ ኤውሮጳ ሕብረት ድሕሪ ምውፃእ ቁጠባ ዓመታዊ ባእስታት 100 ቢልዮን ዩሮ የንቆልቁል ከም ዘሎ ጸብጻባት ሓቢሮም። ጃመላ ሃገራዊ እቶታ ብኣስታ 8 ሚታዊት ከም ዝነከየ ዝጠቐስቶም ጸብጻባት ናብቲ ሕብረት እትገብሮ ሰደድ ብ16 ሚታዊት ካብቲ ሕብረት እትገብሮ እታው ድማ ብ23 ሚታዊት ከም ዝጎደለ ኣረድዮም። ብዘይካዚ መጠን ወፍሪ ብኣስታት 18 ሚታዊት መጠን ኣፍራይነት ከ ብልዕሊ 4 ሚታዊት ከም ዝነከየ ተገሊጹ። እዚ ከምዚ ንከሎ ድሕሪቲ ናይ ምፍልላይ ግዜ ኤውሮጳዊ ሕብረት እውን ዓመታዊ ክሳብ 15 ቢልዮን ዩሮ ይኸስር ከም ዘሎ ክኢላታት ቁጠባ ይጠቕሱ። ብሪጣንያ ኣብ ወርሒ ጥሪ 2020 ካብ ኤውሮጳዊ ሕብረት ብወግዒ ከም ዝወፀት ይዝከር። ውድብ ሕብራት ሃገራት ኣብ ደግሚ ህንፀ ሃገሩ ኣበርክቱ ክዕዝዝ መንግስቲ ሶርያ ፀዊዑ። እዚ ፃውዒቲ ዝቐረበ ፕሬዚደንት ሶርያ ኣሕመድ ኣልሻራ ብ25 ሓምለ ምስ ዋና ፀሓፍቲ ውድብ ኣንቶኒ ጉተረሽ ኣብ ከተማ ደማስቆ ኣብ ዘካየዶ ዝርርብ እዩ። መስርሕ ህንፀት ብኩናት ዝዓነወት ሕፀቕፂ ሶርያ ብከፊል ተጀሚሩ ከም ዘሎ ዝጠቐሰ ፕሬዚደንት ኣልሻራዕ ብምልኣት ንምትግባሩ ኣህጉራዊ ደገፍ ከም ዘድሊ ፍሊጡ። ነቲ ፃውዒት ብእወታ ዝተቐበለ ዋና ፀሓፊ ጉተረሽ ማሕበረሰብ ዓለም ተርኡ ክትፃወት ምዃኑ ቃልኣት እዩ። ሚስተር ኣንቶኒ ጉተረሽ ድሕሪ 2009 ኣብ ሶርያ ዝበፅሐ ናይ ፈለማ ዋና ፀሓፊ ውድብ ሕብራት ሃገራት ምዃኑ ጸብጻባት የረዱ። ኣብ ሶርያ ካብ 2011 ብዝተኸስተ ጸጥታውን ወተሃደራውን ቅልውላው ኣስታት ፍርቂ ሚልዮን ሰባት ከም ተቐትሉን ሚልዮናት ከም ተመዛበሉን ይጥቀስ። ብዘይካዚ በቲ ቅልውላው ናይ ኣማዒት ቢልዮናት ዶላር ዝግመት ንዋታ እውን ትሕቲ ቅርፃውን ዕንወት ከም ዝወረደ ይሕበር። እቶ ጉጅለ ኤዲኤፍ ኣብ ዝሓለፈ ሳልስቲ ኣብ ምብራቃዊ ሸነኽ ዲሞክራሲያዊት ሪፐብሊክ ኮንጎ ብዘካየዶ መጥካዕቲ ልዕሊ 30 ሰላማውያን ሰባት ከም ተቐትሉ ማዕከና ዜና ኣቃሊሐን። በቲ መጥካዕቲ ልዕሊ 70 ከም ዝቐሰሉን ብርክት ዝበለ ኣባይቲ ከም ተቓፀለን እቲ ሓበሬታ ኣመልኪቱ። ነቲ መጥካዕቲ ብትሪ ዝኾነነ መንግስቲ ዲሞክራሲያዊት ሪፐብሊክ ኮንጎ ናብቲ ከባቢ ተወሰኽቲ ወተሃደራት ከም ዘዋፈረ ኣፍሊጡሎ። እቶ ጉጅለ ኤዲኤፍ ኣብ ዝሓለፈ ወርሓት ግንቦትን ሰነን ኣብ ሰሜናዊ ሸነኽቲ ሃገር ብዘካየዶ ተመሳሳሊ መጥካዕትታት ልዕሊ 90 ሰባት ከም ተቐትሉ ይዝከር። ኣብ ዲሞክራሲያዊት ሪፐብሊክ ኮንጎ ንመቕርሒ ጸጋታት ዕጥቃዊ ቃልሲ ዘካይዱ ልዕሊ 100 ጉጅለታት ከም ዘለዉ ዝጠቐሱ ጸብጻባት ብሰንኩ እታ ሃገር ኣብ ዓሚቕ ጸጥታዊ ቅልውላው ተሸሚማ ከም ዘላ የረዱ። በቲ ጸጥታዊ ዘይምርግጋእ ህዝብታ ብባህርያዊ ጸጋታት ሃብታም ዝኾነት ሃገር ተጠቃሚ ጸጋታቱ ክኸውን ከም ዘይከኣለ ይሕበር። ጸጥታን ምውሓስ ኣብቲ ሃገር ተዋፊሩ ዝርከብ ኣስታት 15,000 ዓቃብ ሰላም ሰራዊት ውድብ ሕብራት ሃገራት ዛጊት ዝጥቀስ ኣበርክቶ ከም ዘይገበረ ይጥቀስ። ኣባል ሃገራት ውድብ ምትሕጋዝ ሻንጋይ ጸጥታዊ፣ ወተሃደራዊ፣ ቁጠባውን ዲፕሎማስያውን ዝምድና ንምምዕባል ከም ዝሰርሓ ገሊፀን። እዚ ዝተሓበረ ሚኒስትራት ጉዳያት ወፃኢታን ሃገራት ብ25 ሓምለ ኣብ ክርጊስታን ኣብ ዘካየደዎ ዝርርብ እዩ። እተን ሃገራት ዞባዊ ፀጥታ ንምውሓስ ብሓፈሻ ሽበራዊ ተርዮታት ንምቅላስ ድማ ብፍላይ ዘካይድዎ ምትሕብባር ከም ዘሐይልዎ ኣብቲ ርክብ ኣፍሊጠን። ብዘይካዚ ቁጠባዊ ዝምድነ ንምምዕባል ንግዳዊ ምልውዋጥን ወፍርን ከስፋሓ ምዃንን ሓቢረን ኣለዋ። ኣባል ሃገራት ውድብ ምትሕጋዝ ሻንጋይ ኣብ 2025 ኣብ ናሓድሕደን ልዕሊ 380 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካየዳ ጸብጻባት ይጠቕሱ። እዚ ከምዚ ኢሉ እንከሎ ኣባል ሃገራት ኣሜሪካ ኣብ ልዕሊ ኢራን ተካይዶ ዘላ ወተሃደራዊ ወፍሪ ንኣህጉራዊ ሕጊ ዝጥሕስ ምዃኑ ብምግላጽ ብትሪ ከም ዝኾነ ኣነፂረን። ኣብ 2001 ዝተመስረተ ውድብ ምትሕጋዝ ሻንጋይ ህዝባዊት ሪፓብሊክ ቻይና፣ ሩስያን ኢራንን ንዝርከበን 10 ሃገራት ይሓቆፍ። ዝኸበርኩም ተኸታተልቲ ዜና ንምፍጻም ኣርስታቱ ኣብ ኣስመራ ቀፅሪ ኤክስፖ ክካየድ ዝቐነየ ሃገራዊ ፌስቲቫል ኤርትራ 2026 ትማሊ ብወግዒ ተዛዚሙ። ኣባላት መበል 39 ዙርያ ሃገራዊ ኣገልግሎት ካብ ኩለን ዞባታት ናብ ሳዋ ወሪዶም። ኣብ ዞባ ዓንሰባ ተሓጋግዝቲ ፖሊስ ትራፊክ

ብምንካይ ትራፊካዊ ሓደጋታት ኣበርክቶ ይገብርሎም። ፈረንሳ ኒኮላሳዊ ኣፅዋራ ናብ መሻርክታ ንምውዳድ ተካየዶ ንዘላ ምንቅስቃስ መልሰ ግብሪ ከም ዝወሃቦ ሩስያ ኣጠንቂቓ። ብመጥካዕቲ እስራኤል ዝዓነወ ትሕቲ ቅርፂ ወሽመጥ ቃዛ ዳግም ንምህናፅ ልዕሊ 7 ቢልዮን ዶላር ከም ዘድሊ ተገሊጹ። ብሪታንያ ካብ ኤውሮጳዊ ሕብረት ድሕሪ ምውፃእ ቁጠባ ዓመታዊ ባስታት 100 ቢልዮን ዩሮ የንቆልቁል ከም ዘሎ ተሓቢሩ። ዝኸበርኩም ተኸታተልቲ ዜና ተፈፂሙ ምስ ተረፉ መደባትና ሰላም።

0: ሙናዊት ጋንታ ድድልትሬ ቀዳሚት ኮይና ተዓዊታ ዩናይትድ ኣራብያን ኤምሬት ድማ ኣሰራሲዒባ
1: ዘለናይ ወቕቲ ተፃወትን ኣሰልጥንትን ካብን ናብን ክለባት ዝተጋገሩሉ እዋን እዩ። ካብ ዝቐፂልና ኣብ ዝሓለፉ መዓልትታት ካብ ዝተሰምዑ ዜናታት ምስጋር ተፃወቲ ክንቕርበልኩም ኢና። ሰናይ ምክትታል።
0: ሪያል ማድሪድ ንኣይቮርያዊ ናይ ክንፊ ኣጥቃዓይ ያን ዲያሞንድ ናብ መሰርዓ ንምፅምባር ምስ ክለቡ ኣርቢ ሌፕዚግ ኣብ ስምምዕ ከም ዝበፅሐት ንጉስ መስርሓት ምስጋር ተፃወቲ ፋብሪዚዮ ሮማኖ ሓቢሩ። ዲያሞንድ ኣቐዲሙ ምስ ፈረንሳዊት ክለብ ፒኤስጂ ውልቃዊ ስምምዓት ኣካይዱ እኳ እንተነበረ እታ ፈረንሳዊት ጋንታ ብክለብ ንክለብ ደረጃ ኣብ ዝግበረ ዘተ ፅቡቅ ትሰጉም ዘይምኽኣላ ካብቲ ዕድጊ ድሕሪ ምንሰሓባ ሪያል ማድሪድ ካብ ድሕሪ ተበጊእሳ ነዚ መስርሕ ኣመፈፀምቱ ብፂሓቶ። ሪያል ማድሪድ ንዲያሞንድ ዋንነታ ንምግባር ሓስታት 120 ሚልዮን ኤሮ ወፃኢታት ከም ዝገበረ ዝሕብር ኮይኑ እቲ ኣይቮርያዊ ድማ ክሳብ 2031 ኣብ ሳንቲያጎ በርናቦ ንምፅዋት ኣቐዲሙ ኣብ ስምምዕ በፂሑ እዩ። ዲያሞንድ ሕክምናዊ መርምሩ ኣካይዱ ፌርሙ ንምንባር ኣብዚ ሰሙን ናብ ከተማ ማድሪድ ክቕንዕ እዩ። ከም መግለፂ ጋዜጣ ቴሌግራፍ ኣርሰናል ንምስርሕ ዕድጊ ብራዚላዊ ናይ ክንፊ ኣጥቃዓይ ሪያል ማድሪድ ቪኒሲየስ ጁኒየር ኣብ መፈፀምቱ ንምብፃሕ ኣብ ታሪክ እታ ሰሜንላንዳዊት ጋንታ ቅድሚ ሕጂ ተበፂሑ ዘይፈለጥ ኮንትራት ክትቅርበሉ ቅርብቲ ምህላዋ ተገሊጹ። ኣሰልጣን ኣርሰናል ሚካኤል ኣርቴታ ወዲ 26 ዓመት ቪኒሲየስ ጁኒየር ናብ ኤምሬትስ ክመፀሉ ብዘቕረቡ ሕቶ መሰረት እታ ጋንታ ነቲ መስርሕ ተፈፃሚ ንምግባር ምንቅስቃሳት ጀሚራ ምህላዋ ዝፍለጥ ኮይኑ ንምፍራም እውን ባንካ ክትሰበር ቅርብቲ ከም ዘላ ተገሊጹ። ቪኒሲየስ ጁኒየር ኣብዚ ግዜ ኣብ ማድሪድ ሰሙናዊ ዝወስዶ መሃያ 400,000 ፓውንድ ኮይኑ ኣርሰናል በዚ ብራዚላዊ ተመራፂት ንክትከውን ክሳብ 500,000 ፓውንድ ብሰሙን ክትከፍሎ ቅርብቲ እያ። እዚ ብራዚላዊ ኣብዚ ግዜ ኣብ ፕላኔት ምድሪ ካብ ዝርከቡ ውሑዳት ብሉፃት ተፃወቲ ኮይኑ ምስ ዝጋሩ ናብ ኣርሰናል ድማ ናይ መወዳእታ መልክዕ ምዝሕዝ ኣብ ታሪክ ፕሪምየርሊግ እንግሊዝ እቲ ዝዓበየ ፌርማ ናይ ምዃን ተኽእሎ ክህልዎ እዩ። ወከልቲ ኣርሰናል ንቪኒሲየስ ንምዕዳ ክሳብ ዝወሰዶም ርሕቐት ክጓዓዙ ድልዋት ከም ዘለውን ፋይናንስ ዝኾነ ዕንቅፋት ክኾኖም ከም ዘይኮነ ድማ ይእመት። ቪኒ ዝሓለፈ ዓመተ ስፖርት ኣብ ዘካየዶም 53 ግጥማት ናይ ኩሎም ውድድራት 22 ሸቶ ከመዝግብ እንከሎ 14 ድማ ናይ ሸቶ ቀረብ ገይሩ። ለሙሶኒ ኣብ ማዓስከር ሪያል ማድሪድ ቫልዴፔዳስ ክርከብ ቆፅሪ ሒዙ ዘሎ ቪኒሲየስ ጁኒየር ተሪፋቶ ንዘላ ናይ ሓደ ዓመት ውዕል ብመሰረት መትከላት ሪያል ማድሪድ ውዕሉ ክሐድስ ፍቓደኛ ምስ ዘይከውን ብረግፅ ንመሸጣ ክቐርብ እዩ። ምስ ሃገራዊት ጋንታ ብራዚል ኣብ ውድድራት ዋንጫ ዓለም ኣብ ዘካየዶም 5 ግጥማት 4 ሸቶን ሓንቲ ቀረብን ዝገበረ ቪኒ ሓደ ካብቶም ብሉፃት ተፃወቲ ናይቲ ውድድር ምንባሩ ዝፍለጥ እዩ። ኣርሰናል ናይ ዝሓለፈ ዓመት ክብራ ንምዕቃብን ፅዋዕ ሻምፒዮንስ ሊግ ኤሮጳ ንምዕታርን ድማ ፌርማ ናይዚ ብራዚላዊ ኮኸብ ከግድሳ እዩ። ቪኒሲየስ ጁኒየር ብሓፈሻ ብማልያ ማድሪድ 375 ግጥማት ከካይድ እንከሎ 128 ሸቶ ምስ 100 ናይ ሸቶ ቀረብ ዝገበረ ተፃወታ እዩ። ስዑድ ዓረባዊት ክለብ ኣልሂላል ንኮሎምብያዊ ናይ ክንፊ ኣጥቃዓይ ባየር ሙኒክ ሉዊስ ዲያዝ ንምፍራም ምስ ወከልቱ ዘተከፊታ ምህላዋ ተገሊጹ። ኣልሂላል ንሉዊስ ዲያዝ ናብ ማእከላይ ምብራቕ ንምምፁ ዓመታዊ ክሳብ 25 ሚልዮን ኤሮ ክትከፍሎ ዝሓዘለ ጠለብ ናብ ወከልቱ ልኢኻ ምህላዋ ተገሊጹ። ዲያዝ ብኣልሂላል ቀሪቡሉ ዘሎ ጠለብ ምስ ዝቕበሎ ኣልሂላል ምስ ክለቡ ባየር ሙኒክ ብገንዘብ ደረጃ ንምስምማዕ ክሳብ 132 ሚልዮን ኤሮ ከተዳሉ ቅርብቲ ምህላዋ ተሓቢሩ። ዝሓለፈ ክረምቲ ካብ ሊቨርፑል 70 ሚሊዮን ወፃኢታት ብዝሓተተ መጠን ገንዘብ ናብ ባየር ሙኒክ ዝፈረመ ሉዊስ ዲያዝ ክሳብ 2029 ኣብ ኣልያንዝ ኣሬና ዘፅንሖ ውዕል ኣለዎ። ኣብ ቀዳመይቲ ናይ ውድድር ዓመቱ ኣብ ቡንደስሊጋ ብዘይምግያሽ ሓደ ካብ ወሰን ተፃወቲ ናይታ ባቫርያዊት ጋንታ ክኸውን ዝበቕዐ ዲያዝ ኣብ 51 ግጥማት ናይ ኩሎም ውድድራት 26 ሸቶ ከመዝግብ እንከሎ 23 ናይ ሸቶ ቀረብ ድማ ኣዳልዩ። ካብ ዕድጊ ያን ዲያሞንድ እግራ ዘሕፅረት ፒኤስጂ ነቲ ሓድሽ ውዕል ንምፍራም ዝሓንገደ ፈረንሳዊ ናይ ክንፊ ኣጥቃዓያ ብራድሊ ባርኮላ ንምሻጡ ተዳልያ ምህላዋን ካብ መሸጡ ድማ 120 ሚልዮን ኤሮ ኣታዊ ክትገብር ድላይ ከም ዘለዋን ኣብ ፈረንሳ ሰፊዕ ሸፈነ ዘለዋ ጋዜጣ ለኤኩፕ ሓቢራ። ካብ ሊዮን ናብ ፒኤስጂ ድሕሪ ምፅምባሩ ምስታ ናይ ሊግ ሓደ ሻምፒዮን ሰለስተ ግዜ ዘውዲ ዝደፍአ ባርኮላ ኣብ ዝሓለፉ መዓልትታት ኣብታ ጋንታ ዝፅንሓሉ መንገዲ ንምጥጣሕ ብሓለፍቲ ናይታ ጋንታ ንዝተጀመረ ዘተ ነዊሕ ከይ ከደ ክቋረፅ ከም ዝገበረን ኣብዚ ክረምቲ ናብ ካልእ ሓድሽ ቡድሆ ክፍትነላ ዝደሊ ጋንታ ክፅምበር ከም ዝደልን ሓቢርዎም እዩ። ኣርባዕተ ክለባት ፕሪምየር ሊግ እንግሊዝ ኣገልግሎት ናይ ዝፈረንሳዊ ንምርካብ ንኩነታቱ ብቐረባ ይከታተሎ እኳ እንተለዋ ሊቨርፑል ግን እታ ብዝያዳ መዕረፊ ብራድሊ ባርኮላ ናይ ምዃን ተኽእሎ ዘለዋ ጋንታ ብምዃን ነቲ ዕድጊ ብመሪሕነታ ትቕልሶላ። ከም መግለፂ ፉት መርካቶ ሊቨርፑል ኣብ ጉዳይ መሸጥ ዋግኡ ምስ ፒኤስጂ ኣብ ስምምዕ ትበፅሕ እንተዳ ኮይና ክፅምበራ ፍቓድ

ደኛ ከም ዝኾነ ከም ዝሓበራ ተገሊጹ። ቱርካዊት ክለብ ብሽክታሽ እውን ኣብ ድርክኺት ዝርከብ ግብፃዊ ኣጥቃዓይ ሙሓመድ ሳላሕ ኣብ ዝቕፅሉ መዓልትታት ናይ ስራሕ ወረቓቕቱ ዛዚማ ኣባላ ከም ዝኾነ ኣብ ዝቕፅሉ መዓልትታት ወግዓዊ ክትገብር እያ። ምስ ሊቨርፑል ድሕሪ 9 ዕውት ናይ ፀወታ ዓመታት ዝተፈላለየ ሙሓመድ ሳላሕ ምስ ቱርካዊት ክለብ ብሽክታሽ ክፃወት ኣብ ስምምዕ ከም ዝበፅሐ ዝፍለጥ እዩ። ንሓደ ዓመት ምስ ናይ ምንዋሕ ኣማራፂ ብዘለዎ ኮንትራት ምዛ ቱርካዊት ክለብ ክፃወት ዝወደአ ሳላሕ ዓመታዊ 10 ሚልዮን ኤሮ ናብ ሕሳቡ ኣታዊ ክገብር እዩ። ተፈፃምነት ናይ ዝመስርሕ ወግዓውነት ንኸይረክብ ዘደንጉዮ ቀንዲ ምኽንያት ወከልቱ ኣብ ዝተወሰነ ረብሓታት ናይ ተፃወታይ ምትዕራይ ክግበር ድሕሪ ምሕታቶም እዩ። ኣብዚ ግዜ ብሽክታሽ ነቶም ጥለባት ኣብ ምምላእ ትርከብ ብምህላዋ ኣብ ዝቕፅሉ መዓልትታት ሳላሕ ወግዓዊ ዋንነታ ከም ዝገበረት ዝሕብር ፅሑፍ ክትጥቅዕ እያ። ባርከ ዝኸበርኩም ተኸታተልቲ ናይ ሎም ትሕዝቶይ ኣብዚ ዛዚመለኹ። ብምክትታልኩም ኣዝየ መስግን ብሩኽ መዓልቲ።

0: ብ50 ሓሙሽተ ነጥቢ ራብዓይ ረሜኮ ኤቨኖፐል ብ4 ነጥቢ ሓምሻይ ተርታ ሒዙ። ሜክሲካዊ ኢሳቅ ደልቶሮ ኣብ ብኹሪ ዝታፍዩ ኣብ ዝውድድር ዕውት ብሉፅ መንእሰይ ብምዃን ተዓዊቱ። ፖል ሴክሳስ ብ2 ደቂቕን 14 ካሊትን ድሕሩ ካልኣይ ፈረንሳዊ ለኒ ማርቲነዝ ብ3 ደቂቕን 20 ካሊትን ድሕሩ ሳልሳይ ተርታ ሒዙ። ብጋንታ ጀርመናዊት ጋንታ ዲድልትሬ ቀዳሚት ኮይና ተዓዊታ። ዩናይትድ ኣራብያን ኤምሬት ድማ ኣሰራሲዒባ።
1: ዘለናይ ወቕቲ ተፃወትን ኣሰልጥንትን ካብን ናብን ክለባት ዝተጋገሩሉ እዋን እዩ። ካብ ዝቐፂልና ኣብ ዝሓለፉ መዓልትታት ካብ ዝተሰምዑ ዜናታት ምስ ጋር ተፃወቲ ክንቕርበልኩም ኢና። ሰናይ ምክትታል።
0: ሪያል ማድሪድ ንኣይቮርያዊ ናይ ክንፊ ኣጥቃዓይ ያን ዲያሞንደ ናብ መሰርዓ ንምፅምባር ምስ ክለቡ ኣርቢ ሌፕዚግ ኣብ ስምምዕ ከን ዝበፅሐት ንጉስ መስርሓት ምስ ጋር ተፃወቲ ፋብሪዚዮ ሮማኖ ሓቢሩ። ዲያሞንደ ኣቐዲሙ ምስ ፈረንሳዊት ክለብ ፒኤስጂ ውልቃዊ ስምምዓት ኣካይዱ እኳ እንተነበረ እታ ፈረንሳዊት ጋንታ ብክለብ ንክለብ ደረጃ ኣብ ዝግበረ ዘተ ፅቡቅ ትሰጉም ዘይምኽኣላ ካብቲ ዕድጊ ድሕሪ ምንሰሓባ ሪያል ማድሪድ ካብ ድሕሪ ተበጊእሳ ነዚ መስርሕ ኣብ መፈፀምቱ ብፂሓቶ። ሪያል ማድሪድ ንዲያሞንደ ዋንነታ ንምግባር 120 ሚልዮን ኤሮ ወፃኢታት ከም ዝገበረ ዝሕብር ኮይኑ እቲ ኣይቮርያዊ ድማ ክሳብ 2031 ኣብ ሳንቲያጎ በርናቦ ንምፅዋት ኣቐዲሙ ኣብ ስምምዕ በፂሑ እዩ። ዲያሞንደ ሕክምናዊ መርምሩ ኣካይዱ ፌርሙ ንምንባር ኣብዚ ሰሙን ናብ ከተማ ማድሪድ ከቕንዕ እዩ። ከም መግለፂ ጋዜጣ ቴሌግራፍ ኣርሰናል ንምስርሕ ዕድጊ ብራዚላዊ ናይ ክንፊ ኣጥቃዓይ ሪያል ማድሪድ ቪኒሲየስ ጁኒየር ኣብ መፈፀምቱ ንምብፃሕ ኣብ ታሪክ እታ ሰሜንናዊት ጋንታ ቅድሚ ሕጂ ተበፂሑ ዘይፈለጥ ኮንትራት ክትቅርበሉ ቅርብቲ ምህላዋ ተገሊጹ። ኣሰልጣን ኣርሰናል ሚካኤል ኣርቴታ ወዲ 26 ዓመት ቪኒሲየስ ጁኒየር ናብ ኤምሬትስ ክመፀሉ ብዘቕረቦ ሕቶ መሰረት እታ ጋንታ ነቲ መስርሕ ተፈፃሚ ንምግባር ምንቅስቃሳት ጀሚራ ምህላዋ ዝፍለጥ ኮይኑ ንምፍራም እውን ባንካ ክትሰበር ቅርብቲ ከም ዘላ ተገሊጹ። ቪኒሲየስ ጁኒየር ኣብዚ ግዜ ኣብ ማድሪድ ሰሙናዊ ዝወስዶ መሃያ 400,000 ፓውንድ ኮይኑ ኣርሰናል በዚ ብራዚላዊ ተመራፂት ንክትከውን ክሳብ 500,000 ፓውንድ ብሰሙን ክትከፍሎ ቅርብቲ እያ። እዚ ብራዚላዊ ኣብዚ ግዜ ኣብ ፕላኔት ምድሪ ካብ ዝርከቡ ውሑዳት ብሉፃት ተፃወቲ ኮይኑ ምስ ዝጋሩ ናብ ኣርሰናል ድማ ናይ መወዳእታ መልክዕ ምዝሕዝ ኣብ ታሪክ ፕሪምየርሊግ እንግሊዝ እቲ ዝዓበየ ፌርማ ናይ ምዃን ተኽእሎ ክህልዎ እዩ። ወከልቲ ኣርሰናል ንቪኒሲየስ ንምዕዳግ ክሳብ ዝወሰዶም ርሕቐት ክጓዓዙ ድልዋት ከም ዘለውን ፋይናንስ ዝኾነ ዕንቅፋት ክኾኖም ከም ዘይኮነ ድማ ይእመት። ቪኒ ዝሓለፈ ዓመተ ስፖርት ኣብ ዘካየዶም 53 ግጥማት ናይ ኩሎም ውድድራት 22 ሸቶ ከመዝግብ እንከሎ 14 ድማ ናይ ሸቶ ቀረብ ገይሩ። ለሙሶኒ ኣብ ማዓስከር ሪያል ማድሪድ ቫልዴፔዳስ ክርከብ ቆፅሪ ሒዙ ዘሎ ቪኒሲየስ ጁኒየር ተሪፋቶ ንዘላ ናይ ሓደ ዓመት ውዕል ብመሰረት መትከላት ሪያል ማድሪድ ውዕሉ ክሐድስ ፍቓደኛ ምስ ዘይከውን ብረግፅ ንመሸጣ ክቐርብ እዩ። ምስ ሃገራዊት ጋንታ ብራዚል ኣብ ውድድራት ዋንጫ ዓለም ኣብ ዘካየዶም 5 ግጥማት 4 ሸቶን ሓንቲ ቀረብን ዝገበረ ቪኒ ሓደ ካብቶም ብሉፃት ተፃወቲ ናይቲ ውድድር ምንባሩ ዝፍለጥ እዩ። ኣርሰናል ናይ ዝሓለፈ ዓመት ክብራ ንምዕቃብን ፅዋዕ ሻምፒዮንስ ሊግ ኤሮጳ ንምዕታርን ድማ ፌርማ ናይዚ ብራዚላዊ ኮኸብ ከግድሳ እዩ። ቪኒሲየስ ጁኒየር ብሓፈሻ ብማልያ ማድሪድ 375 ግጥማት ከካይድ እንከሎ 128 ሸቶ ምስ 100 ናይ ሸቶ ቀረብ ዝገበረ ተፃወታ እዩ። ስዑድ ዓረባዊት ክለብ ኣልሂላል ንኮሎምብያዊ ናይ ክንፊ ኣጥቃዓይ ባየር ሙኒክ ሉዊስ ዲያዝ ንምፍራም ምስ ወከልቱ ዘተከፊታ ምህላዋ ተገሊጹ። ኣልሂላል ንሉዊስ ዲያዝ ናብ ማእከላይ ምብራቕ ንምምፁ ዓመታዊ ክሳብ 25 ሚልዮን ኤሮ ክትከፍሎ ዝሓዘለ ጠለብ ናብ ወከልቱ ልኢኻ ምህላዋ ተገሊጹ። ዲያዝ ብኣልሂላል ቀሪቡሉ ዘሎ ጠለብ ምስ ዝቕበሎ ኣልሂላል ምስ ክለቡ ባየር ሙኒክ ብገንዘብ ደረጃ ንምስምማዕ ክሳብ 132 ሚልዮን ኤሮ ከተዳሉ ቅርብቲ ምህላዋ ተሓቢሩ። ዝሓለፈ ክረምቲ ካብ ሊቨርፑል 70 ሚሊዮን ወፃኢታት ብዝሓተተ መጠን ገንዘብ ናብ ባየር ሙኒክ ዝፈረመ ሉዊስ ዲያዝ ክሳብ 2029 ኣብ ኣልያንዝ ኣሬና ዘፅንሖ ውዕል ኣለዎ። ኣብ ቀዳመይቲ ናይ ውድድር ዓመቱ ኣብ ቡንደስሊጋ ብዘይምግያሽ ሓደ ካብ ወሰን ተፃወቲ ናይታ ባቫርያዊት ጋንታ ክኸውን ዝበቕዐ ዲያዝ ኣብ 51 ግጥማት ናይ ኩሎም ውድድራት 26 ሸቶ ከመዝግብ እንከሎ 23 ናይ ሸቶ ቀረብ ድማ ኣዳልዩ። ካብ ዕድጊ ያን ዲያሞንድ እግራ ዘሕፅረት ፒኤስጂ ነቲ ሓድሽ ውዕል ንምፍራም ዝሓንገደ ፈረንሳዊ ናይ ክንፊ ኣጥቃዓያ ብራድሊ ባርኮላ ንምሻጡ ተዳልያ ምህላዋን ካብ መሸጡ ድማ 120 ሚልዮን ኤሮ ኣታዊ ክትገብር ድላይ ከም ዘለዋን ኣብ ፈረንሳ ሰፊሕ ሸፈነ ዘለዋ ጋዜጣ ለኤኩፕ ሓቢራ። ካብ ሊዮን ናብ ፒኤስጂ ድሕሪ ምፅምባሩ ምስታ ናይ ሊግ ሓደ ሻምፒዮን 3 ግዜ ዘውዲ ዝደፍአ ባርኮላ ኣብ ዝሓለፉ መዓልትታት ኣብታ ጋንታ ዝፅንሓሉ መንገዲ ንምጥጣሕ ብሓለፍቲ ናይታ ጋንታ ንዝተጀመረ ዘተ ነዊሕ ከይከደ ክቋረፅ ከም ዝገበረን ኣብዚ ክረምቲ ናብ ካልእ ሓድሽ ቡድሆ ክፍትነላ ዝደሊ ጋንታ ክፅምበር ከም ዝደልን ሓቢርዎም እዩ።

ኣርባዕተ ክለባት ፕሪምየር ሊግ እንግሊዝ ኣገልግሎት ናይ ዝፈረንሳዊ ንምርካብ ንኩነታቱ ብቐረባ ይከታተሎ እኳ እንተለዋ ሊቨርፑል ግን እታ ብዝያዳ መዕረፊ ብራድሊ ባርኮላ ናይ ምዃን ተኽእሎ ዘለዋ ጋንታ ብምዃን ነቲ ዕድጊ ብመሪሕነታ ተቕልሶላ። ከም መግለፂ ፉት መርካቶ ሊቨርፑል ኣብ ጉዳይ መሸጥ ዋግኡ ምስ ፒኤስጂ ኣብ ስምምዕ ትበፅሕ እንተዳ ኮይና ክፅምበራ ፈቓደኛ ከም ዝኾነ ከም ዝሓበራ ተገሊጹ። ቱርካዊት ክለብ ብሽክታሽ ነቲ ዋንነታ ክኸውን ኣብ ድርክኺት ዝርከብ ግብፃዊ ኣጥቃዓይ ሙሓመድ ሳላሕ ኣብ ዝቕፅሉ መዓልትታት ናይ ስራሕ ወረቓቕቱ ዛዚማ ኣባላ ከም ዝኾነ ኣብ ዝቕፅሉ መዓልትታት ወግዓዊ ክትገብር እያ። ምስ ሊቨርፑል ድሕሪ 9 ዕውት ናይ ፀወታ ዓመታት ዝተፈላለየ ሙሓመድ ሳላሕ ምስ ቱርካዊት ክለብ ብሽክታሽ ክፃወት ኣብ ስምምዕ ከም ዝበፅሐ ዝፍለጥ እዩ። ንሓደ ዓመት ምስ ናይ ምንዋሕ ኣማራፂ ብዘለዎ ኮንትራት ምዛ ቱርካዊት ክለብ ክፃወት ዝወደአ ሳላሕ ዓመታዊ 10 ሚልዮን ኤሮ ናብ ሕሳቡ ኣታዊ ክገብር እዩ። ተፈጻምነት ናይ ዝመስርሕ ወግዓውነት ንኸይረክብ ዘደንጉዮ ቀንዲ ምኽንያት ወከልቱ ኣብ ዝተወሰነ ረብሓታት ናይ ተፃወታይ ምትዕራይ ክግበር ድሕሪ ምሕታቶም እዩ። ኣብዚ ግዜ ብሽክታሽ ነቶም ጥለባት ኣብ ምምላእ ትርከብ ብምህላዋ ኣብ ዝቕፅሉ መዓልትታት ሳላሕ ወግዓዊ ዋንነታ ከም ዝገበረት ዝሕብር ጽሑፍ ክትጥቅዕ እያ። ባርከ ዝኸበርኩም ተኸታተልቲ ናይ ሎም ትሕዝቶይ ኣብዚ ዛዚመለኹ። ብምክትታልኩም ኣዘየ መስግን ብሩኽ መዓልቲ።

0: ትምባል ስለ ዝመረጸ
1: አብይ አህመድ ድንክ ነው። የፖለቲካ ድንክ፣ የሁሉም ነገር ድንክ ነው። ወይ ጸበል ወይ የአእምሮ ሕክምና ሆስፒታል መግባት የነበረበት ሰው ነው።
2: ተጨፈጨፍን። አንድም ቦታ ፈቀቅ ማድረግ አልቻልንም። አንድ ክፍለ ጦር ያመጣል፣ ያስገባል፣ ይጨፈጨፋል። ሌላ ክፍለ ጦር ያመጣል፣ ያስገባል፣ ይጨፈጨፋል።
0: ሰነዳዊት ፊልም ኣብ ኤሪ ቲቪ ኣብዚ መደብ መራሕቲ ስርዓት ብልፅግናን መሰልቶምን ብምስምስ ኣፍ ደገ ባሕርን ዝሓስብዎ ዘይሕጋዊ ምስፍሕፋሕን ዕላምኦምን ኣብ ልዕሊ ኤርትራን ኤርትራውነትን ዘለዎም ኣመለኻኽታን ስነ ልቦናን ካብ ቃላቶም ክንከታተል ኢና።
3: ሰንዓፈን ኣልፈን ባሶራን ተቆጣጥረን ክሎስት መንደፈራ ነበር ውግያ ሲደረግ የነበሩ
4: ኣርታን ሲቪል ነው። ስራውም ሌላ ነው። ግን ያው ኣልብሰህ ኮ የሆነ ኮ
0: ጻድቃን ሲቪል ስርሑ ካልእዩ ፅሩራታት ስለ ዝነበሮ ብኡ ይፅዋዕ
5: ክሻ መስመር ኢና ንኸድ ማለት ሻዕብያ ሰይ ነቃብፆ ኣለና ዝብል መደብ ይኑ ነይሩና ግን ኣይኮነን
0: ትምባል ስለ ዝመረፀ ፅላሊ ኣባላት ብልፅግና ኣብቶም ዓበይቲ ጥራይ ከይተሓፅረ ናብቶም ታሪክ ኤርትራን ኢትዮጵያን እንዶ ዘይብሎም ተባሂሉ ኢሎም ዝምድሩ ደቀሙን ሰጊሩ ኣሎ።
6: የኢትዮጵያ መከላከያ ሰራዊት ማስጠበቅ ኣለበት የሚባለው ዳር ድንበር
0: ሰራዊት ኢትዮጵያ ክሕልዎ ዘሎ ወደብ ካብዚ ጎቦዚ ካብቲ ሩባቲ ካብቲ እምነቲ ምምላስ ኣይኮነን። ናይ ኢትዮጵያ ሃገራዊ ረብሓ ክሳብ ዘለዎ እዩ ዶብ ዝበሃል።
6: የኢትዮጵያ ብሔራዊ ጥቅም እስካለበት ድረስ ነው ዳር ድንበር።
7: አሰብ የሚባለው ወደብ ራሱ ሲሰራ ዲዛይንድ ሲሆን
0: ኣሰብ ዝበሃል ወደብ ክስራሕን ክሰኣልን ከሎ ብፍሉይ ንኢትዮጵያ ከገልግል ተባሂሉ ወይ ድማ ካብ ዓፈር ክሳብ ኣብዚ ንኸገልግል ተባሂሉ እዩ ተሰሪሑ።
7: በጀርባ በኩል ግመልም ኣያገኘው
0: ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤሪ ቲቪ ረቡዕ 925 ምሸት ድሕር ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 1250 ቀትሪ ድሕር ዜና ትግርኛ ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤሪ ቲቪ።

0: ትምባል ስለዝመረጸ
1: አብይ አህመድ ድንክ ነው። የፖለቲካ ድንክ፣ የሁሉም ነገር ድንክ ነው። ወይ ጸበል ወይ ህክምና ሆስፒታል መግባት የነበረበት ሰው ነው።
2: ተጨፈጨፍን። አንድም ቦታ ፈቀቅ ማድረግ አልቻልንም። አንድ ክፍለ ጦር ያመጣል፣ ያስገባል፣ ይጨፈጨፋል። ሌላ ክፍለ ጦር ያመጣል፣ ያስገባል፣ ይጨፈጨፋል።
0: ሰነዳዊት ፊልም አብ ኤሪ ቲቪ ኣብዚ መደብ መራሕቲ ስርዓት ብልፅግናን መሰልቶምን ብምስምስ ኣፍ ደገ ባሕርን ዝሓስብዎ ዘይሕጋዊ ምስፍሕፋሕን ዕላምኦምን ኣብ ልዕሊ ኤርትራን ኤርትራውነትን ዘለዎም ኣመለኻኽታን ስነ ልቦናን ካብ ቃላቶም ክንከታተል ኢና።
3: ሰንዓፈን ኣልፈን ባሶራን ተቆጣጥረን ክሎስት መንደፈራ ነበር ውግያ ሲደረገ ነበሩ።
4: ኣርቃን ሲቪል ነው፣ ስራውም ሌላ ነው። ግን ያው ኣልብሰ ኮ የሆነ ኮ
0: ጻድቃን ሲቪል ስርሑ ካል እዩ ፅሩራታት ስለ ዝነበሮ ብኡ ይፅዋዕ።
5: ክሻብ ስመራ ኢና ንኸድ ማለት ሻዕብያ ሰይ ነቃብፆ ኣለና ዝብል መደብ ይኑ ነይሩና ግን ኣይኮነን።
0: ትምባል ስለ ዝመረፀ ፅላሊ ኣባላት ብልፅግና ኣብቶም ዓበይቲ ጥራይ ከይተሓፅረ ናብቶም ታሪክ ኤርትራን ኢትዮጵያን እንዶ ዘይብሎም ተባሂሉ ኢሎም ዝምድሩ ደቀሙን ሰጊሩ ኣሎ።
6: የኢትዮጵያ መከላከያ ሰራዊት ማስጠበቅ ኣለበት የሚባለው ዳር ድንበር
0: ሰራዊት ኢትዮጵያ ክሕልዎ ዘሎ ወደብ ካብዚ ጎቦዚ ካብቲ ሩባቲ ካብቲ እምነቲ ምምላስ ኣይኮነን። ናይ ኢትዮጵያ ሃገራዊ ረብሓ ክሳብ ዘለዎ እዩ ዶብ ዝበሃል።
6: የኢትዮጵያ ብሔራዊ ጥቅም እስካለበት ድረስ ነው ዳር ድንበር።
7: አሰብ የሚባለው ወደብ ራሱ ሲሰራ ዲዛይንድ ሲሆን
0: ዓሰብ ዝበሃል ወደብ ክስራሕ ንክሰኣል እንከሎ ብፍሉይ ንኢትዮጵያ ከገልግል ተባሂሉ ወይ ድማ ካብ ዓፈር ክሳብ ኣብዚ ንኸገልግል ተባሂሉ እዩ ተሰሪሑ።
7: ብጀርባ በኩል ግመልም ኣያገኘው
0: ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤሪ ቲቪ ረቡዕ 925 ምሸት ድሕር ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 1250 ቀትሪ ድሕር ዜና ትግርኛ ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤሪ ቲቪ።

0: ዓመት መጽእ ጽባቑ ዘርጊሑ እናተሓደሰን እናደመቐን ዝኸይ ዘሎ ሃገራዊ ንግደት ፌስቲቫል ኤርትራ መሶብ ፍቕሪ ልቢ ዝማእከሉ መሶብ ወግዒ ልቦና ጽላሉ መሶብ ጽባቐ ብሕብርታትና ዝደመቐ መሶብ ሓድነት ስጡም ቀለቤት መሶብ ሃገራውነት ውደት ደምን ልብን ዝጠናነግ ከም ስሩን ኣካልን ስለዚ ድማ እዩ ፌስቲቫልና ሰብ ርሑቕን ቀረባን ኣብ ሓደ ቐፅሪ ኣብ ሓደ ልቢ ዘስመረን ዘዕሰለን እንሆ ሎሚ ድማ መጋረጁ ይዓፅዋሎ ሰላም ከመይ ትኾኑ
1: بعد 9 ايام في هذه الساحه ها قد وصلنا الى ختام هذا الحدث الذي يمثل ثقافه وتاريخ وتقاليد وكل عادات الشعب الارتري وصلنا الى ختام هذا الحدث وها نحن في هذا المناسبه او هذه المناسبه سنقدم مجموعه من البرامج نتمنى ان تنال اعجابكم
0: ስዒቡ ደርፊ ብቋንቋ ትግርኛ ይኸውን ነዊሕ ዘርእስታ ድምፃዊ ረዘነ ዓለም ገጥሚ ገብሪሂወት ፀሓዬ ዜማ ረዘነ ዓለም ሰናይ ምክትታል
1: ወቅተ ጠይባ ወሸይቀ ንርጁ ለኩም ማ ፍቅራት ሃዘ ልበርናመጅ
2: ነዊሕ ነዊሕ

ስዒባ ምጋዕ ኤትሮ ኣብዚ ደርፊ ዝፅወት ኬኬ ኣብ እዋን ሓጎስን ፅምብላትን ዝፅወት ኮይኑ ኣብ ማእከል ደንከልን ኣራዕታን ደቡብ ደንካልያን ዓሰብን ዝፅወት ኮይኑ ከምኡውን ጋዴሌቶይ ኣብ እዋን ክተት ወኒ ንምስናቕን ንምላዓልን ዝፅወት ፀወታ እዩ። ምጋዕ ኤትሮ ብቋንቋ ዓፈር ዞባ ደቡባዊ ቀይሕ ባሕሪ። ስዒቡ ኩምቢ ራዛ። ኩምቢ ራዛ እትበሃል ወግዒ ፀወታ ኣብ እዋን ሆዬ ዓብ መስቀል ልክዕ ጸሎት ገይሮም ዓበይቲ ናብ መመደቀሲኦም ምስ ኮዱ ጎራዝትን ኣባፅሕን መንስያት ሙሉእ ክረምትን ሓጋይን ብማዕዶ ኣብ ስርሖም መምስ ስድሮም ይረኣዩ ነይሮም። ዝሓርያ ተሓርዮ ብዕምበባ ካብ መሮር ሒዞም ምስ መፁ ብሕቡእ ስድሮኦም ከይፈለጡ መንእሰያት ባህግታቶም ዘስምሩሉ ፀወታ ኮይኑ ብመንገዲ ዓርኮም ገይሮም ዕምባባ ገልገለ መስቀለ ሓቢኦም ፀኒሖም ዝወሃብሉ ሕራ እንተይላ መሓረ ይበሃል። እንተ ኣብያኻ ብሕርቃን ጓይላ ገዲፎም ዝኸድሉ ፍልይ ዝበለ ወግዕ እዩ። ኣመራርፃ ፀወታ ንናብራን ሓዳርን ኮይኑ ብሳሊለ ዓይነት ፀወታ ይፅወት። ኩምቢ ራዛ ኣብ ከባቢ ሕምብርትን ሊባን ዝፅወት ከም ዝነበረ መፅናዕቲ ይሕብር።

التالي إقليم عنسبة. زوبا عنسبة. زوبا عنسبة.

إيطاليا الإقليم الجنوبي. زوبا دوبو. زوبا

واخيرا اقليم القاش بركه. زوبا قاش بركه. زوبا

ተሸለምቲ ዞባታት ክብረት ሃበልና ከምኡውን ክቡር ኣምባሳደር ዘመነ ተኽለ ክብረት ይሃበልና። ድምቕ ዝበለ ጣቂዒት፣ ድምቕ ዝበለ ጣቂዒት።

0: ምክንያት ቡንከይ ተቐርቡ እዩ ኣቦኸኻ ቤተ ክርስቲያን ምስተመርሱ ንገዛና ስደድዮም እንዴ ይብለና እዩ
1: ዋ ተረፍና ዝበሉ ክንሓናስስ ረራ ዋ መፅኹም ዶ
2: ኣረዳ ወይ ዘይ ክነግረት ንበር ሳቼላ ሓወይኒ ዳ ንገዛ እዩ ነይሩ
1: ዋ ኣብማቲ ጋብ ክብረ ቀይርዎ ኸይሩ ሰሓኩም
2: ይ ወሱ ሰሓክሰይ ጋብ ከዓ ክትክዶና ይብዑ እምበሪ ኣይ ምዕጣሙ መከራ
0: ዋይ ተምርቲ ሃይኮንኩም ሞ ተኸደልዎ ሰንበት እንዲኮየ
2: ተደልዎ
1: ይ በይንኸምትሓትሚ ተዋሪድ ክለግለሪ ኣነ ዳ ፃዕዳ ጋብኦም ተኸዲኖም ሰነነነነነነነነ ኩምኒ ንድለተይ መድረሲ ኢኖም ስራሕ መፀ ኣብዚ ዕረፍቲ ቁቕቲ ሓሲሮም ተጣሪ ሰለስ ተምሩኻ ተዋልሂብኒ ተመስገን ግዲ ሓደ ረብዓይ ወዲ ተዝበኒ ነቦኹም ኣብረዮ ኣባይቶ ከዓ ጠጠው መባሃልቲ ምኾኖ
2: ካብተን ሰለስተ እዚ ነቲ ሓደ ወዲ እንተ ዝኾነ ርክ
1: ንስን ደቀይ ከይተባእስኒ ሓደ ረብዓይ ወዲ ተዝበን ድባ
2: ትሬኺ ትሬኺ ትገባለይ እዚ ናይ ሰብ ስስዕ ዝኮ ገር
1: ስስዐ ኣፍኩም ገዲፍኩም ሃቡኒ ንኣምላክካ ንሚንካ ትረኽቦ ዳ እንታይ ስስዖ ገይሩ ፈንስኪ ሰማይ ዝሃገርኩምዚ ንፈጣሪ ዘደኸይ ውድኦ ድኹም ሓሊኹ ሓሙሽተ ኸብደ ወደ ዓሰርተ ኸልተ ኸብደ ዝወለዳ ኣለዋ
2: እዚኣስ ቀኒኽ ኸኸ ሓቂ ተዛረቢ
1: ረባኢና ወደይ ተን ዘለዋና ሰለስተ ስላሰ ግበረልና ዳሓር ካዓተን ደቀ ይታይ ጎድለ
2: ብኣፍኪ ጥራይ ከይከውን ወየ ብኣፍኪ ጥራይ ከይከውን ዝሃበካ ተመስገን ምባል
1: ኣንተ ዝጠጓል ወየም ኣቦኹም በርጠሽ ኮይኖምለይ
2: ኣብ ከምዚ ቕንእ ቐሚጡ ከይትኮን እወ ከዲ ርአኺ እትረፍ ዶ ንቕንኢ ካብታ መቑነና ንላዕሊ እኽሊ እውን ተሕምቐ እወ ሕማም እዩ እንተ ቐኒእኻ ትስስዕ ዜናትካ ትደሊ እወ ትዕምፅ ምስ ሰባት ትበኣስ ከይደቀስካ ትሓድር እወ ምስ ኣምላኽካ ትበኣስ ኣማሲኡ ኻ ናብ ሓጢኣትካ ተኣቱ ግዲ
1: ወይ ስከ ኣንተ ዝገጓል ንዋዛይ ነተዛረብ ኮምበር ወይ መቆቕት ናይ ባሓር ንገይሮ እሞ ክንዲ ዝሰበኸሊ ከዓኻ
0: ናይ ልቢ ክትዛረብ እንተለኽ ከመይ ኣቢልና ንፈልጠኪ
2: ግና ከይደባለይ
1: ዋ ዝገጓለይ ከዓ ማርሰብ ክሻር ኢኒ
0: ወ ንስኹ እንዲ ከዓ ደዋልት ኮይነ እቲ ዘለኺ
1: ዕላሽ ኣብቲ ወሳሕቲ መልቆኒ ፃዕሪ በዚሕኩ መብረ ደሊኹም ኣወዳ ዘለኣኽሪኹም ትቆኑ ኮይትሉ ፈሪሐ ከም ዝሓልርኩ ከመኹም ከም ዝቐኒ ክትፈልጡ ዝብሎ እንዳኣሉ
2: ስጋ
1: ስጋ

0: ዝሒዛ ክሰትን ኢኻኒ
1: ማን ሞይ ዝስተይንካ ኣብ መርዓ ጓል ቀላቅል መዓለ እንግልካዮ ካሳ ኣብቲ ዝሓውሃ ድሕሊ ሃገር መፅእ ተሓጓስታታ ንመስልካ
0: መገሊ ወይ
2: ወይ ጉዳ
0: ኣነ ኣደይ ቀደም ምስ ሞተት ገዛይ ምዃኑ ተሪፉ ሕጂ ንበርሀ ቐርቦ ኣነ ካዕሳይ ኣነ ኸለኹ ደ በርሀ ምንዓጥቀ ንስኻትኩም ከዓ ዘረባ ረኺብና ኢልኩም ዘረባ ረኺብና ኢልኩም ካዕሳይ ዘይገበሮ በርሀ ገበሮ ኢልኩም ማሕበር ሻራኹም ክተመርኹ ኩም ሰብ ምስ ከደ መፂኹ
3: ባሸይ ንሕና ሸራ
0: ወይ ሸራ በርሀ
3: ኣብዛ ትበል ሰላም ዘይእንታይ ናገርና
0: ደሓን ዝደለኻዮ ጌርካ ድቅስ ተሓድር ኣለኻ
3: ኣታ ንዓስኪ ስለዝ የድሊ ካስኪ ኮፍ ስክበል ኣብ ገዛ ኸይትፀይቕ ኮፍ መበልቶምንም
0: ዘራይ ዕሰንክ ኸባተናዕቀ እምበር ታይደይስ ትፈጣ ኢኻ
4: ኣወይ ንዕናይ ገዛናንዕናይንይንትማያ
5: ከምኡ እዳተጎዝጎዘ ዲዋሉድ ናብ ሃብታማታ መርዑ ሕጂ ከዓ ርኢኻዮታ ንእሽተይ መንያት ብላታ ጓሉታ ፅገየ

0: ንወዲ ሳንቸል ከሕፅያ ወዲኦሞስ መዓልቲ ቆፂዎ ኦም ኢልኒ ነጊርካ ደሓውካ
1: ባዕሎም ፈልጡ ንበረ ግዳ ግደፍ ተኽፋእ ኣለኻ ኣዘይትብለ
0: እንታ ሳንቸል ዓርከይ ድፀልኦ ይጎበርኩውን ኢ
1: ዓርከይ ፀልዑ ይጎበርኩ እንደኢሉካ
0: ንሪኢኻ እዚ ሳንቸል ሓውካ እንተ ዝፈቱ በርሀ እዛ ግራፅያ መቐይረካ ነር ኣውራ ኣውራ መንቀኛ ሓውካ ከምኡ ተዘይኸውን ዶ ሓዉ መዓርኩ ከለኻዮ በርሀታ ዓጥቅምዋዓለ መስለካ ሕጂ ከዓ ርኢ ከለኻ ተረብ ዝክሮም ሓናሲሶም ክጋለሉ ብዓይንኻ ርኢኻ እወ
1: ግርም ኣለኻ ዘንዕቐኒ ዘሎ እቲ ሓወ እዩ
0: ዳሓወ
1: ሕጂ ግን ንበርሀ ካብ ህልኮይ ከናግፎ ኽሪእ
0: ከናግፎ መን ከናግፎ ዳ ሰቡ ደቂኦም ንባዕሎም ስኒ ተብሎምን ሽሕ እንተቐለቡ ከዓ ኣብቲ ዘረባ ምሳና እዮ
1: ወይለ ገብሪ ሓወ ዘረባ ባምፂኻ ምስ ተስፋለት ሰብኣሎ ጓሉ
0: እወ
1: ከመዓልካ ላ ትኩ
0: ሳልደት ሳልደት ደምፂኻ ሳልደት ዳ ወደይ ንበርሀ እኳ ከም ሓሙ ዘይፈልጦ ኣነብታ ገዛ ከይኮድኩ እንተደኣ ውዒለ ምንሸት ገዛ መፂ ድሃየ ከይፈለጥ ይሓድር
1: እቲ ገረ እግዚኣርካ ክምርዓብ ከለኹ ክምርዓብ ከለዉ ሕሱስ ስለ ዝኾንኩ
0: እወ
1: ከም ኣቦት ወደኒና
0: ብረ ንምባል ብረ ኣብኣ ከለኻ ስጋምር በለና
2: ኣብ ከንዴ
0: ደሓናይቲ ግንጉን ኢኻ ቅረብ
2: ናይ ደሓን ዲኻ
0: ሓኒ
2: ደሓኒ
0: ንልዝኒ ርኢኻ በርሀ ኣነ ሽሕ ወዳሕኮ ኮይን ትኾንካ ሓደ ዘለኻ ንሓወ ካብ ሙሉእ ማይ ቤታ ክቴና ኢንተርፍ ክርኢ ኣለኻ ንስኻ ጎዋል ዲኻ በቲ ከዓ ናብረኻ ካቢድካ ኮይኑ ፈይልካ ይትፈልጥ ኩሉ ፀባፅዮ ወዳሕኮ ኮይ ፃዕዳ ኣነ በዚ ንረኻ ብዙሕ ይውሂ
2: ኣምላኽ ደምርሮ ይብለዩ ሕጂ ትሃዊ ኸየ ዘለኹ ንምንታይ ካ ፀዊዕካ
0: እንታኻ ትህወ ክትጠቀሚ ኢለኮ ዛረበካ ዘሎ
2: ክጠቕመኒ ኢኻ ክትጎድኣኒ ኢኻ ሓደ ዝግጥራ ይዘልጥ
0: ኣነስ ንዓኻ ዝጎድእ ከይመክር ትጥርጥር
2: እንታ ወጣኣልና ኣሎ
0: እወ እዛ ግራት ቀደም ኣብ ኢደ ኣምፃለ
2: ኢድካዕሳኢድ
0: ካዕሳይ ዓርክካ ከላ ውሕጅ ሰላሊ ዕሩባ ገይርዋ ሕጂ ግን ኣባኻ በፅሕ ግን ርኢኻ ካሕዛይ ምስ ደቁ ኮይኑ ኣምፃየቲ ወድሞቲ ምስ ደቁ ነዚ ገደል ድመስል ገደል ዝነበረ ክድልድል ክበዕና ረዲእካ ሕጂ ርኢኻ እሱ ምሰጓዙ ኮይኑ እታ ግራቱ ኣይሮስ እሳ ትሕሸካ እታ ንካሕሳይ ዝበፅሑቶ ደቂዕዋ ዘሎ እሳ ከዓ ንዓኻ ኩላ ሕራ ይበለኒ ሓወይ ክትረብሕ ኢለ ሎም ሳሳ ይደመርካ
2: እሱ እንዲ ከዓሳይ ክልተ ሻቅ ደም እናረሃጥኩም ስድራይ ኣብታ ግራት መፂ ኢሎሚንኒ ወይ ኣነ ከዓ ዕጫኻ ዝሃበካ ኣምላኽካ ከምዝሃበካ እዩ እሳ ትሕሸኒ ኢለ ቅቢፀየኒ
0: ሞ ተጋጊኻ ዝተደኩዕ እግራት እንዳሃበካ
2: ኣብ ዝሕሸኒ ኮ ባዕለ ይፈልጦ
0: እንታ ዝሕሸካ እተ ትፈልጥ ድኩዕ እግራት ኣይማኣበኻ
1: ስማዓስከበርሀ ከመይ ብኢ ዝፀጉረ ይቀሊሉ ኳ ደኪዐ ቀይረኒ ተበልኩኻስ ኮርተገልበት ብላዕሊ ኮይንካ ትሕበ
2: ዝዕበኳ ጥላኒ በዓል እዚ ዘረባ እዚ እንትኾንካ ወይዘሎ
1: እሞ ኣነ እናተዛረፉኻ ስረቢፅካ ንኽትከይ
2: ንደይ ትረኽቦ ነገር ኣይትመነ ድቃስካ ኣይትሰ
1: ወዲ ገብረኸ ኣነ ስለማኒ
2: ኣስተውዒልካ ዛ
1: ዘይተባህለ ነ ኢለ
2: እሞ ኢለካ ኣሎ
1: ለማኒ ኣነ
0: በርሀ ግደፍ ግደፍ ምስተይ መባእስናይ ትባእስ ንዓኻ ድሓይሽ ቀይሮ
1: በርሀስ ንዓይ ለማ ንኽትብለኒ ኣነ ሳንዛ ግራት እዚኣ ዘረይ ዝነቅል መሲሉካ ወይንካ ብዋል ጥፉ ኣነ ኮም መባዕል ሃየት ሓፀይ ለተትሰደርካ ኣዘዚኣ ጠቂመበሉካ
2: በል ኣብዚ እንተደኣል በፂሕና ልዕሊ ኣኻልብካ ያንተኒ ኣዋልድ ደቀ ፈልጥ ኣለኻ ንክላባት ድፈርሓ ኣዋልድ ኣይወለድኩ ኣምፃዮም ኣ
1: ደቀይ ሰሃል
0: ኣንታታይ ዘረብኡ ኢኻ ትዛረብ
1: ደቀይ ሰሃል
0: ኬንስከፊ ኬዳ ሰርሓና
1: ናበናስከሪካ ኣብዛ እግረይ ተደፊእኻ እንተዘለኒካ እዛ ስረይቁጡን
0: ኣታ ንዓስከ
1: ወይ ናዩ ደቀ

ابزاي كاره تحزك يا نعمة جناي

0: አንተ ዓለም አንተ ወይ ዳና ቤት ከይድን የለ
1: እንዳመት ሀብቶ ይከይደ ቆድሮ ሀሚሞ ማስክሪያም ይለ ከይደን የለ
0: መንዳለ ጊርኪ
1: አደሪ አቶ ሜራ
0: እመት ዕቡይ ገረዝ ጌር ሰብኣይ ሓብቲ ክድኣ እቲኪ
1: ዋ ደሓ እንደቐኒኹ ሳልደትከ ደሓ እንደለ ኢልኩ ሓቲትኒ
0: ዋይ ኣቲ ከተፀላቁ ክትሓስር ኣይ ዓንተ ወይ እንዲ መንገዲ ረኺብ ንግዲ ረጊፅኒ ዝሓለ
1: እስኻስ ረጊፅካ የ ኻትሓል
0: ሎብጦወ
1: እንታይ ማለት ሞ
0: ንዓይነ ዮ ቆንጅለ ረጊፅ ምሕላፋት
1: እንታይ ማለት ረጊፅካ ንትሓልፍ ሞዘይት
0: ኣንቱ ንሱ ኮይ ንቅድም ረጊፅኒ ምሕላፈ ጀሚ ዝበደልክዎ እንተልዩ ከዓኒ መሓተተን ዕቡይ ስለ ዝኾነ ግን ክሓተን እዩ ዘለየ እምበሪ እንዳ ሕሙኡ ፀገም እናፈለጠ ኣይኣግዞምንን ኢሉ ኣይሕግዞምን እየ ይብል ከም ዘሎ እናደጋገመ ክወቕሶ ከምዝቆስኮ ኮይ ዝነግር ዘሎ
1: ኣይ ከባእዝኹም ኢሎም ዝነገሩካ እዚ
0: ዘሎ እምበሪ
1: ቀሪካ ዘይተሓቶም ሓውሃኒ
0: እንታይ ሕውነት ኣለኒ
1: አንተ ሳለ እንዴ ፈለጥካ ትጽይቕሲ ንዓና ምስ ተመርዓኹም ቀደም ድኽ ምሕዋት
0: ክል እንቋዕ ጥራይ ካብኡ ንደሊ ነገር ኣይሃለወና ከምተና ሕዉ ኣሓለዋና ቀለብ ዓመትና ኣኽልና ንበልዕ
1: እሞ ሕውነት ተወሰኽካሉ እንዳ ኣልፅጋ ካብቲ ብዘይ ሕውነት ካብ ጥሜት ብምንታይ ይኸይሽ
0: ኣንቲ ገረዝ ጌር ኣሕ እየን ሕዋቱ ብጀካ ደድሕርን ምኻልካ ብዛዕባ ሰብ ሓሳብ ዘይብሉ
1: ኩልና ደላ ማሕረና ሓስብ ኮይና ግና እቶም ቆልዑና ኣሕዋት ክኾኑ እቶም ዓበይቲ ብፍቕሪ እክብ ክንብል ከለና እዮም ዝሕወሱ
0: ለምዕን ዶ ኣነ በዓሎ ቦኺ ጢሜት ከይህልዎም ብኦም ከይተርግብኒ እምበሪ ናይ ካልእ ስን የበልዮም
1: ጥሜት ነይብሎም በዓሎ ቦይሲ ተስፋ እንዴት የብውላድካ ተሓጐስ እናበሉ ንግሆን ምሸትን እዮም ዝብርቑካ ዘለዉ ካብ ጠቐፎም ከውፅኦም ከይፈቱ ብኣኻስ ሕጉሳት እዮም እንታይ ሞ እንጌራ በይ ምንታይ ይዓግስ በዚ ናትካ ናይ ገረዝ ገሄር ንትፍናን ብህያት እዮ አንታ ተስፋ ለ ምእንቶኦም ኢልካ ንብሉፍ
0: ኣለ ኣነ ደበይ በርሀ ዘጉህ ክገብር ኣይትሉ ዝከኣለ ንክሕጉዘኒ እንተ ምስ ገረዝ ገሄር ግን ካብ ፍቕሩ ብኣስሕሸኒ እንኳዕ ጥራይ ካብኡ ዝደልዮ ነገር ይሃለዎ ዋላ ደድሕርዎ ኣሕዎ ኣብቲ ገደልዓቱ
1: ወይ
0: ብእነ
1: እንታ ተስፋለተ ክትረክብ ሓውኸንዲ እቶም ደቁ ካደ ተኸይመ

0: ካብ ፀባ ዘይተረክበስ ካብ ማይጨባ ንሱ ዘይነፍዕ ሳቶም ረክ
1: እዚ እንዲ መዛ ፍርሓኒ ዘሎ ንስፋትኩም ተተረሓሒኩም ደቅናውን ክረሓሓቁ እዮም
0: እዋ ኣለ ኩሉ ናይ ልበክክስዳሪ ቤት ፅናሕቲ ፅኒ ኢለ ድያ ሰምዓ ክፀኒሐ ድሕሪ ዛ ሕጂ ግን ናብታ ገዝኦም ገፅ ክተወስከይቲ
1: እንታይ ተፈዊስካ ዶ ከምዘይበሃል ሰብ ኳስ መዓየ መጃኻ

0: ይወሃብ
1: ወዲ ታይካ ኣነ ምስ ማዕዛ ኣብ ክንዳ ኣለ
0: ቆልዑ ሓሚሙማ ክበት ሓንቲ በልታ እንዲ ኣይትኸድ ብለን ዘለካ
1: ሕጂ እውን ተጠንቀቂ ከይትኸድ ከይትኸድ ብለክ ወለ
0: ኣትሎ ማዓት ስገለ ይመት ዎ
2: ኣነ ወዲ ሓወኮይ ከይግዳዓኒ ደም እንዳተሓለኩ መፅ እስኻብ

0: ተዓቂሎም ደኣመኑላ ኣቓፀሉ ደላይ ተዓባይኒን ተሃብካዮም ክበሉ ተኸልእኻዮም ከዓ ተዓቢዮም ሰቕሉ
1: ትዕቢ ጥራይ ድኣ መዓስ መሲሉ እኳ ክፋኣን ህሰን እንተተፍትሑ እዩ
0: ሕሰን ዕሽነት ንዕኦም ብለሎም ሰብ ኣይፈትውን እዮም
2: ዕሽነት ያበለ
1: ኣንታ ገረ ግዜር ወዲ ዕሽነት እሙ ይትቐርብን እያ
0: ኣብ ዝኾነ ዘበለ መጋብሩ ኩፉ እዩ ኩፉ
3: ንርእሲኦም ገደዶ
0: ዋ
3: ንዓኻትኩም ብሓስመኩም
0: ኣብ መገር
1: ካብኦም ደን እንታይለድ
0: ዋ
1: ኣንታ ገረ ግዜር ወደ ካብኡ ዳ እንታይ ክደሊ ዝህብ ነይሩ ተትኸውን መግዘመካ ናይ ሓፂ ወዳኣለሽ ምኳ
0: ወለይ ዘረባ ኣባምፅኹም ንስኹም እንዲኹም ዝነበርኩም ዋሕሰይ
2: እዎ ዋሕስኩ ንሱ ኮይነ እንደ ዘይገደፍኩኹም
1: ሪኢኻዮ ሓሙኻ ብረኽቲ ጓለይ ሓሲሙዋ ወቕዒዋ ኣጥሚዋ ክብል ዝመፅእ ኮንዓ እዩ
0: ከብዞምስክምሕፀኑ ይኽእሉ
1: እንታይ ድሓኒ ኽእል
2: ይኽደነና
1: ወይለ ገረ ግዚሄር ወደ ኣይድሓኒ እንዲኹም እንታይ ተቓደኹም እንዲኹም
0: ነቲ ድብሎ ኣይትሰምዕን ብዛዕባ መጋግራ እኳ ኣምፅየ ትዕለልኩም ትምጉተኒ
1: ኣታ ገረ ግዜር ወደ ጓል መንድያ ሕሰብ ኣባ ክትክውልዎ ትምጉተካ
0: ንቋዕ ወረ ብዙሕ ዘዋሪ ይኮኑ
1: እንተ ዘይመፀኩም ኣይረሓቀኩምን ኣብታ ዘለዋ ኩላ እታ ክፉእ መጋብሩ ገብራ እዩ ክፉ እዩ
0: ካብ ምኩርዳይ ሓሊፉም እው እንታይ ይገብሩ
1: ኣይንዓኻትኩም ከክፍእን ከፅርፍን ኢሉ እንዲ ውዕለት ዝውዕል ዘሎ
0: ገዛይ ቅንመን ይኮንስ ውዕለት ዝውዕል ኣለዉ ባሃሊ
1: ውዕለት ብውዕለት ኸ ምሳኻ ዝውዕል እቲ ብኸዕበ ዝዋዓር ርኢኻዮ ንፍቅር ኢልካ መሃብካዮ ንስራ ሓረስታይ ንረኸብካ ንሱ ከዓ እንተደረ
0: ናብ መንከይድ ንድፀባፀብ ዋላ ብጥርሕ ዝደይበልዎ
1: ደረ ግዜር ወደ ንሱ ጥራይ መዓስ መሲሉ እኳ በብዕሩ መዓልታይ መዓልትኻ ግራቱ ሓረሰ
0: ወይ ኣነ ኣታ እንዳሓገርኩ እንዳሓገርኩሉ ሕማ ክሰምዕ ወይ ኣነ ኣብ ዕረይ ንፀብዶም ስኢኖም ከሉስ ጉልበቶም ምስ በዕራይ ኣርኪኖምስ መዓልተይ መዓልትካ ይሓርሱ ኣለዎ ባሃል ሞተፀሊሎም ዓሊሎም ዳሊት
1: ወይ ኣምላከ እስራኤል ዕብዳን የብሉ ሕማም የብሉ ክንደይ ሰዓት ነግረካ ኢና እንታ ሕሰም እዩ ነግረካ ኣለ ሕሰም እዩ
0: ኮፍ ኢልካ ክትበልቕ ዘይምድላይ ወይ ሕማም ወይ ዕሽነት እዩ
1: ኣይ ሓዝካኒ
0: ድሂ
1: ብሃብቶም ዝምኩሑዮም ስለ ዝብል ንሓምኦም ዘይኮኑ ነፋጋት ተባሂልካ ክትፅረፍ እዩ ዝደሊ
0: እሞ ሓዳር ጓሉ ትፅየቡ
1: እንታይ ደዓ ዝወይ
0: ኣዋይ ስምዒስ ከባ እዚ ኩሉ መዓልቲ መዓልቲ እናተረኸብና ስለዚ ኩሉ ዘረባ ኣበይ ሓዲፍሙ
1: ነርኩም ኣብለልካሉ ምንበር ነግረካ ባ ነረ ገሊኡ ግን ሓቂኸ ኣብ ከምደይ ዓቢረ ፀናሕኹ እዩ
0: ሕጂ ድኣ እንታይ ረኺብኩ
1: እንታ ተረኺበ እሞ ንበዓል በረሃ ኣሚንካ ዝሓዳርካ መዋሻዋሻ ከትገብራ ጥንቅቕ ክትብል ኢለካ እየ
0: ተባይስኩም ዲኹም
1: እንታይ ደኣ በትርን እናዳና እንዳኣንተሪፍና
0: ዋ እንታይ ረኺብኩም ዳ
1: እታ ትፈልጣ ግራት ክንቀያየር ተባሂልና ንሱ ደልዲሉ ክበኒ ኣነ ከዓ ደኪዐ ክቦ ተሰማሚዕና ኣነ ደኪዐ ምስ ወዳእኹ ንሱ ከዓ ደልዲሉ ምስ ወድአ ኣይህብን እየ ልዕጭኢሉ
0: ክትቀያየሩ ተሰማሚዖም ስምቕያር ኣደብኹ
1: ሕርሚ
0: ኣታ ፀላእደ ረኺብኩም ኣታ ፀላእደ ኣትኩም
1: ወ ፀላእ ደልካ ቀንዲ ወድነይ መዓረይ ሸራበረአ ኮይኑ ርኢኻዮ ወይ ሓዳርካ ገፊሑ ንዘረባ ነይሩዎ ናበይ ክተርክበሉ እምበሪ ሓሙኻ በርህዳ ተኸቲቱ ሓረስታይ ተስፋንሸልሓወይ
0: ኣነ ካብቲ ንጊራይ ስንጊራ ንፋንክኤል በሊጡስ ሓረስታይ ኮይኑ ኣነ ሓዳር ገፊሑኒ ዘተኣኻኽበኒስኢነዊ እሶም ከዓ ትግራተይ ዘይግራቶም ኮይኑዎም ኣሓብ ዓዲ ስፋንክኤል ኣትዮም ክሳብ ዝኣቱ ስዕርኦ ስፅበ ኢሎም ወይ ኣነ
1: ሓሙ በላዕጥዑ ፈዳይ ህሱም እዩ ትማሊ በዓለ ማርያም ዝክር እንዳተስፋ ንሸኤል ሓወይ ነይሩ ርእኻዮም ኣነ ተፈለየ ውዒለ ሓሙኻኻ ዋና ኮይኑ ብልዑልና ስተይልና ዝጓደለ ክንምለኽ ብልዕሉ
0: እሞ ከይፀውዕኹ
1: መን ዘኪሩኒ በርሀ ብሒቱ ገፊሕሉ ነዚ ብርዚ ምስፀገበ ሳላ ተስፋ ንሸኤል ወዲ ገብረ እንታይ ኮይነ ሰብ ደቀ ንተሃብቶም ንነብሶም ይኹኑ ንዓይንታይ ክዓርሱ ለይ ካብ ዝማእኸል ማሕበር ዘረባ ዳሕዲህዎ
0: ኣነ ንሓፂርኒ ንብልሱ ተደቢሩ ስዕስዕድያ ዝበለ ኣነ ሃብቲ ክልጠሞትኩ ጓልኦም ወሲደስ እሶም ሕጂ ሃብቲ ፈሊጦም ምስ ሃብቲ ዓርከም ኣዋዳዲሮም ከቋናፅብሉ
1: ወይ ኣነ እወ እወ ገርሒ ዘይሮ ወደይ እንታይ ደገዲፎም ልካ ኣቋና

0: ንሰብ ተፀጢቦም ስረሲዖሞ
1: ሕጂ ገረ ዝሄወደዩ ስምዓኒ ሞ ሕጂ ከንዲ ትክፍኦም ምጭካን እዩ ዘሎ ርኢኻዮ ድርዕቶ ምስኩማሉ ሕማቅ ምስ ኣበሉ የበሎ የበሎ
0: ኣበይካሰይ
1: ንብረክሲ
0: ተኸራኺረ እያ
1: ንሓንሳብ ጠበያ እናመሰለኒ ሸለል እየ ዝብላ ነይረ
0: ሕጂ ግን
2: ኣንታ ገረ እግዚኣብሔር ወደን ቁሩብ መስተውዕል ኣብሎ ምሳኻ እንተ ዝኸውን ልባ ከመይ ገርኩም ብሓሳብ ዘይትራዳዱ ልብባ ሂዛባትጉተካ ነራ
1: ርኢኻዮ ኣነ ቀሪፀዮም እዩ ደጊ ምሳኻ ድሕሪ ሕጂ ሓዳር ናብራም ምሶም ንየበሉ
2: ኣይምነን
1: ፅባሕ ንግሆ ነገር ምስ ገበርኩም ዋሕዝካ ኮይነ ንዓይ ዋሓስ ዓፊቱ ሞኽ ከብለኒ ስለ ዝኾነ ቀልጢፍካ ዋሕስ ኣውርደለ
0: ሕጂ በሪ
1: ዋሕስ ኣውርደለ
0: ሕጂ በሪ ንኽ

0: አንተ አለ እዚ ጠባይ አቦ ኸሲ ምሄር ምሄር ዓጻ ኮይኑ ዘይበል
1: ኣበይ ተበልካዮም ከይ ሕጎስ ኢኻ
2: ዘይውበይ ከመይ ኢላ ኣበይ ከ
1: ወይደከ ኣነ ደኣ ንሓማተይ ኣደይ ንሓማይ ኣበይ ከመይ ኢለ ይብል
0: ከም ኣንተ ዘይክኢል ክስካ ኣባ ኣብታ ምቕዋዕ ዓውዲ ዓውዲ ክትኸዲ ቀሪም ክትበልዕ ኣይ
1: ካብዝን ገይራ ከምቲ ምቕዋዕ መሓሸ ባእሲ ቆየቋ ኩራ ዝዝዘካ ዘይብሉ ከም ፅፍርካ ትበልዕ ወደይ
0: ነቲ ማዕዳ ኳ ኸ ባእሲ ቆየቋ ኩራ ትሓስብ እየ ዘለ
1: ኣይተሃቢ ኣይተድምዒ ንሰብ ኣይተረክሕዲ ማዕዳ እዚ ስነፍጊ እዩ ብቂ
0: ከምኡ ተዘይብለክስ ባኸዓ ቀሚሽ ቁልጢ ክኸኣ መሃብክ እየ
1: ኦይ ቀሚሽ ኣይግዳ መዓ ዝተጸሊለ ስማዕ እንዶ ክነግረካ ብቐዳማይ ሰይተሓወቦኻ ሓረስተ ኣፊሮሞ ምሳሕ ዝኸውን ሓሪጭ ኣለቅሕኒ ኢለን መፅናኒ ንዓ ሃርኒ መሰበላ ግን ከምዘይትፈቱ ፈሊጠን ኣነ ሉሻ ጠምዝኣተኹ ብዝባን ናሕሲ ተጠው እየ ብቆንቆር እየ ዝነካ ዘሎ በዚ ኣቐብል
0: እሞኸ ሂብክያ
1: ዝመልሶ እንዳ ኣ
0: ኣነ ተፅላ እስኸ ተፈታዊ መግሪ ዶ
1: የፀበቐካ ኣባዳ
0: እንታይ ዘኽፍእ ነገር ኣለኒ
1: ዘኽፍ እብልካን እንተለካ ከዓ ንክልቴና ኣይ ዝነኽየና ካባኻ ዝተረፈ ይምልኦ ካባይ ዝተረፈ ከዓ ትምልኦ
0: ኣነ ሓሓይተ ዘምፃኽዎ መዓልቲ ኣለዎ እንዳበልቲ ቆፈኺ ጎጓሕ ብዙክንተ ሂብክ እዮም ዳኣ ምስቶም ዝልሙና ሓደ ክልቶም ክረምቲ ሓምልና ዘጠቕና ንበል
1: እንታ ተፈውሽካ ዶ ዘይፅግሞ ሰብ የለን ሰብ ብሰብ ዝናበ
0: እዚ እንዲያ ጠባይ በዕለ ጎ ክዝበልኩ ኮታ መዓልቲ ዘይብሉ የለን ዘይፅግሞ የለን ሰብ ብሰብ እናበልክ ዘዝሓዝክዮም ዝረኸብክ የ ድሕር ዘሪሕ የድኣ
2: ሃብታ ምንድኻን ዝበሃል የለን ማለት እዩ
0: እስኪ ሕሰብ ከመይ ገይሩ ዘለዎን ዘይብሉ ንሓደኹ ዘይብሉ ድኻ ዘለዉ ኸዓ ሃብታ
1: ኣንታ ወደይ እቲ ዘለዎ ንዘይብሉ ክሳብ ዝሓልፈሉ እንተሃንገረኮ ሕውነት ፍቕሪ እዩ ዘትርፍ እቲ ዘሕለፍካሉ ከዓ ዝገብሮ ይስእን እዩ ከምስ ሎ ዘለካ ግን ምሰብይ ኣቀራርብ ይበጀኸ
0: ከምቲ ንስኻ ትፈትዎ ዝፈቱ ኣናዲኻ ከዓ ትቀራርብ
1: ምስ ኣበውሉልካ ክትባታ
0: እሞ ጠራጊተይ ክሳብ ዝብተኽ እንተስራሕኩ ከዓ ከብዲ ኣበውልልቲ ይመልእ እዩ ኣይተዓሽ እዩ ንፉዓትኮ ሓጋይ ዓቑኢለን ክረምቲ እየን ዝሕርታ ስራሕ ዘይብልካ ምሳኻ ዕላል ኮፍኢልካ ጥዕሚ ነይሩ ከይደዳ
1: ዘብሬትካ ወሊድካ ኢኻ ደጊም ቀሪብካ ኢኻ ኮፍ ኢልካ ክትዕድ
2: በሊ ምሳሕ ስጋዕ ጋባብሪ ኣብ ትግራት ክልክል ኢላ ክመፅ
1: ኣታ ሕጂ ፀሓይ እቶ ብንክንገብር እቶ ገዛ መንዓነ
3: እንታ ኣለኹም ዶ
1: ዋ ሓውቦል እታስክቶ
3: ሳልደዳ የለን
0: ኣለኹም ዶኹ እያ ገብሩ
3: ናይ ዳ ፀሊምካ ተቋፂርና ደ
0: ንዓስኩ ኸፈል ሕጂ እኳ ምሳኣለም ዘለዕለካ ፀኒሕና
3: ዎ ብምንታይ ዳ ንዕልኩም

0: ዓዲና ኮይንካ ኮፍ እንደ ግዳበል
1: ኮፍ ዝበል እዩ ዝገበርካሎ ዝርስዕ እንደሞ ኮይኖም በዓለ ቦኺ
0: ነንሕድሕድኩም ትቃርቡ ኩራኹም ከ ኣገዛኹም ትገርቡ
2: ኣይተዓሽዊ ምዕቋር ብተው ንፉቓት ሓጋይ ዓቑረን ክረምቲ እየ ዘሕልጣ እንተበልክዋሲ ስራሓ ኣበይጎም ሓረቃ ኸ ሓሲብካ ናረት ንሃርኪብካ ኣላ
1: ዘዛ ሓረስኩ ወደይቲ ኮኩ ድ እንታይ ዶስ ከም በዓሎ ቦኸ ዝክር ዝክር ዘየን ቀላወጡ
0: ኩሉ ኸም ዝኸኣልካየ እዩ ዳሓርካ ዘረባ ሳልደታይ ትስማዕ
1: ሳልደት ወደያውነ ሓቂ ድዛረብ ብግደ ሓቂ ንዓይ ሓቢሩ እምበር ከም ግብሪ ቦኺ ሓዳርኪ መቆመት እዩ ቀደም ፋሕ ኢላም ኣሎ
2: ወ እያገብሩ ሓሞይ ንፉዕ እዩ
0: ኩልኹም ንፉዓት ድሓ
1: ኣቦኸ ክንዳይ ይኸውን እዩ
0: ነና ሓዳርኩም ንፉዓት ኳኢለ
1: ዎ ገዲሉ እሞ ኣቦኽዶ ክንዳይ ይኸውን እዩ ኣቦኽዶ ንጉሆን ምሸትን መፅ ይፈቕደኩም እዩ ኣነ ኮየ ንጉሆን ምሸትን መፅ ኣለይ መለይ ይብ ዘለኹም ብዛዕባ
2: እያገብሩ ኩልኹም ገጊዶኹም ኣለኹ
1: ሳል ኣነ ይዋሰየ ጠባይ ኣቦኹ ክሓብ ሓሲረ ተመኒኒ ክፋዕ ሓምካ ፍለጥ ዓለም ውን ፍለጥ ሰምዕ ለኽ ዲኽ ጠባዩ ምስ ሰብ ዘይላገብ ኮይኑ ኣምፅዮ እቲ ከምፃለይ ኣንታይ ጭጨኒ ወ ጭጨኒ ብጥሜት ይዕድኪ ሕጂ እንተሓለፈሉ ኢለ ኣነ ጓል ሃቡና እዩ ዝበሃል እምበር ጓል ክንበኩም ደ ኣብሃል ኮይኑ ኣነ ግን ጓል ወዳ ሓወጎይ ክንበኩ ኢለ ንዓይ ፈትዮም ኣሚኖም ተመርዖሙ ኣቦኹ ግን ነዚ ነገረክ
0: ኣነ ዘረባ ኣይፈልጦን እዩ ተገበርክኻ ፅንብፋ ግመውስ ወዳ ኣሎ ዝተወልሓው ኮ ዘይፅብጠብ ኮይኑ እምበር ብዙሕ እዩ ዝገብር
1: እሞ ኣቦኽዶ ገይርዎ እዩ ኣቦኽዶ ገይርዎ እዩ ኣነ ኮ እዞም ስድራ ድኻታት እዮም እንተ ሓረሱ ካብ መቃውዒ ሓልፋኒን ዘቑርዓይቲ ጠማመታ ዝሃበይ ከለኣካን ኢለ ንሳልደት ኣፍቴ ንስድራ ክትቕልል ሰብዓ ይኮያ
0: እንታይ ትብለዶ ተስተውለሉ ኣለካ
1: የስተውለሉ ወ የስተውለሉ ወ ሓቂ ትዛረ
0: እንታይ ጥራሓ ትብለካ ተስፋልደት ዘይህብን ንስድራይ ዘይገብር እዩ ጓኻ ትብል ዘለካ ንስኻ ከዘይ ትዛረ
2: እንታይ ኣለ እዞም ዳሓምኻ ጥጉማት እዮም ሓጎዞም ኢለዮ ወክብል ኢሉ ዝኸውን
0: ኣይትጣማመታ ይለፍትዮ እዮም በርብላሎ
1: ወይለ እቲ ውን ደግሞ ኢለወ መን ምስ ፈተወልክዳ ብፅባሕ ብለቆታትን ተሰኪንክ ዝኽሊ ተጉዕዝ የለኹ ንገዛ
0: መን ምስ ፈተወልኪ ይኮነን መን ምስ ኣፍተወልኪ ኢኻ ክትብል ፀኒሕካ
2: ኣሎም ኣክለኪ ኮንኪ ዘረባ ይተጠቕ ክፍል
1: ኣንታ ወረገይ እቲ ጓዓስ ሰብ ይፀይርዎ እምበረ ዘረባ ከዓር እዳ ሰብሰፍ ይሩ ዘሎ
0: ኣታ ሓጢኣት ከይኮነካ ሃቡካ ይተቕሪብ ዘይናቶም ኣይተሃቦ
1: ዶ ሕመቕ ኣቦኽ እንተ ተዛረኩስ ካብ እመት ስድርላታ ናይ ስጋ ኮይኑ ክትሕለቕ ንለኺ በለይ ክፋ ኣቦኹ ክነግረግ ንስኻ ከዓ ስማዕ
0: እንታይ ክፋ ኣለዎ
1: ክልተ ሕዋሳንቸ ልተ ሓሳይን የባእሶም ኣለዎ
2: መ ኣበይ በረ
1: ሓሙኻወ
2: እንታይ እንታለ
1: ግር ካሕሳይን ሳንቸ በርሀን ሳንቸ ግራት ክላዋቅ ተሰማ በርሀ ደልዱሉ ክዎ ካሕሳይካ ደኩዕ ወንርስቡ ማዑ ኣሞ ወዳእታ ካሕሳይ ደኩዕ ምስ ቀረባታ ግራት በርሀ ጠል እወ ዝጠላ
2: ንዓና ዘሉና ግን ቀይረኒ ኢልኒ ኣይቀይረካን ኢለ የያታ ዘረባ
0: ሓቂ እተኮይኑ ዳ ኣስኻኸ ዘይተዓርቆ
1: ኣቦኽ እንታ ክዕረ ኣቦኽ እንታ ክዕረ ደድሕር ዓሳን ጨዕንክል ነገር ኣይብድን ብለው ትረኽ ድያ
2: እንታይ ሰይን እዩ ደድሕር በይትፋንኬት ዘብዘ
1: ኣመ እምበር እንጌራኻ ድዕሪፍ እዩ ንርኦ ዘለና ብፅባሕ ዓለምቶ ተኸልኩላቶ ናበዲኣ ክከ እወ
2: ከምዚ እንተ ደኣ ኮይኑ ስርሖ ድሕሪ ዛሕጂ ተወስከይ እግሪ ክን ኢል ክድእክ ኣነ ዘይፈልጦ እኽሊ ካብዛ ገዛ ጥር ትምጠስ ዋሒ ትወፅ ዝቐለኮም ኣለ
1: እንታይ ኣለ እንታይ ዳ ስቕ ኢልኪ ገለ ሕራይ እንተለ ንዕለምን እየ ዝቦኺ
2: ንመንያ ትልሙንባ ዝቐለምናዮም ከይኣኽሎም እዙ ሕጂ ካ በዕላቶም ፈሊጦም ዝኣበልዎ ሓዊ ንሕና ክንልምሎሞ
1: ኣንታ ሳደት ወደይ ገለ ሕራይ ተለስባ ግርም እዩ ሰላም ከዓ ምኾነ ሰላም
0: የኣኽለካ በጂ ኸይልካ
1: እንታይ ጀረባ ጠይቀ የኣኽለካ የኣኽለካ ትብሉኒ የኣኽለካ ትብሉ ንስኹ ቀልዓይ ትረምናዓይ ንኣኽለካ ዝብለኒ ሰብዓይ እውን ኣይተፈጥረን ኣቦኽዶ ትፀየቆ ክዕር ንጌ ሩሐይ መሊቆ ዘለኹ ስኹር ናይ ልቡ ዝዛረብ ከም ዝበሃል ኣብ ዝክር እንዳሳንቸል ነዚ ብርዚ ልሒፉ ልሒፉ

0: ምስ በደፎ ምፀገበ ሰማይ ብሩክ ትለጋስ እዩ ሰማይ ዓለም ግነፋግ እዩ ኣይቶ ገዞም ኩንዳልዕኒ ንብል ኢሉና ክልተ ሰኩት ጓል ፈላለየ መስለኪ ዝነብራ ማቆፊ ወ
1: ኣብዚ ድና ተባቂና ኣነስ ነባ ኣለም ድሕሪ እዛ ሕጂ ዘረባ ኣይትሰምዕ ድ ኣይትሰምዕ ሓቀ
2: ተስፋ ደ እዚ ኩሉ ባቅ መዓልቲ ዝነግረካ ዝነበርኩ ዘንጊዕኸዮ
1: ዘረባ ኣይትሰምዕ ድ ኣይትሰምዕ
0: ወይ ዓሻ ሳኣን ሕራይ ትውቃዕ ሰበይቲ ዝብሎ ስለክ ሓቆም ኣንተ ሕራይ ደይት ንዚ ዋ
2: ከመይ ዘይሰምዓካ
1: ድሕሪ እዛ ሕጂ ናብታ ገዞም ገጥ ተወስቂ ኣይፋለይ ተከኸኣኒ ዝተገዞም ክወፅ ኣሕዋብለይ ዝተገዞም ክወፅ ኣቆሸለ ሕጂ በዚኣ ሰሓወባ ክትናቕ ትኽእል እያ
2: ተስፋ ኣልደ ዘረባ ሓደ ሰሚዕካ ይትፍረድ እኳ ዝበሃል ቀልጢፍካ ሰብ ተኣምን ቀልጢፍካ ሰብ ትፀልን
0: ገብሩ ወድኸ እዛ ዳዋ ተምፅኦ ኣለዋ ኣትክንደይ ትደፍሪ ኣነ ማንም ሰብ እየ ሳልቶ ኣብ ገዛ ናሓሙኻ ተፀሪፈ መፅስ ሕጂኻ ኣብ ገዛኻ ክተጥርፈኒ ስምዒ ንዓኽብ ዛርእሱ ከለኹ ኣብዚኣ ከምዛ መርዘን ኮፍ ይለልክለኹ ክንራኸብ ኢና
1: ወይ ኣበሩ
0: ከይልግዳ

0: ዘይላግም ብድኽነት ጭጨኒዕብዩ ግን ምስ ሰብ ተፀጊዕን ተሓለፈሉ ኢለ ንዓይ ኣሚኖም እዮም ተመርዕኦም ኸይግን
1: ኣቤት ዓመት ኣቤት መደ ኣቤት
2: ኣተምናበለ ተመታል እንታይ ትፈል እንታይ መሰለ
3: ካብ ሰብኣያት ሰምዖቶ እያ
0: እወ በርሄ ሳላሶም ደቂ ሳኦም ይብለይ እናበለ ንወዲ ሓወቦኦም ክንዕቁ ክንዕቁ ወይዮም ሰቁት ደቆ ኣፍንጫኦም ኣኽሪፎም ክፋት ውሑ ወዲፎሞ ስድራ ክንፀዋዓ ኢሎም እን ኢለን ለምለምሰይ ትገብሩ ነጊረና ሓቀን ሓቀን ፀሓናየ ሓቀን ፀሎትን ሰሚርተን
3: ኣንቲ ንሳ መዓስ ኮይና ገብሩ ዝበሎ እናኣላ ትደግም ዘላ
2: እንታ በርሓዓ እዚ ገብሩሲ ሓዳር ደቂ ሓዊ ክፅይብ ዕጥቅ በርኮ ከመይ ዘለዎ በርኮ ይታ
3: ገብሩ ዝኣጎዘ ሓዊ ድዩ ወይ ሶም ሰብኡት ደቀይ ደጉኢሎሞ ዝነበሩ ቁልዕል ይፈኸሚሉ ወይ ደቀይ ተዓንቂፈ ንበልኦ ድዩ ፅባሕ ንሰምዖ ኢና
0: እንታይ ዘይሰማዕናዮ ተሪፉና
3: ትምባል ሰባይቲ ትምባል ብረክ
0: ኣጓዳ ሓውስ ገብሩ እዮም ዘረዳ ይበት ኣለዎ

0: ከምኣብላ ክመፅ ከሎ ሓዊ ዝሕዘብን እዩ ዓቕሊ ግበር እዩ
1: ዓርከ ኣምላኽ ዝሓሰቦ ይተርፍን እዩ ግና ድሓ ንዓናይ ምዃኑኒ ድሓ
2: እዞም ስድራ ብሂናይ ሕጂ መን ከይድንክሎም

0: ዝኾንከ የዚ ትዛረበ እንታይ በጊዘ ከምታ ገረዝየት
1: ዝኾንክዮ ጠፊእኪ
0: ድሓን ዝጌርክ ደሞ በለኒ
1: ንሓን መዓልቲ ምስኣ ከለ ክትፈልጥ የኸ
2: እንታይ ገረዝየ እንታይ ካልብ ትሕስ ንገዛኻ ንኣዘና ዝፅሓን ግዳን ብወፅእ
3: ኣይ ንብረክቲ ንበይና ደሊኹማ ከይትኾኑ ኢለ እየ
4: እንታይ እዚ ገዛ እኮ እንዳ ገረዝግሄር በ እዳ ብረክቲ ይኮነ
3: ኣብኩም እተው በሉ እተው ስሓርያ ኮፈሉ
4: እስኪ ዝረኸበኩም ክንሰሚዕና መፂና ሞ እስኪ ገለ በለና
1: ሕጂ ዘረባ ዝበሃል ነገር የለን ቆፀራ ንግበር
4: ኢልካ
1: ወ
4: ወድሓ ከምኡ ይሓይ እንተዳሲ እሞ ንመዓሽ ይኹነና
1: ዋላ ረብዑ ክንደይቲ ጭክን እስኽን ኣቦኽን ምጨኮንኩም ከመይ ኣይጭክን ንጭክን ከምቲ ንዓኽን ነቦኽን ኣመንቲ ዘለውኹም ኣነ ውን ኣመንቲ ኣለውኒ
0: ኣመንቲ ካል ኣመኒሮ ሕማ ግብሪ መዓስ ሃሊካ
1: እስኽ ተፈለጥክዮም ቦኹም ዓስ ፈሊጦሞ
0: ኣቦይ ዝብልዎ ባዶ ይግበረልካ
1: እንታይ ሓዳር ብምታል ሓዳር ምፅያቅ
0: ንዓይልኸፀ
1: በቦኽ ትፅሊ
0: ሓዳር ካብቶም በናይ ቦይዳ እንታይ ገለሰ
1: ኣቲ ኣቦኺ ሓዳር ክፀለ ትገብሩ ንደለዎ ኣቦኽ እንድዮ
0: እንታይ ገለዝሄር ሓዊ በቦይ ኣይትነ ተዛሪብካ ደስ ዝኾነ ነገር እንተሎ ከዓ ኣኽይኩም ክብሎም ዶ ንገረኒ
1: በዚሑ ብርኽቲ በዚሑ በዚሑ
0: ሓ ንገረኒ እንዶ
1: ክትጉይ ክይነግረክን
0: ሓንዳ ምሳኻ ሕጎስ ምሳኻ ብ
1: በዓል ዓንዲ መስቀል ወዲ ጥራይ ዶክየ እንደሎ ናይቶም ደቀይ
0: ገረዝገርዚ ደቂ ናዳ ንሕና ከለና እንታ ከይኮኑ
1: ኣይዘኽትሙ
0: ክንደይ ተሓስብ እዚ ኩሉ እንተሓመመ እንተፀመመ ከይጠልሞ እንተሓመመ እንተፀመመት ከይጠልማ ከምዛ ብርሃን የጥፋኒ ናክያን ኣትያት ክንፈለለ
1: ምስንጌራይ ከሎ ክንዲ ክምሰቦ ክሻሪኺ ቅድሚ ሕማም ጠሊም ክንዘለኺ
0: ኣነስ ጠሊሙ
1: ጠሊም ክንወን
0: ጠሊም በል ይቕረበል
5: ኣንታገቡ ኣብ እንዳበርሒ ዝገብርዎ ተቆፀራስ እንታይ እዮም እንታይ ኮይኖም እዮም ተስፋልደትን ዓለምን ከ እንዳገር ዝሄርሲ እንታይ ክገብሩ እዮም ዝኸብሩ
6: እንታይ ፈሊጠ ይካና ኩሎም ስድራ ቤታት ክርከቡ ንሪኦም ኣለና
5: ብዘይ በዓና ተኮይኑሎም ስ ክንርኢና
6: ኣበይ ክኾነ ኣሎ ኣበይ ክኾነ ኣሎ ብዘይ በዓና ሓንቲ ይገብሩ ኣጆኻ መጅ ስተ ሕጂ ሕጂ ተሪካ በዛ ቅርዓት ኮይና ወዳን ጓላን ስባዕደ ብዋ ክንርያ ዝገብርዋ ተለ ኣለ ንዓ ሕለፍ ቸናይ